0: ወቅቲ ኮይኑ ቀይሕ ከላ ክጥዎ ክእል እዩ። እንድሕር ቀጥታ ዝኸይድ ኮይኑ ኣብ ማእኸል ዶ ምባል ደዲ መፃ ብደድሕሪኡ ማካይን ዝኾነ ተሽከርካሪት ደው ኢላ ብደድሕሪኡ ትስራዕ ከም ዝኾነ ተሽከርካሪት ዝኾነ ሰብ ኒየማን ዝጥወ ብዝመፆ ኒየማን ቀዳምነት ሂቡ ነተን ቀጠልያ ሂቦ ንደሎ ቀዳምነት ሂቦም ኒየማን ክጥዎ ይኽእሉ ኣሎም። እቶም ጥቀጥታ ዝሓልፉ ግን ኣብ ማእኸል ልክዕ ከምዛ ቦጥ ደው ኢላ ታደላ ኣብቲ ማእኸል እዚ የማን መስመር ክገድፍዎ ክኽእሉ ኣለዎም። ነተን ብየማን መፅን ፀግዒ መፅን የማን ንጥወያ ክገድፍሎም ክኽእሉ ኣለዎም። ዝኾነ በዓል ብሽክለታ ዝኾነ መራሕቲ ኣሽከርካሪ ማለት እዩ።
1: በዘይ ካዚ ዝኸበርኩም ተኸታተልትና ኣብ ከባቢ ፑሽኪን እውን ዋላ እኳ ትዕንወቱ ውሕድ ዝደበለ መጠን ሞት ዘይነበሩ ሓደጋ እንትኾነ ኣብኡ እውን ፀጋም ክትዕፀፍ ኣብ ዘይግባኣካ ቦታ ኣብ እዋን ሴማፎር እንተ ክትዕፀፍ ክኢልካ ክጋጥም ዝኽእል ሓደጋታት ዝገልፅ ኣብነት እውን ሒዘልኩም ቀሪበ ኣለኹ። እዚ ንዕዘቦ ዘለና ኣብ ከባቢ ፑሽኪን ዝርከብ ቦታ እዩ። እዚ መራሒ ተሽከርካሪት ናይዛ ንዕዘባ ዘለና ተሽከርካሪት ንፀጋም ክዕፀፍ ኣብ ዘይግባኣሉ ቦታ ክዕፀፍ ብምኽኣሉ ንዕዘቦ ዘለና ሓደጋ እዩ። ብዛዕባ እዚ ዝገልፅ ሓበሬታ እውን ኢስያስ ክህበና እዩ። ናብኡ ከብለኩም።
0: ኣብዛ ናይ ፑሽኪን ሓደ በዓል መኪና ብሞኖፖልዮ ኢድ ወርድ ኣሎ ንባዶ 9 ገፁ፣ ሓደ ኣጋር ብባዶ 9 ንሞኖፖልዮ ገፁኦም እዮም ዝኸዱ ዘለዉ። ስለዚ እዚ በዓል ኣጋር ነቲ በዓል መኪናን ብማዕረ ክልቲኦም ቀጠልያ ተዋሂብዎም። ምክንያቱ ይቋራረፁ ዘይኮኑስ ትኺሎም መስመሮም ሓልዮም ስለ ዝኸዱ ንክልቲኦም ቀጠልያ ተዋሂብዎም። እንተኾነ ግን እቲ በዓል መኪና ንፀጋም ኩልኩል ናብ ዝኾነ መንገዲ ክጥወ ምስቲ በዓል ኣጋር ቀጠልያ ዘለዎ ተራኺቦም። እዚ መሰረቱ ክኸውን ዘይነበሮ እዩ። እዚ ትሕሰት እዚ ንፀጋም ብምጥዋዩ ናይ ዘጋጠመ ጥፍኣት እዩ። እዚ ከዓ ብኣዋጅ 154 ናይ 26 ዓንቀፅ 16 2 ጥሕሰት ኒ ፀጋም ምጥዋይ ዘቕፅ እዩ። ኣጋጣሚ ፅቡቅ ኣጋጣሚ ኮይኑ ቀሊል እዩ ተሓደጋ። እቲ ከምዚ ንሪኦ ዘለና ብ ስእሊ እቶም ሰብኣይ መኪና ምስ መፃቶም ብኢዶም ደጊፎም እዮም ክሕዝዋ ዝረኣዩ። እቲ በዓል መኪና እውን ናሃሪ ይነበሮን ቀስ ኢሎም እዮም ብማዕኮሮም ኮፍ ኢሎም። እስታቤላ እዚ ደይዛረብ ግን ትራፊክ ፖሊስ እዩ። ትራፊክ ፖሊስ ደው ኢሉ በዘይ ተኺል እንድሕር ዝብለካ ኮይኑ እዚ እውን ተተኺሉ ዝፓሎ እዚ 24 ሰዓት ኣብ ዝፓሎ እዚ ተተኺሉ በዘይ ትጠወ ይብለና ኣሎ። ስለዚ ነዚ ሕጊ እዚ ክነኽብሮ ጥራ እዩ ዘለና።
1: ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሰለስተ ቦታታት ናይ ሴማፎሮታት ወይ ድማ ናይ ትራፊካዊ መብራህቲ ዘጋጠመ ሓደጋታት ከም ኣብነት ብምውሳድ ኢና። ኣብ ሴማፎሮ ዘሎ ሸለልትነት እንታይ ሳዕብን ከምፃልና ከም ዝኽእል ክንዕዘብ ፀኒሕና። ምናልባት ከምዚ ኣብዚ ንዕዘቦ ዘለና ዋላ እኳ ጉድለት እንተሃለወ ተሓላሊና ክንከይድ ኣብ መወዳእታ መምርሒታት ፖሊስ ትራፊክ እቲ ዕላማ ሂወት ሰብ ንምድሓን ውሑስ ዝኾነ ትራፊካዊ ምንቅስቃስ ንምህላው ክሳብ ዝኾነ ወላ እውን ከምዚ እስያስ ዝገለፆ ወላ እውን ተቐዳምነት ናትና ኣብ ዝኾነሉ እዋን ወላ እውን ቀጠልያ መብራህቲ ተዋሂብና ኣብ ዘሎ እዋን ወላ ኣብ ዝኾነ ትራፊካዊ ምንቅስቃሳትና ቀዳምነት ናትና ወላ እውን እንተኾነ ከባቢና ተዓዚብና ክንሰግር ድማ በዚ ኣጋጣሚ መልእኽቲ ከመሓላልፍ ይደሊ። ምክንያቱ ናይ ኣእምሮ ፀገም ዘለዎም ቦትኦም ስሒቶም ክኣትዋ ክእል እዮም። ተሽከርካሪት ዝኣብየቶም ብሽክለታ ዝኣብየቶም ቦትኦም ስሒቶም ክኣትዋ ክእል እዮም። ስለዚ ዝዘንግዐ ሰብ እውን ክኣትወካ ስለ ዝኽእል ኩልና ኣብ ፅርጊያ ብንጓዓዘሉ ቀዳምነት ናህና እንከሎ ንሕና እውን ከባቢና ተዓዚብና ኩነታት ናይ ከባቢና ተዓዚብና ክንሰግር እውን በዚ ኣጋጣሚ ለቦዋይ ክሕልፍ ይደሊ። ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

ብመሰኸቲ ቴሌቭዥናትኩም ኣቢልኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተዓዘብትና ኣብ ዘለኹሞ ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እኖ ዝተፈላለየ ትሕሶታት መደባት ሞዛይክ ኢና ሒዝናልኩም ቀሪብና ዘሎና ኣብዛ ናይ መዓልቲ ዕረፍትኹም ዝኾነት ሰንበት ብትሕሶታት መደባት ሞዛይክ ትዛነዩ ተስፋ እናገበርና መደብና ጀሚራ ክሳብ ትዛዝም ምሳና ክትሓብሩ ብክብሪ እናዓደምና መደብና ከም ወትሩ ብደርፊኢና ክነፍልሞ ብሓባር ንከታተል።

0: ኣብዚ ሓዳር ካብቲኣት ኮ ተጣፊእና ብሓቂ ዋንድዒ ኣነ ብጃህለ ኮፍ ኢለ እንደ ዘሎ ሜክኣብ ገላ ማሃራ ዋበለ ኢብራሂም ቦዲ ማሳጅ ኦኬ ዓብዪ ምግዳል ዋጋ ገይሮም ኣለዉ ማለት ድዳ
1: ያ ሜክኣብ ንቃሽን ተተማየርካ ከመን ፅፍሪ ብናፀብል ኣሎ
0: እዋ እንታይ ትብሊ
1: ናይ ውሓቂ ንብረት ከመን ካብኦም
0: ኦኬ ዋው ሞዚ ዘገርም ይቐልጥፍና ንመዝገብ
1: ንመዝገብ
2: ርሑስ በዓል ንዅልኽን ካብ ኢብራሂም ቦዲ ማሳጅ ፋሽን ሾው ሞዴሊንግ ዲዛይነር ኢብራሂም ቦዲ ማሳጅ ንዅልኽን ወይ ዘራዝር ዘገርምን ዘደንቕን ግርማ ዘጐናጽፍን ቤት ትምህርቲ ሞዴሊንግ ሜክኣፕ ከምኡውን ቤት ትምህርቲ በብዓይነቱ ጥበብ ኣሰራርሓ ቁኖ እንተላይ ናይ ጽፍርን ገጽን ከፊቱ ስልጠና ኣመሃብ ከም ዝርከብ ብሓጐስ የበስር ትራሞድ ሞዴሊንግ ፋሽን ሞዴሊንግ ብሓፈሻ ግርማ መጎስ ዘጎናፅፍ ስልጠና ኣብ ቤት ትምህርቲ ኢብራሂም ቦዲ ማሳጅ ክትረኽቦ ምዃን ክንሕብር መዓስ ጥራይ ኣዝዩ ኣገራምን ኣደናቕን ዝኾነ ብምንቃሽን ሜክኣፕን ዝመሃራ ናይ ፅፍሪ ብጥራዩን ብናፃን ካልእ ብስራት እውን ኣለና ኣብ ገጽናን ዝፍጠርን ዘሎን ፀጉሪ ብፈትሊ ከም ነልግስ ነበስር ኣድራሻና ኣብ ባሕቲ መስከረም ድሕሪ ኢህምቦል ትካል ሸርፊ ኣድላይ ሓበሬታ ንምርካብ ናይ ቤት ፅሕፈት ብ11828 ብሞባይል ድማ ባዲ 7141818 ተወከሰና ፋሽን ሾው ዲዛይነር ኢብራሂም ቦዲ ማሳጅ
3: ባህላዊ ኣልባሳትና መለለይ መንነትናን ክብርናን እዩ ኣብ ኩለን ብሄራትና ዘሎ ባህላዊ ኣልባሳት ንባህልን ልምድን እቲ ሕብረተሰብ ዘንፀባርቕ ሓደ ካብ ብሉፅ ባህላዊ ውርሻና እዩ ኣብዛ ስዒባ ትቐርብ ትሕዝቶ መደብና እምበር ብፍላይ ኣዴታትና ኣብ ዝኾነ ወርያት ዙርያ ጥልፊ ተኸዲነን ክንሪአን ከለና ብዘለዎ ፅባቐን ነቲ ጥልፊ ወይ ዙርያ ዝያዳ ታራፊ ንኽገብሮ ዝግበረሉ መፀባበቂታትን ቅድታትን እንታይ መስሊ ኢና ሕዝናልኩም ቀሪብና ዘሎና ብፍላይ ጥልፊ እንተ ዳሪና ዝያዳ ብሉፅ ኮይኑ ንክወፅእ ዝሓልፎ ፃዕርን ጥበብን እንታይ መስል ሕዝናልኩም ቀሪብና ኣሎና ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ

0: ናይ ሎሚ ትሕዝቶ መደብና ብዛዕባ ጥልፍን ኣጠላልፋን ዝሓልፎን መስራሕትን እዩ ክኸውን ሰናይ ምክትታል። ፈለማ እቲ መስርሕ ካብ ጥበብ ዝብገስ ብጥበብ ድማ ይዛዘም። ካብታ ካብ ሓደ ጥረ ነገር ናብ ጨርቂ እቲ ምስርሕ ፈታሊት እዩ ዝፍልም። ፍታል፣ ዙርያ፣ መነን፣ ፈርጊ፣ ደንበላስ፣ ደርባድር ብኢደ ስራሓት ስፈሪዩ ካብ ጡጥ ናብ ጨርቂ ዝምስርሑ ኣጭረቕቲ እዮም። እቲ መስርሕ እውን ካብ ጡጥ እዩ ዝፍልም። ቀዳማይ መስርሕ ብኣስፋሓይ ወይ ብዘርግሓይ ይጅምር።
1: እወ ሕጂ እዚ መታሳ እዩ፣ ብትቡእ እዩ ዝመፅእ ብመታሳ። ሽዑ ኣብዚ ነእትዎ ከምዝኣትይዎ ደሎ እዚ የእቲና፣ ግን እዚ ናይ ህንዲ ፈትሊ እዩ። ናይ ዓድና ከዓ ኣሎ ከምዚ። እዚኣ መትሓዚት ማለት እዩ። ኣብ ኣንድ ሕርኣትያ ገፊሕን ፀቢብን ኩሉ ተስተኻኺሉ እዩ ዝኣቱ። ገፊሕን ፀቢብን እንተ ደኣ ኮይኑ እቲ ሓደ ከተርፍ እዩ፣ እቲ ሓደ ከብል እዩ፣ ኣየእለመለንን እዩ።

0: ካልኣይ መስርሕ ተዘርጊሑ ዝተዳለወ ጥምጣም ፈትሊ ናብ ማእለማ ይሰጋገር።
1: እዚኣ እቲያ ብዓባያ ማእለማ እያ። ማእለማ ከዓኒ ክሰርሕ እንተኾይና ዘድልይዋ መሳርሒ በዓላታ ሓፂን ብሓፂን ማሽን ፕላስ እዚ ከዓኒ ሚሐን ይበሃል። እዚ መንፊት ብክል

ክልተ ዳንፋታት ሒዙ ኣሎ። ኣብ ታሕቲ ንሪኦ ዘለና ድማ ድኳ ወይ ከዓ እግሪ ኢልና ንፅውዖ። ከምቲ ዝረአኹሞ ናይ ኣስፋሓይ ኣስፋሓይ ምስ ወድአ ናባና ይመፅእ። ንሕና ከዓ ካብኡ ተቐቢልና እታ ፈትሊ ንኸይብተኽ ከም ዘለዎ ከም ዝርጉሖ ይንኽእል ኢና። ንኸይብተኽ ብዕዙ ኢሉ ንኸይወፅእ ወይ ድማ ከም ድልየትና ኮይና ንክንሰርሕ ኣብ ሓዊ ንጥጥቆ። ክጥጥቅ ከሎ ካብ 3 ክሳብ 4 ሰዓት የድልዮ። እቲ ዘድልዮ ክጥጠቅ ከሎ ዘድልዮ ኣብ ምስ ዝኣቱ ከዓኒ ፊኖ፣ ኦሞ ፕላስ ጨው ወይ ከዓ ሸብ። ሕጂ እዚኦም ዘድልይዎ ምክንያት ከዓኒ እቲ ኦሞ ንኸፃዕድዎ ወይ ከዓኒ ንኽዝርጋሕ፣ ጨው ከዓ ከም ድልየቱ ንኽስሮ ኢና ብምኽስር ወይ ከዓ መርፍእ ደቂቕቲ መርፍእ ጌርና እቲ ፈትሊ ንፈላለዩ ኢና በብሓደ። ሕጂ ነዚ ኮይኑ በብሓደ ንክወፅእ እቲ ጨው ወይ ከዓ ሸብ ከዓ የድልዮ። ሕጂ እዚ ጠጢቕና ኣንቂፅና ምስ ነቐፀን ምስተረብለውት ዓኽሊልና ከምዚኣ ጌርና ንዕኽሉላ ማለት እዩ። ዓኽሊልና ንዳልዎ ኣዳሊና ነታ መንፊት እዚኣ ሚሐን ወይ ከዓ መንፊት 600 ፈትሊ ሓንቲ ከምዚኣ ማለት እዩ። ሓንቲ ከምዚኣ 600 ፈትሊ ትሕዝ ብብሓደ ሓንቲ ፈትሊ ኣብ ሓንቲ ሚሐን፣ ካልኦይቲ ከዓ ከማ ኣብታ ካልኦይቲ ሚሐን ጌርና ናብ መንፊት ንሕልፎ። ካብ መንፊት ኣሕሊፍና ከዓኒ በዛ ንሪኣ ዘለና እድያት ንጀምር።

እዚ ንሪኦ ዘለና ናይ 4 ወይ ከዓ ቢምቦይ ሽኮር ናይ 4 ቢምቦይ ወይ ከዓ ዝተፈላለየ ንዲዛይን ዝኸውን ኣተጥምጥመልና እዚኣ ኣብቲ ቢምቦይ ወይ ከዓ ሽኮር ኣብዚኣቱ ንክዝርጋሕ ማለት እዩ። ተዘርጊሑ ከም ድልየት ኮይኑ ንክመፅእ ኣብዚኣ ንእትዎ። ካብዚኣ ሽዑ ናብዚኣ ቁኒን ንሪኣ ዘለና በዛ ማሽን

በዚያ ምስ ጠምጠምና ከምዚያ ክንዚ ዓቐን ማለት እዩ ንዚያ ዓቐን ጌርና ከይገዘፈ ከይነኣሰ ኣዳሊና ናብ ኣብ መቕለሞ ኣብ ጃልባኣትያ ትወርወር እቲ ጨርቂ እቲ መነን ኢልና ንፅውዖ እዚ እዩ ትነፀፍ ማለት እዩ ትነፀፊ እዚ እያ ተወርዋሪ

0: ካብዚ ድማ እዩ እቲ እድያት ዝለገቦ ጨርቂ ናብ ሰፋያይ ከይዱ ናይ ክዳን መልክዕ ለቢሱ ናብ ጠለፋ ይበፅሕ። መስርሕ ጥልፍን ኣጠላልፋን ካብዚ ይብገስ።
1: ተሰፊያ መፅያ ኣብዛ ናይ ኣፍልባ መስቀል ንክጥለፍ ማለት እዩ። ሕጂ መስቀል ንክጥለፍ ከዓ እቲ መጀመርታ ክንገብሮ ዘለና እንታይ እዩ ቴልክኒ ነድፊ ስእሊ ማለት እዩ። ክትሰኣል እንተኮይና እታ መስቀል ብድሕሪ ምስ ተሰኣለት ከዓ ናብ ጥልፊ ክትኣትያ። ናብ ጥልፊ ክትኣቱ ኮይና ሕጂ እቲ ስቴባት ከዓ ኣሎ ማለት እዩ። ድሕሪ ዝመፀ ከዓ ምቕባእ ምቕባእ ከዓ ምድጋም ማለት እዩ። ክልቲኡ ምቕባእ ማለት እዩ። ሕጂ ሳልሳይ ከዓ ምጭዳድ መፅእ ማለት እዩ። ምስ ተጨለለት ብድሕሪኡ ናብ ምፍራፅ ምፍራፅ ከዓ ምድብዳብ ሕብሪ ምምላእ ማለት እዩ። ብድሕሪኡ ናብ ፌሮ ፌሮ ከዓ ፊኒሽን ማለት እዩ። በዚ ከዓ እታ ክዳን ከዓ ብቕዕቲ ኮይና ከዓ ናፍቲ ዋና ትርከብ ማለት እዩ። እዚ መስራሕት ኣለዋ።

ራይ ከም ተወሳኺ ትሰርሓ ከም ዝኽብለ ክትፀንሐኹ ኮይኑ እቲ መሰረቱ ከዓ ከም ምንታይ ድብገስ የልና ነዚ ክትገብር ከዓ ፈትሊ ከተዳሉ ለካ መጀመርታ ፈትሊ ተዳሉ ብድሕሪኡ ከዓ መርፍእ ተዳሉ ማለት እዩ መርፍእን ፈትልን ጌርካ ከዓ

ነታ መስቀል ትሰርሓ ማለት እዩ። እዚ ኩሉ ክሓልፍ ከሎ ግን ናይ ዝኾነ ይኹን ማሽን ሓገዝ የብሉን፣ ኩሉ ብጉልበት ብኢድካ ማለት እዩ። ሕጂ እቲ ፈትሊ መጀመርታ ንዕኡ ዝኾን ፈትሊ ተዳልወሉ ኣፍሒስካ ኣቢልካ ከምኡ ከዓ እቲ ፈትሊ ከዓ ብዙሕ ዓይነት ፈትልታት ስለ ዘሎ ነቲ ክዳን ከዓ ምሽ ከምዚ ከበላሽዎ ድኽእል ፈትልታት ኣሎ ብዙሕ ዓይነት ፈትሊ ስለ ዝኾነ ንበሎ ሕጂ ኣስታት 3 4 ዓይነት ኣፋትል ኣሎ። ካብ 3 ሕጂ ድሓን ድኾነ ፈትሊ እሞ ነቲ ክዳን ከበላሽወልካ ዘይክእል ፈትሊ ትጥቀም ማለት እዩ። ሕጂ ካብዘን ክለ ክፀናሕኹ ዘምዘም ጀት ኬንኤስ ዝበሃል ፈትልታት ኣሎ። ድበዝሕ ሕጂ ንሕና ንጥቀመሉ ጀት እዩ። እቲ ጀትሲ ነቲ ክዳን ተበሊሉስ ከበላሽዎ ይክእልኒ። እዚ ክኸውን ከዓ ክንተወሳኺ ከዓ ንሓፅቦ ኢና ተሓፅቦ ብልክዕ ብሳምና ጌርካ ንኸይብለል ማለት እዩ። እንበርከስ እንድሕር ተበሊላ ታ ፈትሊ ኦረዲ እታ ጨርቂ ብምልእ ታ ክዳን ትባላሸላ ማለት እዩ። ኩለ ከዓ ክሳራ ትኸውነላ። እዚ ንኸይከውን ሕጂ ንኸይብለለካ ሓፂብካ ተዳልዎ

በኣር ሕጂ እታ መስቀል ክንስእላ ንጅምር ኣለና ንበሎ መጀመርታ ሰንተር ናይ ተኸዳኒ ኢካ ትሕዝ ማለት እዩ ኣብ ኣፍ ልብ ንዲካ ትከውን ኣብዚ ንድሕር ትከውን ኮይና ሰንተር እታ ሰንተር ኣብዚ ሒዚ ኣለኹ

እንጂ ከምዚ ክርድአ ክፀናሕኹ ማለት እዩ እታ ስእሊ ተሳኢላ ትወዲእ ኣላ እዚኣ ትመስል ማለት እዩ እዚኣ ሕጂ ንእሽተይ መስቀል ካብዚ ሕጂ ናብ ጥልፊ ትሰግር ማለት እዩ

ክጨደ እየን ዚያ ሕጅ በር ውሽጢ ውሽጣ ትቐበያ ኸዚያ ግን ሓፈሻዊ እዚኣ ክትጨደ ስለ ዘለዋ ግን ውሽጢ ውሽጣ ቐቢአ እንድሕር ጨዲድያ ክደቅቕ እዩ ንድሕር ደቂቑካ ክጫፋለ ቕ ማለት እዩ ሕጂ ንኸይጫፋሎ ደገደጊኣ ጌይረ እዚኣ ናብ ምጭታት ክኣት እዮ ማለት እዩ

ሓደ ክፋ ናይዛ መስቀል ሕጂ ተወዲ ኣላ ሕጂ እንታይ ተርፋ ፌሮ ማለት እዩ ነዚኣ ማለት እዩ ከምኡ ናቕልና ስነበልና ግን ነዚኣ ኩላ ከዓ ሰርሓ ማለት እዩ እጂ እዚኣ ትመስል እዛ ስራሕ ከምዛ ክትሪእዋ ፅናሕኹም ንእስ ኢለ ክብደት ኣለዎ ዶ ትስራሕ ብጣዕሚ ስራሕ ክሳብ ዘይሃለዎ ማለት እዩ

ከም ተወሳኺ ግን እዚኣ ክሳብ ሓደ መዓልቲ ክትውድአ ልካ ትኽእል ማለት እዩ ሕጂ እዚኣ ንእሸ ስለ ዝኾነ ክሳብ ሓደ መዓልቲ ኢለ ኣለኹንሽ ንበሉ ሕጂ ኣብ ዝጠቃይ ዘሎ ንሃለ እዚ ሕጂ ናይ ወይን ስታይል ኮይኑ ሙሉእ ክዳን እዩ ዝጥለፍ ዘሎ ማለት እየ ኣብ ናይ ጓል ኣንስተይቲ ሕጂ ተኸፍአ ተኸፍአ እዚ ክሳብ ሶሙን ክወዘልካ ክእል እዩ 4-5 መዓልትታት ማለት እዩ ሕጂ እቲ ስራሕ ቀሊል ስራሕ ኣይኮነን ብዝያዳ ከዓ ሓገዝ ናይ ማሽን የብሉን ማእሲ ብኢድካ ብመርፍእን ኢኻ ትሰርሖ ማለት እዩ እዚ ኩሉ እንታይ ይሕዘካ ንድሕር ኢልና እቲ መሰረታዊ ነገር ዓይንኻ በርከ ናብ ሓንቲ ቴንሽን ጌርካ ኢኻ ትሰርሕ ዘለኻ እዚ ሕጂ ክብደት ኣለዎ ምስ ግዜ ሲ ዝኾነ ፀገማት ከምፀልካ ተኽእሎ ኣለዎ ማለት እየ እሱ ጥራይ ከይኣክል ሕቆኻ ንገዛ ርእሱ ሕቆ ከምዚኣ ኢልካ ኢኻ ትሰርሕ ዘለኻ ፀገማት ናይ ሕቆ እውን ከምፀልካ ክእል እዩ ማለት እዩ ነዚ ኩሉ ኣብ ግምት እቲኻ ኢኻ ትኸይድ ዘለኻ እሱ ጥራይ ከይኣክል ከዓ የእምሮኻ ከዓ የእምሮኻ ካ ብጣዕሚ እዩ ድቋፅረካ እምበርከ እዛ ፈትሊ እዚኣ ሲ ምስ ኣየነይቲ ከዋህዳ እንዳበልካ ኢኻ ትኸይድ ስራሕ እንዳሰራሕካዮ ሲ ሓድሽ ፈጠራ እንዳፈጠርካ ኢኻ ትኸይድ ከምዚ ኣምፃ ኣቢልካ ሲኢልካ ትሰርሖ ስራሕ ሲ ኣይኮነን ማለት እዩ እዚ ኩሉ ክብደት ኣለዎ ማለት ሲ ብበዝሕ ሰብ ሸለል ክብሎ ክእል እዩ ከምዚ ምስ ተራ ነገር ኮይኑ ይስምዖ ከይፈተንካ ግን ክተብሎ ዩ ትኽእል ኒኻ ዝያዳ ምሰዓተኸዮ ምስ ፈተንካዮ ድኻም ርኣየካ ኩሉ ነገራቱ ማለት እዩ ከምዚ ክብለ ክፀናሕኹ የእምሮኻ ዓይንኻ ሕቆኻ ኩሉ ነገር ማለት እዩ ካልኣይ ከም ተወሳኺ ከምዚ ዳርጋ ትዕርፈሉ ግዜ እውን የለን ማለት እዩ

ሰላም ክቡራት ተዓዘብትና፣ ከመይ ቀኒኹም ናይ ሎም መዓልቲ ንስርሓ? ስጋ ምስ ማሽሩም። ማሽሩም እቲ ዝበለፀ ዓይነት ስለዝኾነ ኩሉ ግዜ ክንጥቀመሉ ምስ ኩሉ ሓዊስና እቲ ዝበለፀ እዩ። ስለዚ መጀመርታ ስጋ ሽጉርቲ ከም ዘይንቐልዎ ከዓ ብሓንሳ ኢና ክንሕውሶ። ሽጉርቲ፣ ፃዕዳ ሽጉርቲ፣ ቀይሕ ጉዕ በርበረ፣ ጅንጅብል

ቅባት ኢና ንጥንቀቅ ውሑድ ማሽሩም ድሕሪ ኢና ንእትዎ ውሑድ ዘይቲ ውሑድ ኣለዎን የብሉን

ሕጂዚ ኣብ ሮሉስ ኢና ሃነእትዎ ሕጂ ኣብ ሕብስቲ ዝዓይነቱ ሕብስቲ ዝዓይነቱ ሕረ እሱ እንዳበሰለ ንካሉ ሕጂ ድስቲ መውረድ ድስቲ ኩሉ ክሕዝ ፀኒሐ ኩሉ ክሕዝ ምስፀናሕኩ ከዓ ግድን ኢደ ክሕፀብ ዘለኒ ኣብዚ ዝሓስካላ ኢኻ ትሕፀብ እዚ ዝሓስካላ ሕጂ ብፅቡቅ ከዓ ንንቅፆ ኢልና ውረይ ኢልና እዚ ማሽሩም ብዙሕ ደይኮና ንመትሮ ከነደቐቆ ኢና ማሽሩም ቃንጥሻ ቃንጥሻ ፍረሽ ኣሎ ከምዚ ትሪእዎ ዘለኹም ናይ ታኒካ ኣሉ ሕጂ እዚ ዝምረፅ ማሽሩም እዚ ቃንጥሻ ወፊርካ ተምፆ ወለድና ሲ ካብ ወፍሪ ውዒሎም ክመፅእ ከለዎ እዮም ሒዞም ዝመፁ ዋላ ሕጂ እውን ከምኡ እዩ ሕጂ ማሽሩም ናይ ታኒካ እዩ ብሓፂሩ ኣብ ታኒካ ዘሎ ካብ ደገ ተዓሽጉ ድመፅእ እዚ ግን ቃንጥሻ ኣብ ሃገር ኣብ ዓድና ዝፈሪ ማለት እዩ ኩሉ ካብ ምእራግ ካብ ንጭናጭ ኩሉ ስለ ዝሕግዘካ ሕፅብ ነብሎ ጀመርታ ፅቡቅ ጌርና ኢና ንሓፅቦ ረ መካታተፊ ኢኻ ኢድካ ኩሉ ፅፍርኻ ብስርዓት ዘቃምምንኣቃሚምና ንሰፍተትናያ ስጋ ክንሪያ እ ኮሚደረ ገለ ብዙሕ ኣይኮነን ኣብዚ ኣየድልዮን ናይ ባዕሉ ጣዕሚ ስለ ዘለዎ ናይ ባዕሉ ጣዕሚ ስለ ዘሎ ዝበል ውሑድ ዘይቲ ኸዓ ቅብኣት እዩ ዝኸፍአ ውሑድ ኣለዎን የብሉ ሕጂ ከምዚ ኢሉ እንዳተቐልወልና ከሎ ከምዚ ኢሉ እንዳተቐልወልና ከሎ ማሽሩም ኢና እባ ቃንጥሻ ቃንጥሻ ቃንጥሻ ኣብቲ ዝበስል ዘሎ ወይ ዝቕሎ ዘሎ

ሕረ ክብራት ዓዘትና ውሽጢ ዝኣተዎ ናይ ዱባ ሶስ ኣብ ሰውነትና ዝበና ጠቕሚ ናይ ዱባ ሕጂ ሕብስቲ ናይ ዱባ ውሽጢስ ድመልኦ ሶስ ኢና ክንሰርሕ። ክብደት ንምቕናስ ይሕግዘና፣ ንትኩረት ዓይንና ይሕግዘና፣ ተፀዋርነት ናይ መጥካዕቲ ሕማማት ይሕግዘና፣ ቆርበትና ካብ ምእራክ ይከላኸለልና። ብዙሕ እንዲካ ትጠቅስ ትኽእል። ድሕሪ ፅቡቅ ስራሕ ወይ ስከዓ ስፖርቲ ንሰራሕካ ሓደ ኩባያ ዝበሰለ ዱባ 564 ሚሊግራም ፖታሲየም ኣለዎ። ምስ በናና ከተወዳደሩ ከለካ ሓደ ኩባያ በናና 422 ሚሊግራም ምዃኑ እዩ። ስለዚ ሕጂ ናይ ዱባ ዝበለፀ ስለ ዝኾነ ናይ ዱባ ሶስ ክንሰርሕ ኢና። ሓንቲ ማንካ ጣውላ ብራ፣ ሓንቲ ማንካ ጣውላ ሓንቲ እንቃቁሖን እየ ገይረሉ። ሕጂ ሕሩጭ ገይርና ብሕሩጭ ድተሓሓዝ ናይ ዱባ ሕብስቲ ኢና ክንገብር። ናይ ዱባ ሕብስቲ ጮ ጌርና ኣሉ ሶስ ዝኣተዎ ናይ ዱባ ሕብስቲ ዱባ ዝበለፀ ስለ ዝኾነ ክንጥቀመሉ እ ኣብ ቆርበትና ብለና ካእቲ ዝሕግዘና ዝበሰለ ሓደ ኩባያ ዱባ ምስ ሓንቲ ፍንጃል ፀባ ምስ ሓንቲ ብጫ እንቃቁሖ ወቂዕና ከዓ ገፅና ንለኽዮ። እዚ ትፀበቐ ካ ኸውን እጂ ዱባ ደይ ንሰርሖ ነገር የለን ክጥዕመልና። ሓንቲ እንቃቁሖ ብሮ ካ ጌርና ኣሉ ናይ ዱባ ሕብስቲ ሶስ ዝኣተዎ ወይ ውሽጢ ዝመልኦ ሶስ ኣብያቲ ከነዝሕሎ ኢና። ምእንቲ ኣብ ውሽጢ ከነእትዎ ኣብያቲ ከነዝሕሎ ኢና። ብውዕዩ ሳይተእትዎን ኢኻ ውሽጡ ቃዕ ዓቢልናዮ ብሰራሕናዮ ናይ ማሽሩም

ማይ ዘይብሉ ፅንቅቕ ስጋዕ ዝብል ማይ ዘይብሉ ፅንቅቕ ስጋዕ ዝብል ዝገበርናዮ ነዝመሲልና ሕራይ መሰንከቲና ግድን ቅብኣት ንገብረሉ መሰንከቲና ቅብኣት ገብሩ ካብዚ ፍርቂ ሕጂ ኣብ ክልተ ኢና መቒልናዮ ነታ ማሽሩም ገይረ ዘቐምጣ ሓንቲ ንቃቕሖ ሓሪጭ ፊኖ ገይረ ኣብዚ ክሰጥ ሕጂ

ምሳና ልዕልዕ ልከይብል ከምዚ ንገብሮ ምሳና ልዕልዕ ልከይብል ከምዚ ንገብሮ መሰንከቲ ነቐባት ለኺና ኣዳልዩናዮ ኣለና ሕጂ ኣብዚ ክንሰጡ ኢና ናይ ድባ ሕብስቲ እዩ

ሕራይ ኣብታ መሰንከት ኢትና ሕጂ ኣብታ መሰንከት ኢትና ነንፅፎ ነንፅፎ ነንፅፎ ኣብታ መሰንከት ኢትና ጥቡቅ ጌርና ስጋዕ ከንፈር ድበፅሕ ጌርና ነንፅፎ ነዚ ከዓ ነዝሕሎ ሕጂ ነታ ካልኣይታ እያ ክሰጣ ነታ ናይ ካልኣይታ ከዓ ብድሕሪ ያ ከላግባ ስለ ዝኾንኩ ምሳና ልዕልልዕል ከይብሉ ኢለ ኣብ ሓርጫ ንፈፊ እዩ ናይ ዱባ ሕብስቲ ሕጂ ብናይ ደርሆ ዝሰርሖ ትኽእል ብድደለኻዮ ንሕና ብናይ ማሽሩም ጌርና ሰሪሕናዮ ማሽሩም እቲ ዝበለፀ ስለ ዝኾነ ሕጂ እዚ ዝጠፍጠፍናዮ ጠፍጠፍናዮ ኣብኡ ክንበሎ ኢና ክዝሕል እኳ ኣለዎ ፅቡቅ ገይሩ ዝጠፍጠፍናዮ ሕጂ ክፍት ከተብላ ከለካ ቆልዑ ደስ እዩ ድብሎም ንቆልዑቲ ከዓ ዝነብር ሰብ ቆልዑ ደስ ስለ ዝብሎም ብዙሕ ክትገብር ትኽእል ንሕጂ እዚአን ጌርና ኣለና ንቆልዑቲ በዚ ሕጂ ደስ ይብሎም ዳሕራይ እዚ ደብዓጥናዮ ኣብ ርእሲኡ ንድርቦ ኣብ ርእሲኡ ንድርቦ ምስታታሕቲ ወይትካ ንላግባ ምስታታሕቲ ወይትካ ንላግባ ምስታታሕቲ ወይቲ ከምዚኣ ጌርና ንላግባ ንንእሽተ ሕጂ እዚኣ ክፍት ነብል ኣሎ መተንፈሲ መተንፈሲ ብጉል ከይብል እዩ ማለት መልክዕ ኢካ ዝኾኑ ሕራይ ጋዝና ክትረስን ኢለወሊዐያ ኣለኹ ጋዝና ክትረስን ኢለወሊዐያ ኣለኹ ከምዚ ብዙሕ ኣይኮንካ እንትውላ ግን ከርስና ሕጂ ወዲ እያ ናይ ዱባ ሕብስቲ ውሽጡ ሶስ ዝኣተዎ ሕራይ እምበር ኩራ ተዓዘትና እታ ናይ ዱባ ሕብስቲ ኣኺላታ ኣላ ናይ ዱባ ሕብስቲ ኣኺላታ ኣላ ቤትሮ ስለ ዝኾነ ምሉቕሉቕ ስለ ዝብል ናይ ዱባ ሕብስቲ ኣኺላታላ ሕጂ ሕራይ እምበር ክብራት ተዓዘብትና ንቆልዑ ደስ ክብሎም ኢና ኢና ንሰርሕ ዘለና ናይ ዱባ ሕብስቲ እትክገልፆ ዝፀናሕኩ እዩ ትሕዝቶኣ ከዓ ሕጂ ማሽሩም እንታይ ከም ዝጠቅም ኩሉ ተዛሪብና ኣለዉ ስጋ ከዓ እንታይ ከም ኩሉ ዱባ እቲ ድበለፀ ስለ ዝኾነ ሕጂ ናይ ዱባ ሕብስቲ ከምዚ ጌርና ሰሪሕና ኣለና ኣብ ውሽጡ ስጋ ማሽሩም ኢና እቲናሉ ዘለና እንቃቑሖ ሕጂ ቁርስ ሳቢልካ ክትቀርበሎም ከለካ ብዝያዳ ሕጎሱ ንቆልዓ ክትብሉ ከዓ ኩሉ ሰብ ዝነብር ሕጂ ንደቅና ንደቅና ንዓና እውን ዝብለና እንዲ ዘይብሉ ዝኣገባብሲ ጌርና ክንዝደለይዎ ብኩላ በሲላ ናይ ዱባ ሕብስቲ ብኩላ በሲላ ናይ ዱባ ሕብስቲ ውሽጣ ዝኣተዋ ናይ ዱባ ሕብስቲ ባሪ ክብራት ተዓዘትና ናይ ሎም መዓልቲ ዝሰራሕናያ ናይ ዱባ ሕብስቲ ምስ ስጋ ምስ እንቃቑሑ ምስ ኩሉ ምስ ማሽሩም ነዚ ትመስል ነዚ መፅእ ዘሎ ሰሙን ብካልእ መደብ ክሳብ ንረኸብ ድሓንቀኒ እዩ

ክብራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን። ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ኣገረምቲ ፍጻመታት ከምኡ ውን ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዝሃልና ቀሪባ ዘላ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

ኣውስትራያዊ ሓረስታይ መከላኸሊ ድርዒ ኣባጊዕ ይሰርሕ። ሩዶልፍ ሻውባክ ንኣባጊዑ ካብ መጥቃዕቲ ተኳሉ ክከላኸለለን ይኽእል እዩ ዝበሎ ናይ ሰንሰለት ድርዒ ንምስራሕ ኣስታ 3 ዓመታት ከም ዝወሰደሉ ተዛሪቡ። ተቐማጢ ደቡባዊ ኣውስትራያ ከተማ ፊላክ ዝኾነ ሻውባክ ድርዒ ንኽሰርሕ ዝተደፋፍአ ኣብ ሃገሩን ጎረቤት ሃገሩን ጀርመን ካብ ግዜ ናብ ግዜ ቁፅሪ ተኳሉ እናወስኺ ይኸይድ ብምህላው

ስጋት ስለ ዝሓደሮ እዩ። እቲ ምህዞ ዋላ እኳ ኣብ ብዙሓት ሓረስቶት ኣካታዓ ኮይኑ እንተሎ ሓሳብ ሻውባ ግን ቅልል ዝበለ እዩ ነይሩ። እተን ኣባጊዕ ካብ ብተኹላ ምብላዕ ዘድሕነን ኣብ ርእሲኡ ድማ ብናፅነት ክዛወራን ክምገባን ዝኽእለን ዕጥቂ ምስራሕ ዝብል እቲ ድርዒ በሊሕ መስማር ስለ ዘለዎ ነቶም ተኳሉ ቃንዛ ዝፈጥር እዩ። ተኽላ በሊሕ እንስሳ እዩ። ድሕርዚ ካልኣይ ግዜ በጊዕ ክበልዕ ኢሉ ናብቲ ከባቢ ኣይዛወርን ክብል ሻውባክ መልእኽቱ ናብ ሓረስቶት ኣብፅሑ። ይኹን እምበር ካብ ህዝቢ

ሓረስቶትን ዝረኸቦ ግብረ መልሲ መብዛሕትኡ ኣሉታዊ እዩ። እቲ ድርዒ ዘይግብራዊ ከምኡውን መጥቃዕቲ ተኻሉ ደዋ ምባል ውፅኢታዊ ከም ዘይኮነን ገሊፆም። ጸምሪ ናይተን ኣባጊዕ ምስ ግዜ ኣብቲ መርበብ ክትሓላለኽ ከም ዝኽእልን እቶም ተኻሉ ድማ ኣብ ክንዲ ተስፋ ዝቖርፁ ኣብ መወዳእታ ሜላታት ቀይሮም ንዝተቓልዐ ክፍለ ኣካላት ከም እግሪ ወይ ርእሲ ከጥቅዑ ከም ዝኽእሉ ናይ ብዙሓት ርእቶ እዩ።

0: ዝቐልጠፈ ሰራሕ ፒሳ። ኣብ ቨርጂንያ ኣሜሪካ ኣብ ዝርከብ ዶሚኖ ዝበሃል ዳ ፒሳ ኣካየዲ ስራሕ ናይቲ ገዛ ዝኾነ ሪቻርድ ደልሲድ 3 ዓበይቲ ፒሳታት ኣብ ውሽጢ 31.22 ካልኢት ብምስርሑ ኣብ ዓለም ዝቐልጠፈ ሰራሕ ፒሳ ኮይኑ
1: I am the world's fastest pizza maker for 2026. 3 pizzas, 1 pepperoni, 1 mushroom and 1 cheese in 31.22 seconds.
0: ኣብ ርእሲ እቲ ስሙ ኣብ መዝገብ ክሮሰን ጊነስ ምስፋር ደልሲድ ኣብ ላስ ቬጋስ ኣብ ዝተኻየደ ውድድር ክዕወት ብምኽኣሉ ተሸላሚ $5,000 ዋንጫን ቁልፊ ሻምፒዮንን ኮይኑ

Piramid Kunshan. እዚ ፍሉይ ቅርፂ ፒራሚድ ዘለዎ ኣደናቂ ህንፃ ኣብ ቻይና ከተማ ኩንሻን ዝርከብ መንበሪ ህንፃ ኮይኑ በቲ ዘይተለምደ ቅርፁ ይፍለጥ። ኣብ ኩንሻን ዞባ ትሬንዲ ህዋኪያኦ ዝርከብ ፒራሚድ ኩንሻን ሓደ ካብቶም መሳጢ ትርኢት ዘለዎም ህንፃታት ቻይና እዩ። ኣብ 2013 ዝተዛዘመ 18 ደርብታት ዘለዎ ፒራሚድ ኩንሻን ካብቲ ግዜ ጀሚሩ ህቡብ መስሕብ በፃሕቲ ክኸውን ግዜ ወሰደሉን። ፍሉይ ቅርፂ ናይቲ ፒራሚድ ንፋስን ብርሃንን ናብ ውሽጣዊ ክፋል ናይቲ ህንፃ ንምእታው ፀገም ዘለዎ እኳ ትኾነ ከም ቀንዲ ብልጫ ዝግለጽ ግን እቲ ዝተሓላለኸ ዲዛይኑ ካብ ባርዕ ሓዊ ውሑስ ንክኸውን ከም ዝሕግዞ ይግለጽ።

ኣብዚ ቀረባ መዓልታት ተመራመርቲ ስነ ፍልጠት ንረብሓ ደቂ ሰባት ክውዕል ይኽእል እዩ ዝበልዎ መጥለቕ ልብሲ ድዱዕ ሰሪሖም ተባሂሉ እቶም ኣብ ሲንጋፖር ካብ ዝርከብ ናንያንግ ቴክኖሎጂ ዩኒቨርሲቲ ዝተኣኻኸቡ ጉጅለ ተመራመርቲ ድዱዕ ኣብ ውሽጢ ማይ ክሳብ 3ለስተ ሰዓታት ከስተንፍሱ ዘኽእሎም ናይ ምጥላቕ ልብሲ ከም ዘማዕበሉ እዮም ተዛሪቦም። ፕሮፌሰር ሂሮታካ ሳቶን ጉጅልኡን ፈለማ ካብ ርሑቕ ንኽቆፃፀርዎም ዘኽእሎም ኤሌክትሮድ ኣብ ኣካላቶም ድዱዕ ተኺሎም በዚ ድማ ናብ ሰብ ኣልቦነፈርቲ ቀይሮሞም ማለት እዩ። እቲ ዝሰርሕዎ ልብሲ ኦክስጅን ዘመንጭ ኮይኑ ስለ ዝማዕበለ ነቶም ድዱዕ ን3ለስተ ሰዓታት ኣብ ውሽጢ ማይ ክፀንሑ ይሕግዝ። እቲ ነቶም ድዱዕ ኣብ ውሽጢ ማይ ንምስትንፋስ ዝጠቕሞም ኦክስጅን ካብ ምትሕውዋስ ሃይድሮጅን ፔሮክሳይድን ማግኒዝ ዳይኦክሳይድን ዝተረኽበ ከም ዝኾነ ዮም እቶም ተመራመርቲ ዝገልጹ። ዕላማታ ጉጅለ እቶም ናይ ምጥላቕ ልብሲ ዝወደዩ ድዱዕ ኣብ ውሽጢ ባሕሪ ምንቅስቓሳቶም ኣስፊሖም ዓብ ጥቕሚ ክርከቦም ከም ዝኽእል ይኣምኑ። ካብኡ ሕልፍ ብዝበለ እውን እቶም ተመራመርቲ ሓደ መዓልቲ ድዱዕ ተጠቒሞም ዝባን ማርስ ክደህስሱ ዓብ ሕልሚ ኣለዎም።

ኣብ መዝገብ ክብረ ወሰን ጊነስ ዝሰፈረ ድሙ። ደማሙ 18 ኣጻብዕቲ እግሪ ኣለዎም። ኣብ ኣሜሪካ ዝተወለደ ቶቢ ዝተሰመየ ድሙ ግን ካብዚ ልሙድ ቁፅሪ ዝበዝሕ ኣጻብዕቲ ስለ ዘለዎ እዩ ኣብቲ መዝገብ ሰፊሩ ዘሎ። ወዲ 10 ወርሒ ቶቢ ምስ 28 ኣጻብዕትን 30 ኣፅፋርን እዩ ተወሊዱ። እቲ መዝገብ ቅድሚ ሕጂ ብጄክ ዝተባህለ ኣብ ካናዳ ዝተወለደ ድሙ እዩ ተታሒዙ ጸኒሑ።

ስነ ጥበብ ኣዝዩ ሰፊሕ ዓውዲ እዩ። ንሓንቲ ስነ ጥበባዊት ስራሕ ብልፅቲ ኮይና ንክትወፅእ ድማ እናተመላላእካ ብዙሓት ሞያውያን እናካተተ እዩ ዝኸይድ። ኣብ ሃገርና ብዝተፈላለዩ ስነ ጥበባዊ ስራሓት ኣብ ምምራሕ መደብ ይኹን ናይ ድምፅን ካልእን ዳርጋ ብተመክሮ ወይ ብልምዲ ክኸይድ ዝፀንሐ እዩ። ኣብዛ ስዒባ ትቐርብ ትሕዝቶ መደብና እምበር ብዛዕባ ናይ ምምራሕ መደብን ድምፅን ተማሂሮም ዝሰልጠኑ ዝተካየደ ዕላል ስዒቡ ክቐርበልና እዩ። ንምሉእ ትሕዝቶ ናብታ መደብ ከስግረኩም እየ። ተኸታተሉ።

ኣብ ሞያ ሙዚቃ ኣብ መምራሕ መደብ ኣብ ዝተፈላለዩ መደረ ዝጠልቡ ኣጋጣሚታት ኣብ ሓፈሻዊ ምብህሃል ኣብ መንጎ ካብ ሓደ ንላዕሊ ዝኾኑ ሰባት ድምፂ ምልከት ብድምፅን ኣገባባት ምድማፅን መልእኽትኻን ስምዒትካን ምሕላፍ ዓይነት ብራኸ ለጠቕታ ቅልጣፈ ቀስታ ድምፂ መልእኽቲ ኣብ ልቢ ሰማዕቲ ንኽሓልፍ ዘኽእል ከም ዝኾነ ርጉፅ እዩ።

0: ተመለስ።
1: ሓደ መልእኽቲ ሓደ ሙዚቃ ወይ ሓደ መደረ ተመሳሳሊ ትሕዝቶ ዘለዎ ክነሱ ብኽልተ ዘይመጣጠኑ ዓይነታት ድምፂ ምስ ዝቐርብ ዝተፈላለየ ተቐባልነት እዩ ዘለዎ። ጥበብ ተጠቃምነት ዝተፈላለዩ ድምፅታትን ኣደማምፃን ኣብ ምትሕልላፍ መልእኽቲ ወሳኒ እዩ። ኣብ ተጠቃምነት ድምፂ ኣመጋግባ፣ ርእሰ ምትእማን፣ ልምምድ፣ ቅድመን ድሕርን ተጠቃምነት ድምፂ ወሳኒ ምዃኑ ክኢላታት የመልክቱ። ወዲ ሰብ ብዘይ ድምፂ ንኽረዳዳ ኣፀግ

ዳሜ ክንዲ ምዃኑ ብዘይ ጥበብ ኣገባባት ድምፅና ደማምፃን ዓይነታቱን ንምርድዳእ እውን ርእሱ ዝኽኣለ ደረት ኣድማዕነት ከም ዘለዎ እቶም ክኢላታት ወሲኾም የረድኡ። ድምፅን ተጠቃምነት ድምፅን ኣብ ሙዚቃን ኣልያ መድረኽን ቀንዲ ረቑሒታት እዮም። በዚ መሰረት ኮሚሽን ባህልን ስፖርትን ዘበረቡ ንመባእታዊ ትምህርቲ ድምፅን ምምራሕ መደብን ዘተኩር ስልጠና ንመንእስያት ኣካይዱ ነይሩ። ዝኸብርኩም ሰማዕትና ብወገና ምስ ሰልጠንቲ እቲ ዝቐሰመዎ ሞያ ኣብ ዝነጥፍሉ ዓውዲ እንታይ ድርኺት ከም ዘለዎን ብዛዕባ እቲ ስልጠናን ዝገበርናዮ ርክብ ስዒብና ነቕርበልኩም።

0: እቲ ስልጠና ኣብ ክልተ ጉጅለታት ተኸፋፊሉ ዝተዋህበ ስልጠና እዩ ነይሩ። እቲ ሓንቲ ጉጅለ ኣብያታዊ ደርፍታትን መዛሙሩን ከምኡ ድማ ዝተፈላለየ ኣብያታዊ መሳርሕታት ሙዚቃ ዝመልኩ ኣባላት ዝሓቆፈት እያ ነይራ። ኣብቲ መደብ ስልጠና ድማ ሓፈሻዊ ክልተ ሓሳብ ሙዚቃን ቴክኒካ ድምፅን ከምኡውን ሓደ ድምፃዊ ኣብ ግዜ ልምምድን ሰዓታት ኣመጋግባን ከተግብሮም ዝግባእ ሜላታትን ምኽርታትን ዘካተተ ስልጠና እዩ ተዋሂብዎም።
1: ሓደ ኣብቲ ስነ ፍልጠት ናይ ሙዚቃ ንኣብነት ዳይናሚክስ ዝበሃል ኣለና። ዳይናሚክስ ጠባያት ናይ ሙዚቃ ማለት እዩ። እቲ ናይ ድምፂ ክብለ ጥቕታ ሓሳባት ሙዚቃን ሓሳባት ድምፅን ተረዲእኻ ሓሳባት ግጥሚ ተረዲእኻ ከመይ ጌርካ ዓው ምባል ጥራይ ደይኮነ ወይ ቀስ ምባል ጥራይ ደይኮነ ወይ ማእኸል ደይኮነ ከመይ ጌርካ ጥበብሲ ምስ ናብራና ዝተሓዘ ስለዝኾነ ትሕጎ ዝተሓዝን ገለ ኩሉ ነገር ማለት ሓረ ገለ ሕጂ ነዚአንሲ ከመይ ጌርካ ኣብተን ሙዚቃ ትሰኩዐን ሕጂ ምናልባት ኣብቲ ዝነበሮም ሃጓፍ ዝያዳ ክንሰርሕ ኢልና ኣብ ዳይናሚክስ ብዙሕ ሰሪሕና ማለት እዩ። ሓሳባት ዳይናሚክስ እንደገና ኣብቲ ዝነበሮ ዘይነበሮ ምናልባት ክኾን ይኽእል እዩ። ኣብ ኖታታት ከመይ ጌርካ ኖታታት ተንብብ መሰረታዊቶም መባእታታት ሙዚቃ ዝበሃሉ ከዓ ዘይፈልጥዎ ዝነበሩን ዝፈልጥዎ ዝነበሩን ክኾኑ ይኽእሉ እዮም ክህልው ይኽእሉ እዮም። ንዖም ከዓ ዝያዳ ንመዘኻኸርን መነቃቕሐን ተባሂሉ ኣብ ገሊኡ ትንክፍ ትንክፍ እናበልካ ኣብ ገሊኡ ከዓ ዕሙቕ እናበልካ ዝያዳ ግን ኣብቲ ናይ ቮካል ወይ ድማ ኣብቲ ናይ ድምፂ ዳህያት ቴክኒካት ናይ ድምፂ ከመይ ጌርካ ተውፅኦም ብፍላይ ድማ ኣብ ኣገባብ ስርዓተ ትንፋስ ንድምፂ ምቕያር ስርዓተ ትንፋስ የቲኻስ ከመይ ጌርካ ናብ ድምፂ ትቕይሮ ዝያዳ ኣብኡ ዕሙቕ ዝበለ ክስታይ ጌርና ዝያዳ ከዓ ሳያ ተድልዮም ነራ ማለት እዩ። ምክንያቱ ስርዓተ ትንፋስ ንድምፂ ምቕያር ኣብ ቮካል ወይ ኣብ ድምፂ ሓደ ቅኒት ንኸይትፈርስ ይሕግዘካ፣ ጉልበት ንኽህልወካ ሕግዘካ፣ ንነዊሕ እዋን ከዓ ከይፈረስካን ቅኒት ከይወፃእኻን ከዓ ንኽትፀንሕ ገብረካ።

0: ኣካል እዚ ስልጠና ዝኾኑ ተምሃሮ ዝተፈላለየ ደረጃ ተመክሮ ዝነበሮም ኮይኖም ኣብ ናሓድሕዶም ሞያዊ ተመክሮኦም ክለዋወጡ እቲ ኣጋጣሚ ስልጠና ባይታ ከም ዝፈጠረሎም ይገልፁ።
1: ዝነጥፈሉ ድማ ኣብ ናይ ጉጅለ ባህል ናይ ቤት ትምህርታት ካብ ጓል 11 ዓመት ጀሚረ ድማ ክሳብ ሕጂ ይነጥፋሎ ማለት እዩ። ከም መባእታዊ መጠን ከመይ ጌርካ ብቑዕ ስነጥባዊ ንክትከውን ዘልዩካ እቲ ቀንዲ ቅድሚ ናብ ድምፃዊ ንክትከውን ዘልዩካ ኣስተናፍሳ ድዩ ትንፋስ ከመይ ጌርካ ትዕቅብ ቴክኒካት ሳውንድ ወይ ምስ ሙዚቃ ከመይ ጌርካ ተዋሂድካ ትደርፍ ዝበዝሑ ወይ ከዓኒ ሓደ ስነ ምግባር ኣብ ስነጥባዊ ወይ ድምፃዊ ክገብሮ ዘለዎ ነቲ ናቱ ናይ ቮካል ድምፁ ንክዕቢ ነቲ ናይ ቮካል ክእለቱ ንክዕቢ ድማ ዝተፈላለየ ትምህርቲ ነይሩ ማለት እዩ።
2: ባእታታት ናይ ሙዚቃ እንታይ እዮም? ምስ ሙዚቃ ክዛርብካ ዝኽእሉ፣ ምስ ሙዚቀኛታት ከዛራርብካ ዝኽእሉ እንታይ ልካ ከምስ ሙዚቀኛታት ትዛርብ ሳ እንድሕር ምስኦም ገለ ነገር ክትሰርሕ ደለካስ ከምዝደልየ ከምዝደልየ ክትሎ እንትኾንካ ኣሎ መራኸቢ ባእታታት ናይ ሙዚቃ ማለት እዩ። ሕጂ ኩሉ እዚኦም ብዛዕባ ሪትም ንበሎ፣ ብዛዕባ ድምፅታት ከመይ ጌርካ ተውፅእ፣ ብዛዕባ እቲ ህርመታት ክንዲኣካ ቆፂርካ ከመይ ጌርካ ካተንብቦም ሙዚቃ እዚ ብምሉእ ኣብዚ ከሲብና ኣሉ ማለት እዩ።
3: ሙዚቃ ካብ ብንእሽተይ እንደ ጀሚረ ሓፈሻዊ ከሳተፈሉ ዝጀመርኩ ግን ዝሓለፈ ሕጂ ኣብዚ ናይ ወርሒ 1 ዝሓለፈ 2025 ማለት እዩ ኣብ ናይ ኣውራ ተሳቲፈ ነይረ ክራር ጊታር ፃወተ። እቲ ሓሳባት ዝወሰድናዮ ኣተነፋፍሳ ሓደ ከመይ ርካ ሓደ ቶን ምስ ሓዝካሲ ከመይ ኢልካ ነዊሕ ግዜ ትፀንሕ ወላ እውን ቅንፁብ ግዜ እንድሕር ትፀንሕ ነርካሲ ከመይ ኢልካ ኣብ ዕቤቱ ትፅዕር ዝያዳ ነቲ ተቕርቦ ደርፍታት ከዓ ከም ዘብለክ ትፀናኹ ትትገብሮ ቴክኒካት ካብ ብዘይ ኣፍልጦስ ብኣፍልጦ ክግበር ከም ዘለዎ ተማሂርና ማለት እዩ።

ኣዎ እዚ ፅቡቕ እዩ። ሙዚቀኛ ክትኾን ማለት ኣብ ሙዚቃ ፅኒዕኻ ክትምሃርን ካብ ዜሮ ክትብገስን በበይን እዩ። ስለዚ ነቲ ተመክሮ ዘለዎ ንሙዚቃን ንቴክኒካት ናይ ቮካልን ዝያለ ዕሙቕ ኢሉ ክፈልጦ ኣለዎ ብትምህርቲ ብስሩዕ ትምህርቲ ከዓ እሱ ክፈልጦ ኣለዎ ማለት እዩ። ከም ድምፃ እውን ኣብነት ሕጂ እንታይ ዓይነት ድምፂ ከም ዘለዎ ክፈልጥ ኣለዎ፣ ክንምንታይ ልምምድ ድልዮ ክፈልጥ ኣለዎ፣ ሰዓት ክንደይ ክላመደ ኣለዎ፣ ኣበይናይ ግዜ መግቢ ክበልዕ ዘለዎ፣ እንታይ እንታይ መግቢ ተዘይበሊዑ እንታይ እንታይ ተዘይሰትዩ ዝሓሸ ውፅኢታዊ ድኾን ንነብሱ ኣብቲ ድምፁ ዝኾን ፍልጠት ኣሎ ድምፂ ዝኾን ፍልጠት ኣሎ። ስለዚ ክፈልጦ ኣለዎ ስርዕ ትምህርቲ ክወስድ ኣለዎ ማለት እዩ። ተሓዱሽ ጀማሪ ከዓ ከምኡ ድምፂ ክፈልጥ ኣለዎ ንዕውን ዝኸውን ትምህርቲ ከዓ ስሩዕ ትምህርቲ ክወስድ ኣለዎ ማለት እዩ። ከምኡ እንተኮይኑ ዝያዳ ሃልኪ ይወድል እንደገና ትምህርትኻ ከዓ ብፍልጠት ኮነልካ ተመክሮኻ ከዓ ተሰፍሕ ማለት እዩ።

ብተመክሮ ክመፅእ ዝፀንሐ ሞ ብዘይተደለየ ድምፅታት ድምፁ ካሃስዮ ዝፀንሐ ኣይርዶን ኢኒ ዓው ምባል ጥራይ ዓው ኢልካ ክትደርፍ ኢኻ ድምፂ ስለ ዘለካ ዲኻ ሆ ክትብል ስለ ዘለካ ትብል ማለት እዩ ኖ ከመይ ጌርካ ክተውፅኦ መዓስ ተውፅኦ ከመይ ጌርካ ተውፅእ ከመይ ጌርካ ክንሰብ ትሕጉሶ ሓንቲ በዲ ከምፅእ ኢልካ ገሌልካ ክትደርፈሉ ንሰብ ከመይ ጌርካ ክትእትዎ ናብቲ ስምዒት ሕጂ እዚ ትምህርቲ እዩ ዘምፃካ ናብኡ ማለት እዩ ብተመክሮ ግን ደላይካ ክትብል ትኽእል ኢኻ ድሓር ኣበይ ከም ትደርፍ ክትፈልጥ ኣለካ ንምንታይ ዕላማ እዩ ክትደርፍ ዘለካ እዚ እውን ንባዕሉ ኣብ ትምህርቲ እዩ ድመፅእ ማለት እዩ ኮንሰርት ክተቕርብ ደሊኻ ፌስቲቫል ኢኻ ትደርፍ ዘሊኻ እንታይ ዓይነት ኣደራርፋ ትጥቀም ማለት እዩ ንኣኸበኛ ዲኻ ከተስምዑ ደሊኻ እንታይ ኢኻ ክትገብር ካልእ ዝተፈላለዩ ንጉንበት ንካልእ ዝብል ን20 ሰነ ኣብዚ እንታይ ዓይነት ድምፂ ኢኻ ክተውፅእ ከመይ ጌርካ ኢኻ ክትቐርብ ሕጂ እዚ ትምህርቲ እዩ ዝቕልሶ ማለት እዩ ንኩሉ ብሆ ንሕር ክትቆረቶ ኮንካ እዚ ይሃሴካ ንዓኸን ድምፅኻ ትህሰ ዋላ ኣብ ሰብ እናተመናኻ ክትከይድ ትኽእል ኢኻ ንሕር ሓድሽ ቴክኒካት ሓድሽ ፈጠራታት ነቲ ህዝቢ ንዓኻ ኩሉ ግዜ ኣለካ ብትስራሕ ማለት እዩ።

0: ወዲት ኣካል ናይ ስልጠና መንእስያት ሞይኦም ንምስፋሕን ደረጃን ቕሓቶም ንምብራኽን ቀጻሊ ተበግሶታት ብምውሳድ ኣብነታዊ ዝኾነ ስራሕ ክዓሙ ዝጸንሕዮም ነታ ኣካልይቲ ጉጅለ ሰልጠንቲ ዝተዋህበ ኩርናዕ ስልጠና ድማ ኣብ ሃገርና ንፈለማ እዋን ዝተዋህበ ስልጠና ኣልያ መድረኽ እዩ። ኣብዚ ስልጠና ተራ መራሒ መደብ ብመራሒ መደብ ክምለኹ ዘለዎም ዓቕምታት ክኽተሎም ዝግብኦም ኣገባባት ብቕዓት መራሒ መደብ ዝዕቀነሎም ርቑሒታት ብሉፅ መራሒ መደብ ዘብሉ መምዘኒታት ብግብርን ክልሲ ሓሳብን ዝተዋሃደ ስልጠና እዩ ነይሩ።
1: እቲ መምዘኒታት በቲ ክልሲ ሓሳባዊ መዳይ እንዲና ንቅድም ነቲ መምዘኒታት ኣውፂናዮም ሓደ ካብኡ እቲ ርእሰ ተኣማንነት ዝብል እዩ ዝለዕለ ሸፈነ እትህቦ ማለት እዩ ክሳብ 25 ሚእታዊት ክሕዝ ይኽእል እዩ። ካልእ እቲ ናይ ምብሃል ክእለትካ ኣብቲ ምርኢት ኣብቲ ዝዳለ ምርኢት መመረቕታ መፅሓፍ ክኸውን ይኽእል እዩ ምምራሕ ወግዓዊ ፅምብል ናይ ናፅነት ክኸውን ይኽእል እዩ ዝኽርኢ ናይ ሰማእታት 20 ሰነ ክኸውን ይኽእል እዩ መምስቲ ዓይነት ምርኢት ዝኸይድ ዝተፈላለየ ክእለታት ናይ ምምራሕ ከም ዘለዎም ካብ ናብ ንኡስ ምርኢታት ወይ ድማ ንኡስ መደባት ከመይ ጌርካ ተተኣሳስሮ እንታይ ዓይነት መሰጋገሪታት ትጥቀም ዋላ እውን እቶም ኣጋይሽካ ዕዱማትካ ከበዓል መን እዮም ናይ ክብሪ ዕዱማት ኣለው ምስ ፕሮቶኮል ዝተኣሳሰር ነገር ኣሎ ምስ ኣዝዮም ኣገደስቲ ሰባት ወይ እውን እዞም ቪኣይፒስ ንብሎም ምስኡ ዝተኣሳሰር ክትፈልጦ ዘለካ ከም መራሒ መደብ ኣሎ ማለት እዩ። ካልእ እቲ ወግዓዊ ነገራት ናይቲ ሃገር እውን ክትፈልጦ ኣለካ መዓዝ ዝክረ ሰማእታት ትገብር መዓሲኻ መዝሙር ትዝምር ሃገራዊ መዝሙር ትዝምር ብኸመይ ተካውኖ ነዚ ነገራት እዚ ናቱ ናይ ገዛ ርእሱ ፍልጠት ስለዝሓትት ኩሉ ድማ ሓባራዊ መረዳእታ ሒዙ ክኸይድ ስለተደልየ ኣኣብ ቦትኡ ምስ ከደ ከዓ ከከም ዓቕሙ ኣብቲ ዝኽእሎ ክሳተፍ እዩ ማለት እዩ። ገሊኦም ኣብ ምምራሕ መፅሓፍቲ መመረቕታ ናይ መፅሓፍ ክእለት ዘለዎም ክኾኑ ይኽእል እዮም። ገሊኦም ኣብ ዓበይቲ ሃገራዊ በዓላት ከም ፅምብል ናፅነት ዝኣመሰለ ኣብኡ ይሳተፉ ገሊኦም ከዓ ኣብ ናይ 20 ሰነ ክኸውን ይኽእል እዩ ማለት እዩ። ስለዚ ከከም ክእለቶም ከከም ዝምባልኦም ዝተፈላለየ መደባት ክመርሑ ከለው ሲ ከመይ ገይሮም ስርዓት ብዝሓለወ ብሰነድ ብዝተሰነየ ስክሪፕት ሒዝካ ከመይ ጌርካ መደብ ትመርሕ ኣብኡ ናቲ ልምምድ ጌርናዮ ማለት እዩ።
2: ዝኸበርኩምን ዝኸበርክንን እንቋዕ ብድሓን መፃእኩም።
3: ሎሚ እዚ መዓልቲ እዚ ንምፅምባል ዕድሜና ኣኽቢርኩም ምሳና ስለ ዘለኹም ብሽማዳሎቲ ምስጋና ይፃሕኹ።
0: ካብቶም ተምሃሮ ገለ ናይ ክእለት መምራሕ መደብ ተመክሮ ዝፀንሖም ክኾኑ ከለዉ ገለ ድማ ኣብ ዙርያ እቲ ጥበብ ዘለው ነዚ ስልጠና ዘለዎ ኣገዳስነት ብምርዳእ ዝተሳተፈን እዮም።
4: ብዙሕ ኣጋጣሚ ብፍላይ ኣብዚ በዓል ናፅነት መዓልቲ ሰማእታት ኣብ ዝተፈላለዩ መንግስታዊ ዝውድብዎም ስራሓት ከም ኣላይ መድረኽ ኮይነ ክሰርሕ ፀኒሐ። ብፍላይ ኣብ ኣብያተ ትምህርቲ ከዓኒ ምስቲ ናይ ስነ ጥበብ ሞያ ሓደሓደ ብግጥሚ ብድራማ ብካልእ ካልእ መንገድታት ይንቀሳቀስ ስለ ዘለኹ ከም ማተር ስነ ጥበባዊ ኮይነ ኣብ ብዙሕ ንጥፈታት እዚ ስራሕ እዚ ክሰርሓሉ ፀኒሐ። እዚ ሓፂር ስልጠና እዚ ሓደ ገዚፍ ዝኾነ ኣምር ናይ መራሒ መደብ ኣብ ሓፂር እዋን ክኸስበሉ ዝኽኣልኩ ትምህርቲ ይሂብኒ። ምክንያቱ ኣብ ብዙሕ ኣጋጣሚታት ክእለት ዘረባ ኣይኮነን ንመራሒ መደብ ዝሕግዘካ እንታይ ደኣ ሕጊ ተመርኪስካ መምርሒታት ተመርኪስካ ትኸዶ ነገር እንድሕር ዳኣ ኮይኑ ግን ኩሉ ግዜ ኣብቲ ትኸዶ ስራሕ ውፅኢታዊ ዝኾነ ስራሕኻ ተቕርብ። ብዙሕ ኣጋጣሚታት ኣብቲ ቅድሚ ሕጂ ንኸዶ ዝነበርና ኣካይዳ ካብቲ መድረኽ ምስ ወረድካ ብዙሕ ርእቶታት እዩ ዝቐርብ። ከምዚ እንተትገብር ከምዚ እንተትገብር እዚ ተዝኸውን እዚ ተዝኸውን ዝብሉ ብዙሓት ርእቶታት እዮም ዝቐርቡ። ሕጂ ግን ንዕኡ ኣውሒድና ኣብ ቀፃሊ ከዓ ነቲ ፕሮፌሽን ካባና ንላዓሊ ነቶም ብድሕሬና ዝመፁ ዘለዉ ሰባት ኣብነታት ኮይንና ክንሰርሕን እቲ መልእኽቲ እውን ንዕኦም ክነመሓላልፈሎም ንዕኦምን ብዘምህር መንገዲ ክንከይድ ኣብ ቀፃሊ እዚ ስልጠና እዚ ኣሸክምና ዘሎ ሓላፍነት ቀሊል ኣይኮነን።
5: ሓደ ድሕሪ ሓደ ንምስትምቃሉ ናባኹም ኣቢልና ኢና ኣለና የቐኒየኒ።

0: መራሒ መደብ ሓደ ምርኢት መሳጢ ኮይኑ ክቕፅልን ወይ እውን በንፃሩ ኣሰልቻው ንክኸውን ዝጠሉ ተራዩ ዘለዎ ብቕዓት መራሒ መደብ መልእኽቲ ትሕዝቶታት ብዝግባእ ክመሓላለፉ ኣብ ምግባር ዓብያ ገዳስነት ዘለዎ ምዃኑ ኣብቲ ስልጠና ተንፀባሪቑ።
1: ትፆር ቀሊል ኣይኮነን መራሒ መደብ እቲ መደብ ወይቲ ምርኢት እንተክፅብቅ እንተክፍእ ኩሉ ትፆር ኣብ እዩ ዘሎ። ምክንያቱ መራሒ መደብ ምስ ወደብቲ ኣካላት ይረኸብ እዩ። ምስ ኣቕረብቲ ኣብ መድረክ መፂኦም እንተ ሰሚናር ድዮም ከቕርቡ፣ እንተ ወረቐት ድዮም ከቕርቡ፣ ወይ እውን ስነ ጥበባዊ ምርኢት ድዮም ከቕርቡ፣ ምዞም ሰባት እዚኣቶም ብቐረባ ክላዘብ ወይ ድማ ክራኸብ ኣለዎ። ካብኡ ናብኡ ከዓ ኣለዉ ከዓ ሰብ ሞያ ናይ ቴክኒክ ኣለዉ፣ ናይ ብርሃን ኣለዉ፣ ናይ ድምፂ ኣለዉ፣ ምዝኣቶም ውን ክወሃሃድ ኣለዎ። ብዓብኡ ድሕረ መጠረሻ ከዓ ኣብቲ መድረክ ምስ ደየበ ነቲ ኣቕራቢ መደብን ነቶም ተዓዘብትን ኣራኻቢ እዩ ማለት እዩ። ኣራኻቢ እዩ፣ ኣንጋዲ እዩ ዝኸውን ዘሎ። ስለዚ ኩላታ ፆር ኣብያ ትወድቕ ዘላ። ብድሕሪት ዘሎ ፀገም እቲ ተዓዛቢ ኣይፈልጦን እዩ። ስለዚ እቲ ፀገም ካብ መፂኡ ብዘየገድስ ነታ ፀገም ፀይርዋ ዝዲብ ናብታ መድረክ እቲ መራሒ መደብ እዩ። ስለዚ ሃጓፋት ከጓንፍ ፀገማት ከጓንፍ ከሎ ጌና ምድላዋት ክገብር ከም ዘለዎ ኣቕራቢ መደብ ነቶም መደብ ዘቕርቡ ሰባት ወይ መራሒ መደብ ማለት ነቶም ዘቕርቡ ሰባት ኣቐዲሙ ክረኽቦም ኣለዎ። ናቶም ታሪክ ሓፂር ታሪክ ድሕረ ባይቶኦም ከፅና ኣለዎ። ምስቲ ዘቐርብ ዘሎ ምርኢት ዘለዎም ዝምድና እንታይ እዩ ክፈልጥ ክኽእል ኣለዎ። ኣብቲ መድረክ ምስ መፁ እንታይ እንታይ ከቕርቡ ክፈልጥ ክኽእል ኣለዎ ማለት እዩ። ስለዚ ካብ ናብ ንኡስ መደብ ክሰግር እንከሎ ከላግቦ ከሎ ነቲ መደብ ተዳሊሉ ክመፅእ እንከሎ እቲ መደብ ይፅብቕ፣ ተዓዘብቲ ከዓ በቲ መደብ ገለቁም ነገር ሰኒቆም ይኸዱ ይፅብቀሉ ከዓ ማለት እዩ። ንሱ ከዓ መጎስ ረክብ።

ትሕሶታት መደባት ሞዛይክ ኢኹም ትከታተሉ ዘለኹም። ሕጂ ድማ ካብተን ኣዘናጋዕቲ ዝኾና ትሕሶታትና መደወይክ ና ሕዝናልኩም ቀሪምና ዘሎና ዝተፈላለዩ ኣዘናጋዕቲ ዝኾኑ ትሕሶታት መደወይክ እዮም ክስዕቡ። ቅድሚኡ ግን ኣብ መደወይ ክቐርብ ኣለዎ እንትብሎ ቪድዮታት እንተሎ ብቅፅሪ ቴሌፎን 12512 ኣብ ናይ ስራሕ ሰዓታት ብምድዋል ክትረኽቡና ትኽእሉ ኢኹም። ክቡራት ተዓዘብትና ኩሉ ግዜ ከምቲ እንብሎ መደብና ካባኹም ናባኹም ስለዝኾነ ናብ መደብና ተሳተፍቲ ክትኮኑ ተስፋና እዩ። ሕጂ እምባር ናብ ትሕሶታት መደወይ ከብለኩም እየ ተኸታተሉ።

¡Ay!

0: three,
1: three,
0: four.

worry, be happy, don't worry, be happy now. Don't worry.

ሕዝቶታት ምድባት ሞዛይክ ናብ ምዛም ገፂ ዝኸይድእ ዘሎ ክቡራት ተኸታተልትና ስዒብና ድማ እታ ዛዛሚት ናይ መደብና ዝኾነ ተኸታታሊት ፊልም ገፅታ ስዒባ ክትቀርበልናያ መበል ሳልሳይ ክፋላ እንዋስዕብ

0: ሚካኤል የተዋንክ ትበሪለሪ
1: እንታይ ከዚ ብክለ እንታዳን በቃ ታናይ ኩሉ ግዜ ኣኺልዋ ንሳርያ ተመልሶ
0: ፀገም ደበልካ ፀገም ዳመል እዩ
1: ለኛ ሞ ምሳቂ
2: ናይ ድሓንዳ ስራሕ ይትክኒ ኣርማድዮ ገዳ ስራሕት ኩሉ ክርያ
3: ኣነ ሓሳዊ ሰብ ጆን ዓርኪ ሓሳዊ መታለሊ ይቐታለ ሰብ ኩሉ ኩሉ በቃ ኩሉ ኣነ
4: ንወድእ እብለካ ኣለኹ ንወድእ
0: እዋ ኣንቲ ካ ልተተረፈስ ብዛዕባ ውላድ ከማ ኣይትሓስብን
5: ኣብ ገዛ ከተገይራ ኣብ ገዛ ይተገይራ ሞ ዘይኩሉ ምስ ሄደ ምሳና ዘይምሳ ያድ ኣለ
1: ኣይተርክበና እንደ
5: ክልየናይ ዘይተርፍ ዕድመ ናይ መሓዝቲ ያላት ሜላ ያ ኸይዳ ምስ መሓውስታ እንተተረኺባካ ቀጥታ ሂ

0: እዎ ነጊረዮ ኣጋጣሚኸማን ሰንበት ኮይኑ መደብ ክሓዘ ፀኒሑ እምበር ግድን ቀዳምን ሰንበትን መፀት ፈፂም ክረኽቦ ዘይትኽእል ግድን ይመርዓ ስለዝበቃ
1: ንስ ክትብል ወላ ንዕምበር ንኽእ እዩ ዝመስል ዝቕልዓ ሓቂ
0: ብጣዕሚ ኸምር ንገዝኦም ንባዕሉ እናሰርሐ እዩ ዝኣልዮም ሓንቲ ዓባይ ሓፍትላቶ ዶ ሰብን ብዓቕማ እናሰርሐ ትሕግዙ እያ ኣዲኦም ነዊሕ ስለዝሓምድ ከቢድ ሓላፍነት እዩ ዘለዎ
1: ኣዲኡ ሕመምቲ ያኖ ግን ከምዞም ካልኦት መንእሰያስ ይኮነን ማለት ገንዘቡስ ኣብ ግቡእ መዓላይ ዝውዕሎ ማለት እዩ
0: እወ ልክ ዓለኻ ንኣብነት ሕጂ እቲ ናይ ኣዲኦም መድኒት ማረእዩ ክኽብር ማለት ግን በዚ ኢሎም በቲ ፈፂሞም ወላ ሓንቲ ነገር ኣብድልዮም ላ ዘይፈልጡ
1: ፅቡቅ እምበ መኻብ ንገዝኡ ሓሊፉ ንኣኹን ግርም ሓዊኡ ኮይኑ ክዘሎ
0: ከምቲ ኩሉ ግዜ ዝብለካ እዩ ሄኖክ ምህላዊ ጥራይ ሓዊ ዘይብለ ኢለ ፈፂሙ እየ ስማስ ኢለ ዘይፈልጥ ሄኖክ ከምዚኣ ደለየት የለዮ እንኪ ናብዚኣ ኸይ ደለየት የለዮ ንዕናይ ከምዚኣ ሓሲበት የለዮ ዮምኽረኒ በቃ ብኩሉ ነገሩ ብሓፈሻ ማራ ኢለባ ሄኖክ ኩሉ ነገር እዩንኣይ
1: ፈጠረ መኑዕ ዝበቅዕ እንግዶ ደዳሊ ክለኺ
0: ኣዳሌ ተበሉ ካኸ ሎም ምሸት ፅቡቅ የረ ክሕግሰኩም እየ ተዳልየ ዘለኹ ግን ክሓተካ ኣሎ
1: ሃረ
0: ማለተይ ንሄኖክ ጥራይካ ዓዲምካ እዩ ዘለካ እንዳንሓውበይ ከማ ዘይ ዓዲምካ እዮ
1: ወ ዳንኮ ምስ ዘለዎ ኩነታት ስለ ዘይጠዓመ እምበር ነገረየ እንዴ ሄኖክ ከዓ ሓወይ እናበልከዮማ ክነገርና ናክፈለ ንሱ ዝምህላው ሕጉሰኪ ኢል እ ዝሓሰብ ኣይሕጉሰክ
0: ንኖ ብጣዕሚ መርት ሓጉሰ ክፈልጥ ስለዘለኹ እየ ወይ ሞበል ከይመፀና ከሎ ክንቀራርብ እንታይ ደኣ ክንገብር

እሞ ማዓስ ኣኽሓልታ እዩ ክንደይ ግዜ ወዲኡ ብገስ ሓሳብ ሒዝኻ ንገዛ ይመለስ ካብ ናይ ሎም ምሸት ዝምጭ ኣጋጣሚ እንታይ ይፅበሎ እንታይ ይፀገም ካብ ናተይ ስምዒት ንላዕለስ ናይ ዓመታት ምሕዝነትና ገዲስኒ ማለት ድዩ ዘይከውን እዩ

0: Ja?
1: ትፈልጥ ዲኸ? ኣብ ግዜ ሽግርካ ስምዒታትካ ተረድዩ ፀገማትካ ፈሊጡ ድሓን ዲኻ ኢሉ ዝግደሰልካ ሰብ ናይ ዝኾነ ዓይነት ሕማም ፈውሱ ምዃኑ ትፈልጥ ዶ?
2: ኣፀቢቕ ሰብ ንመኽሰብ
1: ብልክዕ ሕጂ ግን ሓደ ሽግር ኣጋጢሙ ኣሎ።
2: ተሽግሩ
1: ክብድ ኢሉ እዩ፣ ግን ነዚ ኣጋጢሙ ዘሎ ሽግር ብሓደ ኮይኑ ክፈትሖ ንክእል ኢና።
2: ፀገም የ ንክእሎ ጥራይ
1: ዝኸውሉ ኢና ሰሊና።
2: ኣነ ሽምዛ ጓል ዘየጥዋዕለ ይምሽለካ
1: ኣንታ ሃፍተይ ቅድም ደይ ይሰምዐኒ እንታይ ክብል ደለ እንታይ ትፈልጥ ደለ
2: እንታይ ከም ትብሉ ኣፍለጡ
1: ፍናስኪ
2: ይቕሬታ ግበረለ ኣብ መንጎ ኣተይካ ክሰምዓካ ነይሩ እንታይ ትሽግር
1: ፀገም ኢና ሰሊና ኣብ ልዕለይ ክትፍፅሞ ዘይነበራ በደል ፈፂማ ኣሎ እዚ ከዓ ብልክዕ ክትፍድ እየ
2: ከመይ ጌርካ ኢኻ ግን ንክትዋል ሓረ ክተፍቅር ትኽእል
1: ኣትኳል ጠላነ ክዲ ኣነ ኣብ ሂወተይ ምሉእ ንኽጥራይ ደፍቅር
2: ብኣፍዶ
1: ዝሓፍተይ ክትከደ ትኽእል እየ ኣረ ብሓዘ ክሰብ የለን እዋ
2: ዘይንስ እዩ ድልየትካ ሕጂ ሞ እንታይ ክሕግሰግ ሓደ ኣለና
1: ፅቡቅ ንሰብ ክስምዖን ክርድኦ እንተኮይዱ በቲ ዝሕሞ ኢኻ ትመፁ ተረዲኢኽ ንለ ሕጂ ከዓ ሰሊና ንሓደ ትግደሰሉ ሰብ ኣሎ ሚልዮን ድበሃል

0: ዝበዝሕ ግዜ ካብ ብዓይኒ መቕፃዕ ሓሊፉ ናብ ዘረባእት ርእየ ይፈልጥ።
1: ስለዚ ድማ ክጥንቃቕ ዝምዕደካ ዘለኹ ዝኾነ ኣብ ዓይኒ ዘእቱ ስራሕ ከይሰርሕ ነብስኻ እናሓለኻ ክይዝወድ ሕራይ ኣልዋ ሕራይ ብሩኽ መዓት

0: ሰብኣይ ስኸም ዝኾነ እምበር ተነሲሑ መፂና ሓዘ ይድግ ኣብታ ናይ ዕረፍቲ ግዜኡ ድማ ሰላሕ ኢሉ ዝድቅስ በዓልቲ ድረስ ማምሉ መዓልቲ በዓላት
1: ብዙሕ ተማሃር ትመስተ ይተኸንኮለ
0: ብቻ ኢለ ክግደፍና ስእል ኮይናት ናይወት

0: ሓንቲ ፋወር ዳእሊ ትገብርለይ
1: ኣንቲ ክሊ ክደፍር ኢኻ ገና ሕርቃነይ ከይወፀሊስ ፋወርካ ክገብረልካ ለለ ትገጠተ ምሆሮ
0: ኣሰብሪን ሓፍቲ ተኾንኪ ኢኺ ድሕር ተጋጌሞ እንታይ ኣሎ እዩ ድሕር ተጋጊ እንታይ ኣለ
1: ጌጋ ካብ ተጋጊ ዝእረም ኣይኮነ ዝረ ራእሲና ሞይታ ነራት
0: ትኾንስለስካስፋፉስ ቅዱስ ውይ ኣታኾንኪ ተሕማቕ ተሓስቢ ወትተይፍድሽካሓ ክፉእ ተሓስቢ ተጋጌ ኮ ኢለልክ እንታይ ኢለክደ ተጋጌ በቃ
1: ፅባዕ እንት ደግሞ ጌጋሞ እንታ ክዓብስ እዩ ክሳዕ መዓሲኻ ናይ ቆልዓ ደስ ሒዝካ ክትከይድ እንደይ ንምንታይ ፋቨር ኢካ
0: ክለላ ኣብ ዝለካ ጨለ ዘረባ እው እዚኣ ኒ ክፅብካ መጀመርያ እዚኣያ ኖኖ ትከድፍያ እንታይ ድ ክብለ ክልል ሳብሪና ሓፍተይ ሎም ኣትሲ ናይ ደራር ዕድመላትኒ
1: ስኖኖ
0: ኖኖ ኣይኮነ ደይኮነ ጥራይ እታ ናይ ትማሊ ጌጋ መታ ንኸይትድገምሲ ቀልጢፍ ክትመፅእ ትኾንክስ ክነግረኪ
1: ንምንታይ
0: እወታ ቆፀራ ሳዓ 7ዓተ ናይ ድራር እንድያ ሕጅስ ቀልጢፍ ክትመፅእ ትኾንክስ ክነግረኩም ቀልጢፍ ክትመፅእ ንምክንያቱ ንማማ ከዓ ገዲፍያ ክኸይዳይክ እኒ ኣይደልኒ ካ ይትኸውን ኒኻ
1: እማ ናይ ምሸት ከልኩ ድካ ቆፀራ ትሕዝ ዝመፅ ዘሎ ሰሙናይ ንኮ ክኸውኒ ቆፀራኻ ናብ
0: ኣስኩርኩእወ ሓቂ ኩኪ ከለኽ ኣይተጋግኽ ሓቂ ከለኽ ፅቡቕ ኣለኽ ሳብሪን ሓፍቲ ግን እዚኣ ቆፀራ ኣይኮነትን ዕድሚ እያ
1: መን ዓዲምካ
0: ሓቦ ኣንሰሊና እዩ ድራር ዕድመ ገለ ኢልኒ ድኳን ከፊቱ ሲ መመረቕታ ዕድመ ግድን ምፃእ ገለ ኢልኒ ብኸም እየ
1: እናበልካ ንሞ ንተኸለከ ሰዓት 6ዱሽተ ክመፀ ሕጂ ቐልጢፍካ ትምለሳ ክሳብ ሰዓት 6

0: ሽተ ድምፂ ኣፀንሓኒ ነግረካ ኣሎ።
1: ግድን ግድን እውይ እስኺ ናይ ዓለም እታ ዝጣዕመት ሃፍቲ ከማኺ እውይ ደርድ ክስማዕኪ ሓዳሽ ኣላ ናተ የለ ናተ ናተ ተለማዳ ድፈትኸ
0: ኣይደልኒ
1: ኣይውልዕኒ ደንሸለ ይሰኣንኩም

0: ሰሊና እንታይ ዳ ሓሳብ ዳ ናበይ ዳ ገሽኪ
1: እዚ ሓሳብኩ ኣለኹኩ
0: ማዕረፍ ንርኡ ባይ ተሓሳቢ ናይ ትምህርቲ ድ
1: ትምህርቲ ዳ ሞ ዘይጀመር ንሕጂ ድ ክንጀምር እንታይ ደኣ ክስተሓጎስካ ዘይትመስል ሎሚ ስባገፅካ ፍትሕ ትሓብሎ
0: እጃ
1: ቁርብ ጥራይ ወስኸላ መርፂ ብኣለኻ
0: ከመይ ሞ ማዕባለታት ናይ ስራሕ ከመይ ይረአየ ከሎ
1: ማይክሙ እንታይ ወፅእካ ብጣዕሚ ይልፍዑ እንዲኻ መቸም ጥቡቕ እዩ ጀሚሩ ዘሎ ዝጎደለ የብሉ ይመላእ እዩ ዘብል
0: ዋ ይመላእ እዩ ዘብል ሰራሕተኛታት ከባን ከምቶም ዝደልዮም ዓይነት ሰባት ሓደ ንጡፍ ኮይኑ ፅቡቕ ናይ ጣወሎ ኣፍልጦ ዘለዎ ኮይኑ ብደገ ዘዝኣዘዝናየ ዝለኺ እቲ ሓደ ከዓ ንብረት ዘመላለስ ኣዝዩ ፊኖ ንጡፍ ናውስታይ ውቃቦም ከማ ደስ ዝለካ
1: ብጣዕሚ ፅቡቕ እምበር እሞ ውዲካ ዲካ ዋላ ሰራሕተኛታት ትወስኸኻ
0: መድለየ ንባ ምሻለኪ ንጡፍ ኮይኑ ፅቡቕ ኣፍልጦ ናይ ጣወሉ ዘለዎ ኣብዚ ምሳኽ ዝበሉ
1: ፅቡቕ እሞ ኣነ ዝፈልጦ ሓደ ሰብ ኣሎ ከማ ንፍዕ ፈለኛ ሞይ ንዑ ዘይዛረበልካ
0: የድምዕ ትብል
1: ብጣዕሚ ንፍዕ ሰብ እዩ
0: ፅቡቅ ንፍዕተ ኮይኑ ግን ከምዞም ቀጠፍቶም ሰባት እዩ
1: እዋይ ምስ መፀኻ ባዕልካ ትሪኦ ባል ቀጠፍቶ ዝብልካ ይመስለኒ ጥዑይ ሰብ እዩ
0: እስከምፅ እየ

0: ናይ ብሓቂደ ማዕርኽ ንዚ ብዛዕባ ሚኢለ ዝሓስብ ዘለኹ
1: ዎ
0: እዚ በይኒ ዝኾነ ኣይኮናን ግን ከዓ ፍሉጥ እዩ እዚ ጉዳይ ምስኖ ክሰማምዓኒ ይግል

0: ኣትሚኮ ውላ ዳ እሞ ደይ ፀጋ ፈጣሪ እዩ
1: እሞ ንምንታይ ኣነ ንበይ ናይ ፀጋ ፈጣሪ ዝሕረመኒኮ እየ ዝብል ዘለኹ
0: ከምኡ ማለት ኣይኮንኩን ሚኩ ፀጋ ፈጣሪ ካብ ፈጣሪ ጥራሕ ኢና ንረኽቦ ተስፋይቲ ቁረፂ ማለት እየ
1: ነዊሕ እንዲ ሞት ቤቦ
2: ወይ ቅዱስ
0: እንታይ ገይረኩም ደይ ትገድፉኒ ቆሪስኩም ዶ እሞተራ ቴሌፎን ናትዘረኩ ትርብሽ
3: ኣሞኹም
0: ይካለ
3: ኣብናሳረባ
0: ትረኽባ
3: ሄሎ
1: ኣሰ እዞም ደቀ ይድሓሉ ቅዱሰይ ልሉ ከመይ ኣለኹም ዳሓንዲኹም
3: ፅቡቅ
1: ትምህርቲ ከ ትነፍዕሉ ኣለኹም
3: ወ
1: ንፉዓት በሉ ማማ ትዛረበኩም ከላ ከዓ ስምዑዋ ሓረይ ከይትርብሽዋ
3: ሓራይ ክዘና ባብንፅ
1: ሓራይ መፅ ኣውድሰይ ንማማ በላ ራኽበኒ
3: ኪማማ ረኽበይ
0: ብፀቱ ኪዱ ሜኮ
1: ፔፔ ክሕሰክ በለ
0: ነኖ ድሓን ፀገመ የብሉን እንተኾነ ካብ ገዛ ውፅእ በለ ገለ መውዓሊ ዝኾነ ክስራሕ ድለይ እሞ ሓንጎል ክካ እዩዘናጋ ብዝኸውን ዘይከውን ግን ኣይትጨነቐይ መጃኸለ ክነብሲ ከይትህሰ እዩ
1: ድሓን በቃ እንታይ ከ ክገብር ኢለ
0: ድሓና ጀኸ ኣነ ከዓ ንገዛ ክመፀክ እየ ሕጂ ግን ሰዓት ኣኺል ምስለ ዘሎ ስራሕ ክኸይድ
1: ሃራይ ፌበይ
0: ሃረቻ ውይ ጭንቀት ኩሉ ግዜ ምንን ፎ

0: ሰሊ ናይ ባዕቂ ድክነ ዝሚድዮ ደገዛትና ትብል ዘለ
1: እዋ ንሱ ሂዳ
0: እንዳምር ፃወት ለመለ ተስፋ ገብራይ ገዛ ሓለወ የድዮም ለማ ንኣሁን ፅበቅኦም ሲሉ
1: ውይ ኣታኸም ዳቤይ ክረኽቦ ይስለጠና ጥራይ እምበር ክላስ ገዲፈኩ ዕብ ዝመፅ እየ ዘለ ዶንጊዶ ግን ሓቂ ሕጂ ኮ ክፍደሱ እዩ ዝግብኦም ነሩ መስለኒ
0: እንታሃፍተ ሃለፍታ ገብረ ንሱ ዶቆፅር ኣለኪ ዶንጊዶ ገደመለ ትብል ኣሎ ድ የለን ኳ ይፈለጥኪ ንዕምበር ዝነገር ጥዕነ የብለክን ዝፀሊል ክሎ
1: ንረብሓና ክሳብ ዝኾነ ምፅማም ጥራይ ኣተዋፃና
0: ኣኬት ክከምኡ እዚ እቲ ጉዳይ የብልክን
1: ኣተ ሄኖክ ማይክ ንእሽተዩ ንፉዕን ሰራሕትና እዩ ደሎ ካብዘይ ንፈልጦ ከዓ ንፈልጦ ዝሓይሽ ኮይኑ ስለዝሰማዕኒ እዩ ንሚል መሪፀ
0: ካደ ዳ ካልእ
1: ካልእ እሞ እንታይ ክህሉ እዩ
0: እምበር ደኹ ግን ንሚልዮን ፅቡቅ ገር ክትፈልጥ ክንስ
1: ጠዋይ እኳ ቀሪበ ይፈልጦኒ ንፉዕ ፍለኛ ምምኳኑ ግን ይፈልጥ እዩ ማይክ ከዓ ከም ዓይነት ሰብ ይደልዩ ዘሎ መቸም ነዚ ክነቕርበሉ ሓሲብና ዘለና ናይ ስራሕ ዕድመ ይነፅጎ ኢሉ ይሓስብኒ እ ነፅጎ ኢልካ ትሓስብ ዋ

0: ንምንታይ ክምዓርፍ ንዝዓቕሊ ክተፅሚ
1: እምበር ዝሕጉስ የረኺበ ዘለኹ ክቐስን
0: ኣነ ኸም ማለት ኣይኮነ ግን እዚ ጓኒፉ ደሎኮ ንኹላትና ይስማዓና ንዓ ክትረአ ኣይኮነ ድሓርካ ትድካኣለና ጌርና ኢና እንታይ ደ ገበርና ይ ክልል
1: ክንገብር ዓቕምን ክእለት እንተዘይብልና ምስ ዕድለ የማህር መርፂ ኢና ክገብር
0: ምስ ዕድልክ ድሕር ከተማር ጀሚርክ ኮ ነቲ ዝተረፈክ ካልእ ዕድላት እውን ተፀልምት የለኹ ማለት እዩ
1: እንታይ እየ ክገብር ትክተብረ ዘለንስ ከንገረኒ እንታይ እየ ክገብር
0: ህድእ ሞ በሊ ቅድሚ ምርዓውና ኣብ ዕርክነት ከለና ዝክር ሎ
1: ኣነ ቁም ነገር ይዛረብ ንስኻ ክኣላግፅ ተራእካ ምሽ ንስኻ ክትዝክር ተራእካ
0: ኣላገፅ ኮይኮንክ ንደሎ ሓደ መዓልቲ ዝክርዮ ትኾንኪ ሙቪ ክንርኢልና ሲነማት ኢና ሸኣብቲ ሙቪ እቶም ኣብ ነበሩ ፋሚሊ ብሰንኪ ውላድ ደ ምርካቦም ክጫቓጨቡ ርኢና ሽዑ ድበልና ዝክርዮ
1: ንስኻ እንታይ ገድሽዎም ደ ሰባምዕቶ ኮይኖም ዘይፈላለዩ ኢልካ ኣሎ
0: ካ ንስኽ እንታይ ክመሊስ ክለ
1: ናይ
0: ኣይዘክርክዮን ካብ ዝፈላለዩ ስለምንታይ ካብ እንዳ ዘክታማት ቆልዑ ኣዳብቲ ገይሮም ዘይዕብዩ ፍቅሮም ከዓ ብሰላም ዘይቅፅሚ ኢል ክመሊስ ክለ
1: ፊልም እንዲተረ
0: ንሱ ፊልም እዩ ሂወትና እውን ኮኑ ባዕሉ ፊልም እዩ ግን ኣተኣላለያና ስለ ድፈላለ መወዳእታና ክፈላለ ከዓ ናይ ግድን እዩ

ናይ ሎም ሰሙን ዘዳለናልኩም ትሕሶታት መደባት መዛይ ከምዚ ክትከታተሉ ፀናሕኩም እዩ ነይሩ። ብዛረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹም ገለ ትምህርትን ሓበሬታን ረኪብኩም ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምዃን ናምሳኹም ፅኒሕና። ከምኡውን ክኢላ ስነ ፅባቀ ኤደን መሓመድ እናመስገንኩ ምስተረፉ መደባት ኤርቲቪያ ክገድፈኩም ዝመፅእ ሰሙን ብዝተፈለየ ትሕሶ ኢና ክንረሃብ። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመነኹ ምስተረፉ መደባት ኤርቲቪ ሰላም።

0: 喂，你咋还站在那里？喂，你咋还没来？你咋啥还在这里？你来就滚去！
1: ኣይደንቲካል ኢልዎ ተጋግዩ ሲ ይእርሙ እየ ዘለኹ ማማድሓበ
0: እንታይ
1: ማለት ዶ ምሽ ካብ ሓንቲ ማህፀን ዝወፁ ምዋናት ኣሕዋት ገሊኦም ዝመሳሰሉ ገሊኦም ድማ መልክዕ ዘይመሳሰሉ ኣለዉ ከም ዝጋጥም ትፈልጥ ዶ
0: ይፈልጥወ ርሑ ከይከልኩ ካ ደቂ ሓትናይ ትዕበ ኣለዉ ሓደ ህብትዝግ ሓደ ከዓ ወልደዝግ ዝበሃሉ
1: ሕጂ እዚኦም እንታይ ይበሃሉ መስለኪ ኣይደንቲካል ትዊንስ ማለት ሕደማእንታ እዞም ክትሻ ሕጂ ወይ ብሩር ወይ ድማ ወቅሪ የሮም ዝተኾኑ ኣይደንቲካል ትዊንስ ንበልናዮ
2: ስእኮሓብከመይዮም ማና ተቆሎ ይብሉ
1: ብኸመይ ዶ ከምቲ ንብርቲ ኮይኑ ሓንቲ ኳ ንሰይቲ ኣብ ወርሒን ሓንቲ ንቋቑሓ ትፀፊ
2: ትፀፊ
0: ኣትኒካል ባል ዘተወደይኮ ሓደሓደ ግዜ ዓዋኒ ሕጂ ትፀፊ ተበልክዮ ትፀፊ ኮይኑ ተረዲእዎ ሰተወዲ ትፀፊ ማለት እንቋቁሖ ትፈጥር ማለት እዩ
2: ሕጂ ተረድእ ሕጂ ሓንቲ ዋል ሰይቲ እዚ ንወርሕስ ክንደይ እንቋቁሖ ተውፅእ ማለት እዩ
1: ሓንቲ
2: ሓንቲ እንታይ ትብል እቲ ዋይ ደሮ ንኣሞ መዓልተው እዳ እንቋሖ ሻሻሻሻሻሻሻ ተብሎ
0: ካይሕሽ ኣታ
2: እንቋቁሖ ሰብ እንቋቁሖ ደሮ ንባሪ ሓደ ጌርካ እዩ ንቋቁሖ ተበልክስ ሉ እንቋቁሖ ኣነ ንቋቁሖ ተበልክሲ ከምዚ ከተማ ንእክሎም ሻሎ ሮድበርገር ከምኡ ንክርካ

0: ስማ ኣስገሰ ናይስ ከመይ ትገልፀኒ?
1: ብኸመይ ኢኻ ትገልፀኒ?
0: እወይ
1: ብኸመይ ክገልፀካ እሞ ለዋህ ብቕባቕ ለጋስ ከምዘይ ምዃንካ ካባይን ላዕለ ነብስኻ በዓልካ ትፈልጣ ያ
0: እቶም ኩነታት እና ይብለካ ኣለኹ ብፍላይ ኣእምሮ ይሲ ከመይ ትገልፆ?
1: ኣእምሮካ እንታይ ተፈጥረ ነገር ኣለዩ
0: እንተተኻስኻ ትዝሓተትካ መሊሽካ ተሓተኒ ከመይ ኣለኹ ብለካ ኣለኹ
1: እንታታ ሕቲ እዙ ትኸደካ ዘላ ሓቀይ
0: ትኸደካ ኣላ ድያ
1: እወ ናይ ዘይትዕ ሰብ ሕቶ ኳ ኢኻ ተሓተኒ ዘለኻ
0: ኣና እንጣር እንታ ሓቃ በልፍለጠንን ባይ ዘሎ ናይ ዘይትዑ ሰብ ሕቶ እየ ዝሓተት ኣለኹ ኣተ በዓል ስኻ ክንደይ ተሓስቡታ ማሰብ እንዳተፀሊለ ስኽኢልኩም ትርኢ
1: ሓንጣር
0: ይታ ኾንካ ንኻንካ ብታ ቅዱስቲ ማርያም ወሲድካ ተመርመርካ ንስ እንታይ ይተርፈካ
1: እንታ ሰብ ዕብዳንን ፅላልን ኣይትመነ እዮ ኣምላኽ ዝተመነኻ እየ ዝበካ
0: ተመኒየ ድ ሰመረስደይ ከምዛ ትብላ ዘለካ ኢልኒ ከይዳ ትካ ኢልኒ ስኻኻ ትካደካ ኣላ ድ ያልካን እዚኻ ሪኻኻ ፓስተንስን ፕረዘንት ኮንቲኒዎስ
1: መቸም ሓንጣል ዛርእስኻብ ቀርባ ስለ ዝኾነ ትሪኢካ ኣለካ ብንእሽተይ ነገር ኢኻ ፀለለለለ ትብል ሕጂ ሲ መን ሰመረ እዩ ዘይ ዓጀውጀብ ከም ትብል ጌርካ ዘሎ
0: ወይ

0: ክኸባ ይፈለጥንን ባ እዩ ዘሎ እንታ ሓ ጀውጀው ባ እዩ ዝብ ዘሎ
1: እንታ ሓንቲ ኣልፈ ዛርበካ ኢለየ ንምዃኑ መን ሰበረ ይረኺብካ ነሩ
0: እንታ እቲ በሎ ዘሳልጠለይ ወዲዛ ለማኒ ሰበረ በሎ ስወ እዚ ኩሉ ስራሕ ዳእተኸ እንታይ ኢልካ ንሱ እንታይ ከዘ ይብለኒ ይፈልጠካ ንዶ ዋላ ንስኻ ትኸደካላ ዶ ከይዳ ትካሎ እንታይ ዶስ እንታይ ሞ ክትብሎ ኢኻ
1: ንዓኻ እሞ ሰበረ በሎ እዚ ደኣነ እንዲ ክረኽቦ ነይርኒ
0: ክረኽቦ ነይርኒ ካ ከንታ ክትብሉ
1: ኣታ ዝኮ ናይ ብህሎ ኣይኮነን ናይ ስኽእሎ እዩ ወየ ስማዕ ኣንድዎ ሓንቲ ኣልዓርከ ኣነ ከዓ ነዞም ከምዚኦም ሰባት ኮ ስሞም እዩ ሓንቲ ኣልዓርከ ብቴሳ ገይረ ህብ መቦ ዝገብሞ እዘ ናስናው ንሪኢ ከለካ ከምዛ ኣዋሃባ ጉቦ ኣብዛ ኢዶ ዕሙ
0: ሓርከ ኣብዘ ዕደካ ክትኣቱ ሓርከ ርኢ ከለካ ቁሎትኒ ኢልካስ ጉልባብካ ክትቀልዕ
1: መን ኣነ
0: ንስኻ ወ መንዲ ኢልክ ዝርግሕ ኢኻ ሰብ ድማ ምንታይ ዳናገፅ ይፈልጥ እዩ ብፅጋብካ ዝገበርካዮ ኢኻ ኢሉ ስሪኻ ብርእስኻ ኣውፃያ ክብለካ እዩ
2: እንታይ ሞ ዘይካይ ካ ሓደ ዝሕግዝ ሰብ ይብልካ ናተይ ሓምሳ ናቕባ ይበካ እሞ እንታይ ሞ ምንታይ ክተብፅሓከ
3: ሃራይ ማንታ ከለዎስ ገሊኦም ድማሳሰሉ ገሊኦም ከዓ ድማሳሰሉ ኢልክና ብኸመይ ኮም ኮይኑ
4: እዚ ደኣ ኣብ ውህደት እንቋቑሖ ጓልንስተይትን ዘርወት ተባዕታይን እንተ ደኣ ትንቋቑሖ ናይታ ጓልንስተይተይ ኣብ ክልተ ማዕር እንተተመቒላ ኣብ ክልተ ድቂ ዝማዕበሉ ክልተ ሓደ ዓይነት ብመልክዖ ምፀወትኦምን ማናት ይብለዱ ማለት እዩ እዚኦም ድማ ኣይደንቲካል ትዊንስ ኢልና ንፅዋዕ
5: ኣንቲ ሚካል ባሊ ጥንስን ሕርስን ፈቲና ዝወዳእና ኣዴታት ዋላ ሓንቲ ዘይንፈልጥ ሲ ንስኽ ጋና ዘይተበኮርክ ዘለኽስ ከመይን ብኸመይን ገር ክፈለጥ እዮ
4: ተማሂርናዮ ማዳሃቤ ተማሂርናዮ
5: ዶ እምበኣር ብዛዕባ ስኻ ትምሃርዎ ኢኹመ
6: ማዳሃቤ ኣሽኳ ይበዓል ሚካል ኣብ ኮሌጅ ዝተማሃራ በዓል ንዕና ኸም ብዛዕባ ስርዓተ ተዋልዶ ቀደም ቀደም ተማሂርናዮ
5: ዶ እሞ ሰተ ከም ማዕሾ ማዕሾ ካብ ሓድሽ ሓድሽ ካብ ባህታ ተወልደ ኢልካ ቦ ምህሮ ደሎ እዩ እዚ እኮ ሓረግ ወለዶ እዩ በር ምህሮ ኣይኮነ ሰተ ወልደ
6: ኣንደይ ድሃቤ ሓረግ ወለዶ ስርዓተ ተዋልዶ ከምዚ ናይ ኣብርሃ ምሳላት ኣይተፀናግር እዮ ካዓተ ክንደባሚኩ እቶም ማንታ ከልዎስ ዘይማሳሰሉ ኸ ከመይ ከመይ ናቶም
4: ናቶም ዶኣ ሓንቲ ጓልንሰይቲ ሓደ ግዜ ኣብ ማህሊ ንቋቑሖ ክልተ ንቋቑሖ ዝፀፍ ሞ እቶም ንቋቑሖታት ምዘርወት ተባዕታይ ተራኺቦ ምስ ማዕበሉ ዘይመሳሰሉ ክልተ ማናት ውለዱ እዚኦም ድማ ፍራተርናዊ ትምንስ ኢልና ንፅዋዕ
5: በል ሚካል ጓሊ መምፅእ ዘረባ እዞም ኩትሻይ እንድኦም ሕጂ እዞም ኩትሻይ ማንታ ብምዃኖም ኣሕዋት ብሩርን ወርቅን ብምዃኖም ከዓ ፍሪታት ከዓ እዮም ማለት እዩ
4: ስተመርባ መዳበይ እዚ ኩሉ ወርቂ ብርር ዘለክ ዳኣ ሞ ዳሓኒኺ
5: ዋ እዚ ዳያ ናይ ኮይኑ ትሚካል ጓለይ ገረብርሃን ሓወይ ሓወይ ኮይኑ ኢሉ ዘይኮንኩስ ከመይ ዝመሰለ ብሩኽ ብሩኽ ሰዲ ይመስልኩ ኣቲ ኣቲ ንዓይኳ ካንዛ ዝገብረለይ ኣትጨንቆ
6: እንታይ ሞ ደዳበይ እዛ ምምስጋል ደደዩ ኣልትለይቲ ኸ ኮይና
5: እንታ ቆልዓ ሰብረ ገለስስግን
6: ምስ ፈጣሪ ከይተቀያይመኒ ኣነ ደ ወይነ ቀደም ቀደም ስንባዕሉ ኣብ ስንቆቂርን ክንኦ
4: ኣንተ ሰብቲ ትኸውን ከዳ መማድሃበላዊ ትረፍያ ፈጣሪ ስለዝኾነ ሰብ ዓይኑ ክደፈን ዝብላ ዘይብላ
5: ሓቂ ክሚካል ጓል ፀላዕ ዝበሃል ሰብ እኳ የብለይ ሓንቲ እታ ለምለምያ ንሳ ድማ ፊጦ እንዲያመቸም ጠባያ ፅ ፊን ከብላ ከሎ ኣብ መገዲ ትረክበኒኹም ዕንጦ ኣብልሃ ንትሓልፍ ንፅብሒቱ ከዓ ከምዛ ዋላ ሓንቲ ዘይገበረ ትካሳቲ ደሃበይ ኢላ ዘካ ከምዚ ዋንኡ ዝረኣየ ከልቢ ሰብሰብሰብሰብ ትብላቲ
6: ሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብሰብ
5: ተይ እንድያ ባህዊኣ ትበሃል ኣየብህገላ ኣባዳ ምሳሲ ዓይነን ሓመድ
6: ምሽ ሓንቲ ከዓ ምሽ ነራ ገብርኤላ ትበሃል ኣለ
5: ሓቂ ኸወይ ካ ገብርኤላ ትርኤልካድሪ ንሳሞ ኸዓ ክትርኤል ኸላ ኣብ መገዲ ግብጥ ኢላ ፈጨው
4: ሕቶ መርሃበይ ምስ ትግርማፅ ዘመልክ ድማ ኣንጫዋል ድሙ ምዃን ክንይዝሕመ
5: ማባዳኣይ ሓቦትሲ ከምዛ ብስሕቲ ወርሒ ዘፍጠጥ ዘፍጠጥ ክንዱም ርሒ እናኸደ ስስዕ ኮላስ ወሎ ኮላሲ ኣቴ ስነይ ክልዓል ከሎሲ ከመይ ሰቐጥቅጥቅጥቅጥ ይከብለሎ
6: ኣዚ ማማዳይ ኩሉ ሰብፈዞኒ ምስ ኩሉ ሰብ ዝጠራ ሓንቲ ማቀንኪ ብሳ ክትኸይሽ ንዶክለኪ
5: ርሕብኒ
6: ዳሃብተኸይቶ
7: ዝኾነ እዚ ኩሉ ፅቡቅ ጌርካሉ ወዲ ሃሲካ እዩ
2: ሃሲን ንጥራይ ኢደይ ከዓ ሰየርን እምበር تفلطي قا قرمي حجي مريت اكوت الى طوخ حنا قيلو جمد حسوسو ندابلي انا ملاخ تمسيلي طبشيلي ادعيني
7: ذكرو مخان بس حلو وجنك انا عكس انقع اخو هديك
2: هذا كون كتاس عركي متافتي مساتيتي دي كون كارك
7: اما سلا زكونك انقع كوم هديك از بكاز الله
2: تايقولو بتربا انت كان زاي عروقينا دكي اكا ما فنجا مستعرمت عين تنبع دكون كانت بلن
7: اما سخا بغبري اباي تخوم ديخ انا فنجا تهاري مود عينها اجا هنببت
2: مفتي هدي كنت زوينا انت فنجا
7: نسخوكو تياترو يخا تواصل تتبتناي معاشكا
2: هذا سبك عليك خمسة تبلا سلا خيلين
7: مش هو
2: انت مخالك وانا
7: واه تقول بك كتم منطقة
2: انا سنتاي دي حاسس مزيلك
7: اوا
2: انا زي طمع بك كوين ري قال غا تزوا اساسي بطعم متلابس كوب
7: بك فما هذا واه
2: واه
7: اش الامن اللباس اللي لك اللي هي قال لك عنده
2: كمان
7: نسخ على ري قال لواه لقاس بزبلو طبيعات يخلتك خمس زنزلو خفتن زلو مبري واه بك غدا هيوت كاي دغمالو مالك
2: بك بك سي بفاطر تغير كاي
7: بك هو نعها بك غيرم تواسي ام خدامو أتي تواصلتي؟ أو حقا يا تاريخ استمركو سيخورا لما لكوا
2: نعاد ماريخا بجبت الزواسوخا فقراو تواصلهم طبعا لك

0: ሽቀይ መን እዩ ዝርኢ ዘለኹ?
1: ኣቲ ምስ እዩ ንሱ ሓቂ ሓቂ ኣቶ ክሰምዖ ከለኹ ኮ በቃ ፍሕድ ሓጎስ ንድኢ ገለ ዘይፈጦ ስምዒት ወይ ተሰሚዐኒ
2: ክርዳእ ክንበር ኣድናቆት እዩ ሓደ ካብ ከዋክብቲ ንሃንኡት ድብተይልክራ ዝተሓዋወሰ ስምዒት ክስማዓ ክግድን እዩ
0: እወይ ኣነ እዚ ሙሴት ደራፋይ ወዲ ዘውኬ ናይ ብሓቂ ንሱ ኢና ንርኢ ዘለና
1: ያ በናት ከይሰምዓ ክንባ
0: ሄሎ እንታይ ክዳ ኣባ እዚ ስኪ
1: ፍንሳዳ
0: ወይ ኣቲ ኮይኑቲ ካልተ ተረፈስ ኦምሌት ወይ ከዓ ፍሪታት ኣንቃቑሖ ክዘይእዝዝ
1: ኣተዓንኸ ከምኡ ዘይበልኩ ደ ኮይ ግን ኣብ ገዛይ ዘየለና ፊቐ የ መፅ
2: ብካልእ ኣዘራርባሲ ኣብ ክሽነይ እንትርፉ ፋታ ወዲ ፋታ ካልእ ምሉእ እዩ ኮይ ዝስምዕ
1: ያበናት
3: ክሽንኡ ወላስ ቤዛ ይምልኣዮ ከሻኒ ኮኮ የድልዮ ነዛ ነብስኻ ተዓቢኻ ክትብላ ንደኣ እምበር ነዛ ኢድ ተቆርጥም ገይረ ስራሓ ዘለኹ ፍሉይ ካብ ደገ እናደወሉ ምስክርነቶም ንግርኒ ኣለዉ
0: ኣይ ኸ ንባሃሎም ጋስ ካብ ወፃእ ከይተረፈ ይድወለካሉ ኣተ ንስኻ ከመድያ ክትሓስብና ንዓና
1: ራሂልኪ ከምዚ ኣይንርኢ ንሰምዕ መገስ ሰማት ኮይና እየ ንረኣየካምሽ
2: ዋ እንታይ ደኣ ከም በጣ ክንደበ ተወሪድኩ ኖ እታ ዝበላ ኳ ሓፃሪ ንፅርስን እያ ፍሉይ ጠለብ ረኺበ እታ ዘረባ ነዚኣ እንታይ ክንጫሊዳ ክትውፅኣላ
3: ለማለም እዚአን ግደፍን ብነብሲ ምትሓድ ሰቃየ ዘለዋ ኣሕዋትና እየን
0: ኣይ ንስኻ ሓባል በሊካ ይትቅድመ ክሪ ትምስላ ብነብሰ ምትሓት ትሰቀ ዘለካ ዳ ንስኻ ኣባሓውና ደቂቕ ክንስኻ ፍሩይ ክትመስል ዶ ትመጣጠር የለካ
1: ኣብ ዓፋን ካ ወደ ኣለኹ ማለት እንኳዓ ንስኻ ሲ ትባልዶንጋ በዓልካ ይቆልካ እየ
0: በዓልቲ ዘብቅሎ እንኳ ኣንታ ይመስፈረና
2: በቂ ኮይኑና ንሕናስ ንኾነ ቆናፂብና ተፈጢርና ንሓውና ብፃይና ስርሐ ፅቡቅ ኣድናቆት ረኪቡ እንተበለና ሲ ኣብ ክንዲ እንኳዕ ሓጎሰካ ኮሪዕካ ኩሪዕካ ናይ እናንጠቃዓሉስ ስቕልና ነድቁቆ
3: ያለለ ካብዘይ ሰልጠነ ሰብሲ እንታይ ንፅብ ሰብ እኮ ሓሳብ እዩ መንነቱ
1: እሞ ሰብ ሓሳቡ ካብ ኮነ መንነቱ ሲ እዝናትካ እንተክንብሎ ኢና ዓደኽዶኽ
0: መበቆል ዓደኽ ዓደኽ ድማ ኣነነት እዩ ኣነነት ድምባን ነብስኻ ክንባላ ንችና ነፍሒካ ቅብቅብ ምባል እዩ ዝተነፍሐት ባላንችና ከዓ ውሽጣን ትርፈዎ ኣየር ካልእ ዝተጨባጥ ትሕዝተ የብላ
2: እሞቲ ውሽጢ ባላንችና ዘሎ ኣየር ንባላንችና ኣብ ኣየር ክሳብ ኣብ ሓድጊ ሰማይ ከም ተንሳፍፍ ከም ዝገብራ ኸእዩ እንደለክ ዶ
1: ዝተንሳፍፈት ባላንችና እሞ እንታይ ጥቕሚ ኣለዋ እዩ
3: ያ ሓቢብቲ ጥቕሚ እንተዘይህሉ ድኽኢለታት ምሰርሕዎ
2: እምበርከ ባላንችና ከይነፋሓ ክደ ክዓቢኺ ናተይ ልዕላ ናተይ ባ ምስ ነዛ ንኽ ህፃውንቲ ኣዓንደርክ ንዲኺ ባላንችና ንቆልዑ ምንጭ ሓጎሶምን ዝሓቆምን ካብዚኣ ንላዓል ጭብጥስ እንታይ ክትደልያ
3: ያለማለም ኣበይላቶ እዚኣ ሄሉኮ ክሳብ ጓል 13 ዓመት እትኸውንሲ ዝሕታለ ናይ እምሮ ነይርዋ እዩ
1: ምሽ ዶ ንስኻ ኸ ክሳብ 30 ዓመትካ ዝሕታለ ንድስካል ና እምሮ ዝነበረካ
0: ጥራሕ ኢልክ ኣቲ ግረፍናስከ ንወዲ ዘኩ ብዓይንና ክንድረሮ እውይ ኣነሰይ ኣቲ ከሚኢለ እየ ትኳላሉስኡ ኸ ክፍተወካ

0: ወይ ኣያ ደቕ ንፈትዎ ርአና እንታይ ዝበሎ ክብሮ መዓልቲ ኢልታ እንታይ ጨፍሎ ኣንተ ወይ እንታ ንኸ ኢኻ ዝበልካ ሕጂ ነዚኣ ድኽድኸ ኣቢለ ድልኽ ክሰርሓካ
1: ኣያ ድልኽ ዝኸያብሰካ ኣብዋ ዝሒሸካን
0: ኣያ ከዓ ክትብለኒ እታ ብጡኽ ወይ ብጡኽ
1: ኣያ ካባኻ ዘይውር ዘይቃል ክወፅእ ደየምሕረልካ
0: ኣያ ዘይብልካ ትርፍ ከሓነኽካ ድማ ኣያ ክትብለኒ
1: እንታ እንታይ ድበሉ ወድበላ እዩ ኣብ ምንታይ ካውዒኒ ክንዲ ዝመሸንበባ ክንዲ ዝተላኣኩኻ ክንዲ ፀዊዕኻ ንኦሆይ ዝበልኩኻስ ኣያ ትኸደካላ
0: ሕጂ ከዓ ትደግሞ ንኸ
1: እንታ ሰብይ ከይትድፈ ኣቱም ተባሂልካ ኣታ ከይትበሃል
0: ንስኻ ዲኻ ዝኸብርን ዝቕጣፅን ሽመት ትበኒባዕ
1: እንታይ ስለ ዝኾንካ ክንዲ ዝጠራዕርዕ ትብ ዘለኻ
0: ድማ ከዓ ጠራዕርዕ ብለ እንታ ድምስ እየ ድምስ ግደፍ ዓቕለይ ከይትወዳእኒ
1: እታ ሓንቀኒ ፈቲንካ ምዃን ምስ ኣበየካ ዓቕልኻ ኣይኮነ ሓይልኻ ከም ዝወዳእካ ኣይተፈለጠካኒ
0: ድሃን ሕጂ ኣብ ሃለክለ ክንዲ ፀኒሐ ንዕኻ ግን ከርእየካ
1: እንታ ክትገብር ኣነ ኮ ዓብ ስለ ዝኾንካ ስለተስርሐኒ እየ ዘኽብረካ እምበር ከምዘይትጋጣጠም ገይረ ፋዕፋዕ መበልኩ
0: እንታ ክደፈ ብለካ ክተሆኑ ይረብ ከብቲ ካ ክዓልብ
1: ኣበይ ከብድታ ኣብዚ እንታይ ከብድ ኣለኒ እዚ ኮ ጠላቕ ቀስዒ ዳርካ እዚ ቸሜንተይ ኣብዚ ተራፂምካ ፋዕፋዕ ኢልካ ክትሰባ
0: ሽግናይ ተሰባር ብርጭቆ እዩ ፅናበል ክርየካ
1: ኣይ
0: ወን ግሰንግስ
1: ክንደይ ዘይፈቀሩ እንትርፎ ዓፈርፈር ኢሎም ክዕዘር ወላ ሓንቲ ክገብሩ ይረኣና እዮም
2: እንታ ኣለኹም ዶ መዓላትኩ እወይ ኣታግነ ማመልካ ኣለኻ ከመልካ ኣለኻ ኣታ ቆወልዓን ጨልቑ ዝነበርካ እቲ እንታይ እንታይ እናበልዓኻ ደኣልካ ብሓንሳእ ከምዚ ኢልካ ሰላዕ ዒልካ ግና ይስሕቀኒ ከዓ ዋይ ድሓን ደለኻ ኸ
3: እግዚኣብሔር ይመስገን ከመይ ኣለኸ
2: ኣዘይ ዝወደይ እግዚኣብሔር ይመስገና ምባል ከዓ በፂሕኻ ኣታመልክዕኻ ኣታ ትብቆልዓኻ ከለካ ድኣ ዝከረካ ዶ እዋይ እንሳት ኩኢኻ ዘይትተሓዝ እንሳት ወረ እንታይ እሳቱ ነበልባል እምበር ነበልባል ምስ ቆርኑ ኩኢኻ ነርካ እወይ ሓደ መዓልቲ ኣዴኻ ሓንቲ ካብ ዓዲ ጥልያን ካብ ሓብታ መልእኽቲ ሒዛትላ ዝመፀት ሰበይቲ ምሳ ሓገዛኹም ትዕድማ ሽዑ ኣዴኻ መቸም ክትውሕልል ጉዳምን ድያ ሃገገገገገገገ ትብል ደርሆ ሰሪሓ ወዳዲኣ ኣቦ ዝተገይራታ መዋራርድ ድኸውን ኮካ ኮላ ወዲ ኮካ ኮላ ክትገዝእ ኢላ ንዳ ድኳ እንትኸደልካ ሽዑ ኣይግዳዱ ምሳልሳይ ርእስኻ ስፖርት ክትፃወት ውዒልኩም ኩዕሶታት ገዛ ምስቲ ድኻምኩምን ጥሜትኩምን እዳውኩም ከይተሓፀብኩም ምስ ሓመድኩም ዛፃሕሊ ክፍተቐልካ እያ ነዛ ደርሆ ፈረሰኛኣ ደሎ መልሓጫ ሓፃርኣ እግሪ ዶ ክትብል ጎሮራ ኩሉ ኩሉ እንታይ ከገዲፍኩም ጎሎ ኩርትምቱም ኣቢልኩም ድዕሙ ኣቢልኩም ኣይትውድእ እዋን ሽዕዲ ካለተ ንግስቲ መፅእ ፃሕሊ ርኢ ተበለ ጥርሓ ኣይንርአዮ ዓበደት ተፀለለት ዓበደት ዳሓናይቲ እተኸኣታ ጋሻ ኣብ ሽዑ በፂሓት ሁሩብ ኢላይ ትመፅእ እወ ኣንታ ድማ ትወደ ብላዕ እስኪ ብላዕክ እስከስከስ ኣታ ጥዑም ተኸዚፉን እዚ ዕስባ ወደብላዕ

0: ፈርማልን
1: ንላል ካዛ እንደተኻ ዘማ ፀሬት ነፅርልና
2: ወድዘቁ
3: ሰላም
2: ዳሓንዶ
3: ከመይ
2: ጥቡቅ
3: ኣነ ክፈትወካ ማዓት

0: ኣብዚ ዳዝማሚ ኢኻ ወይተር ዝሰርሕ ፈልጠካ ኣይነ ትፈልጠኒ ዶ
1: ፍለጥኩ ኸን ኣለኹ
0: ኣይትፈልጠኒ ኸና
1: ኣጋጣሚ
0: ሓደ መዓል ትንሽ ኣብ ክለብ ኣብ ቢኒፈር ክራር ጌርካ ተፃወቶም ነርካ ሽዑ መፅ 50 ቅርሺ ምሽ ጠቂዐካ
1: ኣይዘከርካንን
0: ማለት እዩ ገርመካ እቲ 50 ቅርሺ ከማ ከምዚ ችሮቶ ነይርዋ ኣብዚ ቲፕ ሰሪሐ ወይተር እንደ ቲፕ ሰሪሐ ዳኣ ከኳ ካብ ደይብለ የጠቂዐካ
2: ይሕፍርካ
0: ኣነስ ክኸይዶ ከገላግሎ
3: ሰራ እንታይ ክትብላ
0: ሸዓ ተባላሽ ሎ ንዕፅሪ የብላ
3: ኣማሕጅዳ ኣብዛ ሙድ እዚኣ ከላ ሓራ ኢላ መልወሉ ትሕዘልካ ድያ
4: ያትምቻ ክምርእይዎ ሕድስ ገለ ኢላ ትበጃ ክምርእይዎ ኣትብሳ ኣፈሊሑ ወያ ንዓወይ

0: ናያፅ ኢልሃ በሎ
1: ስምንዶ ደይዳሃበ ኣበድ ኣብ ፅሕ ገመት እያ
0: ንገዝኡ ፋንየ ዮ
1: ንምዃኑ ዚ ምሳኽሪ ፀንሐሲ ትፈልጥ ዮዶ ፅቡ ጌርኪ
0: ንማ ንልቋስ ዲኻታ ዋ እንታይ ደኣ ኸንኩም ኣይወድለቶ ንጉስ መሓዛይ ድእየ ድኻ ክትብለኒ
2: መመናበ ብልክዕ ፈይትክ ኣለኽ ደኸይ
0: ኣንቲ ጓሪ ብልክዕ እንተ ደይፈልጦ ደኣ ክልተ ሚእቲ ናቕፋ ንቡንኪ ልምሓበኒ
2: ኣዎ ንምንታይ ደኣ ሙሴ ክንሱ ሽሙስ ልቋስ ኢልክዮ
0: ናይ መን ሙሴ ልቋስ ይሽ
3: ማማ ድሃበ ተጋጊ ክለኺ
0: እንታይ መፅኒ ድጋገ ወይከድሃባዲአ ዋላ ሒለ ኣይውለድ ደንበሪ ባዕለይ ዘይጠመቕክዎ ቆልዓሲ ድማ ከኣስሙ ክጠፍኣኒ ኣብዚሕኩማ ዶ ሕጅስ
3: ሓራይስ ክንተ ይሰርሕ
0: ስርሑዶ ኣሸቃጣ እሀ ኣብኡ መከፋፈሊ ስለ ዘለዎ ንስኻ ሕግዞ
4: ማማ ድሃብ ምስሊ ኣብ ዕዳጋ ይርከብ ዝበሃል ምስሊ ኣሎ ድሓር ከዓ ናይ ጀማዕት ርከሪ ማማ ድሃብ ንሙሴ ኣይፈለጦቶን ዘና
1: ኣይፈለጦቶን ፈፂም ኣይፈለጦቶን ኣዴድሃብ እዚ ምሳኺ ዝፀንሐ ፈናን ማለት ፍሉጥ ደራፋ እዩ እዚ
0: ኣልገስ እንታይ ደራፋ እዩ ዋ ንባዕልኻ ተጋጊኻ ሰብ ከዓ ክተጋጊ
2: ንክሞ ስራሕ ዮ ክተኣምኒኢኸ

0: طيب ده مازال نخلي دي خطر ايه؟
1: ናይ ፖሊሲ ክዳን ተኸዲኑ ኣብ ስታድዮም ዝደርፍ ዝነበረ እንዲዩ

0: ማማየ እዚ ትብል እየ ዘለኹ ሰብሲ ኣነ ይኮንኩ እንተበለንስ እንታይ ይኸውን? ኣይ ኣትሕጂ ደኣ ዘን 200 ቡንኪል ድሃበኒ ደኣ ጓለይ ኣበይ ከይደ እየ ድመልሰሉ
1: ሃብ ንባዓለይ ክፅሓልዩ
0: ኣልጉስ
2: ራ
3: ዝምንበጊዕ
2: ኣብሻ በጊዕ ይኸ ጥቕዶ ክዕለወልኪ

0: ታታይዝረ ዘለኹ
1: ዕንጣል ኣለሓት ንበል
0: ገበል
2: ኣያ ዓንተ ወይ ዝገደፍካለ የብልካ ብዝኾነ እዚ ተላለዮ በየነ ይበሃል ምዝሓ ወይኻ ከ ኣፍ ከፊትካ
0: ሓቂኻ ሰመርሓዊ ኣያድራ እንዴ ዳ ወዲቐካ ስኩዛ በል ስኩዛ
2: ዳሓንዳሓንዳሓ የጋጥም እዩ
0: ስማዕ እንደንስኻ እታ ዓንተ ወይ ዝበልካ እያ ትደግማ ዲኻ
3: እንታይ ደ ሓደ ሰበይት ኣብ ሆስፒታል ትፃዓር ስለ ዝነበረት ታዊኸ እየ ነይረ ድሓር ከዓ ምሳይ ዝኾነ ሌላ ዘይብልኩም ሕሲሲሲሲ ትብል ነርካ ኩያ ክብልኩም
1: ሰመረ እዛ ዘረባ ናባኻ ዝቐንዐት እያ ሕሲሲ ኢልካ ዲኻ
2: መይተ ደ ኣነ ዶ ሕሲሲ ይብል
0: ኣሲ ኣብ ሕርቃ እንትወፅእ ዘረባ እዩ
2: ድሓር ድማ ኣስናኑ ኢዶ ኸረኩበ ኤልካ ትፍክር ነርካ
0: እዚኣ ናይዚ መጣቆስ እያ እዚኣ
3: ስዑባ እንታይ እቲ መርሓትኩም ፀርፊ ዝቐድም ቆባዕ ኩ ኢኹም ኢልኩም ኣነ ቆባዕ ድዩ
0: እታትሪ ዓንተ ወይ ናይ ሕጂ ንፍልልይ ኣለዎ ዓንተ ወይ ቆባዕ ተነርካ ሕጂ ከዓ ቆርባዕ ትኹም
3: ሞት መላሓስኩም ባ ገና ይተኣደበን እዩ ዘሎ
2: ዳሓንዳሓንዳሓንዳሓ እዚ ቐና እዚ ናይ ቅርበት እዩ ዋዛ እዩ ዋዛ
3: ዳሓር ድማ ኣቀራረባይ ካብቲ ፅቢት ይወፃእ እንተ ደኣ ነይሩ ኮ ፈለማም ተጠራጠርኩም ብልዕሊ ከዓ ማሓተትኩም
1: እወ ሓንጣል ሰመረ ዲኻ እንተ ትብሎ ርኢኻ ለኻ ኣይኮንኩን ኣነ በየን እየ ምበለካ እዚ ኩሉ ከዓ ይመፀን
0: ንፈለማ እዋን ኒዒድካ
1: ዳሓንዳሓ ንዓይሱ ድላይ ካበለኒ
0: ስማዕ በየነ ኣነ ንዓኻ ቅድሚ ሕጂ ርኤካ ኣይፈለጥን
3: እወ
0: ምስ ሰመረ ግና መሳርሒት ኢና ብጌርና ንፋለጥ ኢና ሕጂ ብምዝማት ርኢኻ ለኻ ንዓኻ ምስ ረኣኹስ ኣባ ከሎ ሰመረ መፅእ ለ እምበር ንክልቲኹም ሕጂ ክርእኩም ከለኹ ፍልልይ ኣለኩም
1: ፍልልይ ዳ ክህልዎ እምበር ኣብ ሓንቲ ፋብሪካ ድዮም ተሰሪ
2: ብዝኾነ ኣያ ኣብ ርእሲ ልቦናኻ ሓንቲ ክላበወካ ዝደሊ ከየጣለልካ ኣይትወስ ታዋኽ ከቢድ ዋጋ እዩ ዝኽፍል
3: ይህና ይዳ ዓንተ ወይ ዝውፅጠኒ ጉዳይ ነይሩ እምበረይ እዋ ከይደ ኮተተኩስ እየ ነይረ
2: ኣነ ኸ ሕልፍ ስለ ዝረአኹ እምበር ከም ኣሰለትኩ ያ ክጥምጦም ሓሲ
0: ናይ ናቱ ደኣ ኣነስ ከም መድፍዕ ሂም ኢለ ክትቆስቲ ዓንቂረ እንደ ነይረ
1: ንስ ሰሚዕና ኣብ ኩሉ ኸይበፅሓካ እንደ መዓክስካ

0: ኣብዛ ዘለኹምዎ ሰላምን ጥዕና ንምነየልኩም ንሎም እውን ንዓኹም የገድስ እዩ ዝበልናዮም ትሕሳያትና ሒዝና ኣብ ሰዓትና ተረኺብና ኣለና። ንኽትከታተሉና ድማ ብክብሪ ንዕድም። ኣብ ናይ ሎም ኣተክሮ መደብና እምባር ኣብ ንኡስን ርቡሕን ቃፅሑ ሕርሻ ማለት ንርቃሕ ኣብ ዝሓለፈ ቀረባ ዓመታት ኣብ ባይታ ተፈቲኑ ውፅኢቱ ዝተረጋገፀ እስትራተጃዊ ልምዓት እዩ። ነዚ ዝምልከት መደብ ኢና ሒዝናልኩም ቀሪብና ዘለና። ሰናይ ምክታል።
1: ካብ ሰፊሕ ሕርሻ መሬት ተዘይኮይኑ ካብ ፀቢብ ቃፅዖ መሬት ሓሪስካ ዝሕረስ ዘይመስሎም ብዙሓት ሓረስቶት ኣለዉ። እንተኾነ ብጥበብ ዘይከኣል ነገር የለን። ኣብ ሕርሻ እቲ ወሳኒ ምሕደራ እምበር ምግፋሕን ምፅባብን ኣይኮነን። ሰፊሕ ናይ ሕርሻ መሬት ክህልወካ ዝፅላእ እኳ እንተዘይኮነ ነቲ ሰፊሕ ግራት ዘድልዮ ዘበለ ክትመላዓሉ ትኽእል ዶ እንተልካ ግን የሰክፍ እዩ። መደብ ንርቃሕ ኣብ ካልኣይ ዓመቱ ኣብ ዝተኻየደ ገምጋም ብደረጃ ሃገር ን7ተ ኣርጋናት ልምዓት ናይ ኣፍልጦ ወረቐት ምስክር ተዓዲሉ ነይሩ። ንኡሱን ርቡሑን ቃፅዖ ሕርሻ ማለት ንርቃሕ ክበሃል ከሎ ፈለማ ዝጥቀስ እቲ ኣቦ ንርቃሕ ዝኾነ ኣብነታዊ ሓረስታይ በረኸት ተኸስተ እዩ። ሓረስታይ በረኸት ኣብ ዞባ ማእከል ንዞባ ሰረጃቃ በለዛ ዝነብር ባሃር ሓረስታይ እዩ። ንሱ ኣብ ዓመተ 2021 ን1,000 ሜትር ግራት ብግቡእ ሓሪሱ ደኪዑ ብመስመር ዘርኡ ምእኩት ምህርቲ ማለት ኣስታት 9 ኩንታል ብምርካቡ ስሕበት ሚኒስትሪ ሕርሻ ዝረኸበን ነዚ ሎሚ ንርቃሕ ዝበሃል ዘሎ እስትራቴጂ ዝደረኸን ሓረስታ እዩ። ንሱ ብዛዕባ ንርቃሕን ተመክርኡን ዝብሎ ኣለዎ።
2: ንርቃሕ ናይ ብሓቂ ኣበያ ተሓቢያ ነራ ዝሓለፈ ዓመት ይገርመካ። ሕጂ ከዓ ብሓይሊ ኣምላኽ ብፃዕሪ ሚኒስትሪ ሕርሻ ከዓ ንህለ ኣብዚ በፂሓ ንርቃሕ ፈዋሲት እያ። ንርቃሕ ከይተሸገርካ ከይተጨነቕካ ዘና ኢልካ ዝሰርሓላ መድረኽ እያ። ንርቃሕ ዘርእኻ መዚንካ ቦታኻ ዓቂንካ ትበገስ ትብለካ ንርቃሕ ብቅልል ዝበለ ክል ዓመትካ ትረኽበላ እያ። ንርቃሕ ንዓይ እንታይ ዘኻኽለኒ ክንብል ከለና ንርቃሕ ማለት ሰፊሕ ቦታ ሒዝካ ክትበቅዕ ወላ ሓንቲ ለውጢ ከይመፅ ሓሊፉ ሕጂ ግን ንርቃሕ ብምግባር ግን ንድሕሪት ተመሊስካ ንቅድም ትውንጨፈሉ እዩ። ንርቃሕ ብፅፍፍ ዘሎ ብሳይንሳዊ መገዲ ጌርካ ክትገብር ኣብዛ 9 ሜትር 8.5 በፂሑ ናይ እክሊ ዓመትካ ከባቢ በፂሕካ ማለት እዩ። እዚ ማለት ከዓ ዝኾነ ሃፍታም ድዩ ፅጉም ድዩ ትገብራ ነገር እያ። ምስጢር እንታይ ይመስልካ? ምስጢር መጀመርያ ኣሚንካ መኻድ እየ ንፈጣሪኻ። ብካልኣይ ደረጃ ከዓ መምርሒ መንግስቲ ብፍላይ ከዓ ሚኒስትሪ ሕርሻ ዝበለካ መምርሒ መሓዝ እዩ። እቲ ምስጢር ቀፂልካ ድሕሪኡ መሬትካ ተመዳምድ፣ መሬትካ ትገማጥል፣ መሬትካ ተላሳለስ፣ መሬትካ ብኮምፖስቲ መገዲ ተጠቂምካ መሬትካ ብባህርያዊ መድሓኒት ተጠቂምካ መኻት ዝያዳ ብመስመር ምዝራዕ ንብትን ኣብፂሕና ንዚ ብመስምር ምዝራዕ እዚ እቲ ምስጢር ዝበሃል።
1: ካልእ ናይ ኣፍልጦ ምስክር ወረቐት ዝተዋሃቦ ካብ ዞባ ዓንሰባ ንዞባ ዒላ በርዕድ መሓበሽ ካብ ዝተባሃለ ቦታ ዝመፀ ሓረስታይ ማህደር ማንታ እዩ። ንሱ ኣብ 1,000 ሜትር ዝዘርኦ ዕፉን ብመደብ ንርቃሕ 6 ኩንታልን 92 ኪሎ እቶት ረኺቡ።
3: እዚ ንርቃሕ ዝበሃል ቅድም ኢሉ መፅኡ እንተ ዝኸውን ሰብ ብዙሕ ምህርቲ ኣኪቦ ከም መኻዚኖም መለ ድሕሩ እውን የምፃእ ሕጂ እውን ትምህርቲ መኣስ ኣበይ ነርካ ይበሃልኒ እዩ። እዚ ናይ ንርቃሕ ዝተዕወት ከሉ ምክንያት ክንዲዚ ክዕወጥ የ ንፈተነ ፈተኒ ነይረኣነ እቲ ዕወት ዝበሃል ብሕጂ ዘሎ ካብ ሚኒስትሪ ሕርሻ ወዚኦ እቲ ምሩፅ ዘርኢ ኣምፅኦ ድማ እቲ ሃገራት ገመል እዩ ብኡዳ ሓርሳን ሕጂ ገመል ገይረ ልስሊሳ ሓሪስያ እንደገና ሪጋ ውፅአ እያ። ሪጋ ውፅአ ኸ ብሪጋ ኣንጢቤ ዘርኦ እዮ ብሚኒስትሪ ሕርሻ ዝተዋሃብኮም ማምርሒ ማለት እዩ። ብኣ ዘርኦ እዮ ፅቡቕ በቂሉ እዚ ንርቃሕ ካብቲ ምህርቲ ምርካቡ ዝሕግዘካ ፀህያ የብሉ ይሕግዘካ እዩ። ሕጂ ኣብ ጉስያ እቲያ ዝተረፈት መሬት ኣብ 2 ተጨቅዳ እቲያ 70 ዘይብላ ተጨዲዳ ሕጂ ይኽፈት መቕክሩ ፀዕቂ የብሉ። ኣብቲ ፀዕቂ ዘይብሉ ሕጂ ምህርቲ ብእንታይ ትዕዘብ ንስ ኣብቲ ፅዕቕ ዝበለ ሓንቲ 2 ይሕዝ ትዕፉን ኣብቲ ቁሩብ ፀዕቂ ዘይብሉ ቦታ ድማ 3 ከ 2 ፅቡቅ ግር ይሕዝ ግጅፉ ከዓ ይገብር። ሕጂ ስለዚ እቲ ንርቃሕሲ ዕውት ኮይነርእ ኣለኹ ድሕሪ ሕጂ ኣነ ከማን ኣብቲ ግራሲ ብሻሕ ዝበሃል ክዘርእ ተቐባልነት የብለይ ማለት ርእዮ ስለ ዝኾንኩ ኣብ መሬት ምክፋሕ የለን እቲ ምህርቲ ኣብቲ ኣገባብ ስራሕ ጥራይ ዘሎ ሚኒስትር ሕርሻ ኣፅኒዕዎ ስለ ዝመፅእ ካብ ጉልበት መራ ነዳኽመሉ ናሃል ከሎን ክንድሕን ምህርቲ እውን ብዙሕ ክንረክብ ዘምህረና ትምህርቲ ዕውት እዩ ተዓዊተሉ ስለ ዝኾንኩ በዛና ሕጂ መራ ኩስ ንካልኦት ሓረስቶት ሕጂ መልእኽቲ ናተይ ዘይኮኑን ብግብሪ እውን ዝርእይዎ ኣሎም ኣብ ትግራተይ ዕፉን ኣባና ዝውቱር ኣይኮነ ስርናይ እውን ዘርትዎ ኣይኮነ እዚ ፈቲነ ኩሉ ዕውት ክምኳኑ በ ሕማቅ መሬት የለን ብጀካ ኣተሓሳስባ ሕማቅ እንተ ዘይኮይኑ ሕማቅ መሬት የለን
1: ካብ ዞባዓን ሰባ ንእዞባ ዓተ ገሊፃን ዝመፀት ሓረስታያ ኣብ መደብ ንርቃሕ እንታይ ኣበርክቶ ስለ ዝገበረት እያ ናብዚ ናይ ኣፍልጦ ሽልማት ክትበቅዕ ክኢላ እስከ ብቓላታ
4: መጀመርያ ናዝርየት ገብሪ ህወት ተኪ ባል መቕማጠይ ንእዞባ ዓተ ገሊፃን ካብ ንእዞባ ዓተ ገሊፃን መፅ 6.4 ረኺበ ካብ ሽሕ 400 ሜትር ማለት እዩ ብመጀመርታ ብህዝቢ ማይን ሓመድ ንዕቃብ ዛላ ተዛልዩ ንሕና ወርሒ ክልተ ነቒልና ድኹዕን ሓመድን ሓዊስና ትርቢዕ ትርቢዕ ዓቢልና ገዲፍና ድሕሪኡ ማይ ምስ ፀገበ ጎልጉልና ኣብቲ ወርሒ ሓሙሽተን ወርሒ ሽዱሽተን ከዓ ክልተ ግዜ ሰለስተ ግዜ ሓሪስና ኣፃፊፍና ምፃናሕና እንዳ ሕርሻ መፅኦም ከዓ እንታይ ከም ዘርእዋ ኢሎምና ንሕና ከዓ ከም ቀደምና ስገም ወይ ስርናይ ንዘርአ ምስ በልናዮም ሙሩፅ ዘርኢ ዝርእዋ ኢሎምና ሕራይ ተባሂሉ እንዳ ሕርሻ ኸልና ሙሩፅ ዘርኢ ሂቦምና ትብል ንእስሩ ሒብ ቃፅዖ ሕርሻ ትብል ትምህርቲ ከዓ ኣነ ተማሂረ እያ ቀሲም እያ ማለት እዩ በዛ መሰረት እዚኣ ከዓ ኣብታ ዝጎልጎልናያን ዝወልወልናያን መሬት ምሩፅ ዘርኢ ዝርእዋ ስለ ዝበሉና ተን ክልተ ርቢዒት ምሩፅ ዘርኢ ኣምፂና ብመስመር ንሱ እንዳንቐለ ኣነ ድሕሪ ከ እንዳዘረእኩ እታ ስርናይ ዘርኢናያ ፅቡቕ ምህርቲ ከዓ ረኪብና ኣላ ፀሂና ወልጉልና ኣፅፊፍና እንዳተኸታተልናያ ክልተ ግዜ ፀሂናያ ሳልሳይ ግዜ እናኸስኮስና ፀሂናያ ፅቡቕ ውፅኢት ከዓ ሂባትና
1: ካብ ዞባ ማእከል ንእዞባ በሪኽ ወይዘሮ ርሻ እንተወልደ መደብ ንርቃሕ ተጠቒማ ካብ 1,400 ሜትር 8 ኩንታልን 45 ኪሎ ግራምን ዑፉን ዝሓፈሰት ኣብነታዊት ሓረስታ እያ ንሳ ብልሳና ብዛዕባ እቲ ዘካየደቶ ፃሪ ክትገልፅ ንከላ
5: ኣነ ግራት ጀሪፈያ ሓርሸያ ወልዊለያ ደጋጊምናያ ማለት እዩ ድኩዕ ጌርና ደጋጊመ ሓርሰያ ካብኣ ቀዲድና እያ ቀዲድና ልክዕ ክንታዊ ጉቡኣ መሰላ ሂብና ቀዲድና ከዓ በብሓደ ገይረ ከዓ ተንዕፉን ዘርእየ እየን መስመር ገይረ ቀዲደ መስመር ገይረ ዘርእየ እየን ምስ ዘርእኹዎን ድኩዕ ነስኒ ሰለም ብልዕሊ እየን ኣብተን ከናለ እናገበርኩ ተንዕፉን ዘርእየ እየን ዘርእየ ፅቡቕ ቦቒሉለይ እንዳኮስኮስኩ እንዳፀሃኹ ደጋግ ይመፀ ኮስኪሰ ከም ናይ ድንሽ ገይረ እንዳኮስኮስኩ ልክዕ ጀሪፈ እያ ጀሪፈ ማይ ምችም ዳሓን ነይሩ ካብ ድምፃና ምፂና ከዓ መስቴናዮ ግን ፅቡቕ ኣትዩ
1: ሕጂ እውን ካብዞም ዕዉታትን ኣርካናትን መደብ ንርቃሕ ከይወፃና ኣብ ዞባ ማእከል ንዞባ ሰረጃቓ ዓዲ ዛገር ዝነብር ሓረስታይ ኣብርሃም መስመር ኢና ክነስዕበልኩም ሓረስታይ ኣብርሃም ኣብ 324 ቃፅዖ መሬት 2 ኩንታልን ፈረኣን ክእቱን ከሎ ናብ 1,400 ሜትር ምስ ዝትርጎም 7 ኩንታልን 81 ኪሎን ከም ዝኾነ ይፍለጥ ንሱ ንምስጢር ዓወቱ ብከምዚ ይገልጾ
6: ምስዚ መምርሒታት እንዳ ሓርሻ ደገፍና እንዳ ሓርሻ ደህቡና መምርሒታት ኣብዛ ቓፅዖ እዚኣ ካብ 1,400 ሜትር 7.81 ኩንታል ረኺበላ ማለት እዩ መጀመርያ እዛ ግራት እዚኣ ንእሽተያ ፅቡቅ ገይረ ዳላዲለያ ጀሪፈያ እየ ድሕሪኡ ሰለስተ ግዜ እያ ሓርስያ ረብዓይ ዘረአዩ ማለት እዩ ባህርያዊ ድኩዒ ይበያ ተደኩዓ ብምሩፅ ዘርኢ ስለ ዝሃብና ነተን ምሩፅ ዘርኢ ክልተ ኪሎን ፈረቓን እየን ተን ክልተ ኪሎን ፈረቓን ንሳ ዝወሰደተን ማለት እዩ ንሳ ዝወሰደተን ክልተ ኪሎም ፍረቓን ነይረን ነዘን ክልተ ኪሎም ፍረቓን መስመር ዘርአ እዚ ውፅኢት እዚ ከዓ ረኪበላ ማለት እዩ በዚኣ ከዓ እዋ ኣብነት ኮይነ ብዚ ምምፅኢ እውን ኣይሓሰብክዎ ንወረ ክሳብ ክንድኡ

0: ክበኒ ኢለ ክሳብ ክንዲዚ ክተቃላዓኒ ኢለ ሓሰብኮን ማለት እየ ሳላቲ ደገፍ ናይ ዳሕርሻ ግን ኣብ ዝበፅሐ ዳኣክል ከዓ ኣዓቢተ ማለት
1: ኣብ መወዳእታ ዘዘራርብናዮ ካብ ዞባ ደቡብ ንዞባ ዓዲ ቀይሕ ሃዋፁ ካብ ዝተባሃለ ዓዲ መፅኡ ናይ ኣፍልጦ ምስክር ወረቐ ዝተሸለመ ኣብነታዊ ሓረስታይ ዓብዱ ዑስማን መሓመድ እዩ። ንሱ ንዓወቱ ብከምዚ ይገልፆ።
2: ኣነ ብሓቂ ምዝ ሚኒስትሪ ሕርሻ ቀሪብ ኢለ ካብ ዝሰርሕ ግዜ ወሲደ ኣለኹ። ብሓቂ እዚ ምዕባለ ዝን እዚ እቶት እዝን ኣብ ሚኒስትሪ ሕርሻ እንተ ዘይንፅጋዕ ኣይምተረኸበን ረኺብና እውን ኣይንፈልጥን። ንሕና ከምቲ ዝበልኩኻ ሚኒስትሪ ሕርሻ ብሓቂ እቲ ዝገብሮ ዘሎ ብቐሊል ዝግመት ስራሕ ኣይኮነን፣ ንኡድ ስራሕ እዩ። ኣብ ፈቐዶ ብካድራትናቱ እንዳፀውዐ ስጋ ብሆቴላት እንዳተኻርየ ዝገብሮ ዘሎ ጎስጓስ ቀሊል ኣይኮነን። ንስኡ ከዓ ናብቲ ዓወት ኣምፅኡና ኣብዚ ናይ ንርቃሕ መደብ እውን ብጣዕሚ ተዋሲ እዩ ምሳና። እቲ ግራውቲ ከዓ ኩሉ ግዜ ክበካ እንተኮይኑ እንታይ እዩ ዘድልዮ ስታይ ኣሎ ክድኩዕ ኻ እቲ መሬት እውን ምልስላስ ይደሊ ምክሪ እውን ካብቲ ሚኒስትሪ ሕርሻ ከዓ ይድለ። ኣጎድና ኮይኑ ከዓ ይተፈለዩና ናብ ኩሉ ስራሓት ስጋብ ኣቆፎና ዝኣቲ ኣጎድና ነይሮም። ንሶም ዝተፃወትዎ ተራ ይበዝሕ ካብ ናህና እየ ዝብል ስለዘዕጠቑና ኢና ከዓ ዕጡቓት ኮይንና ስለዚ ፅቡቕቶት ቡን ረኺብና ማለት ብጣዕሚ ፅቡቕ ውፅኢትና ረኺብና። እቲ ምስትር ቀዳማይ ኣነ ትምህርቲ እየ ዝብል ትምህርቲ ምፅናዕ እየ ዝብል ርክ ቅድሚ ሕጂ ሓረስቶት ነርና እቲ ንሰርሖ ዝነበርና ስራሕ ትምህርትን ማዕዳን ዘይተሓወሶ ስለ ዝነበረ ወላ ሓንቲ እቶት ንረክብ ኣይነበርናን። እቲ ዝሃቡና ትምህርቲ ሓደ ፅቡቅ ገርና ማሕረስ ክንገላብጦ ከም ዘለና ይምዕድና ነይሮም። ካልኣይ እውን እቲ ባህርያዊ ድኩዒ ፅቡቅ ገርና ክንድኩዑ ከም ዘለና ካልኣይ እውን እቲ ዘምፅኡልና ዘርኢ ብልክዕ ብመስመር ኮይኑ ብመስመር ከዓ ከየፀዓቕና ፅቡቅ ገርና ክንዘርኦ ከም ዘለና ሓቢሮምና። ንሕና ውን እቲ ዝበሉና ስለ ዝተኸተልና ከዓ ዕውታት ኮይንና እዩ ዝብል።
3: ዝኸበርኩም ተኸታተልትና ካብዚ ምቕፃል እታ ወትሩ ብክኢላ ምድላዊ መግቢ ኣስመረ ዳምር እናተደለወት ትቐርብ ንኡስ መደብ ማእዛ ፍረፃዕሪ ኢና ሒዝናልኩም ቀሪብና ዘለና ብሓባር ንከታተል።

ሰላም ሰላም ዝኸበርኩም ተኸታተልቲ፣ እዚ መደብ መዓዛ ፍረ ጻዕሪ እዩ። ኣብ ናይ ሎሚ መደብና ብሓምሊ በረኻ ዝስራሕ ምግቢ ከነዳሊና ብሓባር ንከታተል።

0: ኮብራ ተኸታተልትና ከምዚ ክትርኢና ዝውዓልኩም ሎማ ዓንቲ ሓምሊና ክንሓምል ውዒልና ዝተፈላለየ ዓይነት ሕምልቲ ሓሚልና ኣለና። ሓምሊ ኣባጨጎራ፣ ሓምሊ ዓለም፣ ሓምሊ ልሕቲት፣ ሓምሊ ኳኼቶ፣ ሓምሊ ብርንሃዮ፣ ሓምሊ ግደበሉ፣ ሓምሊ ቅምቅሞ እዚአን ሓሚልና ሎማ ዓንቲ ምሳሕ ምሳና በዘን ሕምልቲ መረር ክነምስሐኩም ኢና። እዚ ክንሓምሎ ዝውዓልና ሓምሊ ምናልባት ናይ ስም ምግጋይ እንተተገይሩ እንተጋጢሙ ማለት እዩ በብ ዝተፈላለየ ከባቢ ዝተፈላለየ ዓይነት ኣስማት ስለ ዝፅዋዕ እዩ ነናቱ መፀውዒ ስለ ዘለዎ እዩ። ኣብዚ ግደበሉ ኢልና ንፅውዖ ምናልባት ኣብ ካልእ ከባቢ ካልእ ስም ክህልዎ ክእል ወይ ቲ ሓምሊ ባጨጎራ ኢልና ዘለና ኣብ ካልእ ቦታ ሓምሊ ወዳ ተባሂሉ ይፅዋዕ እዩ። ስለዚ እቲ ኣስማት ከምኡ ምናልባት በቢ ከባቢኡ ነናቱ መፀውዒ ስለ ዘለዎ ተዘይ ኮይኑ እቲ ኣሕምልቲ ግን ልዕሊ እዚ እውን ኣሎ ሓምሊ ብሌተርታ ዝበሃል ኣሎ ካልእ ካልእ ብዙሕ ኣሕምልቲ እዩ ዘሎ ኣብ ሞርና። እዚ ኩሉ መሮር ትርእይዎ ዘለኹም ኣሕምልቲ መሊእ ዘሎ ሎማ ዓንቲ ምሳሕ ምሳና ንቐደ ክቡራት ተኸታተልትና ንሎሚ ነዳለዎ መግቢ ሓምሊ በረኻ ካብ ኮነ ንሓምሊ በረኻ ዝምልከት ሓፈሻዊ ሓቅታት ዝሓዘ መብርህ ኣሎ ሞ ብሓባር ንከታተል።
1: ኣሕምልቲ እምነኹርና ዕለታዊ መግብና ምዃኖም እንተፈሊጥና ኩሎም ዓይነታት ኣሕምልቲ ከም ካውሎ ካፑቺ፣ ካውሎ ፊዮሪ፣ ብሮኮሊ፣ ድንሽ፣ ካሮስት፣ ዙኪኒ፣ ኩኩምበር፣ ቀጠለ ኣሕምልቲ ከም በዓል ቆስጣ፣ ስፒናች፣ ሓምሊ ኣድሪ፣ ሙሎኽያ፣ ጅርጅር፣ ሰላጣ፣ ፐፐሮኒ፣ ዱባ፣ መለዛናይ ወዘተ ምጥቃስ ይከኣል። ኣሕምልቲ መሮር እውን ካብቶም ካብ ጥንቲ ዕለታዊ መግቢ ሕብረተሰብና መንባሮም ታሪክ ይሕብር። ምስ ግዜ ግና ጠለቦም እናሃሰሰ መፅዩ። ኣብዚ እዋን ግና ኣሕምልቲ መሮር ብደረጃ ዓለም ልዑል ጠለብ እናረኸቡ ይመፁ ኣለዉ። ብጥርኦም ወይ ብጥሉሎም ኮነ ኣብ ፅላል ንቒፆም ተዓሺጎም ንሰደድ ክልኣኹ ጀሚሮም ምህላው ይፍለጥ።
0: ከምዚ ትርእና ዘለኹም ሕምል ውዒልና መፂና ኣለና። ሕጂ ከዓ ማይ ሕፅብ ኣቢልና ሓምልና ኣብ ጭቃ ስለ ዝፀንሐ ጃ ብፅሬት ሕፅብ ኣቢልና ምትር ኣቢልና ውዒት ቅጫ ስንክት ኣቢልና እንጣጢዕ ነስኒስና ብሓንሳብ ክንምሳሕ ኢና ኣይተርሐቆ

እዚኣ ጌርና ምትር ኣቢልና ዳሕራይ ማይ ግብራ ኣቢልና ክነብስሎ ኢና። ኮብራት ተኸታተልትና ከምዚ ትሪእዎ ዘለኹም ፃሕልና ኣዳሊና ሓምልና ከኣመታት የርና ድሎ ጌርና የለና ንክበስል። ሕጂ እዚኣ ፃሕሊ ብዘይ ሽጉርቲ ብዘይ ዘይቲ ብማይ ጥራይ ጌርና ከነብስሎ ኢና ሓምልና። ሓምሊ ቦታ ክወስድ መዓት እዩ ምስ በሰለ ሽምቲ ክዝብል እምበር እጅ ክንሰክትቶ ኢና። ኣብዛ ማእከላይ እቶና ጌርና ብፃሕልና ጌርና ነብስል ኣለና። ሓምሊ ከዓ ብዙሕ ሓዊ ይደሊኒ ብዙሕ ሓዊ ኣይወደኒ ቀሸም ወዳቕሸም ይዛኣኽሎ እንዚኣ ጌርና ክነብስለኒና።

ዝኸበርኩም ተኸታተልትና ከምዛ ትሪእዋ ዘለኹም ሓምልና ኣብ ሓፂር ግዜ በሲላትልና ኣላ። ንቕፂላ ማያ ወዲኣ ብዙሕ ማያ የድልየን ኢና ሓምሊ። ምክንያቱ እቲ ሓምሊ ንድሕራ ብብዙሕ ማይ ሰሪሕካዮ ናይ ባዕሉ ማይ እውን ስለ ዘለዎ ድሓር ምስ በሰለ ነቲ ማይ ተዘቂቕናዮ ትትሕሱ ኣብኡ ክተርፍ እዩ። ስለዚ ብውሕድ ማይ ጌርማ ጥራሕና ሰኽቲትናያ ድሓር ምስ ናቱ ማይ ተወሃሂዱ ከምዚኣ ኢላ በሲላትልና ንቕፂላህልና ኣላ። ኣብዚኣ ከ ቅጫ ተደልያትልና ኣላ። ቅጫ መቕሎ ርቕቕ ኢላ ፅባቕ ተሰንኪታ ንዚኣ ፍትፍት ኣቢልካ እዚኣ ከዓ ጓዓ ኣለዋና።

0: ሕጂ ማኣዲ ቀሪብና ኣለና። ባርኹልና በሎ ንሳሕ ሕጂ ማኣድና ንቕርብ ኣለና። ዶንጌኩም ዶምሳሕ
1: ካ ንዲክዕልክኻ
0: በረኻ እንዲ ኸዓ ሒዝና
1: እዚ እኳ ኮንክርቲ ፍሉ ኩሉ
0: ብቕልጫ ጥርሑ ብላዓየ እዩ ዝመፀካ ወዒ ኮይኑሲ
1: ብሓቂ ፈሪ እንዲ ከዓለ ዘበን ፈሪ ፅቡቅ

ከምዚኣ ትሪእዋ ዘለኹም እንጣጢዕ ንስንስ ክነብለላ ኢና። ገና ከይበላዕኸዮ ከለኸዩ እዚ እንጣጢዕ ጥዑም ሽታ ዝሽትት ደስ ይብለካ። እዚኣ ጌርና እንጣጢዕና ከዓ ኩሉ ግዜ ኣብ ግጡም ነገር እዩ ክክደን ዘለዎ። እክልቲያ ብማይ ጥራይ ጌራ በሲላ ጮ ከዓ ከም ኣድላይነቱ ማለት እዩ። እዚኣ ጌርና ሕውስውስ ንብላ። እዛ መኣድና ብማይ ጥራይ ድበሰለ ኣሕምልቲ ዝተፈላለዩ ዓይነት ሓምሊ በረኻ ኢና ሓሚልና ሰሪሕናያ ዘለና። ብማይ ጥራይ በሲሉ ሽጉርቲ የብሉ ዘይቲ የብሉ እንጣጢዕ ከዓ ንስንስ ኣቢልና ኣሎ ማለት እዩ። ንሱ ከዓ ንባዕሉ እንጣጢዕ ትሕዝቶ ዘይቲ ስለ ዘለዎ ኣየድልዮን እዩ። ዘይቲ ስለ ዘይገበርናሉ ካልእ መቐረታ የብኒ። ዝያዳ ዩ ድበለፀ ድኸውን ዝያዳ ዩ ዝመቀረ ድኸውን ንብላዕ በሎ ንቐደም በሎ

ክቡራት ተኸታተልትና ምዛ ትሪእዋ ዘለኹም መግብና መኻፈ ይውን ኣለና ብራሕ ቀሪብና ኣለና ሓድሽ ዝተሓቑነ

0: ክቡራት ተኸታተልትና ናይ ሎሚ ዘዳለናዮ ትሕዝቶ ሓምሊ በረኻ ምስ ቅጫ ፍትፍት ብንጣጢዕ ጌርካ ነዚ ይመስል ምስኡ እውን ብራሕ መካፈ የለና ኣዝዩ ጥዑም ዝኾነ መግቢ እዩ። ንጥዕናዊ ረብሓታትን መኣዛዊ ትሕዝትኡን ዝምልከት ከዓ ክኢላ ስነ መኣዛ ምግቢ ክሕብረና እዩ። ብሓባር ንከታተል።
1: ኣሕምልቲ ምምጋብ እቲ ዝበለፀ ምንጪ ናይ ማዕድንን ቫይታሚን ንረኽበሉ እዩ። እዚኦም ነቶም ካርቦሃይድሬት ንብሎም፣ ነቶም ፕሮቲን ንብሎም፣ ነቶም ቅብኢ ንብሎም ኣብ ውሽጢ ኣካላትና ንምሕቃቅ ዝጠቕሙ ብቁልጡፍ ንምስራሕ ከዓ ዝገብሩ እዚኦም ባእታታት እዮም፣ ማዕድንን ቫይታሚንን ማለት እዩ። እዚኦም ከዓ ቀንዲ ኣብ ኣሕምልቲ እዮም ዝርከቡ፣ ብፍላይ ድማ ኣብ ቀጠለ ኣሕምልቲ። ተወሳኺ ድማ ብዘይካቲ ነቲ ዓበይቲ ንብሎም ወይ ከዓ እቶም ማክሮኒትሪንስ ንብሎም ከምዞም ጠቂሶዮም ፀንሑ በዓል ካርቦሃይድሬት፣ ካልእ ተወሳኺ ድማ ዝገብርዎ ኣብ ኣካላትና ነቲዮም ፀረ ምራተ ዝበሃል ፀረ ነድሪ ውሽጣዊ ነድሪ ማለት እዩ ከምፅኡ ዝኽእሉ ባእታታት ንዓታቶም ንምፅራይ ብዝኾነ ዓይነት መግቢ ዝበልዓነ ጨረርታ ኣብ ሕክምናታት ወይ ዝኾነ ኬሚካላት ረኺብና ፀንሐ ነዚኣቶም እንታይ ዝገብር ንምውፃእ እዩ ዝጠቅም፣ ወይ ብመልክዕ ሽንቲ ወይ ብመልክዕ ቀልቀል ከምዝእለ እዩ ዝገብር ኣብ ኣካላትና። ዝበዝሐ ኣብዞም ኣሕምልቲ ቀጠለ ኣሕምልቲ ንብሎም ዘለና ዝርከቡ ቫይታሚናት ኣብ ማይ ዝሓቁ ቫይታሚናት እዮም። ቫይታሚን ሲ ኣለና፣ ተወሳኺ ድማ ቫይታሚን ቢ ኮምፕሌክስ ዝበሃሉ ቢ1 ቢ2 እንዳበለ ክሳዕ ቢ12 ዝበፅሑ ማለት እዩ። ገለገለ ቁፅርታት ኣሊኻ እዞም ብምሉኦም ኣብ ቀጠለ ኣሕምልቲ እዮም ዝርከቡ። እዚኦም ካብ በብ ዝተፈላለየ ነገራት ኣብ ግዜ ጥንሲ ዘልዩና ኣለዉ ከም በዓል ፎሊክ ኣሲድ ዝበሃሉ ንምስራሕ ዋየታት ደም ዝጠቕሙ ኣለዉ፣ ካልኦት ካልኦት ዝኾኑ ቫይታሚናት ነዞም ፀረ ምራተ ዝብሎም ከም በዓል ቫይታሚን ሲ ዝጠቕሙና፣ ዝተወሰኺ እውን ብዙሓት እውን ጥቅምታት ሒዞምካ ይርከቡ ማለት እዩ። ምዝውታር ኣሕምልቲ ብጣዕሚ ኣገዳሲ ዳርጋ ኣብ ሓደ መኣድና ብሓደ ወገን ብሓደ ሸነኹ ግድን ኣሕምልቲ ዘለዎ ቀጠለ ኣሕምልቲ ተወሳኺ ኣብ መኣድና ክቐረብ ምስዝኾነ ማለት እዩ ከቢድ መግቢ ይኹን ፎኪስ መግቢ ይኹን ኣሕምልቲ ብጣዕሚ እዮም ኣገደስቲ። ኣሕምልቲ መሮር ብሚኒስትር ሕርሻ ደረጃ መፅናዕቲ ዝካየደሎም ዘሎ እዩ። ቀንዲ ድማ ኣብቲ ናቶም መእዛዊ ትሕዝቶ

0: እንታይ እንታይ ሒዞም ከም ዝርከቡ ብድሕር ሕጂ ስፍሕ ዝበለ ነገራት ሚኒስትሪ ሕርሻ ሒዙ ሓደ ግዜ ኣብ መደብ ይመፅእ ይኸውን እዩ። ብሓፈሻ ኣሕመልቲ እዚ ኩሉ ክንብሎ ፅናሕና ጥቕምታት ስለ ዘለዎ ተወሳኺ ድማ ኣብ ልዕሊ ሕማማት ተፃወርነት ንምጥራይ ይጠቕሙና ብምዃኖም ስለዚ ኣብ መዓልታዊ መግብና ክንምገቦም ኣለና ማለት እዩ። ብተወሳኺ ኣሕምልቲ መሮር ድማ ኣብቲ ዝበቕሉሉ ግዜ ሓሚልና በቲ ዝግቡእ ኣሰራርሓ ሰሪሕና ክንምገቦም ድማ ፅቡቅ እዩ።
1: ዝኸበርኩም ተኸታተልቲ መደብ መዓዛ ፍረ ፃዕሪ ንሎሚ ደሊናዮ ዝነበርና መደብ ነዚ ይመስል ነይሩ። ካልእ ግዜ ካልእ መደብ ሒዝናልኩም ክሳዕ ንምለስ ሰላም ቅና።
2: ክቡራት ተኸታተልትና ናይ ሎሚ መደብና ኣብዚ ንዛዝም። ክሳብ ስዕብ መደብና ሰላም ፅንሑ እናበልና ንፍለየኩም። ውሕስን መኣዛውን መግቢ ንኩሉ ኣብ ኩሉ

0: ተቐንድኡ ዝረኸብናዮ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና መሚእቲ ፊስቶ ማለት እዩ። እታ ሸርጥቶ ቤንዚን እተሓደ ከዓ ትሬ መርኪያ ከዓኒ ናፍታ ነይሩ። ዝያዳ ንብድሕሪኡ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ።
1: ካልእ ኣብታ ምሉጎይታ ኣጎስቲኖ ተፃዒንላ ዝነበረት መኪና ኦራል ኣብቲ ባሕሪ ኮይኖም ክትኩሱ እዞም ሰ ክልተ ወታደራት ከይረኣናዮም ናብታ ኦራል ናቶም መሲሎ ኣብቲ ኦራል ናትና ደይቦም ስቓን ፊጂ እንተተኺሉሉ እዩ ዘለዉ ውግኡ ዋላ ሓደ ሰብ ቀየለ ንሕና ከዓ ፋዕፋዒልና ስለ ዝነበረ እቶም ኩነታት ስምስተበለ ግን ክንቋፀር ንብረት ናንጥረነፍ ገለልና ተበልና ከምዚ ገረ ውረድነታ ጥራሕ ብሎ ናትና ኣባላት መሲል እንታይ ኮንኩማታ ውረድ ንቐልጥፍ ላምፓዲና ከምዝተወላዕዎ ቀጠልያ ዝተኸድኑ ክልተ ወታደራት
2: እዚ ዕዲ ምስተታሕዘ እንታይ ይኹን ንሕና ፀላኢ ገና ኣይመፀና ነቲ ሓድሽ ሓይሊ ዝበሃል ክመፅእ እዩ ክጎድል እዩ ካብ ኣስመራ ክጎድል እዩ ካብ ደቀም ሓደ ዝበሃል ነበረ ኣይጎደል ክቕፀል ኣለዎ ተባሂሉ መላዕሊ ትእዛዝ መፅኡ ናበይ ናኣፎምቦ
3: ዕዲ ድሕሪ ምቁፅፃርና ፀላኢ ኣቓልቡኡ ተሳሒቡ ኣብ ዕዲ ዝፀንሐ ሓድሽ ሓይሊ እዩ ነይሩ ዋላ ውነተን ዝወረዳ ታንክታት ኣብቲ ቀረባ መዓልትታት ዝመፀ እየን ነይረን ቅልጣፈ ናህና ጥራሕ ቁሩብ ሃሲዎ ዕድል ኣይሃቦን እቲ ምርጫ ፀላኢ ካልእ ሓይሊ ደሪቡ ንምጥቃዕ መደብ ስለ ዘለዎ ግስጋሴኹም ንምዕንቃፅ እቲ ተኽእሎ እንታይ ክኸውን እዩ ተባሂሉ ምቕፃል ድዩ ወይሲ ምምላስ ወዲእታይ ከምዚ ዝብል መላእኽታት መፅኡ ስለ ዘሎ በዛ ባሕሪ ተዓፅውልና እንትኾንኩም ደሰክፍ ነገር እተደየሊ እዩ ካብዚ ንዓሰብ ኣዝዩ ነዊሕ ገማግም እዩ ዘሎ ተጠዊ ዘስጋኣና ነገር እንትደየሊ እዩ ብመሬት ክንቅፅል ዝብል እዩ ነይሩ ብባሕሪ ወላ ሓንቲ ኣይትሰከፉ ንዓነ ረጊፁ ዝሓልፍ የለን ክንዓፅወና ክንዓግቶና ተጠዊ ናይ ወገን ኣህብታት ዝሃርም የለን ኢና እዚቲ ኮይኑ እምበኣር ንኸይድ ተባሂሉ በርዓሶሊ ንሓይሊ ባሕሪ ገዲፍና ኣለና ብል ማለት እዩ
4: ሕጂ ካብ ምሳና መን ንማላእ ሃንደሳን ናይ እስትሬላ እዚኦም ፀረ ነፈርቲ እዮም ምሳና ተማሊእናዮም ዕዲ ሕጂ ክስፈር ስለዘይትኽእል ንንጠጣዕ ቀፅሉ ተባሂልና ዕዲ ሓሊፍካ ኣብ ንጠጣዕ ሕጂ ኣብ ኣቐኒና ኣብ ኣኻ ናይ መሻረፍና ዝነበረት ጃልባ ነፋሪት ታርማ ፋሕፋ ሓደ ሰብ ኣብ ይውጋእ እታ ጃልባ ከዓ ኣብቲ ከውሒ ተላቲማ ተፋሕፋሕ ኢላ ሕጂ ኣብኡ ኣሸጊረናና ነፈርቲ ሓር እዚ ፀሊም እንታካትብሎ እዚ በርኒሽ ኣምፅሉና ኢድና ነተን ጃላቦ ፀሊም በርኒሽ ለኺነ እቲ እምኒ ኣብኡ ዘሎ ከምኡ እዩ ዝመስል ኣብኡ ከሎ ፀግዕ ተብላ ኣግራብ ዝበሃል የብሉ ምርጫ ኣይኮነ ጠጣዕ ሓሊፍካ ኣለዋ ክልተ ዘ ሴታ ኮረሸርያ ምሕቤትና ዝነበረ ኣታ ጥቕእን ኣብ ኣኻ ንውዕል ንቕኒ ንሱ ሕጂ ዓበይቲ ካውሒ ኣለዎ ኣብኡ ብትካውሒካ ፀግዕ ዓቢልካን ገለመለ ጨርቂ ረሳሕ ገለመለ ናይ ክዳውንትካ ነተንፀባርቕ ሽፍና ኣቢልካ ነቲ ሞተር ኢካ ትውዕል ሕጂቲ ተኣጋር ናበይ ደይቡ ንኣፋንቦ እዩ ደይቡ
3: ብላዕሊ ንሶም እዘን ናይ በዓል ኣርዓኖ ጓላጉል ኣብኡ ዝነበረ ፀላእ ንምጥቃዕ ቢልካ ከዓ ንበዓል ዋደ ንምግስጋስ መደብ ወፂኡ ናባና ናይ ሃንደሳን ገለ ናይ ስለያ ኣባላትን መፅኦምና ኣብ ካብ በርዓሶሊ ኣጠዋ በርዓሶሊ ካብ በርዓሶሊ ናይ 4 ኪሎ ሜትር 5 ኪሎ ሜትር ናይ ትኸውን እያ ንእሽተ ፍጀት ነይራ ኣብ ኣውሪድናዮም ምሸት ቀትሪ ከፅንዑ ውዒሎም ርኢናየቲ ኩነታት ውሕድ ዓቕሚ እዩ ነይርዎ ኣብ በርዓሶሊ ካብ ሓደ ሻለቃ ዝበዝሕ ኣቕሚ ይነበሮም ዋላ እውን ኣፅዋር ኣይነበሮን ሓደ ምሸት ኢና ንሕና ኣጥቂዕናዮ ብድሕሪኡ ሃድሚ እዩ ከማ መሊቑ እዩ ከይዱ ክበሃል ይከኣል
5: ንሕና ወይኑ ካብዚሁ ናይ ኣቋረፅና እተን ታንክታት ሓይሊ ባሕርስ ገና ኣብ ስራሕ ኣለዋ ዝሕርሶምና ይጥዮ ንዕድ እቲ ተበግሶ እውን ንዕድ እዩ ቀፂሉ ኣብዚ መገዲ እዚ እውን ንሕና ኢናቶም ተሓንቲ ኦረዲ ገዲፍና ኣለና እተን ሰለስተ ጉዕዘአን መስአን እዮን ቀፂለን ናይ ዕዲ እውን ሓፂርኩናት እዩ ነይሩ ብገምገም ባሕሪ ተሓቢአን ዝፀንሓ ፈረፍ መረፍ ቅሩብ ተኽሱ ነይሩ ናይ ደቃቲ እምበር ታንኪ ብታንኪ እዩ ዳርጋ ተወዲኡ ናይ ዕድቡ ንሕና ኣብኡ ቀፀልና ኣብኡ ኢና ንሓለዋ ኣብቲ ዕዲ ኮፍ ኢልና ቶም ታንከኛታት ሓይሊ ባሕሪ ኣብኡ ኢና ኮፍ ኢልና
6: ምሕራር ኣፋምቦ ድሕሪ ምሕራር ዕዲ ግስጋሴ ህዝባዊ ሰራዊት ብገማግም ባሕሪ ፊት ንፊት በዚ ናይ ሕጂ ሓድሽ ፅርግያ ናብ ዓሰብ ገፁ እንተዝቕፅል ናብታ ካብ ዕዲ ኣስታት 7 ኪሎ ሜትር ካብ ዓሰብ ድማ ኣስታት 120 ኪሎ ሜትር ርሒቓ ትርከብ በርዓሰለ ማእተወም እንትኾነ ኣብ መንጎ ዕድን በርዓሰለን ዝርከብ ሰፊሕ መሬት ብውፅኢት ናይ እሳተ ጎመራ ዝነደደ መሬትን ኣኻውሕን ተረግሪጉ ንኣጋር ይኹን መካናይዝት ክትሰግር መስመር ስለ ዘይነበሮ ኣዝዩ ኣፀጋሚ እዩ ብምኽንያት እውን ጸላኢ ናብ ኣፋምቦ ገጽኡ ክሃድም ተራእዩ ወገን ድሕሪ መጥቃዕቲ ዕዲ ደድሕሪ ጸላኢ ብምስዓብ ንኣፋምቦ እዩ ኣጥቂዑ እንተኾነ ኣብ ኣፋምቦ ዝነበረ ጸላኢ ከየትከለ ቀልጢፉ ንዓሰብ ገጹ ስለ ዝሃደመ ህዝባዊ ሰራዊት ንኣፋምቦ ብዘይውግኡ ተቆጻጺርዋ
7: ቀፂሉ ዝመፅእ ማለት እዚ መጥቃዕቲ ንኣፋምቦ ንቐፅል ተባሂሉ ኣፋምቦ ንሕና እውን ኣብ ጢዑ ተሪፍና ስለ ዝነበርና ተን ዝተረፋ ታንክታት ንክሳይን ሒዝና ኣብ ግምግም ዝተባህለት ቦታ ተራኺብና ጸላኢ ምናልባት ንዓና ንምቕፃይ እዙ ደ ይበሃል ነፈርቲ ደብዳባ ኣካይድልና ብኡ ጎልጎል እዩ ምሕቢኢ የብሉን ሰጣሕ ጎልጎል ይረኺብና ኣብዚ ነፈርቲ ድለይ እቲ ክገብርኦ ንኽእላ ገይረን ብናይ ተዓወታን ብዙሕ ክሳዳታት ናይ ኣስዕበልና ንኣፈምቦ ንበገስ ኢልና ብግስ ዝበልና ከዓኒ ኣብ ፅርግያት ናይ ኣፈምቦ ፈንጅታት ገይርሉ ፀኒሐ ፈንጅታት ስለ ዝገበደ መጀመርታታ ናይ በዓል ወዲ መምርሒ ሒዞም ማድኸዱ ነበሩ እታ ፈንጂ ምስተሃድመት ካብ ባልዕቡይ ካብ ዓባልዕቡይ ንኣፈምቦ እንተ ፍንጅታት ገይሩ ዓፂ ወሊ ኮይኑ ከይዳ ንኽእልና መጀመርታ ሃንደሳ ፈቲሾም ክረጋግፅዎ ኣለዎም ኢልና ናብ ባልዕቡይ ትበሃል እዛ ባልዕቡይ እዚኣ ናይ ተጋላ ሓርነት ኤርትራ ማዓስከር ዝንበት እየ ብርቱዕ ኣግራብ ኣለዋ ብርቱዕ ማይካ ኣለዋ ብጣዕሚ ከዓንኣህና ምስ ዝቐነነ ማለት ዝጓዓዞ ዝነበርና ኩነታት ሰራዊትናስ ዳርጋ መስተርሆሩ ሂቢእካ ትብል ኩሉ ማይቱ ሓፂቡ ታንክታትን ኩሉ ፅዋራትን ዓሽጉ ጸላኢ ነዚ ነዛ ቦታ ኣበይ ከምዝኣተና ይፈለጠን ኩላ ዳሃሲስዋ ብነፈርቲ ዋላትን ሄሊኮፕተራት ዳርጋ ካልዕኻ ይደልያ

0: ኣብዚ ክረኽበና ኣይከኣለን። ሶሙን ጌርና ድሕሪ ሶሙን ሃንደሳ ማለት ስጋ ብኣፈንቦ ሓንቲ ከምዘይብሉ ፀላእ ከዓ ገዲፍዎ ኮይዱ ኣለዉና ንሕና ከዓ ተጠሪፍና ንኣፈንቦ መፂና ማለት እዩ።
1: ነቲ ቦታ ኩሉ ፈንጂ ዘርእሉ ኮይዱ ማለት እዩ። ብተወሳኺ ከዓኒ ሄሊኮፕተር ከዓ ኣብዚ ደብዳብ መፅአን ከዓኒ ክልተ ውግኣት ከዓ ካብ ሜካናይዝ ይሃርማልና ማለት እዩ። ስለምንታይ ጎልጎል እዩ ገሌ እዩ እቲ ደብዳባት ከዓ ናይ ሄሊኮፕተር ቀፃሊ ከም ዝነበረ ማለት እዩ።
2: ካብ ዕድና ኣፋሞ ገፅና ኣበልዑብይ ኣብልና ኣፋሞኾን ኣነ ዝዝክር ሓደ ካብቶም ዓበይቲ ሰቡት ኣበልዑብይ መሓመድ ገብሩ ዝበሃል ሰብይ ናይ ዓድ ሓመት ንቀቢላዊ ናቱ ሽሙ ናቱ ዓብዪ ሰብይ እና ኣፋሞ ዘሎ እንታይ ሽሙ እዞም ዕጡቓት ንክኸይድ ንክረኽቦም መልእኽትና ከበፅሕ ተረዳዲና ምሶ ክብገስ ካሎ ኣዝክር ይረኣየኒ ኣሎ እቲ ሰብ ሽዑ ሽዑ እና ኸይደ ካሎ ነፋሪት መፅ ኮሎሊላ ኣቢላ ግን ሪገር መካ እዩ እቲ ሰብ ሓያል ከም ምዃኑ ወላ ሓንቲ ኣይተመለሰን ከይዱ ይ ሓረማቶም ዳይ ብሓቂ ከይዱ መላክ ተብፅሑ እቶም ኣብዙ ይነበሩ ኣቦስቶ ገይርዎም ኣይ ዘበለ ኣይነበረን። ስለዚስ ናይ ብሓቂ ኣነ ኣብቲ ግዜ መሓመድ ገብሩ ዝበሃል ዓብዪ ሰብ እዩ ዳርጋ ብዙሕ ኣይተዋገና ናብ እንታይ ሽሙ ኣይተዋገና ዋዲሙ ሰራዊት ወዲ መምህር ብእንታይ ሽሙ ኣቢሉልና እዚስ ንዓ ክቐልጥፍ ኢሉስ ክሓሊፉና ሰብ ሓደ መስሜር ካለናስ ፍንጂ ናይ ቀደም ድዩ ናይ ሽዑ ድዩ ኣይፈለጥና ግንግድሃልና እዚስ ብቲ ደረጃ ነይሩ ኣለዉ ከማን ካልኦት ደርደር ደርደር ዑሱ ኣሕመድ ደርደር ናይ በልዑቡይ ሓዊ ኣብደላ ኣሕመድ ምስ ምልክት ካብ በልዑቡይ ትሒዙ ክሳብ ዓሰብ ረድዮ ከተኽሉ ምሶም ነይሩ ጋሕሊ ስሩዓሊ ሓዊ ስሩዓሊ ሕመድ ቤታ እዞም ናይ ብሓቂ ዓብዪ ሓገዝ ገይሮም ኩሉ ሓበሬታ መንገዲ ዓዶም ከባቢኦም እዩቲ ማካል ደንካልያስ ኩሉ ካብቶም ሚሊሽያት ሕጂ ምሳነት ዘበሉ ሕመድ ጋሕሊ ሸምበል ሕመድ ጠዋሊ በስ ኣባርዓኑ ድሕሪቲ ኩናት ምሳና ተፀንቢሩ ካላስ ካብኡ ክሳብ ዓሰብ። ስለዚ ኣነ ናይ ህዝቢ ተራስ ናይ ብሓቂ ዓብዪ ነይሩ
3: ንኣፋንቦ ገፅና ክከይድ ከለና ከምዝበልኩካ በዚ መገዲ ክንከይድ ዝግበአና ፈጂ ገይረና ፀኒሐ እንታእዋነን በዚ ንኸይድ በዚ ከዓ ናይ ጀብሃዲ ናይ መን ዝነበረ ፈንጂ ኣነ ክህረሞ ዝግበአኒ ነይሩ ወዲ መምህር ንዓይ ሓልፉኒ እሶም ክህረሙ ንዓ ሓሊፍና ሽዑ ወዲ መምህር ሽዑ ቸስትበራ
4: ሕጂ ኣብ ኣፋንቦ ክንኣቱ ከለና ወዲ ኢታይ እንታይ ይብለ ንዓይ እቶም ስለይ ሓሊፎም ስለ ዘሎ ውሽጢ ዝኾነ ሓበሬታ እንተሂቦም ኸ ንዓይ ነገረኒ ኣነ ድሕሪት ምስ ወዲ መምህር ኣለኹ ክንመፅኩም ኢና ብል ሕጂ ኣነ ምስቶም ስለያ እንዳተራኸብና እቶም ስለያ ሕጂ ድምፂ ሰሚዖም ድምፂ ምስ ሰምዑ ናይ ፀላእ ኣንፈት ኣለዉ እዚ ከባቢ ይብሉ ኣነ ነቲ ምስ ወዲ ኢታይ ዝነበረ ኦፕሬተር ንወዲ ኢታይ ኣተስእ የብሎ ወዲ ኢታይ ይትስእ እሞ ከምዚ ይብሉ ኣለዉ ከምዘሎ ሓበሬታ ብሎ እማ ውፅንሓኒ ይብለኒ ኣብ ይፀንሖ ሕጂ ኣነ ኣብታ ወዲ ኢታይ ዝነበራ ማኪና ይስቀል ወዲ መምህርካ ኣብታ ኣነ ዝነበርኩ ማኪና ይስቀል ማለት እዩ ፍፁም ወዲ መምህር ማለት እዩ። ሕጂ ታንክታት ብቕድሚት ተገዲመን እቲ ሰራዊት ምስአን እቲ መምርያ ከዓ ብድሕሪት ኣብ ከባቢ 2300 ሜትሮ እዩ ተን ታንክታት ምስ ሓለፋ እታ ማኪና ክትሓልፍ ኮላ ፈንጂ ሃሪማ ኣብኣ ዝነበሩ ኦፕሬተራት ብምልኦም ናትና ይስውኡ ማለት እዩ ናይቲ ግንባር ብምሉ ይስውኡ ብዝኾነ ንበፅሓፍቲ ቦታ እቲ ብጀካ ወዲ መምህር ካልእ ዝተረፈ ሰብ ኣይነበረን ማለት እዩ።
5: እጂ ዩሱፍ ወዲ መሓመድ ሓንቲ ቦጠሎ ናይ ሃንደሳ ምሳያ ነይራ እጂ ወይ ዩሱፍ በፂሕና ኣለና ቀሪብና ኣለና ኢልኒ ቀሪብና ኣለና ረአየና ኣሎ ትታባ ኢልኒ ኣውርደኒ ኢለ ሽዕኒ ውጩ ሕጂ እቶም ኦፕሬተራት ናይ ውጩ ኣብ ማኪኑ ነይሮም ደምናተ ኣብ ማኪና እዩ ነይሮም ኣነ ናብ ውጩ ምስ መፃእኹ እቶም ኦፕሬተራተይ ናብታ መኪና ናይ ውጩ ሰጊሮም መኪና ቀያይሩ ኣለዎ ማለት እዩ ኢሎም እቶም ናይ ውጩ ከዓ ናብታ ናተይ ግዒዞም እቶም ናብታ ናተይ ዝገዓዙ ኦፕሬተራተይ ባርህ ኣሎ ቤት ፅሕፈት ፕሬዚደንት ኣብርሃም ወዲስም ዝበሃል ኣሎ ጀቐቅድ ሜና መኮንን ገብረኣ ብኸይድ ነይሩ ንእሽተይ ማኪና ተዮታ ሒዙ ነዚ ኣውቲስታ መን እዩ ዝኢለዮ መኮንን ገብራ እዩ ዘኒ ቅድሞ ኢለዮ ንመኮንን ገብራ ብሕልፍ ኢልና ቀዲምናዮ እቱ ክንብል ተተኩሳ ፋሕፋሕ ቢልሃና ማለት እዩ ንመኮንን ንጥርጣር ሃሪቦ ማኪኑ ንዑ ዝተሓስበት ፈንጂ ንሕና ወሲድናያ እቲ ኣውቲስታ ብከቢድ ተወጊኡ ሰለስተ ኦፕሬተራት ናይ ውጭ ምሳይ ነይሮም ሰውዮም ኣነ ከቢድ ማሃርምቲ ተሃሪመ
4: እዚ ሕጂ ነቲ ስራሕ ኣዝዩ በድሃ ገይርዎ ምክንያቱ ናይ ሙሉእ ግንባር መልእኽቲ ክትቅበል ክትፈትሕ ካብ ላዕሊ ዝመፀ መልእኽትታት ክትኣሽሙ ክትገብር እቲ ፅዕነት ኣባይን ኣብ ወዲ ምስግና ወዲ ምስግና ናይ ዓባይ ሬድዮ ነይሩ ኣነ ከዓ ናይ 77 ኦፕሬተር እየ ነይረ ስለዚ እቲ ስራሕ ኣዝዩ ከቢድ ኮይኑ ማለት እዩ
6: ኣብዚ ውግእ እዚ ብዘይካተይ ፀላኢ ንመሰናኽል ገለ ፈንጅታት ናይ ዓበይቲ መካይን ቀቢርዎ ዝኸደ ካልእ ዝጥቀስ ሽግራት ኣይነበረን ኣብ ኣፋምቦ ኣስኪሩ ዝነበረ ፀላኢ ሓደ ሻለቃ ናይ ብርጌድ 26 ምስ ዓቕሞም ዘይተፈልጠ ዕጡቓት ዓፈር ኮይኑ ህዝባዊ ሰራዊት ገና ናብቲ ዓዲ ከይበፅሐ ንብረቱ ኣንዲዱ ስለ ዝሃደመ ኣፋምቦ ብዕለት 14 ወርሒ 3 1991 ሓራ ወፅያ
3: ስቡእ ሜጀር ጀነራል ገረዝግሄር ዓንደ ማርያም እምበኣር ፈንጂ ገረና ዝኾና ክእለ ሰራዊት ይመለስ 15 ኪሎ ሜትር ኣቢሉ ዝኸውን ንድሕሪት መለስ ሃንደሳ ስለ ይኮንኩም ግን ቅድሚ ትሕለፉ ራእይዎ ፈትሽዎ ኢሉና ምስኦም ኮይና ፈትሽና ማለት እዩ ስለዚ እቲን 15 ኪሎ ሜትር ኣቢሉ ጉምጉም ዝበሃል ሓደ ሩባ ነይሩ ቅሩብ መፅለሊ ገለመለ ዘለዎ ሰራዊት ኣብኡ ፀኒሑኒ ግዜ
7: ኣፋም ባኣቴና ሕጂ ምዕሸግ ክንድል ስለ ዘለና ኣነ ፅብቕቲ ምዕሸግ ረኪበ ይእለ ፍፁም ወዲዒተል ዝበሃል ነይሩ ንሃና ፈንጂ ይፅዒኑ ዘሎ ክዕሽ ከሎ ፈንጂ ይረ ፈንጂ ፅዒኑ ከሎ ናሃናስ ናይ ፀላእ ፈንጂ ከዓ ይረኽቦ ሞ ይረ ክልተ እግሩ ሕምሸሽ እዚ ኣባል መጓዓዝያ ማለት እዩ
8: ንሕና የማናይ ወገን እዳ ሰለስተ ክልተ ጋንታ ማለት እዩ ሓንቲ ናይ በዓል ቆርጥምን እዛ ሓንቲ ናሃና በዓል ዕንቅሪቢት ዘለዎ ስውዕ ዕንቅሪቢት ዘለዎ ከዓ ደዲሕርና ናገኒኖም ንባሕር ገፅና ኢና እዳፈተሽና ንኸይድ ነርና እዳፈተሽና ዳሓርክድና ተዝረኸብካዮ ማሓራይ ትሰድቕ ከምበር ኣይትረኾን እ ትብረት ጥራሕ ትቕበሎ መያፃሚ ነይሩ ኣጋጣሚታት ካውሕ ማይ መሊእኒ ማይ ካብኡ እንዳሰተና ኢና ንና ኣፋንቦኣቲናኣፋንቦኣብ ኢና ተራኺብና ንዚ የማናይ ፅርግያ ፅርግያ ዝኸዱ ዝነበሩ ንሕና ኣብ ኢና ተራኺብና ካብኡ ምብጋስ ዝበልዕበይ ኣፋንቦ ይፅናሓና በልዕበይ ን ንዓና ምስ በለ ሃዲሚ ይኸይዱ ሓንቲ ግን ንዓና ዘጋጠመት ናብኣ ሓንቲ ስራሕ ነታጉ ኣብ ሓንቲ ናይ 100 ሜትሮ ዘይተኣክል ዘይተኣደነ ነታጉ ናይ መካይ ፀኒ እዮም ተፍትሽ ገርና መስከና ሓሙሽተም ሰው ፃና ኣዕሪፍና ኣስቤዛ ሒዛሃልና ትመፅእ ዝነበረት ኦራል ናሕና ትህረብ ምስ ተሃርመት ሰለስተ ሰብ ገልታት ኣብኡ ውግኦና ሕጂ እንደገና ከይተመሳሕና ነፍተፍትሽ ንጀምር ኢልና ምስ ጀመርና ክርከብ ኣይክእል ማይ እዩ ሽዑ ከምዚ እኽሊ ትጉምሮ ከምዚ እዳገመርና ኢና ረኺብና ድሕሪኡ ካ 6ዱሽተ ፈንጂ ረኺብና 11 ኣብዛ ናይ 100 ሜትሮ ገልታ ደይተኣክል 11 ፈንጂ ኣብኣ ወዲኢታይ ካብ በልዑ በይ መኪና ገር በይን ይምለስ ጋብ ሰዓ 3ለስተ ኢና ፈትሽና ንሕና ኩሉ ነብስና ፀለሎ እዩ ድመስል እቲ ድንጋፂን ገልታት ንረኣያ ንዋይ ደቀ ኢሉ እዚ ናይ ታኒ ካብ ሽኮቲ ገልታት ሂብና ኣዕርፉ ገልታት ኢልና ሕጂ ቅሩብ ግን ፀላኢ ናይ ብጢዖ ከይበትኽ ናብኡ ኣንፈትና ክንገብር ኢና ገልታት ኢሉ ከይዱ
9: ግን ኣፋምቦ ምሳእተና እቲ ቦታ ካብዘይምፍላጥ እቲ ከባቢ እስትራተጂ ቃምጡ ካብዘይምፍላጥ ፀላኢ ብዕዲ ገይሩ ብበራዕሰሎ ገይሩ ገምገምገምገም ባሕሪ ንዕዲ የኳልመልና ኣሎ ወይ ከየኳልመልና ሓበሬታት ፅንፅንታ ኣለና ድብል ካብ ኣፋምቦ ግምግም ተመሊስና ኣብ ግምግም ዝተመለስና ግን እቲ ወራ ሓሶት ምዃኑ እዚ መገዲ መኪና ኣይኮነን ካብ በራዓሶለ ንዕዲ ማለት እዩ መገዲ ሰብ ከማን ከምዘይብሉ ቮልካኖ ምዃኑ ንስርሒት ምቹእ ከምዘይኮነ ሓበሬታ ኩሉ ኣረጋጊፆም ግን እንደገና ንኣፋምቦ ተመሊስና ማለት እዩ
8: ሕጂ ዝከረኒ ሓንቲ ናይ እዳ 96 በጠለንን ንሃና ጋንታን ኣብ ኣፋምቦ ፀኒሕና እቲ ኩሉ ዓይሊ ግን ድሕሪ ተመሊሲ ነ ካብኡ ንሕና ኣብ ተፍትሽና ኣቲና
6: ኣፋምቦ ካብ ዓሰብ ብወገን ሰሜናዊ ምዕራብ ኣስታት 200 ኪሎ ሜትር ርሒቓ ትርከብ ዓድያም ብራኽያ ካብ ፅፍሒ ባሕሪ 700 ሜትሮ ኮይኑ ብጎቦታት ዓሳዓሊ ኣንደድዓሊ፣ ዓሰኮማ፣ ዓረሊን ዝተኸበበት እያ። ክሊማ ኣየራ ካብ ምሉእቲ ዞባ ዝሓሸን እቶም ጎቦታት ድማ ንመጓሰ ምቹኣት።
10: ዳሕራይ ኣብ ካልኣይ ሳልሳይ መዓልቲ ግን ናይ ኣርዓኑን በራህልን መጥቃዕቲ ተጀሚሩ። እጅብኡ ሓደ ሓምሻይ ሞተራይዝድ ዝበሃል ካብ ሃረር መፂ ዝብልዎ ዝነበሩ ነይሩ።
6: ውግእ ኣርዓኖን በርሓለን ህዝባዊ ግንባር ኣብ በጢዖን ዕድን ዝነበረ ሰራዊት ጸላይ ደምሲሱ ኣፋምቦ ምስ ተቆፃፀረ ጸላይ ግስጋስ ህዝባዊ ሰራዊት ሓርነት ኤርትራ ኣብ ኣፋምቦ እውን ጠጠው ከም ዘይብልን ንዓሰብ ገጹ ንዋድየን በይሉሉን ተቆፃፂሩ ንወደብ ዓሰብ መስመር ዓሰብ ኣዲስ ኣበባ ኣብ ሓደጋ ከውድቕ ምዃኑ ስለ ዝተገንዘበ ወገን ካብ ኣፋምቦ ከይነቐለ ከሎ ንምዕጋቱ ብምሕሳብ ድሕሪ ምሕራር ኣፋምቦ ኣብ ውሽጢ ሓደ መዓልቲ ካብ ከባቢ ዓሰብን ካብ ምብራቕ ኢትዮጵያን ኣጋር ሰራዊትን መካናይዝድ ኣህዶታትን ብምምጻእ ክከላኸል ይወሲኑ። 17 ክፍለ ጦሩን ዋላ እኳ ኣብዚ ኣርዓኑን በራሕለን እንተዘይተሳተፈ ካብ ኣስመራ ናብ ከባቢ ዓሰብ ብነፋሪት ኣምፂዎም። ጸላኢ ንግስጋሰ ህዝባ ሰራዊት ክዓግተሉ ዝመረፆ ቦታ ካብ ኣፋምቦ ንዓሰብ ገጽካ ኣብ ዝወስድ ናይ ቀደም ሓመድ ጽርግያ ቁርብ ውፅእ ኢሉ ዝርከብ ኣርዓኖን በርሓለን ዝተብሃለ ቦታታት እዩ። ኣብ መንጎ ኣፋምቦን ኣርዓኖን በርሓለን ጎላጉል ማብራ ኣሎ። ማብራ ካብ ኣፋምቦ ምብራቕ ካብ ጎቦ ራምሎ ሰሜን ዝርከብ ብበረኽቲ ጎቦታት ዝተኸበበ ጎላጉል እዩ። ጸላኢ ንኣርዓኖን በርሓለን ከም መከላኸሊ ዝመረጸሉ ምኽንያት ጽብብ ዝበለን ማሕንቆታት ስለ ዘለዎ ወገን ጎላጉል ማብራ ሰጊሩ ክሳውዲ ኣርዓኖን በርሓለን እንተሓሊፉ ኣብ ዋድየን በይሉሉን ንምቁፅጻር ለዘየጸግም ብምባል እዩ ኣብዚ ቦታ እዚ በድዩ ክገጥምን ክከላኸልን ዝወሰነ። ጸላኢ ኣብ ኣርዓኖን በርሓለን ዘሰለፎ ኣህዱታት ካብ ብሰነድ ጸላኢ ዝተረኸበ ሓበሬታ እኳ እንተዘየለ ብመሰረት ድሕሪ ትውግእ ዝተረጋገጸ ካብ ከባቢ ዓሰብን ከባቢ ደሴን ዝሰሓቦም ናይ ሓምሻይ ሞተራይዝድ ክፍለ ጦር ክልተ ብርጌዳት 501 502 ከምኡ ውን ናይ ሓምሻይ ክፍለ ጦር ብርጌድ 26 ትርፍራፍ ሓደ መካናይዝድ ብርጌድ ሓደ ሻለቃ ዝኸውን ናይ ዓፍር ሚሊሻ እዮም ነይሮም። ጠቕላላ ዓቕሚ ሰቦም ካብ 4500 ከም ዘይበዝሕ ይግምገም። ናይ ተኽሲ ዓቕሞም እቲ ኣጋር ልሙድ ኮይኑ እቲ መካናይዝድ ኣህዱ ግን 24 ታንክታት፣ 8 ኣምፊብያን፣ 2 ባትሪ ናይ መዳፍዕን ረሻሻትን እዩ። ኣተሓሕዝኡ ብሸነኽ በርሓለ 2 ሻለቃ ናይ 501 ኣብ ማእከልን የማንን ክሕዝ ከሎ ቦገና ርዓኖ ድማ 502 ብርጌድ ብምሉኡን ሓደ ሻለቃ ናይ 501 ከምኡ ውን ተረፍ መረፍ ብርጌድ 26 ምስ ሓደ ሻለቃ ዝኸውን ምልሻ ዓፈር ነይሮም። ኣብ ናይ ወገን ዓቕሚ ምስ ንርኢ ወገን እውን ካብቲ ቅድሚኡ ንዕድን ኣፋምቦን ከጥቅዕ ከሎ ዝነበሩ ዓቕሚ ወሲኹ እዩ። እተን ንዓድዋ ገብረ ሃይል ክከላኸላ ረዳት ናብ ትግራይ ተላኢኽን ዝነበራ 3 በጠሎንታት፣ እተን 2 ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 3 መልሳን ብተወሳኺ ካልኦት ካብ ክፍላተ ሰራዊት ዝተዋፅአ 4 ኣጋር በጠሎንታት ስለ ዝተወሳኻ ዓቕሙ ደልዲል እዩ ነይሩ። ብኣጠቓላሊ ኣጋር ሰራዊት ሀ ፓራ ኮማንዶ በጠሎንታት ናይ ክፍለ ሰራዊት 16 52 85 96 ለ ኣጋር በጠሎንታት ናይ ክፍለ ሰራዊት 9 85 61 16 በጠሎን ሃንደሳ ውድብ መካናይዝድ ናይ ተኽሲ ዓቕሚ ወገን 18 ታንኪ 14 ዙ 23 ሚሜ 4 ፀረ ታንኪ ማለት 2 ሚለን 2 ሬድ ኣረው 4 ናይ 122 ሚሜ ሓደ ናይ 130 ሚሜ እቶም ናይ ኣጋር ከቢድ ብረት ዕጥቅታት 2.4 10 ሞርታራት። እዘን ካብ ዝተፈላለየ ኣህዱታት ተጠራቒመን ኣብ ደንከል ዝወፈራ በጠሎንታት ወገን ኣብ መንጎን ዓቕሚ ሰበን ይኹን ፈኮስቲ ኣፅዋራትን ተዛማዲ እዩ ነይሩ። ቁሩብ እተን ኣብ ከባቢ ራማ ትግራይ ተሳቲፈን ዝመፅ ኣህዱታት ኣብ ሰብኣዊ ዓቕመን ተጓዲለን ነይረን። ሓፈሻዊ ግምጋም ዓቕመን ካብ 200 ክሳብ 250 ነይሩ። ተተኳሲ ዓቕመን ካብቲ ናይ ጢዖ ዝፍለ ይነበሮን። ኩሉ እቲ ዝተወሰኸ ኣህዱታት ኣብ ኣፋምቦ ምስተኣኻኸበ እተን 8 በጠሎንታት ብደረጃ ብርጌዳት ተወዲበን ከክልተ በጠሎኒ ዝሓዘ 4 ብርጌዳት ከም ዘቑማ ተገይሩ። ወገን ሓፈሻዊ ምውድዳባት ኣብ ኣፋምቦ እውን ኣካይዱ።
11: ኣብ መወዳእታ ነቶም ኣብ ስርሒት ደንካልያ ተሳተፉ ኣህዱታት በዓል ወዲ መምህር ኣብ ኣፋምቦ ኢና ርኪብናዮም። ኣብ ኣፋምቦ 167 መዓልቲ ድሕር ምዕራፍን ምስቲ ቦታታት ድሕር ምልላይን መፅናዕቲ ድሕር ምግባርን እተን ኣነ ሒዝን ዝኸድኩ ሰለስተ ወጠሎኒ ሓንቲ ወጠሎኒ ቋንቁ ከም ዝህቦ ብምግባር ቋንቁ ክልተ ወጠሎኒ ከም ዘመሓድር ኣነ እውን ክልተ ወጠሎኒ ከም ዘመሓድር ጌርና ኢና ተኸፋፊልና
12: ኣፋምቦ መስኣተና ውጭ ተቐቢልና እምበዓር እዚ በርዓኖን ነብሮን ዝበሃል ቦታ ኣዝዩ ስትራቴጂካዊ ዝኾነ ቦታ እዩ ፀላኢ ኣውሒድ ስለ ዘሎ ነዚ ፀላኢ እዚ ከዓ ግድነት ክንዕንዎ ስለ ዘለና ተባሂሉ መደብ ወፂኡ መፅናዕቲ ኣፅንዑ ተባሂልና

0: ንሕና ኣብቲ ፀጋማይ ግንባርና ተመዲብና ኣብዚ ኣዋን እዚኣ ሓንቲ በጦለኒ በዓል ወት ተስፋይ ዝሓዝዋ ትድረበና ይ ማለት እዩ ክልተ በጦለኒ ይሕዝ ማለት እዩ።
1: ናይ ወገን ሰራዊት ኣብ ኣፋምቦ ዘድሊ ምቅርራ ምስ ገበረ መጥቃዕቱ ዕለት 29/3/1991 ሰዓት 5:30 ወጋሕታ ክጅምር ተመዲቡ ናይ 0 ሰዓት 5:30 ክኸውን ዝተመርፀሉ ምኽንያት ኣጋር ሰራዊት ካብ መበገስ ቦቱ ሰዓት 1 ባዶባዶ ለይቲ ነቒሉ ጸላም ዛሕልን ጉልባብ ተጠቒሙ ክሳብ ኣብ መስመር ተኽሲ ዝበጽሕ ንሃንደበትነት ንምሕጋዝን መካናይዝድ እውን ሰዓት 3 ባዶባዶ ለይቲ ተበጊሱ ከርክብ እዩ ተወጢኑ ክልቲኡ ናይ ኣጋር ይኹን ታንክታት ጉዕዞ እውን ልክዕ በቲ ዝተመደቦ ተንቀሳቒሱን ተኽሲ ጀሚሩን እንተኾነ ድምፂ ታንክታት ብኣጋ ስለ ዝተሰምዐ ሙሉእ ሃንደበትነት ነይርዎ ክበሃል ኣይከኣልን። ወገን ቅድሚ ትውግእ ምጅማሩ ብዛዕባ ሓፈሻዊ ኣተሓዛ ጸላይ ኣፅዋራቱን መተኣታተዊ ዝኸውን ቦታታትን ንምጽናዕ ክልተ ግዜ ናይ ስለያ ጉጅለታትን ናይ ሓለፍቲ ኮለላን እንተካየደ ሙሉእ ኣይነበረን። እንተኾነ ካብቶም ቅድሚኡ ዘካየዶም ውጋት ኣብ ኣፋምቦ ዝሓሸ ግዜን ዕድልን ስለ ዝነበሮ ክሰርሖ ዝኽእል መባእታዊ መጽናዕቲ ሒዙ እዩ ኣትዩ።
2: ከምኡ ኢልና ከዓ ኣፈምቦ ሰኣተና ከዓ ሓደ ሻምበል ይፀኒሖም ኣፈምቦ ኣብ ኣፈምቦ እቲ ሻምበል እውን በዕሉ ይኸይዱኒ ኣርዓኖ ኣብኡ ተን ኣኻታት ድመፃ መፅአናና ሕጂ ኣብዛ ዓቕሚ እዚ ቀሊል ኣይነበረን ከም ዓቕሚ እዚ ሓምሻይ ሜካ ንባዕሉ 2 ብርጌድ ዳሓዘ 24 ታንክታት ከምኡ 3 ባትሪ ናይ መዳፍዕ ረሽራሻት ዳሓዘ ኣብኡ ነይሩ ንባዕሉ ናይ ሓምሻይ ኣጋር ክፍሎ ጦር እውን ሙሉእ ብርጌድ ነይሩ።
1: ወገን ብመሰረት ዝነበሮ ገምጋማዊ መጽናዕቲ ነቲ ኣብ ኣርዓኖን በርሓለን ተሰሊፉ ዝነበረ ሰራዊት ጸላይ መቓቒሉ ክድምስሶ ስለ ዝመረፀ ብኸምዚ ዝስዕብ ዓቕሙ ናብ ክልተ ኸፊልዎ ኣትዩ። ብወገን በርሓለ ዝተሰለፈ ዓቕሚ 4 ቦጠሎኒ ማለት ሓደ ቦጠሎኒ ከም ሪዘርቫ ኣትዩ፣ 9 ታንክታት፣ 4 ዙ 23 ሚሜ፣ ሓደ ጸረ ታንክ። ብወገን ኣርዓኖን ዝተሰለፈ ዓቕሚ 5 ቦጠሎንታት ኣጋር፣ 9 ታንክታት፣ 8 ረሻሻት፣ 3 ጸረ ታንክ። ብመሰረት ኣብ ላዕሊ ዝተጠቕሰ ኣሰላልፋ ኣብ ክልቲኡ ቦታታት ሰዓት 5:30 መጥቃዕቲ ተጀሚሩ። ወገን ነቲ ኣብ በርሓለ ዝነበረ ዓቕሚ ጸላይ ብንግሁ ነቲ ናይ ቅድሚ ድፋዕ ሓለዋ ጉጅለታት ብምጽራቅ ነቲ ቀዳማይ መከላኸል መስመር ብምብትታን ነቲ ጸላይ ካድመሉ ዝኽእል ዝነበረ መንገድታት ብኣቋራጭ ኣካሊሙ ብምዕጻው ክድምስሶን ክማርኾን ስለ ዝኸኣለ ናይ በርሓለ ዕማም ሰዓት 9 ባዶባዶ ብንግሁ ተዛዚሙ።
3: ብዕለት 25 ተመሊስና ኣፋምቦ ኣቲና ኣፋምቦ ምስኣተና ንኣርዓኖ በርሓለይቲ መጥቃዕቲ ተቢሉ ዕለት 29 መጥቃዕቲ ተወሲዱ ዕለት 30 ክውሰድ ከሎ ታ ብርጌድና ታቦጠሎና ከም ኣካል ናይቲ ብርጌድ ብፀጋሚ ጀማል ነይሩ ንሕና ዝተሓበረና ከዓ ኣብ መንጎቲ የማናይ ኣርዓኖ ዝነበረን ኣብ መንጎቲ ፀጋማይ ዝነበረ ምትእሳር ኣብ መንጎ ቆሪፅና ክንኣት እቲ መደብ ተሓቢሩ ንሕና ቦጠሎና ቆሪፅና ኣቲና ፀላኢ ብዙሕ ዘጋጠመና ተኣኸት ብሎ ይነበረን ዳሓኒ ነይሩ ከፊልናዮ ንየማን ኣቢሉ ፀጋም በዓል ጀማል ስለ ዝሓለዎ ንየማን ስለ ዘቆረፅናዮ ካብኡ ምስቲ ናይ ኣርዓኖ ተሰሊፉ ዝነበረ ኣሃዱ ናብኡ ተፀጊዕና ወዲ መምህር ፀኒሕና ብኡ ተቐቢሉና ኣብኡ ከለና ነቲ ምዕባለታት ኩሉ በዚ ተኣቱ ተባሂሉና ኣቲና ስራሕ ዳርጋ ሙሉእ መዓልቲ ውዕሉ ኣብ ከባቢ ሰዓት 5 ገለ ኮይኑ ተዛዚሙ ተወዲዩ።
4: ስለዚ ዕለት 29/3 ኣብ በርዓኖ ዝበሃል ቦታታት ኣብዚ ከባቢ ዓሪዱ ዝነበረ ፀላእይ መጥቃዕ ተወሲድና ፀላእይ ክሳብ ማለት ናይ ድሕሪ ቀትሪ ኣትኪሉ ስለ ዝመከተ ብኣጠቃላሊ ኣብ ከባቢ ሰዓት 3 ኣቢልና ኢና ንፀላእይ ደምሲስና ንከባቢ ዋደ ገፁ ከምዝኸይድ ጌርናዮ።
0: ከቢድ ነይሩ እቲ ኩናት ምክንያቱ ቅርፂ ናይ ስትራቴጂካዊ ቦታታት መገዲ ዓሰብ ክትሪኦ ከለካ ከምዝፈሊጥካ መንጎ ንዕርድልካ ዘዳላኻዮ ዝመስል ተረትር ኣለዎ ከቢድ ተረትራት ኣለዎ ኩሉ ግዜ ክትከዘ ከለካ ጎልጎል ትከይድ ትዕልሞኒ ኣብ መወዳእታ ግዜ ሓሰብካዮ ተኣሳሰረ ሰንሰለት ብዙሕ በሪኽ ዘይኮነ እጀካ እዚ ናይ ነብሮ በሪኽ ጎቦ እምበር ተካልእ ከም ዓይነት ኮጀጅ ዝነበሮ ግን ኣዝዩ ስትራቴጂካዊ ቦታ እዩ ክትሪኦ ከለካ ክትኣት ደፀግመካ እዩ ዝኾነ እዚ ናይ በርዓሎ ፀጋማይ ክንፊ ኣዝዩ ጎልጎል ዝነበረ ነይሩ ተንሳተን ሒዛ ነበረካ ኮጀጅቲ ነይሩ ተሃድና ናብኣ ዝኣተወት ቁሩብ ጎልጎል ብምንባሩ ግድነት ከዓ እቲ

0: ብርሕት ክፍፀም ስለ ዘለዎ ብፀቕጢ ነቲ ቦታ ተቆፃፂርና ኣብዚ ተኣሃዱ ብርክት ዝበለ ክሳራ ኣጋጢሞ ልዑል ኩልዕሉ ከዓኒ ናይ ኣርባዕተ ሓይሊ መስዋዕትን መራሕቲ ሓይልታት ማለት መስዋዕትን መጓትን ስለ ዘጋጠሞ ቅሩብ ኣብቲ ናይ መድሕነት ሃጓፍ ፈጢርላ ተኣሃዱ ዝኾነ ይኹን ግን ትዕላማ ወቅዓ ፋሽቶ ስተሓይዛ እዚ በርዓኖ ዝበሃል ወይከዓ ክሳድ በርዓኖ ወይከዓ ክሳድ ናይ ነብሮ ዝበሃል ሙሉእ ሙሉእ ተቆፃፂርና ፀላኢ ንዋደ እዩ ሃዲሙ ካብዚ ዳሓራይ ኣነ ኣብ ክሳድ ናይ ነብሮ ተሪፈ ካልእ ሃታት ግን ብምልአን ንዋደ ገስጊሰን
1: ነቲ ኣብ ኣርዓኖ ዝነበረ ዓቕሚ ፀላኢ ንምድምሳስ ኣንፈት መጥቃዕቲ ወገን መጀመርያ ካብ ምዕራብ ናብ ምብራቕ ድሕሪ ምቕናዕ እቲ ብፀጋም ሸነኽ ዝነበረ ዓቕሚ ወገን ንየማን እንዳፀፍዐ እቲ ቀንዲ ኣንፈት መጥቃዕቲ ካብ ሰሜናዊ ምዕራብ ናብ ደቡባዊ ምብራቕ ብምቕያር ከም ዝካየድ ተገይሩ ይኹን እምበር ፀላኢ ኣተሓዝኡን ኣሰላልፋ ፅዋሩን ካብቲ ወገን ኣቐዲሙ ሒዝዎ ዝፀንሐ ገምጋማዊ መፅናዕቲ ዝተፈለየ ስለ ዝፀንሐ ከቢድ ምትልላኽ ዘለዎ ውግእ ተኻይዱ ፀላኢ ካብቲ ሒዝዎ ኣሎ ተባሂሉ ዝነበረ መዛግብ ንቕድሚት ሓሊፉ ድፋዓቱ ብዝተዃዕተ ካነለታት ኣተኣሳሲርዎ ኣብ ርእሲ ምፅንሑ ብዙሓት ታንክታት ኣይቐመጠሉን ተባሂሉ ስለ ዝተሓበረ ጎላጉል ማብራ እውን ዓሪድሉ ፀኒሑ ብተወሳኺ እቲ ቦታ ክልታዊ መፀግዕ ዘይብሉ ቀላጥን ሰጥ ዝበለ ሜዳን ኣብ ርእሲ ምዃኑ የማነ ፀጋም ናይ ዘን ክልተ ቦታታት ድማ ዓበይቲ ጎቦታት ዘለዎ ካብ ንዘጥቅዕ ንዝከላኸል ዝምችእ ፀላኢ እውን ነቲ ጎላጉል ብዝተዃዕተ ጎዳጉዲ ብምትእሳር ኣፅዒቑ ዓሪድሉ ነይሩ ንኣተሓዙ ምሕያል እውን ውሑድ ፀረ ታንክ ፈንጂ ተኺሉሉ ነይሩ ፀላኢ ኣብ ጎላጉል ማብራህ 21 ታንክታት 8 ኣንፍምያን ኣሰሊፉ ድፋዓት ንምዕቃብ ኣትሪሩ ክዋጋእ ፈቲኑ ካብ ቀዳማይ መከላኸል መስመር ምስ ተደፍአ እውን ነታ ማይ ዘላታ ቦታ ንምዕቃብ ኣትሪሩ ተዋጊኡ እንተኾነ ታንከኛታት ወገን ብማእከል ኣትዮም ንታንክታት ፀላኢ ብድሕሪት ምስ ተወተፍዎን እቲ የማነ ፀጋም ዝነበረ ኣጋር ሰራዊት ፀላኢ እውን ናይ ወገን ሰራዊት ብጉልባብ ረሻሻት ተጠቒሙ ምስ ሃጀሞ ክባታትን ክድምሰስን ተኻይሉ
2: ክሳዕ ኣብዚ ናይ ዕዲ ውግእ ዕብለላ ናህና ነይሩ ናይ ኣፅዋር ብፍላይ ካብዛ ውግእ እዚኣ ግን ትቕየራ ኣላታ ፀላዊን ብፅዋሩስ ክዳረገናን ክዕብልለናን ጀሚሩ ማለት እዩ 36 ታንክታት ነይረን ቲሞተራይዝ ኣንፊብያን ቢትኣር ገረመለ እየን ዝበዝሓ ኣርኣኖም በርሃንን ሎም ዓልቲ ትውግ ውዒልና ካብ ንጓ ሰዓት ሓሙሽተ ናይ ምሸት ተወድዩ ፀላኢ ኩሉ ካብ ሞትን ክሳይን ዘምለፀ ምምራኽን ንዋደገ ፅውሃት ይፍልና
3: ታንክታት ወሲኹ እዩ ሓደ ክሳብ 30-35 ዝኾና ታንክታት ኣዳልዩ ቢኤምፒ ትበሃል ኣለዋ ረሻሽ ንሰም ብሙሉእ እንተዳልየን ንሕና ዘለና ታንክታት ተናይ ቅድምናን ናብ ጢዑ ድረኸብናየን ናብ ዕዲ ድረኸብናየን ከዓ ደሪብና ኣለና መዳፍዕና ከዓ ሕጂ ክዳሉ ክእል እዩ ከዚ ረሻሽ ኣሎ ነዚ እዚ እቲ ሓበሬታ ግን ተሓድሽ ኣትዩ ዘሎ ኩሉ እንኮላይ ናይ ዓፋር ምልሻ ኣብኡ ብቲ ጎቦታት ዓሪዱ ምስው ኣርዓኖ በርዓኖ እንድሕሪ ተታሒዛ ካልእ ትኽልክለና ነገር የለን እዚ ዘይበሃል ብርቱዕ ውግኡ ኢሉ ኣጋር ሰራዊት ኢድ ብኢድ መካናይዝ ኢድ ብኢድ ኩሉ ናይ ህወትን ሞትን ሕቶ ኮይኑ ኣብዚ ኣብታ ሁጅም መወዳእታ ኣነ ይውጋእ ርእሳይ ተወቅዐ
4: በቂ ሓያል ደማዊ ዝኾነ ውግእ ግበር ኣብዚ ታንኪ ብታንኪ ካባና ዘይፍለ እዩ ቶም ኮማንዶ ከዓ ኣርብጂ ከዓ መሊኾም እዮም በቲ ኣርብጂ ገይሮም የቃፅሉ ፀረ ታንክ ናህና ኣለው ፀረ ታንኪ ገይሮም ከዓኒ ነተን ታንክታት የቃፅልዎን ኣብዚ ሙሉ መዓንቲ ውግእ ክግበር ይውዕል ስለዚ ብወገና ክልተ ስዋኣት ኣርባዕተ ውግኣት ሓንቲ ታንኪ ድማ ተሃሪማ ከምዚ መቀፃል ዘይኮነሲ ተሃሪማት ግን ኣብ ቀፃሊ ውግእ ተዓርያ ምስትኽኻል ተገይርላ ትቕፅል ማለት እዩ
1: ፀላኢ ኣብዚ እዋን እዚ ጥራይ 12 ታንክታትን ክልተ ኣንፍብያንን ብርክት ዝበላ መካይንን ብታንክታት ኣርቢጅን ፀረ ታንኪ ሚሳይለትን ወገን ክቀፅልኦ ከለዋ መዳፍዓት ናይ ወገን እውን ኣብ መምርያ ፀላእን ነቲ ዝሃድም ዝነበረ ሰራዊትን ብፃዕቂ ደብዳባት ብምክያድ ፀላኢ ከምዘይውደብን ሕንፍሽፍሽ ከም ዝኣትዎን ይገብር ነይሩ በዚ ድማ ፀላኢ ሙሉእ ብምሉእ ተደምሲሱ ዝተረፈ ሰራዊቱ ክልተ ታንክታት ኣብ መንገዲ ገዲፉ ዘርጠብጠብ እናበለ ንዋዴ ክሃድም እንከሎ ምስኡ ብዘይካ መዳፍዓት ካልእ ኣይውፅአን ብኣጠቓላለዩ ውግእ ኣርዓኖን በርሓለን ፀላኢ ዝበዝሐ ኣቕሚ ናይ ሰራዊትን መካናይ ዝድና ሰሊፉ ኣብ ክከላኸለሉ ዝኽእል ምቹእ ቅርፂ መሬት ዓሪዱ ብምፅናሕ ዝተኻየደ ግጥም ብምዃኑ እቲ ኩናት ካብቶም ቅድሚኡ ኣብ ጢዖን ዕድን ዝተኻየደ ውግኣት እቲ ዝዓበየን ዝሰፍሐን እዩ ነይሮም። ወገን ኣብዚ ውግእ እዚ ብዓወት ክወፅእ ምኻሉ ቀፂሎም ንዝተኻየዱ ውግኣት ዋዴን በይሉሉን ዓብ ዝተዋፅኦ ነይርዎ።
5: እታ ውጊእ ብፅቡቕ ተዛዚማ ተዓዊትና ታንክታት መሪክና ኣብኡ ነብሪ ዓቕምና ፀላ ዝፋፋ ሓቢልና እዩ። እቲ ውጊእና ደንከል ብኩሉ መገዲ ክንሪኦና ከቢድ እዩ። ግን እንታይ ነይሩ ብልሕን ተዓፃፀፍነት ናይቲ ላዕለዋ መርሕነትን ናይቲ ውድብን ኣብ ታሕቲ ድማ ተብዓትን ቆራፅነት ናይቲ ኣብቲ መደብ ተሳተፍ ዝነበረ ሰብ ነይሩ። እዚ ክልቲኡ ተዋሂዱ ነቲ ስሪሕት ናይ ደንከል ኣብ ዓወት ኣብፂሕዎ

ሰላም፣ ከመይ ትኾኑ ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብኽብሪ ንዕድም። ፈላሚ ትሕዝቶ መደብና እምበኣር ሓበሬታን ጎስጓስን ሚኒስትሪ ምክልኻል ንኣባላት ሰራዊት ናይ ኣርትዖት ግራፊክስ ጋዜጠነትን ህዝባዊ ርክባትን ደረቕን ተንቀሳቓሲ ስእልን ከምኡ ውን ናይ መባእታ ትምህርቲ ኮምፒተር ስልጠና ሂብሎ ንሙሉእ ትሕዝትኡ ናብቲ መደብ ከብለኩም።

0: نزلت تماما بقعد. እናሻዕ ዝቕየር ሓድሽ ቴክኖሎጂ ንምህዞን ኣብ ፀፅባሕ ኣብ ዝገሃደሉ ዘሎ እዋን ምስ ቋረፅ ምዕባለ ንምጓዓዝ ብቐፃሊ ክትምሃርን ክትስልጥንን ኣብ ዘድልየሉ እዋን ብምህላውና ብኡ መጠን ስልጠናን ትምህርትን ዘየቋርፅ መስርሕ ህይወት ኮይኑሎ እቲ ሎሚ ዘሎ ፅባሕ ክመሓየሽ እዩ። እቲ ፅባሕ ዘሎ ድማ ድሕሪ ፅባሕ ብዝረቐቐ መንገዲ ክቕልቀል እዩ። ስለዚ ድማ ኣብ ዕዕለቱ ምዝኽሰት ፍልጠትን ሓቅን ምጉያይ ግዜ ዝህብ ኣይኮነን። ካብዚ ድርኺት ብምብጋሲ ድማ ሓይልታት ምክልኻል ኤርትራ ብሓፈሻ መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ድማ ብፍላይ ምስ ብቕዓት ሰራዊት ኣብ ዝተኣሳሰሩ ነንበይኖም ዓውድታት ብመደብን ከከም ኣድላይነቱን ስልጠናን ትምህርትን ክህብ ዝጸንሐ። ኣብዚ ሕጂ እዋን ድማ ዓቕሚ ኣባላት መራኸቢ ብዙሓን ማለት ሜድያ ክብ ንምባል ኣስታት ሰለስተ ኣዋርሕ ዝወሰደ ኣብ መራኸቢ ብዙሓን ዘተኮረ ስልጠና ብምስልሳል ኣብ መፈፀምታ ኣብፂሑ ይርከብ።
1: ኣብ ዘለናዮ እዋን ሜድያ እቲ ዝሓየለ መሳርሒ እዩ። ሓያል ሚድያ ክህልወካ ድማ ሓያላት ፕሮዲሰራት ክህልውካ ኣለዎ። ስለዚ ኣብ ቴሌቭዥን ወያ ሚድያ ሓደ ኣባሃህል ኣሎ። ፕሮዲሰር እንድሕር ዘይብልካ መደብ የለን፣ መደብ እንድሕር ዘየለካ ቴሌቭዥን ወይ ከዓ ሚድያ የለን እዩ ዝበሃል። ስለዚ ዕላማ ናይዚ ትምህርትና ናብዞም ሓያላት ፕሮዲሰራት ንምብፃሕ ድማ እቶም ፕሮዲሰራት ዝበሃሉ በቶም ባእታታት ናይ ሚድያ ዝበሃሉ ከም ናይ ጆርናሊዝም ኤዲትን ግራፊክስ ስቲል ካሜራ ቪድዮ ካሜራ ክሓልፉ ኣለዎም። ነዚኦም ምስ ሓለፍዎም ሽዑ እቶም ክርኤት ዝገብሩ ወይ ከዓ ፕሮዲሰራት ዝበሃሉ ፈጠርቲ ዝበሃሉ ይፍጠሩ ማለት እዩ። ስለዚ መኮንን ገስጋስን ሓበሬታ ብቕዓት መደባ ስራሕ ብኣድማዕነት ንምርግጋፅ ብቕዓት ዓቕሚ ኣባላቱ ክም ንምባል እዩ ቀንዲቲ ዕላማ ናይ እዚ ትምህርቲ እዩ።
2: እዚ ትምህርቲ እዚ ብዕለት 3 ወርሒ 3 2026 ጀሚሩ ማለት እዩ። ንኣስታት 3 ወርሒ ዝኸውን ቀፂሉ ኣብ መንጎ እዚ ትምህርቲ እዚ እውን ካልእ ስልጠናታት ዝተዋሃበ ነይሩ። ኣብዛ ዓዲ ዘለዉ ክኢላታትን ሞያውያንን ከም ሓገዝ ተባሂሉ ምስቲ ትምህርቲ ዝወሃብዎ ፀንሑ ምስ ዝኸይድ ኣገዳሲ ትምህርቲ ክወሃብ ፀኒሑ፣ ሓደ ካብቲ ትምህርቲ ክወሃብዎ ፀንሑ ብቀዳም ቀዳም ናይ ታይም ማናጅመንት ማለት እዩ። ምክንያቱ ኣብ ግዜ ኢና ሂወትና ኣገዳሲ ኢኻ ብዛዕባ እቲ ግዜ ዝምልከት ስለዝኾነ እሞ ምስቲ ሞያ እውን ኣገዳ ስለዝኾነ ብዛዕባ ታይም ማናጅመንት ወሲዶም ማለት እዩ። ካልእ ኤኣይ ከዓ ምዚ እዋናዊ ዘሎ ሕጂ ኣርቲፊሻል ኢንቴሊጀንስ ማለት እዩ ብዛዕባ እውን ፅቡቅ ትምህርቲ ዝኾነ ወሲዶም።
3: እዚ ዘለናዮ ግዜ ናይ ቴክኖሎጂ ግዜ እዩ። ሕጂ እዚ ዝተምሃርናዮ ትምህርቲ ድማ ዝወሰዱ ዞም ተምሃሮ ናይ ብካሜራ ጌርካ ከሜርካ ፅሑፍን ነባርን ስእሊ ተትርፍ ወይ ድማ ትስንድ እዩ እቲ ዕላሙኡ ነይሩ ማለት እዩ። ኣብዚ ዘለናዮ ሕጂ ግዜ ግድን ኣይኮነን ካሜራ ዘለካ ዝኾነ ሰነድ ንክትወስድ፣ ኣብ ኢድና ኣለና ዝኾነ ሰነድ መውሰድ ማለት እዩ። እንታይ ደገድሰና ግን ሕግታት ምፍላጥ የድልየና ማለት እዩ። ብኸመይ መንገዲ ንስንድ፣ እንታይ ንስንድ፣ እንታይ እንታይ ክንፈልጥ ኣለና፣ ኣየናይ ቴክኒካዊ መዳይከ ክነፅፍፍ ኣለና ማለት እዩ። ኣብቲ ፕሮፌሽናል እንድሕር ክንመፅእ ኮይና ገብቲ ዝለዓል ደረጃ እንድሕር ክንመፅእ ኮይና ግን ግድን እዩ ፕሮፌሽናል ዝኾነ ካሜራ ክንዓጥቕ ማለት እዩ። ኣብ ዘለናዮ ሕጂ ግዜ ምስቲ ዘሎ ንብረት ምልላይ ኣዝዩ ኣገዳሲ ይኸውን። እተን ኣብ ኢድና ዘለዋ ካሜራታት ኣብ ሃገርና ዝርከባ ካሜራታት ድማ ምስአን ሌላ ገይሮም ኣለዉ እዞም ተምሃሮ እዚኦም። ካብዚ ምስ መፁ እውን እቲ ግዜ እናማዕበለ ስለ ዝኸይድ ነዚ ከም መባእታ ሒዞም ግን ካብኡ ከዓ ተመርኪሶም ከዓ ባዕሎም ከዓ እንታ ክገብሩ ክእሉ እዮም ከማዕብልዎ እውን ኣለዎም ማለት እዩ። እተን ምሳና ዘለዋ ካሜራታት ምዝ ኣብዚ ሕጂ ዘሎ እዋን ዝኸዳን ድሳነያን ዓይነት ካሜራ እየን ደልዋና። ብመንፅር ድማ ኣብ ኣሃዶኦም ዝከዱ እውን ብዝተካእለ መጠን ከመን ዓይነት ካሜራ ዓጢቖም ነቲ ዝካየድ ንጥፈታት ብግቡእ ሰኒዶም ነባር ዝኾነ ስራሕ ከትርፉ ድማ ይኽእሉ ማለት እዩ።
1: ካብ ኩሉ ሓይልታት ምክልኻል፣ እዝታት፣ ሓይሊ ኣየር፣ ሓይሊ ባሕሪ፣ እስታፋት ምንስክል ምክልኻል፣ ማእኸል ስልጠና ዝተዋፅኡ እዮም። እዚኦም ድማ ምስቲ ዓውድታት መኮነን ጎስጓስን ሓበሬታን ዝሰርሑ ንጥፈታት ዝዓሙ ዝነበሩ ኣባላት እዮም። ተመክሮ ዘለዎም ኣለው፣ ገሊኦም ካ ተመክሮ ዘይብሎም ኣለው። ስለዚ ነቲ መደባት ታሪክና ንምስናድ ወይ ከዓ እቲ ኣብ ዲቨሎፕመንት ዘሎ ኣብ ህንፀት ሃገር ዘሎ ንጥፈታት ግቡእ ሰኒዶም ነቲ ናይ ናህና ሜድያ ዝበሃል ናይ ዋልታ ንበሎ ብኩል መለክዒታቱ ንዕኡ ብግቡእ ንምፅብራቕ እዩ ማለት እዩ። ቀንዲ ዕላማ ናትና ንቕሓት ሰራዊት ኣብ ኩሉ ሓፍ ንምባል እዩ። ስለዚ ብመገዶም ብዙሕ ነገራት ተክሰኒዱ ናብዚ ዝመፀሉ ንጥፈታት ብግቡእ ታሪክና ዝዕቅበሉ ንምስናድ ወይ ንምዕያይ ስለ ዝኾነ ካብኦም ብዙሕ ፅፅቢት ኣለና።
0: ኣብዚ ብግብርን ክልሲ ሓሳብን ዝተሰነየ ፅዑቕ ትምህርትን ስልጠናን ነቲ ትምህርቲ ብቑዓት ምዃኖም ዝተኣመነሎም 66 ደቂ ኣንስትዮ ዝርከበኦም 175 ኣባላት ሓይልታት ምክልኻል ዝተሳተፉ ክኾኑ ከለዉ ገሊኣቶም ነዚ ዓውዲ ብተመክሮ ክሰርሕሉ ዝፀንሑ፣ ገሊኣቶም ድማ ነዚ ዓውዲ ፍልጠት ሓደስቲ እዮም። እዞም ካብ ዕርድታት ማዓስከራትን ኣብያተ ፅሕፈትን ሓይልታት ምክልኻል ዝተዋፅኡ ኣባላት ሰራዊት ኣብዘ ዘለዎ ኣሃዱ ከስርሖም ዝኽእል ቀሊል ዘይኮነ ፍልጠት ቀሲሞም ምህላዎም ብምጥቃስ በቲ ኣሳታፊ ዝኾነ ኣገባብ ኣመሃህራን ብፃዕርን ተወፋይነትን መምሃራኖምን ዕጉባት ምዃኖም ገሊፆም።
4: ዝያዳ ንፉዓት መምሃራን ኣዝዮም ምቁራት እዮም። ብዝያዳ ከዓ ንሕና ካብቲ ናይ ምሸት ኣብ ትርፊ ግዜና በዓልና ብግሩብ ደረጃ ተኣኪብና ፕራክቲስ ንገብረሉ በዓልና ነቲ ናይ ንጉስ ተማሃርና ናይ ምሸት ንደጋግመሉ ዕድላት ፈጥሩልና ነይሮም። እንደገና ንፅባሒት እውን ንውዒና ንደግም። ብጣዕሚ ፅቡቅ ዝኾነ ኣገባብ መምሃራ ነይሩ እንትርፎ ናይ ግዜ ፅረተ ዘይኮይኑ ብጣዕሚ ፅቡቅ
5: መምሃራን ኣዝዩ ዝናኣድ ትምህርቲ በቃ ኣዝዩ ዝናኣድ ትምህርቲ ብግቡእ ኣብ ግዜኡ ግዜ ናይ ኩልላፍ ግዜ ኣይነበሮ ዋላ ኣበራዳድኣ ዲስፕሊን ከምዚ ዘይተረዳእካ ህዲ ኢሉ ናይ ምርዳእ ብጣዕሚ ፅቡቅ ነይሩ።
2: ኣገባብ ኣመሃራ ብትዮርን ብፕራክቲካልን ማለት እዩ ብግብርን ብክልሲ ሓሳባዊ ማለት እዩ። ኣብዚ ኸ ናይ ብሓቂ እቶም መምሃራን ንዑ ሒዞም መፀንሑ ኣዝዮም ብሉፃት ብኩሉ ዝቐሰሙ እዮም ማለት እዩ ተመክሮ ዘለዎ ብዝግባእ ከዓ እቲ ስልጠና ሰሪሖሞ ማለት እዩ።
6: ወላ ሓንቲ ኣይነበርና ኣንፈት ሰላም ምትብባዕ ናይ መምሃራንና ገለግል ምስም ንፉዓት ኮይነ ፅቡቕ ነጥቢ ፅቡቕ ውፅኢት እንዳምፃኹ ከዓ መፅ ሕጂ እዚ ሰለስተ ወርሒ ዝተዋሃብናዮ ስልጠና ቤዚክ ጥራይ ንድካ ክትሕዝ ትኽእል ንካልኣይ ግዜ ወሲኾም ገለካ ኣብ ዓብዪ ደረጃ ክንመፅእ ንኽእል ኢና።
7: ክሳብ ሕጂ በዚ ዝተማሃርናዮ እቶም መምሃራን ብጣዕሚ ኣዝዮም ብቑዓት ዝኾኑ መምሃራን እዮም። ከይመስኮንኮም ክሓልፍ ኣይደልኒ።
8: ኣብታ ክላስና ንሕና ፅቡቅ ዕድል ገርና ምኩራት ካሜራማን ፀኒሖም እዮም። ቅድሚ ንሕና ሕጂ ከምዝበልኩካ ጀመርቲ ኢና ብበዝሕና ዳርጋ 80% ግን ጀመርቲ ዝነበርና ኢና። እጂ ምስቶም ተምሃሮ ፅቡቅ ቅርበት ነይሩ እቲ መምርካ ቀልጢፉ ኣላለዎም ነቶም ክለ ዝፀንሖምን ፍልጠት ፀንሖም ስለዚ በቢግሩብ እንዳፈለየ ምስኦም ተጠርኒፍና ዝያዳ ነቲ መምህር ከም ድላዩ ከዓ ይድገበርና ከዓ ልብና ድልው ነይሩ ኩላና ንምሃር ንደሊ ነርና ክንዓቢ ንደሊ ነርና። ስለዚ ዝያዳ እንዳሓተትና ዝያዳ እንዳረበሽና ግዜ ሃበና ከምዝበልና ሓንሳሓንሳ እውን ናይ ምሸት ንምለሰሉ ግዜ ነይሩ።
4: ናይ ካሜራ ስልጠና ወሲድና ነርና ኣብኡ ንቐስታት 2 ወርሒ ወሲደ ብዛዕባ ኤዲቲን ግራፊክስ ግን ኣምራ ይነበረንን ኣብዚ መፅ ከ ብዝያዳ ፅቡቅ ዝኾነ ፍልጠት ሒዘ ከይድ ኣለኹ ማለት እዩ።
8: እቲ ዝበለፀ ዝነበረ ናና ብፍላይ ኣብ ናይ ቪድዮ ክላስ ዝነበረ እታ ትምህርቲ ግን ቱቶርያል ብዙሕ ዋሃበና ነይሩ ካብኡ እንዳረእኻ እንዳፅናዕኻ ፈቲንካያ ካ ትመፅእ ኣጋጣሚ ፍቲ ናይ መመረቕታ ውን ተዓዚብካያ ትኸውን ኢኻ ክልተ ግዜ ሓንቲ ናይ ሓንቲ ደቕ ታሪክ ሰሪሕና ነርና ኣብ ደገ ውን ስኢልናዮ ድመፃና ፕራክቲካል በዚአን ንሕና ተሸሊምና ናተይ ግሩብ ነበረት ማለት እዩ።
6: እቲኦም ኮምፒተር ዝፈልጥዎ ነበሩ ቅርቲ እዮም ነሮም ምንዲሸሞንተ ገሌዮም ዝኾኑ ነይሮም ንሶም ንዓና ይሕጉዝና ነይሮም መጀመርታ ተተሓጋገዝና ገለ ከዓ ንዖም ሸዓ ኣርኪብና እዮም ንሕና ፅቡቅ ገይሮምስ በቃ እታ ዝፈልጥዋ ይሕጉዝና ነይሮም እዮም ንሶም እዳተረዳዳእና ገለገለ ኣብዚ ደረጃ ዝበፅሕና።
0: እዚ መደብ ትምህርቲ ብቐንዱ ዕውት ክኸውን ዝኽኣለ ናይ ተምሃሮ ድሌትን ክትፈልጥ ናይ ምድላይ ሸውሃትን ምዃኑ ዝተገልፀ ክኸውን ከሎ እቲ ኣሳታፊ ዝኾነ ኣገባብ ኣመሃህራ እውን ንተምሃሮ ብዝያዳ ኣብ ግብራዊ ንጥፈት ንኽሕይሉ ዕድል ከፊትሎም እዩ። ኣብ መንጎ ተምሃሮ ዝነበረ ናይ ምድግጋፍ ሓቢርካ ምስራሕን እሂን ምሂን ምባልን ከዓ ናይ ገዛእ ርእሱ እወታዊ ተራ ከም ዝተፃወተ እውን ተገሊጹ።
2: እቶም መምሃራን ክሳብ 11 መምሃራን እዮም። እቶም 10 ካብ ውሽጢ ኣቕምና ማለት እዩ ካብ መኮነን ጎስጓስን ሓበሬታን ሓደ መምህር ከዓ ካብ ሚኒስትሪ ዜና እዩ መፂእና ናይ ብሓቂ ብቑዓት እዮም ከምቲ ክገልፆ ፅናሕኹ ንኩሉ ብግብርን ብክልሲ ሓሳብን እንዳሃቡ ነቲ ትምህርቲ ምዝግባእ ስኒቆሞም እዮም።
9: ተምሃሮ ፅቡቅ ከምኡ ስለምንታይ እቲ ትምህርቲ ኒይ ሓባር እዩ ነይሩ ኩላትካ ብሓንሳብ ኮይንካ ትምሃሮ ብሓንሳብ ይህን ሜን እዳተባሃልና ትምህርቲ ንገብር ነር ብጣዕሚ ፅቡቅ እዩ።
5: ተምሃሮ ሕጂ ብዙሓት እንዲና ነርና ኩልና ከዓ ንረዳዳ ኢና ማለት ኣነ ደይተረዳእኒ የረዱእኒ እዩ ኣነ ከዓ ብዓቕሚቲ ዘይተረድኦም የረድእ ናይ ይህን ምሂን መንፈስቲ ነርና ያ ኩላትና ሌላ ንዓሚቕ ኩሉ ፅቡቅ እዩ ነይሩ።
3: ናይ ብሓቂ ካብ ተምሃሮ ካብቲ ዝተፀበናዮ ንላዕሊ ምክንያቱ እቶም ተምሃሮ ዝተፈላለየ ዓይነት ክሊ ዕድመ ስለ ዝነበሩ ካብቲ ዝተፀበናዮ ንላዕሊ ካብ ኣቴንዳንስ ጀሚርካ 8 ፈረቓን ክላስ ተጀሚሩ ኣሎ ኩሉ ግዜ ማለት እዩ ብዘይ ሓሶት። ስለዚ እቲ ህርፋኖም እቲ ናይ ትምህርቲ ድሌቶም ካብዚ ትብገስ ማለት እዩ ካብዚ ብጣዕሚ ተድንቆ። ኣብቲ ትምህርቲ እውን እቲ ፍርቂ ሰዓት ናይ ትምህርቲ ግዜ ኮይኑ እቲ ሰዓት ድማ ናይ ፕራክቲስ ግዜ እዩ ነይሩ ናይ ልምምድ ግዜ እዩ። ኣብኡ ከዓ ኣዝዮም ብሕቶታት መልክዕ ካብኡ ውን ምስ ወፃና ካብ ክላስ ምስ ወፃና ውን ብሕቶታት ነቲ ክላስ ማዕረክ ንደይ ተገዲሶም ሒዞሞ ከም ዘለው ብብዙሕ መገዲ ገሊፆምልና ማለት እዩ።
10: ንትምህርቲ ኢሎም ምስ መፁ ዘርኣይዎ ተቐባልነት ንትምህርቲ ኢሎም ምስ መፁ ኣብዚ ሰለስተ ወርሒ መመላእታ እቲ ትምህርቲ ካብ ሶኒ ክሳብ ዓርቢ ዝካየድ ነይሩ ዝነበሮም ዲስፕሊን ዝነበሮም ተቐባልነት ከምዚ ኢልካ ክትገልፆውን የሸግር እዩ። ብጣዕሚ ህንጡይነት ነይሮዎም ኣዝዮም ህንጡያት ክፈልጡ ይደልዩ ክገብሩ ይደልዩ ምስ ምንባሮም ከዓ እቲ ትምህርቲ ማዕረ ማዕረቲ ቴዎሪ ዝያዳ ፕራክቲካል ብግብርና ሰርሑ ብግብርና እቲ ንብሎም እናገበርዎ ኣብ ሓንቲ ፔሪድ ናይ ሰዓትን ፈረቓን ግዜ እዩ ነይርዋ እታ ፍርቂ ሰዓት ተደ ቴዎሪ ተማሂሮማ እታ ሓደ ሰዓት ሙሉእ ግን ብፕራክቲካል ብስራሕ እዮም ዝኸድዎ ነይሮም።
11: እቲ ፍልይ ዘብሎ እንታይ ኣብ ተምሃሮ ዝነበረ ናይ ፓርቲስፔሽን ተኣሽሙ እዩ ነይሩ ሓደ መምህር ሓደ 20 ሚእታዊት ናይቲ ትምህርቲ እንድሕር ሂቡ እቲ 80 ሚእታዊት ከዓ ተሓጋጊዝካን ተመላለየኸን ኣብ ክላስ ብትገብሩ ኣክቲቪትን ብግሩፕ ወርክን እንዳሰራሕካ እዩ እቲ ትምህርቲ ተኻይዱ ፅዑቕ ፅፉፍ ፅቡቕን ትምህርቲ እዩ ነይሩ ከዓ ክብል ይኽእል ማለት እዩ።
2: ብወገን ተምሃሮ እንድሕር ኢና ናይ ብሓቂ ተምሃሮ ነቲ ትምህርቲ ካብ መጠን ንላዕሊ እዮም ደልዮም መፀኒሖም መርኣያ ናቱ ከዓ ከምቲ ብቲ ፀብፃብ ዝገለፅክዎ ማለት እዩ። 8 ኣባላት ናይቲ ሓይልታት ምክልኻል ማለት እዩ ኣብ ርእሲ እቲ ተወሲኑሎም ዝመፀ ትምህርቲ ወይ ከዓ ነቲ ቀስሞ ዝመፁ ትምህርቲ ብልዕሊኡ ካልእ ተደራቢ ትምህርቲ እውን ጠሊቦም ማለት እዩ። እዚ ከዓ መርኣያ ናይቲ ድሌታት ማለት እዩ ናይ ብሓቂ ካ ብፅቡቅ ንክልቲኡ መኪቶሞ ማለት እዩ።
10: ኣቐዲሞም ብዙሕ ምስ ኮምፒዩተር እኩል ሌላ ናፍልጦ ናይ ነበሮምን ናይ ሕጂ ኣብዝ ሓለፈ ሰለስተ ወርሒ ብዝገበርዎ ፃዕርን ብዝኸድዎ ሓያል ስራሕን ግን ብውሕዱ ብውሕዱ ፀብፃባቶም ከፃፍፉ ፀብፃባቶም ክፅሕፉ እዚ ኣብቲ ማይክሮሶፍት ወርድ ማለት እዩ ኣብ ኤክሰል ኬድና ውን ናይ ሕሳባት ዝምልከት ክሳዕቲ መባእታ ናይ ሕሳብ ዝኾነ ናይ ቅመራ ስራሓት ኤክሰል ተጠቒሞም ክሰርሑ ካብኡ ናብኡ ዊን ዳታቤዝ ኣክሰስ ስለ ዝተምሃሩ ከዓ ብውሕዱ እቲ ፕራክቲካል ዝሰርሕዎ ዝነበሩ ናይ ዳታቤዝ ትምህርቲ መባእታ ናይ ዳታቤዝ ስራሕ ከስርሖም ዳታቤዝ ባዕሎም ክርኤት ገይሮም ኣብ ዳታቤዝ ኣትዮም ክሰርሑ ስራሓት ብዳታቤዝ ከቃልሉ ኣብ ዝኽእልሉ ደረጃ እዮም በፂሖም። ፓወርፖይንት እውን ብተመሳሳሊ ስላይድስ እናገበሩ ፀብፃባት ድዩ ኣስተምህሮታት ድዩ ገለ ዝኣክል ተኣሽሙ ክሰርሑ በቲ መባእታሕ ናይ ኣፕሊኬሽን ትምህርቲ ዝጠልቦ ስራሕ ንክሰርሑ ሲ ኣዝዮም ብቑዓት እዮም ኢለ ክዛረብ ይደፍር በቲ ዝረእኽዎ ግብራዊ ስራሕ።
0: ኣብዚ መራኸቢ ብዙሓን ካብ ዝኾነ ይኹን ግዜ ንላዕሊ ኣገዳስን ፀላውን ዝኾነሉ ዘመን ምስ ግዜ ዝኸይድ ብቕዓት ንምድላብ መስርሕ ትምህርትን ነብስኻ ምምዕባልን ደው ዝብል ኣይኮነን። ሓይልታት ምክልኻል ኤርትራ ድማ ኣብ ኩላቶም ኣሃዶታት ዝዝርጋሕ ስሉጥ ናይ ዜናን ሓበሬታን ምልውዋጥ ንኽህሉ ኣቐዲሙ እዩ ክሰርሓሉ ጸኒሑ። ኣብ ነፍሲ ወከፍ ክፋል ማሕበራዊ መራኸቢታት ብቑዕ ሰብ ንምፍራይ ዝግበር ጻዕሪ ብግዜ ዝድረት ብዘይምዃኑ ይጽናሓለይ ዝብሃሎ ኣይኮነን። እዚ ኣብ መራኸቢ ብዙሓን ቆላሕታ ብምግባር ዝሰላሰል ዘሎ ስልጠና እምበኣር በብደረጅኡን ግዜኡን ዝቕፅል መስርሕ ከም ዝኾነ እዩ ኣብቲ ኣጋጣሚ ተገሊጹ።
3: በቲ ዓቕምና ስርቕቕ ድበለ ቴክኒካዊ ነገራት እሳቶም ግድን ከማልእዎ ዘለዎም ሒዞም ከይዶም ኣለዉ። ሕጂ ኣብ ኣሃዶኦም ከይዶም በዚ ሕጂ ተማሂሮሞ ዘለዉ ሞያ እንድሕር ክሰርሑ ኮይኖም በትናትና ብቑዓት እዮም ባዕሎም ድማ ግድን ተወሳኽናቶም ፃዕሪ እውን ከድሊ እዩ ማለት እዩ።
12: እዚ ዝመሃርናዮ ዝሓለፈ ሰለስተ ወርሒ መበገሲ እዩ ማለት ነቲ ተማሃራይ ካብቲ ጠቕላላ ዘይነበሮ ኣብ ሓደ መበገሲ ደረጃ ምብፃሕ እምበር መወዳእታ ወይ ኣብ ብቑዕ ደረጃ ምብፃሕ ማለት ስለ ዘይኮነ ግድን ልምምድ ከድልዮ እዩ ምስኡ ካብቲ ዘለዎ ኣህዱ ንፅበዮ ናይ ኮምፒተራት ድዩ ካልእ ኣክሰሰሪስ ዝኾነ ሓገዛት እንድሕር ተዋሂቦዎ እቲ ትምህርቲ ዝያዳ ኣድማዕ ይኸውን ማለት እዩ።
4: እዚ ሞያ እዚ ክቕፅል እየ ዝላቦ ማለት ንመፃኢ ኣዝዩ ሓገዝ ዝኾነ ሞያ እዩ። ኣብቲ ንኸዶ ውን ንሕና ኣብ ጨንፈር ዜና ስለ ንሰርሕ ከ መዓልታዊ ንሰርሓሉ ክሳዕ ዝኾነ ንቐፃሊ ተደፊኢሉ ግዜ ተዋሂብዎ ሰለስተ ወርሒ ዘይኮነ ክሳዕ 6 ወርሒ ካልእ ዝኸውን ግዜ ተዋሂቦ ኣዝዩ ክድፋቀሉ ነቲ ሞያሲ ደጊምና ንመሃሮ ይላቦ ኣነ
1: ናይ ብሓቂ ለይትን መዓልትን ዋላ ቀደም ካይተረፈ ኢና ንምህሮም ነርና እቲ ትምህርቲ ንግሆን ምሸት እዩ ነይሩ ሰለስተ ወርሒ ዝተምሃሮ ሓፂሩና ባህልቲኦም ከማ ካብ ኩቱር ድሌት ማለት እዩ ኣብ ቲ ድሌት ብዲስፕሊን ብግቡእ እዩ ተኻይዱ እቲ ትምህርቲ ዝተኻይደ ድማ ብግቡእ ተዕማሙ ሽቱ ወይ ከዓ ወቂዑ ንብል ንኽእል
12: ብእዋኑ ከሎ ጌና ኣብ ምርሳዕ ከይበዝሐ ምክንያቱ እቲ ፕራክቲስ ስለ ዘዕብዮ ነቲ ስራሕ ኣብ ዝቀረባ ግዜ ተወሓደ ካብ ሰለስተ ወርሒ ደይርሕቕ ግዜ ካብኡ እንዳሓር ተወሳኺ ዝበልናዮ ነቲ ትምህርቲ ዘዕቢ ካልኣይ ኮርስ ድዩ ከም ዝበልና ብላፕቶፕ ሓገዝ ድዩ እንተተዋሂቦም ዝያዳ ነቲ ትምህርቲ ከይጠፍአን ከይሃሰሰን ከሎ ዝያዳ እንዳደመቐ እንዳዓበየ ይኸይድ እቲ ትምህርቲ እየ ዝብላና።
10: ሕጂ ካብዚ ተማሂሮም ክኸዱ ከለዉ ልክዕ ኣብቲ ዝኸድዎ ኣሃዱ በዚ ዝተማሃርዎ ሞያ ዝሰርሕሉ ባይታ ክትጣሓሎም ከድሊ እዩ። ኣብቲ ኣሃዶኦም ከይዶም ፕራክቲስ ክገብርዎ እቲ ዝተማሃርዎ ኣብኡ ከይዶም ብግብሪ ክሰርሕሉ እዚ ናትና ትፅቢት እዩ። ከም ለበዋ ንላበዎ እውን ነተን ኣሃዶታት ንሱ እዩ። ተወሳኺ እዚ ሕጂ ወሲዶሞ ዘለዉ ፍልጠት ምስቲ ዘለዎም ዓቕሚ ምስቲ ህንጥዩነት ምስቲ ዘለዎም ናይ ምቕባልን ክትገብር ናይ ምድላይን ደረጃ ተኣሽሙ ዘለዎም ግን ሕጂ እውን ብዙሕ ግዜ ከይወሰድካ ካልኣይ ለቨል እንተዝዳልወሎም
5: እዚ ትምህርቲ ኮምፒተር እንታይ ኣለዎ መፅልካ ተረሳዓይ ትምህርቲ እዩ ዋላ ኣብቲ ትምህርቲ ክንምሃሮ ደቕነዳስ ተዘይሒዝኩሞስ ተረሳዓይ ትምህርቲ እዩ ዝበሎም ድዩ ሕጂ ንሱ ንኸይከውን ግን እንታይ ክግበር ኣለዎ ብል ኣነ ከም ሜሪ ኣብቲ ዝኸዱ ኣሃዱ ክህልዎ ኣለዎ እቲ ኮምፒተር ዝበሃል ትመስርዕ ዋላ ካልእ ትረፍ ትመስርዕ ናይ ትምህርቲ ተማሂሮ ዩ ድመፃኹስ ክደግሞ ክኽእል ኣለኒ ቀረብሲ ክህሉ ክኽእል ኣለዎ ባህሊተይ ከመይ ንኸይርሳዕቲ ትምህርቲ ማለት እዩ።
11: ኣነኮ መጀመርያ ካብዛ ትምህርቲ እንታይ ረኺብካ ተልካኒ ይሰርሓሉ ነይረ እንደ ዝሞያ እዚ ልዕሊ ብዙሕ ዓመት እየ ሰሪሐሉ ልዕሊ 15 ዓመት ገለ ሰሪሐለየ ኣነ ግን ካብዛ ትምህርቲ ብዙሕ ዘይፈልጥ ከም ዝነበርኩ ብዙሕ ፈሊጠ ከዓ ነቲ ዝሰርሖ ዝነበርኩ ስራሕ ከዓ ብፍልጠት ኣደሪዐ ክሰርሕ ናተይ ትፅቢት ማለት እዩ እቲ ድሰርሖ ዝነበርኩ ስኒ እንታይ ክገብር ከም ዘለኹ ፈሊጠ ሰርሖ ከም ዘለኹስ ክፈልጥ ዝኽእል ካብ ዝሕጅን እኒዮ ድሰርሖ ማለት ስኒ ብቋንቋ ጆርናሊዝም ዝኾነ ሰብ ክትዕልል ትኽእል ካብ ሰዓት እዚ እስዩ ትኣሽሙ ትብልጩ ማለት እዩ ብኣፍልጦ ብዘይ ኣፍልጦ ዝሰርሖ ነበርካ ሕጂ ብኣፍልጦ ፅቡቅ ዝኾነ ዕዮ ክንሰርሕ ተስፋ ንገብር ማለት እዩ።
0: እዞም ትምህርቲ ዛዚሞም ንመመረቕታት ዝበፅሑ ተምሃሮ ኣብ ምስናብ ታሪክ ሰራዊትን ኣብ መምሕልላፍ ሓበሬታን እጃሞም ከበርክቱ ትፅቢት ዝግበረሎም ኮይኑ ብተመክሮም ብፍልጠትን ንኽዓብዩ ኣብ ልዕሊ እቲ ኣብ ኣሃዱታቶም ዝቐሰምዎ ግብራዊ ተመክሮ ቀጻሊ ዝኾነ ናይ ትምህርቲ መደባት ክስራዓሎም ተላብዮም።
1: መኮንን ጎስጓስን ሓበሬታን ዓመታዊ ውጥን ኣለዎ። ስለዚ በቲ ውጥን እዩ ዝኸይድ። መጀመርያ እዚኣቶም ከም መባእታ እዮም ተማሂሮም ዘለዉ ዳርጋ ናብ ኢንተርሚድት ዘብፅሒ ከማንቲ ተማሂሮሞ ዘለዉ። ኣብ ቀፃሊ ግን ሕጂ ኤክሰርሳይዝ ምስ ገበሩ ወይ ዕማማት ምስ ሰርሑ ኣቦቶኦም ኮይኖም ኣብ ቀፃሊ ናይ ኣድቫንስ ትምህርቲ ሰሪዕናሎም ኣለና ክምሃር እዮም። ቀፃሊ እቲ ትምህርቲ በዚ ዘለዎ ዝቋረፅ ኣይኮነን። ብዓብኡ ድማ ነታ መደብ ዋልታ ትበሃል ሓደ ናይ ኣድቫንስ ትምህርቲ ምክንያቱ ኩሉ ግዜ ተመክሮ ጥራይ ኮነን ዘስረሓካ እቲ ሳይንስ እንድሕር ተሓዊስዎ ወይ ሞያዊ ትምህርቲ እንድሕር ተሓዊስዎ ኩሉ እቲ ስራሓትካ ብግቡእ ሸብ ኮይኑ ስለ ዝኸይድ ነቲ መደብ ዋልታ ሒዞም ዘለዉ ኣባላት ኣብዚ ማእከላይ ቦታ ንዕኦም ናይ ኣድቫንስ ትምህርቲ ሰሪዕና ኣለዉ ኣብ ዝቀረባ እዋን ክንጅምር ኢና ማለት እዩ።
8: እቲ ትምህርቲ ዝተምሃርናዮ ብቲዮርን ብፕራክቲካልን እዩ ነይሩ። ዝያዳ ከዓኒ ኣብ ሰሙን ሙሉእ ስለ ዝነበረ ግዜ ነርና መዓልታዊ ክንማ በዚ ዝተምሃርክዎ ከይደ ክሰርሓሉ ክእል እየ በቲ ናይ ኣይተኣሃዱ ዝጠልቦ ወይ ድማ በቲ ስራሕ ነቲ ምክልኻል ዝሓተካ ክትሰርሓሉ ትኽእል እያ። ንዝለዓለ ደረጃ ግን እቶም መምሃራና ብኸምን እዮም መምሃራና ተባሂሎም እንዳዓበየ እንዳወሰኺን ክኸይድ ተስፋ ንገብር። ምክንያቱ ካብ ቤዚክ ኢና ናብ ክንሰርሕ ንኽእል ኣብ ውሽጢ ሰለስተ ወርሒ መፂእና ኣለና ደረቕን ቪድዮን ማለት እዩ። ካብዚ ከዓ ከመይሉ ይቅፅል ወይ ከዓ ኩርሳት ንድሕር ተባሂሉና ዓድል ክዓቢ ዝኽእል እዩ።
0: ኣብዚ ጀነራል ፊሊጶስ ወልደ ዮሃንስ ኣዘዝቲ ሰራዊት ኣባላት ህዝባዊ ማሕበራት ዝተረኽብሉ ናይ መመረቕታት ስነስርዓት ብሉፅ ውፅኢት ዘምፅኡ ተምሃሮ ካብ ዝተፈላለዩ ሓለፍቲ ሰራዊት ውፅኢት ፃዕሮም ዝኾነ ሽልማት ተቐቢሎም። ጀነራል ፊሊጶስ ድማ ሓፂር ናይ መዛዘመ ቃል ኣስሚዑ።
13: ኩሉ ግዜ ኣነ እንታይ ድብል ንመንእሰይ ማለት መፃኢ ማለት እዩ። መፃኢ ክበሃል ከሎ ከዓ ንመፃኢ ባይታ ዝፈጥር ንመፃኢ ዝድርዕ ነገራት ክሰርሕ ኣለዎ። ንመፃኢ ዝድርዕ ነገራት ክሰርሕ እንተኮይኑ ከዓ ኣብ ታሪክ ኣማዕዲኻ ክትርኢ ተደሊኻስ ኣብ ዝባን ኣብ ሓጎታትካ ተሰቂልካ እዩ። ብኣካል ኣይኮንካ ትስቀል፣ ግን ኣብቲ ታሪኾም ነቲ ታሪኾም ብኩሉ ትፈልጦ መበገስ ኮነካ ነቲ ታሪክ ምስ ፈለጥካ ሽዑ ኣብ ሓንጎልካ ዝሓድረካ ብዙሕ ነገራት ኣሎ። ብዙሕ ስእልታት መፀካ ሕልናኻ ቅስቀስ ክትሰርሕ ትብገስ፣ ክትመራመር ትብገስ። ክትመራመር ምስ ጀመርካ ከዓ ብዙሕ ትፈልጥ እሞ ነቲ ዝፈለጥካዮ ከዓ ኣብ መዝገብ ተስፍሮ ትስንዶ ናብ ወለዶ ተመሓላለፎ ቀፃልነት ናይ ሃገር ከዓ ተውሒስ ማለት እዩ። ንስ እቲ ሓላፍነትኩም ሕቶም ሕጂ ዘለኹም መንእሰያት ንሕና ትዝግበር ጌርና ኢና እንተሓሚቑ እንተፀቢቑ እንተትነቕፉና እንተትክትንእድና እቲ ዝግበር ጌርና ናፅነት ኣምፅኢና ኣለና። ናፅነት ናይ ንዕቃብ ሃገር ናይ ምህናፅ እቲ ታሪክ ናብዞም ንኣሹ ዘለዉ ህፃውንቲ ሕጂ ዘለዉ ኣብ መዋእለ ህፃናት ዘለዉ ኣብ ጁኒየር ዘለዉ ኣብ ሰከንደሪ ስኩል ዘለዉ ናይ ምምሕላፍ ካ ናትኩም ሓላፍነት እዩ ማለት እዩ። ንዕኡ ጥራሕ ኢና ንሕና ንላበወኩም ንኽእል። ሓቂ እዩ ኣብዚ ብዙሓት ዓበይቲ ኣለዉ። እዚኦም ኣብዚ ዘለዉ ዓበይቲ እዞም ኣብ ዘለና ዓበይቲ ማዕሪኹም ክንጎዩ ኣይንኽእል ኢና። ግን መወከሲ ዲክሽነሪ ኢና ከዓ እቲ ታሪክ ስብርፅን ኣሎ

ሃገራዊ ወተሃደራዊ ኣገልግሎት ኣብ ዓለም ዳርጋ ኣብ ኩሉ ታሪኽ ሃገራት ዓለምና ሉዓላውነትን ንምሕላው ሓድነትን ምትእስሳርን ሕብረተሰብ ንኸደልድላ ከምኡ ድማ ዜጋታት ኣብ ሃገራዊ ምዕባለ ኣበርክቶ ዝገብርሉ ባይታ ንምፍጣር ዝተፈላለዩ ሜላታት ክጥቀማ ጸኒሐን እየን። ሓደ ካብቶም ብዝያዳን ብስፍሓትን ኣብ ግብሪ ዘውዕልኦ ድማ ሃገራዊ ወተሃደራዊ ኣገልግሎት እዩ። ኣብዚ ዘለናሉ እዋን ኣብ መላእ ዓለም ብሚልዮናት ዝቕፅሩ ደቂ ተባዕትዮን ደቂ ኣንስትዮን መንእስያት ብመልክዕ ወተሃደራዊ ወይ ሃገራዊ ኣገልግሎት ኣብ ዕማማት ሃገር ኣብ ምስታፍ ይርከቡ። ሃገራዊ ኣገልግሎት ኣብ ገለ ሃገራት ከም ብሕጊ ዝጸደቐ ግዴታ ተወሲዱ ዝስርሓሉ ክኸውን እንከሎ፣ ኣብ ገለ ሃገራት ድማ ብወለንታ ይሰላሰል። ንውሓት ግዜ ኣገልግሎት ዕላማን ኣቃውማን ካብ ሃገር ናብ ሃገር ዝፈላለ እኳ እንተኾነ እቲ መሰረታዊ ናይ መወዳእታን ዕላምኡ ግን ተመሳሳሊ እዩ። እቲ ዕላማ ድማ ዜጋታት ኣድላይ ኣብ ዝኾነሉ እዋን ንሃገሮም ንኸገልግሉ ድልዋት ምግባር እዩ። ሃገራዊ ወተሃደራዊ ኣገልግሎት እምበኣር ዜጋታት ወተሃደራዊ ስልጠና ወሲዶም ኣብ ምክልኻል ሃገር ከምኡ ድማ ኣብ ካልኦት ዕማማት ሃገር ኣበርክቶ ዝገብርሉ ሜላ እዩ። ኣብ ታሪኽ ማሕበረሰባትን ንግስነታትን ንግዝኣቶም ንኽከላኸሉ ኣብ ዜጋታት ክምርኮሱ ግድን እዩ ዝነበረ። ዘመናዊ መንግስትታት ኣብ ዝተቐላቐልሉ ድማ ዜጋታት ብዝተወደበ መልክዕ ወተሃደራዊ ተዕሊም ድሕሪ ምውሳዶም ንዝተወሰነ ግዜ ከም ዘገልግሉ ክገብራ ጀሚረን። ዕላማታት ሃገራዊ ወተሃደራዊ ኣገልግሎት ኣብ ኩላተን ሃገራት ተመሳሳሊ ኮይኑ ሃገር ወይ ግዝኣት ናይ ምክልኻል ዓቕሚ ምጥንኻር፣ ብዲስፕሊን ዝተሃንፀ ሓላፍነታዊ ዜጋ ንምምልማል፣ ኣብ መንጎ ካብ ዝተፈላለየ ኩርናዓት ድሕረ ባይታን ዝተኣኻኸቡ ዜጋታት ሓድነት ንምትእስሳር፣ ግብራዊ ፍልጠት ንምስራፅን ናይ መሪሕነት ስልጠና ንምሃብን ኣብ ናይ ህፁፅ ግዜ ሓደጋ ውዱብ ዝኾነ ሓይሊ ንምቕራብ ተባሂሉ ክግለጽ ይከኣል። ኣገባብ ተሳትፎ ሃገራዊ ወተሃደራዊ ኣገልግሎት ኣብ መንጎ ሃገራት ይፈላለዩ። እቲ ምኽንያት ድማ ናይ ነፍሲ ወከፍ ሃገር ታሪኻዊ ድሕረ ባይታ፣ ኩነታት ጸጥታ፣ ቀዳምነታት ሃገር ኣብ ግምት ብምእታው ምስ ኩነታትን ዝዛመድ ዝተፈላለየ ኣገባብ ኣተገባብራ ክኽተላ ይኽእላ። ምስ እዋናዊ ፍጻመ ዝተኣሳሰረ ኣገልግሎት እውን ክጥለብ ይኽእል። ኣብ ዝበዝሓ ሃገራት ኤውሮጳ ሃገራዊ ወተሃደራዊ ኣገልግሎት ኣብዚ እዋን ዝጸደቐ ግቡእ ወይ ግዴታ እዩ። ከም ፊንላንድ፣ ስዊዘርላንድ፣ ኦስትሪያን ግሪክን ዝበላ ሃገራት ዜጋታተን ወተሃደራዊ ስልጠና ወሲዶም ንዝተወሰነ ግዜ ኸገልግሉ የገድዳ። እዘን ሃገራት ንሃገራዊ ወተሃደራዊ ኣገልግሎት ግዝኣተን ንምክልኻል ከምኡ ድማ ኣብ ዕቤትን ምዕባልን ተራ ክጻወት ዝኽእል ዕቑር ሓይሊ ንምድላው ይጥቀማሉ። ውሕዳት ዘይኮና ሃገራት በዚ መደብ እዚ ኣቢለን ካብ ድስካለ ናብ ዝሓሸ ኩነታት ከም ዝተሰጋገራ ድማ ታሪኽ ይነግር። ኤስያ እንተወሲድና ካብ ዓለም እቲ ዝበዝሐ መደባት ወተሃደራዊ ሃገራዊ ኣገልግሎት ዝሰላሰለላ ኣህጉር እያ። ምስ ነፍሲ ወከፍ ግዜን ኩነታትን ክገጥም ዝኽእል ዕቑር ሓይሊ ምዕቃብ ድማ ዝያዳ ጸቒጠን ይሰርሓሉ። ከም ደቡብ ኮርያን ሲንጋፖርን ዝበላ ሃገራት ብቑዓት ዝኾኑ ዝበዝሑ ደቂ ተባዕትዮ ዝምልከት ግዴታ ወተሃደራዊ ኣገልግሎት የተግብራ። እዘን ሃገራት ዞባዊ ጸጥታ ንምዕቃብ ካብ ዘለዎን መርገጺ ቁርብነት ዜጋታት ንምውሓስ ዲስፕሊንን ሃገራዊ ተጻዋርነትን ንምዕባይ ይሰርሓሉ። ምስ ፍሉይ ኩነታት ማለት ምስ ኩነታት ህፁፅ ናይ ሓደጋ እዋን ከምኡ ድማ ምዕባለ ቴክኒካዊ ክእለት፣ ወተሃደራዊ ተዕሊም፣ ብሲቪላዊ ሓይሊ ምክልኻል ክስነ ይኽእል። ብዙሓት ሃገራት ማእከላይ ምብራቅ ግዴታዊ ወተሃደራዊ ኣገልግሎት የተግብራ። ዕላማታቱ ድማ ምድላው ንምክልኻል ሃገር፣ ሃገራዊ መንነት ንምሕያልን ንእዋን ቅልውላው ድልው ዝኾነ ሓይሊ ንምፍጣርን እዩ። እቲ ዕላማ መብዛሕትኡ ሃገራዊ ናይ ምክልኻል ሓይሊ ንምድላው፣ ሃገራዊ መንነት ንምትርናዕ ከምኡ ድማ ኣብ ግዜ ቅልውላው መልሲ ክህብ ዝኽእል ዕሉም እኹልን ብቑዑን ሓይሊ መልሚለን ንኽጸንሓ እዩ። ኣብ ኣፍሪቃ ኣተገባብራ ሃገራዊ ወተሃደራዊ ኣገልግሎት ናይ ሃገራት ጉልሕ ዝኾነ ፍልሊ ኣለዎ። ኣብ ገለ ሃገራት ኣፍሪቃ ብወለንታ ዝሰላሰል ክኸውን ከሎ፣ ኣብ ገለ ድማ ሕጊ ዘሰነዮ ግዴታ ይኸውን። ብመንገዲ ወተሃደራዊ ኣገልግሎት ዝተዓለሙ ዜጋታት ከምቲ ሕጃ ማለት ከም ተጠባባቂ ሓይሊ ክጠቀማ እውን ይረኣያ እየን። ዝኾነ ህፁፅ ጉዳይ ምስ ዘጋጥም ድማ ንፍሉይ ዕላማ ዝሰልጠኑ ዜጋታት ብኣዋጅ ሃገራዊ ክተት ኣብ ዝተመደበሎም ቦታ ተረኺቦም ሃገርን ህዝብን ዝጽበዮ ዕማም ይፍጽሙ። ኣብ ብዙሓት ሃገራት ላቲን ኣሜሪካ ሃገራዊ ወተሃደራዊ ኣገልግሎት ሕጋውን ብግዴታን ክፍጸም ዘለዎ እዩ። ኣብ ዘለናሉ እዋን ገለ ሃገራት በቲ ሓደ ወለንታዊ ሃገራዊ ኣገልግሎት ከሰላስላ ኸለዋ፣ በቲ ሓደ ድማ ተጠባባቂ ሓይሊ ይዕልማ። ዋላ እኳ ሃገራት ብሃገራዊ ወተሃደራዊ ኣገልግሎት ኣቢለን ናይ ልምዓት ህዝባዊ ኣገልግሎት ኣብ እዋን ህፁፅ ባህርያዊ ሓደጋ ቕልጡፍ ስጉምቲ ናይ ምውሳድን ዝኣመሰሉ መደባት ዘሰላስላ እንተኾና፣
ናይ ዝኾነ ትኹን ሃገር ቀንዲ ዕላማ ግን ብቐዳምነት ግዝኣት ምእንቲ ከይድፈር ድልዱል ሓይሊ ንምምስራት ዝዓለመ ኣማራፂ እዩ። ሃገራዊ ኣገልግሎት ካብ ዝተፈላለዩ ከባቢታት ዝተፈላለዩ ቋንቋ ዝዛረቡ በበይኑ ባህልን ማሕበራዊ ድሕረ ባይታን ዝመፁ ዜጋታት ንክራኸቡ ባይታ ስለ ዝፈጥር ኣብቲ ብሓባር ዝሰላሰል ስራሕ ይኹን ማሕበራዊ ምውሳእ ሓያል ሃገራዊ መንነት ንኽፍጠር ይሕግዝ። ውትህድርና ብዓብዩ ብተሪር ዲስፕሊን ዝስነ ሞያ ብምዃኑ እውን ዜጋታት ሓንቲ ሃገር ስልጠና ኣብ ዝወስድሉ እዋን ሰዓታት ስራሕ ናይ ምኽባር፣ ኣብ ሓባራዊ ስራሕ ናይ ምስታፍ እጃምካ ናይ ምትግባር፣ ተሓታትነትን ትግሃትን ኣብ ኩሉ ዕማማት ዝኣመሰሉ ልምድታት ንኽጥርዩ ኣዝዩ ይሕግዞም። እዚ ጥራይ ዘይኮነ እውን ኣብዚ ዘመናዊ ወታደራዊ ኣገልግሎት ከም ናይ ኮሚኒኬሽን፣ ኢንጂነሪንግ፣ ቴክኖሎጂ፣ ሓበሬታ፣ ሕክምናን ዝኣመሰሉ ቴክኒካውን ሞያውን ተዓሊም ስለ ዝወስዱ ተሳተፍቲ ናይ ሃገራዊ ወታደራዊ ኣገልግሎት ዝቐስሞ ትምህርቲ እውን ሞያዊ ፍልጠት ኣብ መጻኢ ህይወቶም ከም ዝሕግዞም እምነት ይግበረሉ። ኣብ ሲቪላዊ ህይወት ናይ ስራሕ ዕድል ንክረኽቡ እውን ሰፊሕ ባይታ የንፅፈሎም። ኣብ ኤርትራ ምስ ንመጽእ ሃገራዊ ወታደራዊ ኣገልግሎት በቲ ፍሉይ ናይ ታሪክ ድሕረ ባይታን ተሞክሮን ዝተቐርፀን ዝተደረኸን ምዃኑ ንግንዘብ። እዚ ድማ ነቲ ናይ ዓሰርተታት ዓመታት ከቢድ ውግእ ዝተረኽበ ብዋጋ ዘይትመን ህይወት መንፈስን ንዋትን ዝተኸፍለሉ ናጽነት ብጽኑዕ ክዕቀብ ከም ዘለዎ ካብ ዘለዎ እምነት እዩ። ብሓፂሩ ተሞክሮ ኤርትራውያን ንዝቐጸለ ናይ ሃገራዊ ወታደራዊ ኣገልግሎት ኣቃውማን ዕማምን ዝቐረጸ እዩ ክበሃል ይከኣል። በዚ መንገዲ ዕላማ ሃገራዊ ወታደራዊ ኣገልግሎት ኣብ ኤርትራ ብቐንዱ ሃገራዊ ናይ ምክልኻል ሓይሊ ንምዕባይ ኣብ መንጎ ዜጋታት ተሪር ሓድነት ንምፍጣርን ሕውየትን ዕብየትን ሃገር ንምቅልጣፍን ተባሂሉ ብሓፂሩ ክግለጽ ይኽእል። ግንዛቤ ናይ ኤርትራ ወታደራዊ ኣገልግሎት ጸጥታን ድሕነትን ሃገር ብሰብ ሞያ ውትድርና ጥራይ ዘይኮነ ናይ ኩሉ ዜጋ እኩብ ሃገራዊ ሓላፍነት ምዃኑ እዩ። ሃገራዊ ኣገልግሎት ኣብ ኤርትራ ነቲ ኣብ ምምጻእ ናጽነት ዝተሃንፀ ሃገራዊ ሓድነት ዝያዳ ከም ዝተርርን ከም ዝሰፍሕን ገይሩ እዩ። ብዘይካቲ ሉዓላውነት ንምክልኻል ንምዕቃብን ጸጥታን ንምሓስን ዝህልዎ እጃም ኣብ ህንፃ ሃገር ንጥፈታት ህዝባዊ ኣገልግሎት ኣከባብያዊ ሕውየት ከምኡ ድማ ዳግመ ህንፃ ስምብራት ዘለዎ ዕማም የንብር ኣሎ። ካብ ኤሮጳ ክሳብ ኤስያ፣ ካብ ኣፍሪቃ ክሳብ ኣሜሪካ ሃገራዊ ኣገልግሎት ንብዙሓት ሃገራት ኣገዳሲ መንኮርኮር ክኸውን ከም ዝኸኣለ ታሪክ ኣስፊርዎ ይርከብ። ስለ ዝኾነ ድማ መልክዓቱ ዳኣ ክለዋወጥ ይኽእል እምበር ብዘለዎ ደርማስ ጥቕሚ እንክረአ ዘቋርፅ መደብ ኣይኮነን።

ክቡራት ተኸታተልቲ ፍኖ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ሰሰናዩ ንኽሉና ደሓንቀኒዩ።

ሰላም ሰላም። ኣብ ዝተፈላለዩ ቦታታት ብምዃን ንምእካል ትሕዝቶታት መደብ ህርመት ክትከታተሉ ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ሎሚ ንዓኹም ተኸታተልቲ መደብና ንምዝናይ ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ንስኻትኩም ውን ምሳና ሓቢርኩም ነቶም ቀሪብናዮም ዘለና ደርፍታት ክትከታተልዎም ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብና ዘለና ደርፊ ከላለየኩም ከመትሩ ናይ ገዲም ድምፃዊት ኣበባ ሃይለ የቀሪበ ዘለኹ ንሎሚ ካብ እቲ ብዙሕ ደርፍታታ ማለት እዩ ኣይነ ይሓይሽ እትብል ፍቅራዊት ደርፊ ክትከውን

ብናይ ገዲም ድምፃዊት ኣባ ሃይለ ኣየ ናይ ሓይሽ እትብል ደርፊ ናይ ሎሚ ሰሙን ትሕዝቶ መደብር መት ከም ዝተዓዘብኩሞ ኣህዲዱ ፈሊሙሎ ብምቕፃል ዘለዋና ደርፊ ከላልየኩም ኣቐዲምና ክልተ ደርፍታት ኢና ናብኹም ከነቕርብ። ሓንቲ ናይ ድምፃዊ ኣማኒኤል ጎይቶኦም ካብ ደርፍታቱ ኣብ 2025 ዝደረፋ ባህላዊት ስርሑ ጥውይ እትብል ክትከውን እያ። ካብኣ ቀፂላ ቀሪብናያ ዘለና ደርፊ ናብ ድምፃዊ ኢሳያስ ሳልሕ ራሻ ካብ ደርፍታቱ ሕውይለ እትብል ኣብ 2019 ዝደረፋ ደርፊኣ ክትከውን ተኸታቲለን ድሕር መቕራበን ቀፂለን ዝቐርባ ደርፍታት ክልተ ከላልየኩም ክምለሴ ሰናይ ምክትታል።

ደጊምና ተመሊስና ኣለና ኣፍቀርቲ ትሕዝቶ መደብ ርመት ካብዚ ብምቕፃል ዘላትና ደርፊ ናይ ናራ ደርፊ ክትከውን ናይ ድምፃዊ ዑስማን ዑመር ካብ ናይ ዑስማን ዑመር ደርፊ ቀሪብና ዘለና ኣማኒ ጊዮ ሶላ እትብላ ብ220 ዝደረፋ ምስ ኣይዳ ባንድ ክፍለ ሰራዊት 84 ብምዃኑ ማለት እዩ ናብታ ደርፊ ክንሰግር ኢና። ካብኣ ቀፂላ ናብ ድምፃዊት ንህምያ ዘርኣይ ክንሰግር ኢና። ናይ ንህምያ ዘርኣይ ደርፊ ኣዝዩ ብርክት ዝበለ ካብ ደርፍታታ ኣብ ናይ ሎም ሰሙን መሪፅ እያ ዘለኹ ስብቁለይ እትብል እያ ክትከውን ተኸታቲለ እንድሕር ምቕራብ ንዲጊመ ክምለሰኩም

0: ቃል በዓሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእ ይፍልጥኒ ዋላ ዝኾነ ሰብሲ ትዝምጥሎን እዮ
3: ትግራይ ትግርኛ
4: ናትካፊስካ ተዓርዳ ከብዶ
5: ሰማዕ ኮኸን ኣይፀላኳን መርከዝ ዘሎ
6: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
7: ጎኖማ ጎዳንገለያለው ሾማውራር ፈላኣኩኖሱቱባናይናሜኮዋይንኮኖኣደይ
8: ወላዲተይ ደርፊ ጅምር ከለኹስ ብዛዕባ ሓንቲ ሙት ኣድዩ
9: እንተሓሸኒ ኢልከ ገዲፍክኒ
10: ደቂ ኣንስትዮ ከዓ ሞ ኤርትራ
5: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣፍቀርቲ ተኸታተልቲ ትሕዝቶ መደብ ህርመት ዝቐርብ ዘሎ ደርፍታት ኣብ ናይ ዕረፍቲ ግዜኹም የዛነየኩም ክህሉ ተስፋይ ሙሉ እዩ። ከመይ ትከታተልዎ ኣለኹም? ካብዚ ብምቕፃል ዘለዋና ደርፊ ከላልየኩም እየ። ሓንቲ ናይ ድምፃዊ መንእሰይ ቃልኣብ ተወልደ መድህን ካብ ደርፍታቱ ካንዶ የ እትብል ደርፉ ክትከውን እያ። ካብ ቀፂላውን ቀሪብና ዘለና ደርፊ ናብ ገዲም ድምፃዊ ተስፋይ መሓሪ ፍሒራ ካብ ደርፍታቱ ሕጂ ግርም እትብል ክንጋብዘኩም ኢና።

ክቡራትን ክቡራንን ተኸታተልቲ መደብ ህርመት ካብዚ ብምቕፃል ቀሪብናየን ዘለና ደርፍታት ንምድላይ ደጊመ ተመሊሰኩም ዘለኹ። ቀሪብናየን ዘለና ደርፊ ሓንቲ ናይ ገዲም ድምፃዊ ፍፁም ዮሃንስ ካብ ደርፍታቱ ዘኑባ እትብል ፍቕራዊ ደርፊ ክንጋብዝ ኢና። ካብኡ ቀፂልና እውን ናብ ድምፃዊ ነፍሴ ዮናታን ታደሰ ዱላ ካብ ደርፍታቱ መሊቶ እትብል ደርፊያ ክትልወና።

0: ቃል በዓሎ ትሪኦ ከለካ ደሃይ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአይ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፍለጥ ማለት ዝኾነ ሰብሲት ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕኮኻኒ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳገለያሎሾማውራር ፈላኣኩኖሱቱባላይናሜኮዋይንኮኖኣደይ
7: ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ምውት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

0: ደጊምና ተመሊስናኩም ኣለና። ትሕዝቶታት መደብርመታ ብምክታል ዘለኹም ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ሓንቲ ናይ ድምፃዊ ተሾመ ኣርኣያ መልኣኽ ድያ ሰብ እትብል ክትከውን ከላ፣ ካብኣ ቀፂላ ድማ ናይ ኣቦይ ግርማይ ሰሎሙን ነፍሴር ኣቦይ ግርማይ ሰሎሙን ኣርባዕተ ፊደላ እትብል ንዓድና ኤርትራ ማለት እዩ ንሃገርና ኤርትራ ብብዙሕ ዓይነት ቋንቋታት ብምምፃና ፅነት እዩ ተደሪፉ ሓንቲ ካብን ኣርባዕተ ፊደላ እትብል ደርፊያ ክትከውን እዛ ዘላለኹኹም ማለት እዩ። ኣቀዲማ ናይ ድምፃዊ ተሸማ ኣላትና ብመቐፃል ድማ እታ ደርፊ ናብኹም ከነቕርባ ኢና። ተኸታቲለን ድሕር ምቕራበን ደጊምና ክንምለሰኩም።
1: ሰንከልከል ኣቢልዎ ንምባል በይ ፍቅሪ ናትክስ ንበይኒ ንቕንቕ ዘብል ደብሪ ሆ

ትሕዝቶታት መደበርመት ናብ ብምህዛም ገፂኡ ክቡራትን ክቡራን ተኸታተልትና ሰዓታትና እውን ናብ ምእካል ገፅ ስለ ዝኾነ ዘለዋና ደርፍታት ሓንቲ ናይ ድምፃዊ ናሆም ዮሃንስ ካብ ደርፍታቱ ኣይተምርርኒ እትብል ክትከውን ከላ ፍቅራዊት ደርፊ እያ። ካብኣ ቀፂላ እውን ናይ ድምፃዊት ፋጡማ ስሌማን ካብ ደርፍታታ ኣብ 15 ዓመት በዓል ናፅነት ሃገርና ዝደረፈታ ናይ ሳሆ ደርፊ ማካዶ እትብል ደርፊ እያ ክትልወና።

ክቡራት ተኸታተልቲ ኣፍቅርቶ ትሕዝቶ መደብ ህርመት ናይ ሎሚ ሰሙን ትሕዝቶ መደብ ህርመት በዛ ቀፂላ እትቐርብ ናይ ድምፃዊ ተኸስተ ሰሎሙን ምሩኽ ናይ ፍቕርኺ እትብል ደርፊ ክንዛዝም ኢና ክቐርብ ዝፀንሐ ኣዛ ናይ ፀኒሐ ክኸውን ተስፋይሙሉ እዩ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ኣብ ልካእ ሰዓት ክኸውን ምረኻብና ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኹልና።

ሓይሳም ሓይሳት ምተቕብለ ቴሌቭዥን ኤርትርያ ቀዝረ ሰላመት ናትከበተ ድብንብል እግልዮም ለዳላ ኣኽበር ለሰዓት ኣቀሪብልኩም ስሌማን መሓመድ ሳዕዳና ከዘ ባዕበያ ረሱ ግላንብት መድረሰት ፈኒየት ኣስመራ 130 ወስስ ደረሳያ ብሻሃደት ኣድሕረ እቲ ኣቕሊ ማንሰባ ምድረ ተሓልሓልሃላ መርከዝ ሸትል 370,000 ሸትል ክምዕዳላ ተሓበራ መጅልስ መርከዚ ማሕበር መደረሲን ኤርትርያ ካልኣይ ርቱብ እትምዑ ሰርገላ እስራኤል ወዲዩ ዝሃለየተ ወራታት ዓስከርየት እቲ መሻክል ዘሸምም ከምቱ ርእስ ቱርክ ኣተዓገባ ጀምሁርየት ቻይና ምስል ሽዌደን ዕላቐታ እግል ተኣውሰዕ ከም ትቀድመ ተእምራት ቅብለት ኮርያ ጀርቢ እስትራቴጂያዊ ክሩዝ ሚሳይላት ከም ወደት ተፋሲል ኣኽባር መድረሰት ፈኒየት ኣስመራ እግል ክልእ ሰነት ብመጃላት ኣትሳናይ መካይን ዓም ወራታት ብና ንጃረት ኤሌክትሮንያዊ ወራት ወራታት ካህረበት ዓም ጣረጎት ኣድረሰቶም 30 ምእተይ ተኣዋልድላ ብእቶም 136 ደረሳይ ዮም 5 ጁላይ ኣድሓራት እታ ዕልቢ 65 ሰነተ ሙዲርላ መድረሰት ኡስታዝ ሰመረ ወረደ እታ እግል ኣስማዕ ከሊመት ደረሳ እባ እግሉ ረክበው ደርስ እግል ሻዕቦምዋ ወጥኖ መመትሰባል እግሉ ክደሞ ላቡታ ሳየት ሸርሓ እቲ ወዘረት ተዕሊም ሙዲር ዓም ቅስም ምህናት ተክኒክ ወተዕሊም ኣሰይደ ተስፋይ ስዩም እየ ሕኩመት ሜዛንየት ብዙሕት እንደ ኣፍገረት እግላ መድረሰት ሓዲስ ዋ ዘመናዊ ማሽናት ዋ መሻቀይ ከም ወጀደት ኢላ እቲ ሸርሕ ደረሳ እታ ለትየመሞ እታ ኣካን መሰል ሰኔት እንደ ገኡ እግል ልቕደሞ ትፋና ኣምዕል ረፍዕ መስኡልየት ካምታ ላሓበረተ ወኪለትላ ዳሕረው እብተረታ እታ ዲቡ ልትፈረሮ እቱ ካድም እመትሰባል ከም ከድሞ ኣከደት ኤሬና ለተሰኣለቶም መድሕረት ብተረቶም ፈድል ጅህድ ዋልዴን ዋእምድርሲኖም እባእግሉ ዘርገው ዓውቴታት እንደ ተዓፀመው ዋጅቦም ከም ለእተሞ ገለድ በየው እተመናሰበት ኦሮትካ እቲ መጃሉ ፍድብና ለፈደባ ደረሳ ጀዋኣይ ከበታ እቲ ሰነት 1954 ተኣሰሰት መድረሰት ተፈኒያት ኣስመራ እትሊ ናይ ሰብዓዊ ክልእ ሰነት ክድመታ ዝያደ 10,000 ሰብ ምህነት እንደ ኣድሓረት እቲ ሽቁል ፋረት ከም ህሌተ ወሳይቃ ለፍህም እቲ ኣቕሊ ማንሰባ ምድርየት ተሓልሓል ሃላ መርከዝ ሸትል ዝያደ 180,000 ዕጨይ ኣስላ ብእቱ ዝያደ 370,000 ሸትል ከም ዳላ ተሓበራ መስኡለትላ መርከዝ ኣሰይዳ ሓናን ሰዒድ ዲብላ ሃበታ ሓብረ ዲብ ምድርየት ሓልሓል ኣስማጥ ሓመልማሎ ዋኣከረን ዲብ ግራህ መዳንን መዳርስ ኣካናት ድያናት ወኣብያተ ሰከን እግል ትሸተል ከም ሰልቱ ኣብርሃት እምበልሊ ብበዓል ስልጠት ዕጨይ ወሓይዋናት ከደን ላትነዘመ መሓደራት

0: ጫኮ
1: ኣምስተል መዛኪ ኣምስተል ዝወርሰ ሰትይለኪ ትሪኢለክ ናሽፋ ማይ ልሓዘለ
0: ንሓንግል ኣስትዩት
1: ኣስትዩ ብማሕባይ ኣስተይኩ ግ ጀጋልም እዩ ዘይነ ተኸልባል
0: እዩ
1: እዚ ዝበየኒ ምስተል ለወራት ዓባይ ሓጂር ክተርፉና ኣለግድም ለወለ ተዳልያ ኣለክ ብ
0: ኣባ ቀድራትና ንዳልሕ ኣለና ከግድም መዳላይ ቤት ድቤት ይኮን ኣዛ ኣፍሻፍ ገት ቅልወት ሓሪር ተርፋትና ኣለት ሰምዑኒ ኢለኩም ውፍትሕ ናይኦም ከም ግት ይበሎምቱ እንሳር እንደዳለይና ከን ግን ይደየቱ ይኮን
1: ፍትሕም እሙርት ይኮን ኣልፎም ኣሎ እዚ እንተ ዝበኒ ዓወልካም ኣልፍ ብቀለብ ግተሽከይቱ
0: ኣነ ቅልወት ብርካየት ምስልከቶያ ውሃለብባ መክሑውለታ ወቕምብራ ማንሸጣ መሽዓሊባ ዓባይ ሓቲ ምስሊ ወለታ እግሊ ይድሓዘ ኣለኩ
1: መገንቲ ህዳይ ካሙል በይ ግድሓዘለኪ ሓርማ ሕነት ወመሃይ መሃይ ግት ይበል ደየከም ከሎ
0: ምን ሓምቕ 50 ኣልፍ በፅሕ ለቐለው ወላሓጠብ እየ ንወስኩም ምንከይን ተመፅውን
1: ኣኢላ ሓመድ ረሱሉላ ሰሜኒ እሊ ኩሉ ከሳር ወላዓል ወትሓት ማት ሓዛ እዚ ሰሜኒ እሊ ቀለው ማት ሓዛ ወት ኢደ ይድሓዘለኪ
0: እቲ ቤታ ምስሊ መርዓዊሃ ወደላ መፀላዓፍ እዩ ሓልተ ትምኔት ቤታ ኣገረመ ትግላ እትበሃል
1: ምስተር እንተ በገገት ሓመድ ድሓዘለኪ ሓምዳ ሓዘይ ክምገቢ ኣነ ትፍላካን ሓምደኪ
0: እብከፎት ሓምዱኒ ወትመ ትሓምዱኒ
1: እምስተል ወለት ራኪ ተዓጅቢነ ኣናዲ መዋዲታ ቃሲ ሓጠብ ተሓዘ ወሰላዲ እሊ ውዳይ ባቅል ይኮን ውዳይ ባዚ ዓደት ቀድረትኩ ግዘይ እድኛ ኢድ ትረከብ ብሓዚ ይብልካ
0: ሓምደላቱ ትተርጀጎ ድብ የለይኩም ወለቼ ኣምባል ቅልወት ይትትሃደ እለም ይትወደ ኢንትዋፈቕኒ
1: ኢንትዋፈቅ ብሒለቱ ኣ ብሒለት ስብሓን ለቃለ እማትርከ ምስ ተረብለክራ

0: ማሻአላ ማሻአላ በግርመት ማሻአላ አለ ነቢ
1: ልባቼ ምግባይታ ምን እላ ተዓበ ሓኮ ተሓገለት የኒ ዲ መባይላት ክንዲ ብግንሓ ላዓበት ወላ ግርመት እለ ለኣግዲ ኣዋሊ ለግርመት ናየ ሓጠርታ ሓረ ይሕልባቼ ንሕብር ኮፎ ከም ሰልሳዊ እግል ተኣምር ብካ እዚ መሰለን እላ ዳፉር ትትበሃል ሰምዓ ለይክን ወእሊ ሕሳል ትትበሃል ርያል ትበሃል እሊ ወእሊ ክርሲ ወግድም እሊ ትብላ ወእሊ ሓሪረታ ላ ሓሪረታ ኣምራታ ለይክንበስ
0: ማሻአላ ማሻአላ ሰላ ዓለ ነቢ መራ ግርምታ ምናታ ኣና ክል ኣክል እላ ምስል ከተወያ ግል እውድ ሓዘለይኩን
1: ክል ኣክል ላ ናታ ሕልብ እየ ፃተ ትሓዝያ ሓረ እየ እግላ ንሳምሕ ጋለ መደፍ ሕውፅ ግል ትሕረድግና ት
0: ይሄ ብስላሚቲ ደይቦ ኣና ኣከላት ግል ኣብሽልክንት በስ
2: ሓልቶየ ፃዕዳ እንቲ ግለ ወለትኪ ክለ ኣክል ኢላ ግተውዳይ ሓቆት ሓስብለየኪ እግለይ ማሓትታት ውድ ብል ግል
0: ኣብሽርክ ሰልማ ወለቼ ኣዘ እሊታት መተራጃ ግንዳ ኣዘምክን ምኑ ኣና ጉሩሽ እንተባዝሓዲብ ይኮን እግል ተኣምረ ሓበን እንዳሓዘ ይኮት ጉሩሽ ሓቐናቕሰት ምኘ እግል ትፅደያኒቱ
1: እንቲ ትምነየት ሕቸ በስ ለላት ሓዘ ሓሪር ሓጠብ ወድዕ ጎኖ ወትኮበት እለበስ እምፅ ወላማ እግላ ኣንሳሕ ዳሌና ንትገብእ ስቤዘት እግላ እዳል ወስክ ሓደ ንሪኢ
2: ሓልቶ ኣነ እተ ሽቅየታ ግልእስ ደየክን ትግል ይበለክን ለሽቅየተ የእምር ወበዓል ማል ነገኮ እማል ግልእስ ደየክን ትግል ይበለክን ንዝሩፍ ቃብያታ ይትን ኣነ ላኪን ም ወደግልክን ዓፈየክን ኣበላዓክን ወእሰተየክን ውሕላይ ም ምንትሓዝየ ሓልሓይክን
1: ብሕላይ ክዲ ይረሃዳ ሕላይ ማ ተእምሪ ሕልብ
2: መጋኮ የእምር ሽከር ሽከሪና ወሽከሪና እንደት ወለቢና ፋርሰት ወለት ፋርስ ጥያረ ደዋሽን ኣባይ ዳገነቱ ዓውቴ ባሽ

0: እንትበለ እሊ ጋራት እሊ ግልና ከሰስተ ይበለክም ኣሎ ምትወዲ ለኪ
1: ኣነ ሓንቲ ግል መስተቅበል እየ ለገብእ ውዲ መስተቅበል ሰደኑ ደውግልየ ትብል ለኮ ስርግ ቤት ቆለ ውዲ ቤት ትዕቦ
0: ባርኻት ምትብል ለኪ እሊ ግልና ሕደግ የብለኪ ኢለኮ ወለት ሄሙም ውደግል እማ ትትፋርድ ሕና ልቤልና ክትትነፂ ውቤት ክትኣቲ
1: ሓንቶ ቅልወት እምበል ግርመት ቤት መስተቕበል ሓበት ምስተይ ማዕላ በብለክ ለዩ ካና
0: ባርኻት እዚ ክትዓይሪ ንተሓዚ ለኪ ኣዋልግን ላዓድ ምግሊ ይበላኪ ተኣምርት ለኪ እለ ጉል በተ ሓንጌላ ያጋደር እለ ጉልግ ምልሆይ ሓንጌላ ያደርኮ እግሊ ይበላኪ ኣነ እየ ሽሞይ እንደ ሰርጌጎኪ ውቤት ክብ ቅለው ሓሪር እግል ኣቴካ ሕዚ ኢልኩ እዚ ብትንቲ ኣፉ ክፅበጥ
2: ኣመቶ ንሓቲ ዶለተ ሓዘይከ ለዩ ክዓሪኒ
3: ቤት ድሓን ሕልቢ
2: ኸይሮ በርከት በስንቲ ድርዲ ዓሪኒ ያ ሰላም
3: ኸር ልግባ ሕልብየ
2: ስምዒና ኣመቶ መሽሮዕ ኔፍዓይ ወመክሰብ ልብዲቡ እግሉ ፃበጠልዮ እዚ ህተ ሄሚ ትመስለኪ ምንኬን መንዓድ እሊ ቆለው እህሉ እንዳኣምፃዕና ወስገግድ ውእልይታት እንሰርግነ ህዝበ እንተ ሄንግትስ ዘይንዩተ እዚ እምን ኩሉ እተሓሪሁ ወተጅንሱ ከፈኩም ሰለ ትሓረ እተበስግትስ ምስል ግንሽ ጌታ
3: ቀለው ሓጣም ሕልብ ሰንግርእዎ ቃልይቱ ልሕላየት ሓምድ ዓብደላ ተእምራ ማሚ ተለዊናይ ስጋዳ ትጀራቦ ብልሃበቱ ከልብእ ስቡር ገብኦ ኳ ዓዳም እናሽበቱ ብል
2: ንብልኣላኣ
3: ተለዊናይ ሕብር ሰማት ሕልብየ ፈጫ ሃላ ሳዕር ሳዕሮ ቀይሕ ፃዕዳ ፀሊም ወወድዕ ሃላ ሕልብ እሊ ዲባ ሕላ ጠምካሁምን ገብእ እባ ግርመት እባ ግርመት
2: ሰንግርምቶ ሰንግ ያሰላም ኣነ መእላ ሓዘ ምንክሎ ዩ ካ ሞቶ እላተ ንወሱ ለለ ፍክረት እላተ ሓዘ ኣልኩ እዘ ንወሱ በስ ብለክለ መክዘን ፈትሓናዊ ምንገቢ እንት ንእሱ ትገሰ ይትውቱ ሽቁል እንስ ይኮን ያለ ፈጨ እሊ ተለዊናይ እሊ ሸግራይ እንደትብኢለን ዝመስለክቲ
3: መብለኒ ንቅለው መረቃሊ ሰበት ገብኣ በደልቡ ነነብት ኣፎ ብሓጠብ ኢነነብት ሓረ ሓጠም ምኑኩም ከሰብና ቆለው ሉ ንዛበ ወዛቱ ግል ምንዛበ ኣለና ኣነኖ ሸሸቂ ይግልካ
2: ሸቂዮ
3: ይሸቂዩ
2: ኣንሽራ መቸጁ ከጣና ለ ጁኩ ሓሪር ምስልክለ ጥዕም ለነቢር ቤለክማሚ ያ ሰላም
4: ያ ጀማ ኣሰላሙ ዓለይኩም ኣነ ሰማዕኩም ኣልኩ ፍክረት መረሰኔተ እዚ ርኢኩም ዲብለ ተልቨዝዮን ዳኣየት ኣው ኣተኣምሮት ግል ደግልከት
2: ያለ ጀማዓት ልኬር ቆለው ሓጠቡ ሓሪር ብዓውል ቀሊል ትበ ምንገቢ ንሱ ሰኒሉ ዘበገናያ ላኪን መለ ዘከየት ጋመ ቆፁብቱ ላዓወላ ደዓያት ምን እዘስለና ተኣምራ ነባስ እክለ ይታ
4: እሊ እሊ እሙር ምን በዲሩ እሙር ሕጉርቱ ዲብ ሓተ ፍሬታት ናይ ሓጠብ ኣው ናይ ወደእ ሓተ ዛዓት ወሓተ ዛዓት ኦሮት ናዕቅፋ
2: ዕናት 20 ፍሬታት ሓጠብ ኦሮ ናዕቅፋ ግንክሶ ብህቱ ትሓተ መለ ውዕላ ምን ከሌና ላዓመቸለ ምክር ለናያቱ ሓይስ
4: ድያነበስለናበስእንተርሸርዋሓንከልማትሕረይኮሕና
2: በስ ዘለዋሪና ንሕዘቱ መካይን
4: ንገማመሽ እያ
3: ኣብ ስተል ግልቤት ናይ እለ ወለት ሓጠብ ወድዕ ገኖ ኩሉ መስሊ ሓጃት ለትሓዘየና ሃላ እንሰር ሓጠብ ሰኒ ይረከብና ኣዚ እንቱም ኣብ ስምሖ ግልየን ወሸ ግሊግስ ኣብ ህየም ናቁርዶት ኣምፀግ
5: ስብሓና ላቃድር ምስተል እንቲ በስለ ወለት እምበልእሊ ቀለው ኢተተህደለ ትብል ሂጋ ዲበና ሸፍኪ ምገኪ
3: እም ኣነ ማሚ እግል ወላቸ ለተገርም ንወሽ ኣምራ ኣዚ እንቱም ያ ስደውኒ ያ በረግቦም እኒ ኣነ እግል ወላቸ እንደሰለፍኮ እንደከለፍኮ ላዝም ወደግ ለግል ተኣምሮ
5: ስብሓናላድርሚኒ እንቲ ከም ብጎቢ
3: ኣነ 10,000 ብጎበ ወለ ብዕት ሓጃት እየ ንወስኩም ተከምሉ
5: ሃገድም ኣብይት ንበደል ትበይ ሙድነውን ኣበና ተለተላዲ ተርበት እዮ ንውሽዕተ መመገድ
3: አልሓምዱላ ሰናይ ረቢ ሰከርኩም ንግሩሽ ላቱ ኣመፃግልኩም ኣዘ ላኪን ሽፈጉና ሓጃት ብዙሕ ተርፍ ምን
5: ንሓን ምፅያ እንት እምፅያ ዮ ብታዓብት ዝበሃ
2: ያላ ጀማዕት ልከር ሓጣብ ሓጣብ ቀሊል ልትረከብ እግል ግርመት ቤት ኣዋልትኩም ሕረዎ ክረውኩም ምራትኩም ሓጣብ እግል ዓዳትኩም ሃ ጀማ ሓጣብ ዛበው ኣስለ ኣስለ እለ መካይን ንወሱሉ ብላከባ ኖሩ ሓሊብ ያላ ጀማዕት ልከር ሓጣ

ሓጣብ ሓጣብ ግልግር ሜታ ከራ ጠቅተላካ ሓጣብ ዘበበለ ሰብ ኣ ጀማዓት ከር ሓጣብ ግልግርመት ቤትኩም ኣዋሉትኩም ናይ ዓዳትኩም ሰርጎ ሕረወክሮ ኩምራትኩም ያላ ጀማ ሓጣብ ያላ ጀማዓት ከር ሓጣብ ሕረወክሮ ኩምራትኩም እግልግርመት ቤት ኣዋሉትኩም ሰርጎ ናይ ዓዳትኩም ሕረወክሮ ኩምራትኩም ያላ ጀማ ሓጣብ

0: እግዚኣብሄር ምግኒትት ያ ረቢ ለወለትለ ረቢ ልጅ መዓንኡስ ቴለፎን ኣባያ ገፍለተ ለወለትለ መገበት ምጀረ ዲበ ላኢላ ኢላላ መሓመድ ረሱል ቴለፎን ብዕድ ግል እጀርብ ቴለፎን ብዕድ ግል እጀርብ ስከረኦም ብዕድ ግል ቀይረዘ
1: ሓልቶ
0: መርሓባ
1: ፈ

ሰዓት 9:00 ኮይኑ ዜናዊ መሰናድኦና ንፍልሞ ኣለና። ዝኸበርኩም ተኸታተልትና ከመይ ተምስዮም ንሎም ሰንበት 5 ሓምለ ምሸት ዝተዳለወ ዜናታት ውሽጥን ወፃእን ሒዘልኩም ቀሪበ ዘለኹ ኤፍረም ግዴ። ንምክትታልኩም ብክብሪ እናዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም። ቤት ትምህርቲ ስነ ኪነት ኣስመራ 136 ተምሃሮ ሎሚ ብሰርቲፊኬት ኣመሪቓ። መደበር ፈልሲ ንኡስ ዞባ ሓልሓል ንወፍሪ ምግራብ ኣስታት 370,000 ፈልስታት ኣዳልያ። ማእከላይ ባይቶ ማሕበር መምራን ኤርትራ ኣብ ዘካየዶ ኻልኣይ ስሩዕ ኣኼባ ኣገደስቲ ለብዋታት ኣቕሪቦም። እስራኤል ጠንቂ ጸጥታዊ ጸገማት ዞባ ማእከላይ ምብራቅ ኮይና ከም ዘላ ቱርኪ ወቒሳ። ቻይና ምሽወደን ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ።

0: ሰሜን ኮርያ ወተሃደራዊ ዓቕማ ንምድንፋዕ ሓጋዝ ዝኾነ ፈተነ ክሩዝ ሚሳይል ከም ዘካየደ ተሓቢራ። ቤት ትምህርቲ ስነ ኪነት ኣስመራ ሎሚ ኣብ ዘካየደቶ ስነ ስርዓት 136 ተምሃሮ ብሰርቲፊኬት ኣመሪቓ። ወኪል ሪና ዮናታን የዕብዮ ንዘዳለዎ ጸብጻብ ኣብርሃም ዓንደ ማርያም ከቕርቦ እዩ።
1: ቤት ትምህርቲ ስነ ኪነት ኣስመራ ንኽልተ ዓመት ብዓውድታት ዕርያ መኪና፣ ሓፈሻዊ ስነ ህንፃ፣ ፅርበት ዕንፀይቲ፣ ኤሌክትሮኒካዊ ዕዮ፣ ስራሓት ኤሌክትሪክሲትን ሓፈሻዊ ፅርበት ሓፂንን ዘምሃረቶም 39 ደቂ ኣንስትዮ ዝርከብኦም 136 ተምሃሮ ሎሚ 5 ሓምለ ኣመሪቓ። ኣብቲ መበል 65 ስነ ስርዓት ርእሰ መምህርታ ቤት ትምህርቲ መምህር ሰመረ ወረዳ ኣብ ዘስምዖ ቓል ተምሃሮ ንዝቐሰምዎ ፍልጠትን ሞያን ብውፉይ ስራሕ ንህዝቦምን ሃገሮምን ከም ዘገልግሉ ጽኑዕ እምነቱ ገሊጹ። ኣብ ሚኒስትሪ ትምህርቲ ዋና ዳይሬክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ድማ መንግስቲ ገዚፍ ወፍሪ ብምግባር ነታ ቤት ትምህርቲ ሓድሽን ዘመናውን ማሽናትን መሳርሒታትን ኣዕጢቕዋ ከም ዘሎ ብምጥቃስ ተምሃሮ ኣብ ዝምደብሉ ቦታ ኣርኣያ ተወፋይነት ክኾኑ ተላብዮም። ዕለተ ምረቓ ዕለተ ምስካም ሓላፍነት ከም ዝኾነ ዝጠቐሰት ወኪል ተመረቕቲ ብወገና ኣብ ዝወፍሩሉ ዕዮም ቦታን ብልዑል ሃገራዊ ንቕሓት ከም ዝነጥፉ ኣረጋጊጻ። የሪና ዝተወከሰቶም ተመረቕቲ ብወገኖም ሳላዊ ህፃዕሪ ወለዶምን መምህራኖምን ብሰጎናፅፍዎ ዓወት እሙናትን ህርኩታትን ብምዃን ግብኦም ከም ዝፍጽሙ ቃልኣትዮም። ኣብቲ ዕለት ከካብ ዓውዶም ጸለልታ ዘረኣዩ ተምሃሮ ተሸሊሞም። ኣብ 1954 ዝተመስረተት ቤት ትምህርቲ ስነ ኪነት ኣስመራ ኣብዚ ናይ 72 ዓመታት ኣገልግሎታ ልዕሊ 10,000 ሞያውያን ኣመሪቓ ናብ ስራሕ ዓለም ከም ዘዋፈረት ሰነዳታ የነፅር።
0: ኣብ ዞባ ዓንሰባ ንኡስ ዞባ ሓልሓል እትርከብ መደበር ፈልሲ ልዕሊ 180,000 መበቆላዊ ኣግራብ ዝርከቦ ኣስታት 370,000 ፈልስታት ከም ዘዳለወት ተገሊጹ። ሓላፊታ መደበር ፈልሲ ወይዘሮ ሓናን ስዒድ ኣብ ዝሃበቶ ሓበሬታ እቲ ፈልስታት ኣውሊዕ ዒቃን ቀላሚጦስን ከም ዝርከቦ ብምጥቃስ ኣብ ንኡስ ዞባታት ሓልሓል ኣስማጥ ሓመልማሎን ከረንን ኣብ ሕዛእቲ ማይ ኩዕታት ኣብያተ ትምህርቲ ኣብያተ እምነትን መንበረ ኣባይትን ክትከል ምዃኑ ኣብሪሃ። እዚ ከምዚ ኢሉ እንከሎ ብበዓል ስልጣን ኣግራብን እንስሳ ዘገዳምን ዝተወደበ ግብራዊ ኣስተምሮ ኣብ ሓመልማሎን ሓልሓልን ኣባላት ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ተዋሂቦም። ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ዞባ ዓንሰባ ተኸሰተ ተስፋፅን እቲ ግብራዊ ትምህርቲ ዝመፅእ ሰሙን ኣብተን ንኡስ ዞባታት ንዝጅመር ወፍሪ ተምሃሮን ልምዓት ንምዕዋት ዝዓለመ ምዃኑ ሓቢሮም። ማእከላይ ባይቶ ማሕበር መምራን ኤርትራ ኣብ 3-4 ሓምለ ኣብ ኣስመራ ካልኣይ ስሩዕ ኣኼቡ ኣቃኒዖም። ኣብቲ ኣኼባ ሓለፍቲ ማሕበር ኣብ ዞባታት ከምኡን ሳዋን ማእከላይ ቤት ፅሕፈትን ናይ ዝዓመሞ ንጥፈታት ጸብጸባት ድሕሪ ምቕራብ ተመክሮ ዝለዋወጥሉ ሰፊሕ ሓባራዊ ዘተ ተኻይዶም። ኣቦ እምበር ማሕበር መምራን ኤርትራ መምህር ስምዖን መሓሪ ኣብ ዘስምዖ ቃል እቲ ኣኼባ ባይቶን ዝቐረበ ጸብጸባት ብደቂቕ ብምግምጋም ንመጻኢ ብውህደት ክዓይ ዝሕግዝ ኣማእዛን ሕሳባት ከቕርብ ዝዓለመ ምዃኑ ገሊጾም። ተገባእቲ ድሕር ዘካየድዎ ዘተ ብመምራን ዝቐርብ ጠለባትን ሕቶታትን ቁልጡፍ ምላሽ ክረክብ ዝተሓንፀፀ ውጥን በድማዓነት ንኽትግበር ብውህደት ክስራሕ ሙያዊ ዓቕሚ መምራን ንምዕባይ ድማ ስሩዕ ናይ ስልጠና መደባት ክህሉ ኣዘኻኺሮም። ማእከላይ ባይቶ ኣብ መወዳእታ ራእይ ማሕበር ንምትግባር ኣብኩም ዘሎ ኣፍልጦ ንምብራኽ ክዕየ ሙያዊ ብቕዓት መምራን ብምሕያል ብቕዓት ትምህርቲ ንምምሕያሽ ዕቱብ ፃዕሪ ክካየድ ከምኡውን ንመስርሕ ምምሃርን ምስትምሃርን ምቹእ ኩነታት ምፍጣር ህንፃታት ኣብያተ ትምህርቲ ክሰፍሕን ክፅገንን ዝብል ለብዋታት ኣሕሊፎም። ማእከላይ ባይቶ ማሕበር መምህራን ኤርትራ ኣብ ወርሒ ሕዳር 2025 ኣብ ዘቃንዖ ቀዳማይ ኣኼባ ናይ 5 ዓመት ውጥን ስራሕ ምንዳፉ ኣይርስዕን። ኣብ ንኡስ ዞባ ገልዓሎ ሰራሕተኛታት መንግስቲ ዘዋፅእዎ 48,000 ናቕፋ ንስድራ ስዋኣት ከም ተመቓርሐ ካየድ ስራሕ ናይቲ ንኡስ ዞባ ኣቶ ሓጎስ ገብረ ማርያም ገሊፆም። ምሕብሓብ ስድራ ስዋኣት ከም ባህሊ እናሰረፀ ምምፅኡ ዝጠቐሰ ኣቶ ሓጎስ እቲ ዝተዋፀአ ገንዘብ ካብ ምምሕዳራት ከባቢ ዳንዴሮን ኢንገል ዔላን ዝተዋፀአ 8 ስድራ ቤታት ከም ተዓደለ ኣረድዮም። ኣብ ዝሓለፈ እዋን ሰራሕተኛታት ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ብዝወሰድዎ ተበግሶ ዝተዋፀ 42,000 ናቕፋ ኣብ ምምሕዳር ከባቢ ቡያን ዝነብራ 7 ስድራ ስዋኣት ከም ተኸፋፈለ ዝዝከር እዮም። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ደጊመ ብኽብሪ ዕድመኩም።

እስራኤል ኣብ ዞባ ማእከላይ ምብራቕ እተካይዱ ዘሎ ሓደገኛ ወተሃደራዊ ምንቅስቓሳት ንመላእቲ ዞባ ናብ ኩናት ዝሸምም ምዃኑ ፕረዚደንት ቱርኪ ረሲብ ጠይብ ኤርዶጋን ወቂሶም። እዚ ተገልጸ ፕረዚደንት ኤርዶጋን ትማሊ 4 ሓምለ ምስ ቀዳማይ ሚኒስተር ፓኪስታን ሸህባዝ ሸሪፍ ኣብ ከተማ ኢስታንቡል ኣብ ዘካየዶ ዝርርብ እዩ። እስራኤል እትኽተሎ ዘላ ናይ ምስፍሕፋሕ ፖሊሲ ቀንዲ ጠንቂ ቅልውላው ናይቲ ዞባ ምዃኑ ዝገለጸ ፕረዚደንት ጠይብ ኤርዶጋን ሃገራት እቲ ከባቢ ብሓባር ክቃወሞ ኣዘኻኺሮም። ኣብቲ ዞባ ተኸሲቱ ዘሎ ጸጥታዊ ጸገማት ንቱርኪ ከይተረፈ ብኣሉታ ጸሊዋ ከም ዘሎ ብምጥቃስ ድማ ብሰላም ንምዕራፉ ተረኣ ክትጽወት ምዃና ሓቢሮም። እዚ ከምዚ ኢሉ እንከሎ ቱርክን ፓኪስታንን ኣብ ንግድ ወፍርን ዞባዊ ምትሕብባርን ከም ዝተሓጋገዛ ኣብቲ ርክብ ኣፍሊጠን ኣለዋ። ህዝባት ሪፓብሊክ ቻይና ምሽ ወደን ዘለዋ ኩሉ መድያዊ ዝምድና ንምስፍሑ ከም ትሰርሕ ኣፍሊጣ። እዚ ተገልጸ ኣብ 4 ሃገራት ኖርዲክ ዑደት ዝፍጽም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግ እዩ። ትማሊ 4 ሓምለ ምስ ላዕለዎት ሰመዚ ሽወደን ኣብ ከተማ ስቶክሆልም ኣብ ዘካየዶ ዝርርብ እዮም። ቻይናን ሽወደንን ኣብ ምምዕባል ንግድ፣ ተሓዳስ ፀዓት፣ ወፍሪ ትምህርቲ፣ ጥዕናን ቱሪዝምን ብሓባር ከም ዝሰርሓ ኣብ ትርክብ ገሊፀን ኣለዋ። ክልቲኣተን ሃገራት ኣብ ዓመት 2025 ኣስታት 20 ቢልዮን ዶላር ንዝነበረ ንግዳዊ ምልዋጥ ኣብ ዓመት 2026 ክብ ከም ዘብሎ ኣፍሊጠን። እዚ ከምዚ ኢሉ እንከሎ ክልቲኣተን ሃገራት ኣብ ዞባውን ዓለማውን ጉዳያት ዘለዎን ምትሕግጋዝ ከም ዘዕዝዛ ሓቢረን። ሚኒስተር ጉዳያት ወፃኢ ቻይና ዋንግዮ ኣብ ዝሓለፈ ሳልስቲ ምስ ላዕለዎት ሰመዚ ዴንማርክን ኣብ ተመሳሳሊ ዛዕባታት ከም ተመያየጠ ዝዝከር እዮም። ሰሜን ኮርያ ወተሃደራዊ ዓቕማ ንምድንፋዕ ሓጋዚ ምዃኑ ዝገለጸቶ ፈተነ እስትራቴጂካዊ ክሩዝ ሚሳይል ከም ዘካየደት ሓቢራ። እዚ ኣብ መሬት ኣየርን ባሕሪ ንዘሎ ዕላማ ክወቅዕ ዝኽእል ዘመናዊ ኣፅዋር ክሳብ 2,000 ኪሎ ሜትር ክውንጨፍ ዓቕሚ ከም ዘለዎ ኣዘዝቲ ሰራዊት ሰሜን ኮርያ ገሊፆም። እዚ ከምዚ ኢሉ እንከሎ ሰሜን ኮርያ ብገዛእ ርእሳ ዘፍረየቶ ብርክት ዝበለ ዝተፈላለየ ኣፅዋራት ከም ዝፈተነት ተፈሊጡሎም። ሰሜን ኮርያ ብዝሓለፈ ሰነ መወንጨፍ ስርዓታት ሮኬት፣ ታክቲካዊ ባለስቲካዊ ሚሳይልን ናይ ነዊሕ ርሕቀት መዳፍዕን ዘጠቃልል እስትራቴጂካዊ ኣፅዋር ከም ዝፈተነት ኣይርሳዕን። ካብ ዓመት 2006 ክሳብ 2017 6 ኒኩሎሳዊ ፈተነታት ዘካየደት ሰሜን ኮርያ ኣገዳሲ ምስ ዝኸውን ተወሳኺ ኒኩሎሳዊ ፈተነ ከተካየድ ከም እትኽእል እያ ከተጠንቅቕ ጸኒሓ ዘላ። ሰሜን ኮርያ ሓባራዊ ወተሃደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቀንዲ ጸጥታዊ ስጋእታ ምዃን እያ እትሕብር። ህንዲ ወተሃደራዊ ዓቕማ ንምምዕባል 5.5 ቢልዮን ዶላር ተወሳኺ ባጀት ከም ዝሰልዐት ገሊጻ። እቲ ባጀት ብቐንዱ ኣብ ምሽማት ስርዓተ ሚሳይላትን ጸረ ድሮናትን ከም ዝውዕል ድማ ሚኒስትሪ ምክልኻል ህንዲ ኣፍሊጡሎም። እቲ ውጥን ኣብ ቀረባ መጻኢ ከም ዝትግበር ብምጥቃስ ኣብ ምድንፋዕ ወተሃደራዊ ዓቕሚ ሃገሩ እወታዊ ተራ ከም ዝህልዎ ኣሚቶም። ኣብዚ ዓመት እዚ ንጽላት ምክልኻላ 85 ቢልዮን ዶላር ሰሊዓ ዘላ ህንዲ እቲ ኣሃዝ ምስቲ ናይ ቅድሚኡ ዝነበረ ዓመት ክነጻጸር እንከሎ ብ15 ሚእታዊት ከም ዝወሰኸ ጸብጻባት ይሕብሮም። ዝዓበየ ሸመተ ኣፅዋር ካብ ዝገብረ ሃገራት ዓለምና ዝኾነት ህንዲ ኣብዝ ሓለፈ ወርሒ ሰነ ኒኮሎሳዊ ኣፅዋር ናብ ዕጥቂ ምክልኻላ ከም ጸንበረት ዝጥቀስ እዮም። እዚ ከምዚ ኢሉ እንከሎ ህንዲ ኣብ ጽላት ምክልኻላ እትገብሮ ዘላ ወፍሪ ጎረቤታን መቀናቕንታን ፓኪስታን ተመሳሳሊ ስጉምቲ ንምውሳድ ክደፋፍኣ ከም ዝኽእል ወተሃደራውያን ተንተንቲ እምቶም። ኣርእስተ ዜና ክድግመልኩም። ቤት ትምህርቲ ስነ ኪነት ኣስመራ 136 ተምሃሮ ሎሚ ብሰርቲፊኬት ኣመሪቓ። መደበር ፈልሲ ንኡስ ዞባ ሓልሓል ንወፍሪ ምግራብ ኣስታት 370,000 ፈልስታት ኣዳልያ። ማእከላይ ባይቶ ማሕበር ምምራን ኤርትራ ኣብ ዘካየዶ ካልኣይ ስሩዕ ኣኼባ ኣገደስቲ ለቦዋታት ኣቕሪቦም። እስራኤል ጠንቂ ጸጥታዊ ጸገማት ዞባ ማእከላይ ምብራቅ ኮይና ከም ዘላ ቱርኪ ወቒሳ። ቻይና ምሽ ወደን ዘለዋ ኩሉ መድያዊ ዝምድና ንምስፋሕ ከም ትሰርሕ ኣፍሊጣ።

ሰሜን ኮርያ ወተሃደራዊ ዓቕማ ንምድንፋዕ ሓጋዝ ዝኾነ ፈተነ ክሩዝ ሚሳይል ከም ዘካየደት ሓቢራ። ክቡራትን ክቡራንን ሰዓት እዚ ዝተዳለወ ዜናታት ኣብዚ ተዛዚሙ ኣሎ። ምስዝተረፉ መደባትና ንሓድገኩም ብወገነ ይብሩኽ ምሸት።

0: ኣብ ኩሉ ኩናዓት ዓለም ብምዃን ታሪኻዊ ውድድር ፍልጠት ጉያ ምዕዛብ ትርከቡ ዝኸበርኩምን ዝኸበርክንን ተኸታተልቲ ከመይ ትኾኑ? በቢ ዘለኹሞ ሰላምን ጥዕናን እንዳተመነና ምስ ናይ ሎሚ መደብና ከላለየኩም። ኣብ ዝሓለፈ ሳምንታት ምስ ሰራሕተኛታት ኮርፖሬሽን ዘራእትን ጥሪትን ኤርትራ ናይ ቀዳማይ መድረኽ ውድድር ኣካይድና ነርና። ንሎሚ ድማ ከም መቕፀልቱ ካልኣይን ዛዛሚ መድረኽን ሒዝናልኩም መፂና ኣለና። እዚ መደብ እዚ ብሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ ምስ ምትሕብባር ኮርፖሬሽን ዘራእትን ጥሪትን ኤርትራ ዝካየድ ዘሎ መደብ እዩ። ክሳብ መወዳእታ ክትከታተሉ ብክብሪ እንዳዓደምኩ ናብቲ መደብ ከብለኩም። ክልተ ተወዳደርቲ ሓደ ዓይነት ነጥቢ ብምምፃእ ብ15 ነጥቢ ተደሪቦም ስለ ዘለዉ እዞም ክልተ ተወዳደርቲ ናብ መድረኽ ዓዲመ መፈላለዩ ሕቶታት ክህቦም እየ። ካብኦም ዝሓለፈ ድማ ናብ ካልኣይ መድረኽ ክሓልፍ እዩ ማለት እዩ። ኣስመሮም ፀጋይ፣ ኣማን ሩደይ፣ ባዕድሓን መፃኹም ፋልማ ኢና ንረኸብ ዘለና። ሕራይ ናይ መፈላለዩ ሕቶታት ኣለዋኹም። ካብ ቁፅሪ 1 ክሳብ ቁፅሪ 10 ብጀካ ቁፅሪ 5 ምረፁ ሓንቲ ሕቶ። ኣስመሮም ብኣኻ ክንጀምር ዶ? ቁፅሪ ምረፅ።
1: ቁፅሪ 1
0: ቁፅሪ 1 ተጋድሎ ሓርነት ኤርትራ ካብ 14 ጥቅምቲ ክሳብ 16 ሕዳር 1971 ዘካየዶ ቀዳማይ ጉባኤኡ ኣበይ ተኻይዱ? ግዜኻ ተጠቂምካ ሕስብ ኣቢልካ መልስ።
1: ኣብ ሱዳን።
0: ሕራይ ኣብርሃ ኣብላስካ ግዜኻ ተጠቀመሉ?
1: ኣብ ሃገረ ሱዳን ኮይኑ ኣብ ከሰላ ፖር ሱዳን ኣበይ ኣደላ ግን ሓፈሻ
0: ግዜ ከይተወደድከላ ፈትን።
1: እሺ ካርቱም
0: ኣይ ረኸብካየን ኣለኻ ኣስመሮም። ተጋድሎ ሓርነት ኤርትራ ካብ 14 ጥቅምቲ ክሳብ 16 ሕዳር 1971 ዘካየዶ ቀዳማይ ጉባኤኡ ኣብ ኣር ዝበሃል ቦታ ዶብ ቀሮራ ሱዳን እዩ ተኻይዱ ማለት እዩ። ካልኣይ ተወዳዳሪ ናባኸየ ቁፅሪ ክትመርፅ። ቁፅሪ 2 ኣብተን ዝተሓረራ ከተማታት ህዝባዊ ግንባር ሓርነት ኤርትራ ትምህርቲ ብምንታይ ቋንቋታት ይህብ ነይሩ?
2: ብኩሉ ቋንቋታት ብቋንቋ ደ ማለት በብቲ ድነበሩ ዓርታሲ በብቋንቋ ደ ማለት እዩ።
0: ብንፁር ሕጂ በይኖት ቋንቋታት ማለት እዩ።
2: ሕጂ ኣብ ከበሳ እንተኮይኑ ብትግርኛ ኣብ በብናቶ ማለት በብቋንቋ
0: ከተብርሃ ኣለካ መስለኒ ድያኑ ንፁር ነጥመታን ክህቡ ብቦትኡ ዘይኮነስ ብፍሉይ እንታይ ቋንቋታት ይወሃብ ነይሩ ትምህርቲ?
2: ዓረብ፣ ትግርኛ፣ ትግረ።
0: ሙሉእ መልሲ ረኺብካይ ኣለኻ። ኣብተን ዝተሓረራ ከተማታት ህዝባዊ ግንባር ሓርነት ኤርትራ ትምህርቲ ብቋንቋ ትግርኛ፣ ትግረ፣ ዓረብ እዩ ዝወሃብ ነይሩ። ስለዚ ናብ ካልኣይ መድረኽ ሓሊፍካ ኣለኻ እንቋሓጎሰካ። ሕራይ እምባር ክቡራት ተኸታተልቲ፣ ሕጂ ናብቲ ናይ ካልኣይ መድረኽ ውድድር ከብለኩም እየ። ደጊመ ደጋጊመ ክሳብ መወዳእታ መደብና ክትከታተሉ ብክብሪ የድም።

0: ሕራይ እምበኣር ብዝለዓለ ነጥቢ ብምምፃእ ካብ ቀዳማይ መድረኽ ናብ ካልኣይን ዛዛምን መድረኽ ዝሓለፉ ተወዳደርቲ ናብ መድረኽ ክፅውዐ። ኣማን ሩደይ ብ15 ነጥቢ ናብ ካልኣይ መድረኽ ሓሊፉ ኣሎ። መርሃዊ ተወልደ ካብ ባናቶም ብ16 ነጥቢ፣ ጋይም ኣላይ ካብ ምዝሓል መኽዘን ብ16 ነጥቢ፣ ራሄል ምሕረትኣብ ካብ ቬተረናሪ ሳይንስ ብ16 ነጥቢ። ጓሓገሰኩም። ቀዳማይ ተወዳዳሪ ኣማን ሩድአ ኢኻ ዘለኻ። ምናልባት ስማ ቦኻ ፍሊት ወይ ከዓ ሰሓቢት ኮይና ፀኒሓትን እሞ ገለስከ በለና ብዛዕባ
1: ርድወይ ማለት ረዳእየይ ማለት እዩ።
0: ግርም ኣስተውዕል በል ቀዳመይ ትሕቶ ኸያ ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትካ። ኣውስትራልያዊ መሓዛ ሰውራ ኤርትራ ዝነበረን ኣብ ሕክምና ዓይኒ ዓብዪ ኣበርክቶ ዝገበረን ሰብ መን ይበሃል?
1: ፍሮድ ሎስ።
0: ሙሉእ መልሲ። ኣውስትራልያዊ መሓዛ ሰውራ ኤርትራ ዝነበረን ኣብ ሕክምና ዓይኒ ዓብዪ ኣበርክቶ ዝገበረን ሰብ መን ይበሃል? ሀ ፍረድ ሀለውስ፣ ለ ዓብዱራሕማን ባቡ፣ ሐ ሮይ ባትማን፣ መ ዳን ኮነል። እዚኦም ኩሎም ኤርትራዊ ዜግነት ዝነበሮም ኣይኮኑን፣ ግን ኣብ ሰውራ ኤርትራ መሓዙትናን ኣሕዋትናን ኮይኖም ኣብ ጎነና ዝነበሩ እዮም ማለት እዩ። ፍረድ ሀለውስ ከዓ ካብኦም ፍሉይ ክሳብ ሳሕል እናወረደ ኣብቲ ሕክምና ዓይኒ ዓብዪ ኣበርክቶ ነይርዎ። ኣብዚ ሕጂ እዋን ከዓ ብዙሕ ብስሙ ላቦራቶሪ፣ ብስሙ ስም ጎደናታት፣ ብስሙ መዋእለ ህፃናት ኣለዎ ኣብ ከተማ ኣስመራ። ካልኣይ ተወዳዳሪ መርሃዊ ተወልደ ክሓጎሰካ።
2: ሓጎሳብኪ።
0: ፅቡቅ ዕድል ምንኤልካ ቀዳሜይቲ ይሕቶ ኸያ። ኣብ 1970 ካብ ተጋድሎ ሓርነት ኤርትራ ተፈልዩ ዝተመስረተ ውድብ መን እዩ? ሀ ህዝባዊ ግንባር ዲሞክራሲን ፍትሕን፣ ለ ማሕበር 7፣ ሐ ህዝባዊ ሓይልታት፣ መ ኤርትራን ኤርትራውያን።
2: ህዝባዊ ሓይልታት።
0: ሙሉእ መልሲ። ኣብ 1970 ካብ ተጋድሎ ሓርነት ኤርትራ ተፈልዩ ዝተመስረተ ውድብ ህዝባዊ ሓይልታት እዩ ነይሩ። ብድሕሩ ድማ ነዊሕ ታሪክ ከምቲ ትፈልጥዎ ክቲ ኣብ ዝሓለፈ መደባትና እውን ዝጠቐስናዮ ድሕሪ ብዙሕ ክብን ለጠቕን ኣብዚ ሕጂ ናይ ህዝባዊ ግንባር ዲሞክራሲን ፍትሕን ንብሎ ዘለና ቅርፂ ሒዙ ማለት እዩ። ሳልሳይ ተወዳዳራይ ጋይም ኣላይ ከመይ ትኸውን?
3: ፅቡቅ።
0: ከመይ ኣለ ውድድር?
3: ፅቡቅ።
0: ብምሉእ ነጥቢ ኢኻ ናብ ካልኣይ መድረኽ ሓሊፍካ እሞ ኣብ ፃዕሪ ዶኸውን ኣብ ዕድል ዶኸውን ወላ ኩሉ ምሉ
3: ኩልቲ?
0: ኣብ ታሪክ ከመይ ተገዳስነትካ?
3: ድሓኒ ፅቡቅ።
0: ግርም እዛ ስምካ ከዓ ታሪካዊ ትመስል ሓቂ እንታይ ትርጉማ?
3: ታሪካዊት እኳ ኣይኮነትን ግን ጋይም ማለት ከምዚ ምስማር ማለት እዩ ምዃን ወይ ፅላል ማለት እዩ።
0: ፅቡቅ እምበር ኣብ ዝበዝሑ ታሪካውያን ሰባት ስለ ዝሰምዓየ ማለት እዩ። ቀዳሜይ ትሕቶካ የበልና ኢኻ እውን ኣስተውዕል። ብሕዳር 1970 ተጋደልቲ ተጋድሎ ሓርነት ኤርትራ ኣብ ባልዋ መስመር ኣስመራ ከረን ብድብያ ዝተቐንፀለ ኣዛዚ ካልኣይ ክፍለ ጦር ኢትዮጵያ መን ይበሃል?
3: ተሸመ እርገቱ፣ ለ
0: ሙሉእ መልሲ። ሙሉእ መልሲ። ብሕዳር 1970 ተጋደልቲ ተጋድሎ ሓርነት ኤርትራ ኣብ ባልዋ መስመር ኣስመራ ከረን ብድብያ ዝተቐንፀለ ኣዛዚ ካልኣይ ክፍለ ጦር ኢትዮጵያ ዝነበረ ሀ ጀነራል ጠላሁን ክፍለ፣ ለ ጀነራል ተሾመ እርገቱ፣ ሐ ብርጋዴር ጀነራል ሑሴን፣ መ ብርጋዴር ጀነራል ተስፋዬ መኮነን እያ ነይራ። ካብዚኦም ኩሎም ድማ ረኺብካዮ ኣለኻ ጀነራል ተሾመ እርገቱ እዩ። ኣብዚ እዋን እዚ ተጋድሎ ሓርነት ኤርትራ ብዙሕ ደብዳባት ወይ ከዓ ስራሓት የካይዱ ነይሮም። ብጀካ እዚ እውን ኣብ ከባቢ ሓጋ ዝነበራ ብዙሓት ባቡራት ብፀላ ዝውነና ዝነበራ ማለት እዩ የቃፅሉን የፅድፉን ነይሮም እዮም። እዚ ከዓ ናብ ዓወት ካብቲ ባብ ዘርሓወ ነይሩ ማለት እዩ። ናይ መወዳእታ ተወዳዳሪት ረሄል ከም ዘስተውዓልክዎ ሲ ኣብዚ ቦታ ካብ ንመፅእ እዘን እንስሳታት ክሳብ ሕጂ ምብላዕ ኣይቋረፀን። ከመይዩ ጉዳይ ኣማጉበን ሓሲበን በዕለን ፀጊበን ክገድፍኦ መደብ ኣለዎ እንዲ ወላስ ብሰዓታት ኢኻ ባዕልካ
4: ፀጊበን ጎድፎ እንዲ ግን ሰዓታትን ከዓ ኣለዎ ክንቲ ጉቡእ ንሰብ ምሽ ቁርሲ ምሳሕ ድራር ኣሎ ከምኡ ከዓ ኣለዎን
0: ሕጂ ዳ ምቐነየ ነን ወሲደን ማለት እዩ። ግርም በሊ ናብ ቀዳሜ ትሕቶ ኮይና ናትኩን ምረፅ ስለ ዝኾነት ኣስተውዕል ኣቢል ክመልሲ

ኣብዘን ዝሰባ ከተማታት ኣብ 1977 ብህዝባዊ ሓይልታት ሓርነት ኤርትራ ዘይተሓረረት ፍለይ ሀ ተሰነይ ለሰገዴቲ ሀ ጊንዳዕ መ ደቀ ምሓረ ረ ቅሮራ ህዝባዊ ሓይልታት ዘይተሓረረት

0: ኪንዳ
1: ኣይ ረኸብ ኪያን ኣለኺ ካብዘን ሰባ ከተማታት ኣብ 1977 ብህዝባዊ ሓይልታት ሓርነት ኤርትራ ዘይተሓረረት እያ ትብል ነይራ። እሳ ድማ ተሰነ እያ። ተሰነይ ብተጋድሎ ሓርነት ኤርትራ እያ ናፃወፅያ ተንካሎት ኩለን ብህዝባዊ ሓይልታት እየን። ተጋድሎ ሓርነት ኤርትራ ብጀካ ተሰነይ ንዑማ ሃጀር ኣብ ጥሪ ንዓዱ ኳላን መንደፈራ ናብ ናሓሰ ንኣቑርደት ድማ ኣብ መስከረም ሓር ኣውፅያ ነይራ። ክልተን ወገራት ኣብቲ ሓቢረን ዝሰርሓሉ ዝነበረ እዋን ድማ ብከምኡ ዝበዝሐ ክፋል ኤርትራ ሓራ ወፂኡ ነይሩ ማለት እዩ። ቀዳማይ ተወዳዳሪና ናብኻ ተመሊሶ ኣለኹ ኣማን ኣጆኻ ወርሕን ዓመተ ምህረትን እያ። ስርዓት ሃይለ ስላሴ ንፌደሬሽን ሰሪዙ ንኤርትራ ኣብ ትሕቲ ሙሉእ ቁፅፅሩ ዘእተወሉ ወርሕን ዓመተ ምህረትን ጥቐስ። ግዜ ኣለካ እስከ ግዜኻ ተጠቀመሉ።
2: ወርሒ መስከረም
1: ኣይ ረኸብካያን ኣለኻ። ሳልሰይቲ ናይ መወዳእታ ዕድል ኣላትካ ግዜ ኸይ ኣኸለት
2: ኣጆኻ 1953
1: ኣይ ረኸብካያን ኣለኻ። ይቕሬታ ስርዓት ሃይለ ስላሴ ንፌደሬሽን ሰሪዙ ንኤርትራ ኣብ ትሕቲ ሙሉእ ቁፅፅሩ ዘእተወሉ ወርሕን ዓመተ ምህረትን ብወርሒ ሕዳር 1962 እዩ ነይሩ። ኣብዚ እዋን እዚ ብሓደ መዓልቲ ድፈረሰ ፌደሬሽን ኣይኮኑን ማለት ቀስ ብቐስ እቲ ሓቀኛ ዕላማታቱ ይረኣየሉ ነይሩ እዩ። ንኣብነት ኣብ 24 ታሕሳስ ኣብ 58 ባንዴራ ኤርትራ ወሪዳ፣ ኣብ 17 ግንቦት እቲ መንግስቲ ኤርትራ ዝበሃል ዝነበረ ኣብ ሱሳ ማለት እዩ ናብ ምምሕዳር ኤርትራ ተቐይሩ፣ ኣብ መስከረም 1960 እውን እተን ሃገራውያን ቋንቋታትና ዓረብን ትግርኛን ዝነበራ ብኣምሓርኛ ተተኪዩ። መወዳእትኡ ኸ ኣብ ሕዳር 14 ምስ በፅሕና ጠቕላላ ፈሪሱ ማለት እዩ። ካልኣይ ተወዳዳሪ መርሃዊ ናባኻየ ናብ ካልአይቲ ሕቶኻ ኢና። እታ ኣብ ፈለማ ወርሒ ጥሪ 1977 ብህዝባዊ ሰራዊት ሓራ ዝወፀት ቀዳመይቲ ከተማ መን እያ?
3: ከተማ ቃሮራ።
1: ሙሉእ መልሲ ሙሉእ መልሲ መርሃዊ። እታ ኣብ ፈለማ ወርሒ ጥሪ 1977 ብህዝባዊ ሰራዊት ሓራ ዝወፀት ቀዳመይቲ ከተማ ቃሮራ እያ ትኸውን ደላ። ድሕሪ ቃሮራ ስዒባ ናፃ ዝወፀት ናቕፋ እያ ነይራ። ትኽክል ጋይም ናባኻየ ካልአይቲ ሕቶኸያ ዕምሪ መግዛእቲ ኣብ ኤርትራ ናይ መወዳእታ ዘብቅዓሉ ምስ ምሕራር ኣየነይቲ ከተማን መዓስ ዕለትን ወርሕን ዓመተ ምህረትን ነይሩ? ሕስብ ኣቢልካ መልስ። ካብ ኦዲየንስ እውን ድምፂ ከይስማዕ።
4: መወዳእታ ዝወፀት ማለት ድ ወይ ከመይ እያ ታዓቱ
1: ታሕቶ ዝተውዕለላ? ዕምሪ መግዛእቲ ኣብ ኤርትራ ናይ መወዳእታ ዘብቅዓሉ ምስ ምሕራር ኣየነይቲ ከተማን መዓስ ዕለት ወርሒ ዓመተ ምህረት ነይሩ?
4: ዝወዳእሉ ዓሰብ እንዲ 26 ወርሓ ሙሽተ ዓሰብ። ግን እቲ ቀንዲ ንኽሳይ ዝነበረ ግን ናይ ባፅዕ ናይ ፈንቅል ናፅነት ቀንዲ ደራኽ ዝነበረ ናይ ፈንቅል እዩ። 1 ወርክልተ
1: ምረፅ ግዜ ከላ ምረፅ ሓደ የን መልሰሃብ
4: እሞ ሕጂ ሲ እታ ሕቶ ኣብ ብረህ ኣብል እያ እሞ ናይ መወዳእታ ከተማ ዓሰብ 26 ወርሓ ሙሽተ 91
1: ተዓወት። ሙሉእ መልሲ ሙሉእ መልሲ። እዚ ትብሎ ዘለካ ትኽክል ኣለካ። በዓል ስርሒት ፈንቅል ናይ በዓል ባፅዕ ከምኡ ውን ናይ በዓል ናቕፋ ንናፅነት ሲ በሪ ዘረሃወ ይበሃል እዩ። ኮይኑ ግን ሽዑሽዑ ኣይኮነን ሓራ ወፅያ ሃገርና ብድሕሩስ ቀፂልና ኢና ኩናት ማለት እዩ። ስለዚ ዕምሪ መግዛእቲ ኣብ ኤርትራ ናይ መወዳእታ ዘብቃዕሉ ምስ ምሕራር ከተማ ዓሰብ እዩ ብዕለት 26 ወርሓ ሙሽተ 1991 ድማ እዩ። ካሓጎሰካ ረኺብካ ኣለኻ።

0: ራሄል ኣናባኺ ተመሊሰ ኣለኹ። ፍቕሪ እንስሳ ሲ ከቢድ እዩ ኣይወፅእን እዩ ይበሃል እሞ ወላ ብወገን እንስሳ እውን ከምኡ እዩ። እዚ ከዓ ኣብ ሂወት ደቂ ሰባት ካብቲ ኣገዳሲ ዝምድና ወይ ከዓ ክህልወና ዝግበ ሪሌሽን ኢሎም እውን ይገልፅዎ እዮም። ንስኺ ከም ሞያዊት መጠን ኣብዚ እንታይ መረዳት ኣለኪ?
1: ይሰማሙዕልየ ፍቕሪ እንስሳስ ብጣዕሚ ሓያል እዩ። ገለ ኤግዛምፕል ንምሃብ ማለት እዩ ኣብዚ ቦታና እዚ እቲ ቀዳማይ ዝተወልደ በኽሮ ማለት እዩ ምስ በኽሮ ፍሉይ ዝምድና ፍሉይ ፍቕሪ ዝነበረ ሓንቲ ኣባልና ነይራ። ኣብዚ ሕጂ ኣብ ዴሪ ፋርም ግድን ኢኻ እቶም ክትሓዘ ዘለዎም ኢኻ ትሕዞም እምበር ምስ መግቢ ምስ ዘሎ ኩሉ ኢኮኖሚ ኩሉ እቲ ናትካ ወፃኢታት ኣግምት እቲ ኢኻ ክትሓዘ ዘለዎ ጥራይ ኢኻ ትሕዝ ኩሎም ጥሪት ኣይትሕዞምን ኢኻ ኣብ ዴሪ ፋርም ስፔሻል ማለት እዩ። ክኸውን ስለ ዘለዎ እቲ በኽሮ ዝበሃል ኣርሓ ንማሕረድ ድምስ ከደሲ ንዝተወሰነ ግዜ ስጋ ምብላዕ ዝኣብየት ኣባል ፈልጤ ማራ ተሰሚዕዋ ብጣዕሚ ተሰሚዕዋ ሕማቕ ተሰሚዕዋ ሓዚናትሉ በኺያ ገለገለ ንዝተወሰነ ግዜ ከማን ስጋስ ኣይበልዐትን ስፔሻል ናይ ከብቲ ማለት እዩ። ኤረን ከሰተ ትበሃል ኣባልናስ ከምኡ ኣሎ ኣብዚ ውሽጥና ማለት እዩ።
0: ይገርም
1: እዩ እንስሳስ ብጣዕሚ ሓያል እዩ ናይ ባሓቂ
0: ሳብ ኣመጋግባ ትቕይር ኮይና
1: ኣፍኮርስ
0: ግርም ኣዝዩ ፅቡቕ መብርህ እዩ የቐኒልና ካልይ ትሕቶ ኮይትስዕብ እምበር ኣስተውዕል ኣብሊ ምረፅያ እታ ኣብ ከሰላ ዝነበረት ብቅያዳ ሰውርያ ትፍለጥ ተጋድሎ ሓርነት ኤርትራ ላዕለዋይ ባይቶኣ ክሳብ መፋርቕ 1965 ምስ ሜዳ እትራኸብ ብመን ትምራሕ ነይራ? ሀ ጣህር ሳልም፣ ለ ዑመር ዳምር፣ ሐ ኣቡ ጥያራ፣ መ ኣድም ሳልሕ?

0: ነባኻኽ መጽአ ኣማን ምረፅያ ኣብ ዓመተ 1979 ዝተኻየዱ ወራራት ደርግ ዓይነት እዮም ሀ ካልኣይ ክሳብ ሓሙሻይ ሐ ሳልሳይ ክሳብ ሓሙሻይ ሐ ራብዓይን ሓሙሻይን መ ሳልሳይን ክሳብ ሻድሻይ
1: ለ ሳልሳይ ክሳብ ሓሙሻይ
0: ሙሉእ መልሲ ሙሉእ መልሲ ኣማን ብትኽክል ኣብ 1979 ዝተኻየደ ወራራት ሳልሳይ ራብዓይ ሓሙሻይ ነይሩ እቲ ቅድሚኡ ዝነበረ ቀዳማይን ካልኣይን ወራር ኣብ 78 እዩ ነይሩ ስዕቡ ድመፀ ከዓ ፀላይ ኣዝዩ ስለ ዝተዳሃለ ድሕሩ ይመፅ እዩ ኩሉ ወራራት ካ ፈሽሉ እዩ ካልኣይ ተወዳዳሪ ናባኻ መፂና ኣለና መርሃዊ ሳልሰይቲ ሕቶ ከያ ህዝባዊ ሓይልታት ካብ መወዳእታ ወርሒ 12973 ክሳብ ፈለማ ወርሒ ጥሪ 1974 ኣንጻር መንግስቲ ኢትዮጵያ ን16 መዓልትታት ዘካየዶ ኩናት ኣብ ልዕሊ ፀላይ ቅድሚኡ ኣጋጢሙ ብዘይፈልጥ ሞት ልዕሊ 400 ሰራዊትን መቕሰልትን ዘስዓበ ንውድቀት ሃይለ ስላሰ ኣንፈት ዝሃበን ተዘርጊሕሉ ዝነበረ ግንባር ኣበዩ ሀ ካብ ዓላኬብ ክሳብ ኣልጌን ለ ግንባር ሓልሓል ሐ ግንባር ጊንዳዕ መ ግንባር ደንከል
2: ካብ ዓላኬብ ክሳብ ኣልጌን
0: ተዓወት ሙሉእ መልሲ ህዝባዊ ሓይልታት ካብ መወዳእታ ወርሒ 12973 ክሳብ ፈለማ ወርሒ ጥሪ 1974 ኣንጻር መንግስቲ ኢትዮጵያ ን16 መዓልትታት ዘካየዶ ኩናት ኣብ ልዕሊ ፀላይ ቅድሚኡ ኣጋጢሙ ብዘይፈልጥ ሞት ልዕሊ 400 ሰራዊትን መቕሰልትን ዘስዓበን ንውድቀት ሃይለ ስላሰ ኣንፈት ዝሃበን ተዘርጊሕሉ ዝነበረ ግንባር ካብ ዓላኬብ ክሳብ ኣልጌን እዩ ነይሩ ሳልሳይ ተወዳዳሪ ጋይም ናባኸየ ከመይ ኣሎ ፀጋ ሞራልካ
3: ፅቡቅ ኣሎ
0: ሓራይ ሞ ክንቅፅል ዶ ከም ኣካል ወተሃደራዊ ምዕባለታት ሓይሊ ባሕሪ ኤርትራ ኣብ ንኡስ ተመክርኡ ኣባፅዕን ከባቢኡን ዘካየዶም ስርሒታት ዓመታት መልክዕ ናይቲ ኩናት ዘግሃደሉ እዋን መዓስ ነይሩ ሀ 1981 ለ 1984 ሐ 1988 መ 1980 ኣጆኻ ግዜ ኣለካ ስባ ኣቢልካ መልስ
3: ሸ 1988
0: ሙሉእ መልሲ ተዓወት ሙሉእ መልሲ ጋዩም ከም ኣካል ወተሃደራዊ ምዕባለታት ሓይሊ ባሕሪ ኤርትራ ኣብ ንኡስ ተመክርኡ ኣባፅዕን ከባ

0: ኣብዮም ዘካይዶም ዝነበረ ስርሒታት ዓመታት መልክዕ ናይቲ ኩናት ዘግሃደሉ እዋን 1988 እዩ ነይሩ። ራብዒት ተወዳዳሪት ራሄል ናባኸየ፣ ሳልሰይቲ ሕቶ ኸያ እምበኣር፣ እታ ምውዳብን ምሕጋዝን ብድርቅን ኩናትን ተጠቂዑ ዝነበረ ህዝብና ኣብ ምሕጋዝ ትነጥፍ ዝነበረት ማሕበር ረድኤት ኤርትራ ኢራ መዓስ ተመስሪታ? 1973 1983 1979 1975
1: 1975
0: ሙሉ መልሲ ብትክክል ረኺብኪ ኣለኺ። እታ ምውዳብን ምሕጋዝን ብድርቅን ኩናትን ተጠቂዑ ዝነበረ ህዝብና ኣብ ምሕጋዝ ትነጥፍ ዝነበረት ማሕበር ረድኤት ኤርትራ ኢራ 1975 እያ ተመስሪታ። ብዙሕ ሓገዛትን ብዙሕ ደገፋትን ከዓ ንህዝቢ ትገብር ነይራ ማለት እዩ። ኣማን ናይ መወዳእታ ሕቶ ኸያ ክትከውን። ንጉስ ሃይለ ስላሴ ብ11 መስከረም 1974 ብዕልዋ ስርዓት ደርግ ካብ ስልጣን ክወርድ ካብ ዝነበሮ ደፋት ምክንያታት 4 ጥቀስ።

0: ኣብቲ ፖለቲካዊ ጥልዋ ጎዲሉ ስለነበረ ናቱ ማለት እዩ። ካልኣይ
1: ኣጆኻ
0: ካልኣይ እቲ ህዝቢ ብምሉእ እቲ ክስታይ ናብ እቲ ቁጠባ ናይቲ ሃገር ናብ ሰራዊት ስለሰጋገሮ እቲ ህዝቢ ብጥሜት ትሞይቱ ስለነበረ ማለት ጥሚጥ ነይርዎ ማለት እዩ።
1: ግዜ ኣኺላ ኣላ ሓንቲ ነጥቢ ረኺብካ ኣለኻ ኣማን ሕቶኻ ንጉስ ሃይለስላሴ ብ11 መስከረም 1974 ብዕልዋ ስርዓት ደርግ ካብ ስልጣን ክወርድ ካብ ዝነበሩ ደፋቲ ምክንያታት ኣርባዕተ ጠቐስያ ነይራ። ነዊሕ ድሕረ ባይታ ዝነበሮ ኣድማ ተምሃሮን መምሃራንን ኣድማ መራሕቲ ታክሲ ናይ ህዝቢ ቁጣዐ ዝፈጠረ ከቢድ ጥሜትን ዓፀቦን ኣብ ኢትዮጵያ ከቢድ ክሳራ ካልኣይ ክፍለ ጦር ሰራዊት ኣብ ሰሜናዊ ሳሕል ዝፈጠሮ ኣድማን ዕግርግርን ኣብ ሰራዊት እዩ ነይሩ። ሕራይ መርሃዊ ተወልደ ናይ መወዳእታ ሕቶ ኸያ ስርዓታት ኢትዮጵያ ሕነ ናይቲ ኣብ ዓውደ ኩናት ዝወርዶም ዝነበረ ከቢድ ስዕረት ኣብ ሰላማዊ ህዝቢ ብጅምላ ምቕታልን ዓድታት ምቅፃልን መለለዮም እዩ ዝነበረ። ንኣብነት ኣብ 1975 ብስርዓት ደርግ ግዳያት ካብ ዝኾነ ዓድታት ኣርባዕተ ስመ
2: ወክ ድባ ኣቶ ቆንፂ ኣልሽዕብ ኣይምን
1: ግዜኻ ተጠቀመሉ መርሃዊ ኣጆኻ
2: በዓል ዖና ዝተፈላለየ ዓድታ ዝተቃፀረሉ ማለት እዩ።
1: ሕራይ ቀፅል ኣጆኻ
2: ክድባቅመፅ
1: ግዜ ኣኺላላ መርሃዊ ሓንቲ ነጥቢ ረኺብካ ኣለኻ ሕቶኻ ስርዓታት ኢትዮጵያ ሕነ ናይቲ ኣብ ዓውደ ኩናት ዝወርዶም ዝነበረ ከቢድ ስዕረት ኣብ ሰላማዊ ህዝቢ ብጅምላ ምቕታልን ዓድታት ምቅፃልን መለለዮም እዩ ነይሩ። ንኣብነት ኣብ 1975 ብስርዓት ደርግ ግዳያት ካብ ዝኾነ ዓድታት ወክ ዱባ፣ ዓዲ ንፋስ፣ ሕርጊጎ፣ እሞ ሓጀር፣ ኣቑርደት ክጥቀሳ ይኽእላ። ጋይም ናባኸይና ኣብ ኣሃዱካ ትሰርሓሉ ኣብ ምዝሓል ምኽዘን ማለት እዩ እቲ ኣዝዩ ኣገዳሲ ኩሉ ግዜ ክሕሎ ዘለዎ እንታይ እዩ ትብል?
3: እቲ ኢንዳስትሪ ብጋዝ እዩ ዝሕል እ ቲ ጋዝ ከዓ ንኢንቫይሮንመንት ይኹን ንግሎባል ዎርሚን ኣዝዩ ከቢድ ስለ ዝኾነ ከይነፍስ ዝኾነ ሊከጅ ይህሉ ሞ ንኢንቫይሮንመንት ከይብክለልና ወይ ኣብ ሰብ እውን ዝኾነ ሓደጋ ከይምፃእ ኣለና ዓብዪ ጥንቃቐ ንግብረሉ
1: ኣብ ጥንቃቐ እዩ ምስቲ ዕቤቱ ኣረኣይካ ካ ክትግምተውን
3: ዋላ ብዋጋ እውን ንዕኡ ተደኣ ነፊስካ ክትምልኦ ዓብዪ ኮስ ይኸ ተቀመጥ
1: ዝሰብ ዝሰርሑ

0: ሰብ ዘይሰርሖን ኣካላዊ ብከለ ወይ ከዓ ፀገም ንብሎ የቃልዓካ ማለት እዩ ሰብ ዝሰርሖ ግርምበል መተውን መዝሓሊትን ክትኮነካ ኢለ ናይ መወዳእታ ሕቶ ከዓ እዚኣ ህዝባዊ ግንባር ጎኒ ጎኒ ወታሃደራዊ ቃልሲ ኣብ ማሕበራዊ ኣገልግሎት ካብ ዘሰላስሎ ዝነበረ ንጥፈታት ኣርባዕተ ጥቀስ
1: ፅርግያ ኮንስትራክሽን ማለት ናይ ህንፃ ናይ ፅርግያ
0: ሓራይ
1: በዓል ቡድሆ ማለት እዩ ናይ ትምህርቲ ናይ ሓፂን እውን ናይ ፅርበት ነሩ ኣብ ሜዳ እዩ
0: ሓራይ ኣጅኻ ግዜ ኣለካ ቅፅል
1: ትምህርቲ እውን ነይሩ ትምህርቲ ፅርግያ ትምህርቲ ኮንስትራክሽን ናይ ክዳን ናይ መስርሒ ጫማ ሕክምና ክትቀስካ ኣለ
0: ሙሉእ መልሲ ህዝባዊ ግንባር ጎኒ ጎኒ ወታሃደራዊ ቃልሲ ኣብ ማሕበራዊ ኣገልግሎት ካብ ዘሰላስሎ ዝነበረ ንጥፈታት ኣርባዕተ ጥቀስ እያ ነራ ሕቶኻ ሓደ ምኽፋት ቤት ትምህርቲ ሰውራ ክልተ ዝርግሐ ሕክምናዊ ኣገልግሎት ሰለስተ ምስራሕ ፅርግያታት ኣርባዕተ ምድልዳል መሬት ሓሙሽተ ምምስራት ማሕበር ረድኤት ሽዱሽተ ክፍሊ ዝተፈላለዩ ዕዮታት ከም ምስራሕ መንዲል ንፅህና ጫማ ጣሓኒት ወዘተ ማለት እዩ እዚ ኩሉ እዩ ዝካየድ ነይሩ ካብዚ ካ ዝበዝሐ ርክብካ ስለ ዘለካ ሙሉእ ነጥቢ ኣምፂኻ ኣለኻ ራሄል ናይ መወዳእታ መድረኽ ናይ መወዳእታ ተወዳዳሪት ናይ መወዳእታ ሕቶ ኸያ ከመይ ስማዕኩ ሎ
2: ፅቡቅ
0: ናይ መወዳእታ ሕቶ ከበለ ኣስተውዕሊ ፅቡቅ ዕድል ምነኤልኪ ህዝባዊ ሓይልታት ሓርነት ኤርትራ ኣብ ቀዳማይ ጉባኤ 1977 ፋሒለን ዝነበራ ሓይልታት ሓንትን ጥምርትን ፅንዕትን ውድብ ምሰቆማ ስማ ናብ እንታይ ዝብል ተቐይሩ ኣብ እንታይ ዝብል ተልእኮ ኸ ክሰርሕ ተበጊሱ
2: ስማ ናብ ህዝባዊ ግንባር ሓርነት ኤርትራ ተቐይሩ እቲ ተልእኮ ተልእኮኣ ከዓ በብቕሩብ ህዝብን መሬትን ሓራ ምግባር
0: ሙሉእ መልሲ ሙሉእ መልሲ ረኺብኪ ኣለኺ ህዝባዊ ሓይልታት ሓርነት ኤርትራ ኣብ ቀዳማይ ጉባኤ 1977 ፋሒለን ዝነበራ ሓይልታት ሓንትን ጥምርትን ፅንዕትን ውድብ ምሰቆማ ስማ ናብ ምንታይ ዝብል ተቐይሩ ኣብ ምንታይ ዝብል ተልእኮ ኸ ትሰርሕ ተበጊሳ እያ ትብል ነራሕቶኺ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ስማ ተቐይሩ እቲ ተልኡኻ እውን ህዝብን መሬትን በብቕሩብ ሓራ ምውፃእ ዝብል ወታሃደራዊ ሜላ ሓንፂፃ ተበገሰት ኣብዚ እዋን እዚ 43 ዝኣባላታ ማእከላይ ሽማግለ መሪፃ 12 ዝኣባላታ እውን ፖለቲካዊት ኦፊስ መሪፃ ብተወሳኺ ኣብዚ እዋን እዚኣ ሮሞዳን መሓመድ ኑር ጅግና ሓርበኛ ከም ዋና ፀሓፊ ኣብዚ እዋን እዚ ፕረዚደንትና ዘሎ ክቡር ፕረዚደንት ኢሳያስ ኣፈወርቂ ድማ ከም ምክትሉ ዝተመረፁላ ማለት እዩ ሓራይ እምበር ክቡራትን ክቡራንን ተኸታተልቲ እዚ ኣብ ሓልሓል ዞባ ደቡብ ምስ ሰራሕተኛታት ኮርፖሬሽን ዘራትን ጥሪትን ከነካይዶ ዝቐነና ውድድር ኣብ ዝተዛዚሙሎ ስዕቡ ዝመፅእ ስርዓት ምዕዳል ሽልማት እዩ ሰና ፅንሑ ቀፂልና ነዚ ክካየድ ዝቐነየ ውድድር ሽልማት ዝዕድለልና ክቡር ዋና ኣካየዲ ስራሕ ኮርፖሬሽን ዘራትን ጥሪትን ኤርትራ ሜጀር ክብራብ ኣብርሃም እዩ ሜጀር ክብራብ ብክብሪ ናብ መድረኽ ይዕድም ቀፂልና እምበኣር ሳልሰይቲ ኮይና ዝተዓወተት ራሄል ምሕረታብ ካብ ሕክምና እንስሳ ሓልሓለ ብ28 ነጥብያ ራሄል ናብ መድረኽ እንኳ ሓጎሰኪ ራሄል ምሕረታብ መፃረይት ማይ ተዓዊት ክለኺ ራሄል እንኳ ሓጎሰኪ ካልኣይ ኮይኑ ዝተዓወተ መርሃዊ ተወልደ ካብ ፋብሪካ ባናቶም ኣለቡ ብ29 ነጥቢ መርሃዊ ተወልደ እንኳ ሓጎሰካ መርሃዊ ሽልማትካ ሞባይል እያ እንኳ ሓጎሰካ ኣብ መወዳእታ እምበኣር ነዚ ን4ተ ሳምንታት ዝኸደ ካብ ኩሎም ጎብለል ኮይኑ ዝተዓወተ ጋይም ኣላይ ካብ መዝሓሓሊ ምኽዘን ብ32 ነጥቢ እዩ ጋይም ኣላይ

እንኳ ሓጎሰካ ጋዩ ሽልማትካ ዕብይ ዝበለት ብልፅ ዝበለት ታብለት እያ። እንኳ ሓጎሰካ። እምበኣር ንሎሚ ዝበልናዮ መደብ ኣብዚ ዛዚምና ኣለና። ኣብ ድመፅእ እዋን ብካልእ መደብ ምስ ካልኦት ተወዳደርቲ ኣብ ካልእ ቦታ ይኸውን ምርኻብና። ክሳብ ሽዑ ሰሰናዩ

0: ሰላምታና ተቐበሉ። ፈንወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ፍርቂ መዓልትን ፈረኣን ኣኺሉ ንሎሚ 6 ሓምለ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዲ ሓጎሴ ንምክትታልኩም ብኽብሪ እናዓደምኩ ብቐንዲ ኣርእስቲ ዜና ፍልም። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብውዕዊዕ ሃገራዊ መንፈስ ተኻይዱ። ቤት ትምህርቲ ስነ ኪነት ኣስመራ 136 ተምሃሮ ትማሊ ብሰርቲፊኬት ኣመሪቓ። ምምሕዳር ዞባ ደቡባዊ ቀይሕ ባሕሪ መንፈቓዊ ገስጋስ ስራሕ ኣብ ከተማ ዓሰብ ኣካይዱ። ኣሜሪካን ኢራንን ዝመጽእ 11 ሓምለ ተወሳኺ ዝርርብ ከካይዳ ምዃነን ይግለጽ ኣሎ። መራሕቲ ኣሜሪካን ሩስያን ብ5 ሓምለ ናይ ቴሌፎን ዝርርብ ከም ዘካየዱ ማዕከናት ዜና ቃሊሐን። ቻይናን ሩስያን ዓመታዊ ልምምድ ሓይሊ ባሕሪ ኣብ ሰላማዊ ውቅያኖስ ጀሚረን። ዝርዝር ዜና። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ዝሓለፈ ቀዳሚ ሰንበት ብውዕዊዕ ሃገራዊ መንፈስ ተኻይዱ። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተወሃይድሎ ሚካኤል ሓድጉ ከቕርቦ እዩ።
1: ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ45 ሓምለ ኣብ ከተማ ሉዛን ብልዑል ተሳታፍነትን ምዕሩግ መሰናድኦታትን ተኻይዱ። እዚ ብቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያምን ፈጻሚት ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕብራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይን ዝተኸፍተ ዓመታዊ ሃገራዊ ምትእኻብ ቁሸ ዞባታትን ሃማድእን ባህላዊ ምርኢት መደባት ህፃናት ሰሚናርን ካልእ ንጥፈታትን ዘጠቓለለ ነይሩ። እቲ ብመልክዕ ውድድር ዝቐረበን ዓብዪ ኣድናቆት ዝረኸበን ትሕዝቶ ንባህልን ልምድን ሕብረተሰብ ኤርትራ ማሕበራዊ ፍትሒን ንምርጋፅ ዝተኻየደ ጻዕርን ገስጋሱን ንታሪኽን ክብርታትን ህዝቢ ኤርትራ ዝገልጽ ኤርትራ እትውንኖ ሕርሻዊ ፍርያት ባህርያዊ ጸጋታትን ከምኡ ንያታዊ ኣልባሳት ብሄራት ኤርትራ ይርከቦ። ኣብዚ ካብ 26 ዞባታት ስዊዘርላንድ ዝመፁ ብርክት ዝበሉ ዜጋታት ዝተሳትፎ ፌስቲቫል ኣምባሳደር ሶፊያ ባይቶ ሰብኣዊ መሰላት ውድብ ሕብራት ሃገራት ኣብ ዝሓለፈ ወርሒ ሰነ ንዝዘተየሉ ዛዕባ ኣመልኪታ ሓፂርን ዓማምን ሓበሬታ ድሕር ምሃብ ብተሳተፍቲ ንዝቐረበላ ሕቶታት መሊሳ። ሓላፊ ህዝባውን ከማውን ጉዳያታቶ እስማዒል መሓመድ ኑር ብወገኑ ዕላማ ኣብ ዲያስፖራ ዝግበር ፌስቲቫላት ህዝብና መንነቱን ክብርታቱን ዓቂቡ ኣብ ቆልዑን መንእስያትን ሃገራዊ መንነት ንምኩስኳስን ንምስራፅን ኣብ ሃገራዊ ጉዳይ ይህን ምሂን ንምባል ከምኡ ውን ሓቀኛ ምስሊ ኤርትራውያን ኤርትራውነትን ንምጉላሕ ከም ዝኾነ ብምጥቃስ ምርኢት ቁሸ ዞባታት ናይ ፈለማን ዕዉትን ከም ዝነበረ ገሊጾ። ኣመዛዝሚ ናይዚ ካብ ኤርትራ ዝኸደት ህቡባን ድምፃውያንን ሙዚቀኛታትን ዝሓቆፈት ጉጅለ ባህሊ ብዘቕረበቶ ትሕዝቶ ደሚቑ ዝቕኒ ሃገራዊ ፌስቲቫል ንኹሎም ተሳተፍቲ ወረቐት ምስጋና ክዕደል ከሎ ዞባ ደቡባዊ ቀይሕ ባሕሪ ብዘቕረበቶ ምርኢት ጎብለል

0: እሸታት ፌስቲቫል 2026 ኣብ ስዊዘርላንድ ኮይና ተዓዊታ።
1: ቤት ትምህርቲ ስነ ኪነት ኣስመራ ትማሌ 5 ሓምለ ኣብ ዘካየደቶ ስነ ስርዓት 136 ተምሃሮ ብሰርቲፊኬት ኣመሪቓ። ዊክሊ ኤሪና ዮናታን የዕብዮ ዘዳለዎ ፀብጻብ ኣሎ። ኣብርሃም ዓንደ ማርያም ከቕርቦ እዩ።
2: ቤት ትምህርቲ ስነ ኪነት ኣስመራ ንኽልተ ዓመት ብዓውድታት ዕርያ መኪና፣ ሓፈሻዊ ስነ ህንፃ፣ ፅርበት ዕንፀይቲ፣ ኤሌክትሮኒካዊ ዕዮ፣ ስራሓት ኤሌክትሪክሲትን ሓፈሻዊ ፅርበት ሓፂንን ዘምሃረቶም 39 ሚታዊ ደቂ ኣንስትዮ ዝርከብኦም 136 ተምሃሮ ኣመሪቓ። ኣብቲ መበል 65 ስነ ስርዓት ርእሰ መምህርታ ቤት ትምህርቲ መምህር ሰመረ ወረዳ ኣብ ዘስምዖ ቓል ተምሃሮን ዝቐሰምዎ ፍልጠትን ሞያን ብውፉይ ስራሕ ንህዝቦምን ሃገሮምን ከም ዘገልግሉ ጽኑዕ እምነቱ ገሊጹ። ኣብ ሚኒስትሪ ትምህርቲ ዋና ዳይሬክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ድማ መንግስቲ ገዚፍ ወፍሪ ብምግባር ነታ ቤት ትምህርቲ ሓድሽን ዘመናውን ማሽናትን መሳርሒታትን ኣዕጢቕዋ ከም ዘሎ ብምጥቃስ ተምሃሮ ኣብ ዝምደብሉ ቦታ ኣርኣያ ተወፋይነት ክኾኑ ተላብዮም። ዕለተ ምረቓ ዕለተ ምስካም ሓላፍነት ከም ዝኾነ ዝጠቐሰት ወኪል ተመረቕቲ ብወገና ኣብ ዝወፍሩሉ ዕዮም ቦታን ብልዑል ሃገራዊ ንቕሓት ከም ዝነጥፉ ኣረጋጊጻ። የሪና ዝተወከሰቶም ተመረቕቲ ብወገኖም ሳላዊ ህፃዕሪ ወለዶምን መምህራኖምን ብሰጎና ጽፉዎ ዓወት እሙናትን ህርኩታትን ብምዃን ግብኦም ከም ዝፍጽሙ ቃልኣት እዮም። ኣብቲ ዕለት ከካብ ዓውዶም ጸለልታ ዘርኣዩ ተምሃሮ ተሸሊሞም። ኣብ 1954 ዝተመስረተት ቤት ትምህርቲ ስነ ኪነት ኣስመራ ኣብዚ ናይ 72 ዓመታት ኣገልግሎታ ልዕሊ 10,000 ሞያውያን ኣመሪቓ ናብ ስራሕ ዓለም ከም ዘዋፈረት ሰነዳታ የነጽር።
1: ምምሕዳር ዞባ ደቡባዊ ቀይሕ ባሕሪ ገስጋስ ትግባር ቁጠባውን ማሕበራውን መደባት ስራሕ ቀዳማይ መንፈቕ 2026 ዝገምገመ ርክብ ብ4 ሓምለ ኣብ ከተማ ዓሰብ ኣካይዱ። ኣብቲ ኣኼባ ኣብ መዳያት ስታቲክስን ስርዓት ጂኦግራፋዊ ሓበሬታን ምስፋሕን ምውሓስን ቀረብ ማይ ሓውሲ ከተማ ዕድን ከተማ ዓሰብን ህንፃውን ሕርሻውን ልምዓት ምስራሕን ምፅጋንን ዛላታት ኣገልግሎት ትምህርቲ ተሳታፍነት ደቂ ኣንስትዮን ከምኡውን ሸፈነ ኣገልግሎት ጥዕናን ሕማም ዓሶ ንምክልኻልን ንምቁፅፃርን ዝተኻየደ ፃዕርን ብሰፊሑ ቀሪቡን ብደቂቕ ተገምጊሙን። ብመሰረት ዝቐረበ ፀብጻባት ኣብ 10 ዓድታት 8 መዋል ህፃናት፣ 2 ናይ መባእታን፣ 2 ናይ ማእከላይን ደረጃ ኣብያተ ትምህርትን መንበሪ መምሃራንን ኣብ ምምሕዳር ከባቢ ኣፋንቦ ድማ 8 ተወሳኽቲ ክፍልታት ሃኒፆም። ብዘካዚ ኣብ መደበር ፈልሲ ኣቦ ዝተፈላለየ ኣሕምልትን ፍረታትን ከምኡውን ተምርን ዓርኮብ ከባይን ከም ዝፈለሰ ኣብ 5 ሄክታር ዝተዘርአ ምቁር ድንሽ ን34 ሓረስቶት ከም እተዓደለ ኣብ 500 ሄክታር ድማ 200 ኪሎ ሜትር ዛላታት ከም እተሰርሐን ከም እተፀገነን ተሓቢሮም። ኣማሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዕድ ማንታይ ኣብ ዝሃቦ መዛዘመ ቓል ንመስርሕ ትግባር ዝወፀ ውጥን ስራሕ ብመንፅር ዝነበረ ናይ ግዜ መቓን ድሕር ምምስጋን ኣብ ካልኣይ መንፈቕ ንዝተግበር መደባት ብዝበለፀ ውህደትን ፅፈትን ንምዕማሙ ዕቱብነት ክሕይል ኣዘኻኺሩ። ኣብ ንኡስ ዞባ ገልዓሎ ሰራሕተኛታት መንግስቲ ዘዋፀዎ 48,000 ናቕፋ ንስድራ ስዋኣት ከም እተመቓርሐ ኣካየዲ ስራሕቲ ንኡስ ዞባ ኣቶ ሓጎስ ገብረ ማርያም ገሊፆም። ምሕብሓብ ስድራ ስዋኣት ከም ባህሊ እናሰረፀ ምምፁ ዝጠቐሰ ኣቶ ሓጎስ እቲ ዝተዋፀአ ገንዘብ ካብ ምምሕዳራት ከባቢ ዳንዶርን ኢንገልዕላን ንዝተዋፅዓ 8 ስድራ ቤታት ከም እተዓደለ ኣረድዩ። ኣብ ዝሓለፈ እዋን ሰራሕተኛታት ጨንፈር ትምህርቲ ዘዋዱ ሰሜናዊ ቀይሕ ባሕሪ ብዝወሰድዎ ተበግሶ ዝተዋፀአ 42,000 ናቕፋ ኣብ ምምሕዳር ከባቢ ቡያ ንዝነብራ 7 ስድራ ስዋኣት ከም እተኸፋፈለ ዝዝከር እዩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ዕደም። ኣብ ዜናታት ወፃኢ ኣሜሪካን ኢራንን ዝመፅእ 11 ሓምለ ተወሳኺ ዝርርብ ከካይዳ ምዃነን ይግለጽ ኣሎ። እቲ ኣብ ፓኪስታን ክካየድ ተወጢኑ ዘሎ ሓድሽ ዝርርብ ኣሜሪካ ኣብ ልዕሊ ኢራን ኣፅሊቓቶ ኣብ ዘላ እገዳ ኒክለሳዊ መደባት ኢራንን ደስኪሉ ኣብ ዘሎ ገንዘብ ኢራንን ከተኩር ከም ዝኽእል ብኣግኡ ተኣሚቱሎም። ኪናት ብሰላም ንምዕራፍ ብ17 ሰነ ናይ ምርዳእ መዘክር ዝተፈራረማ ኣሜሪካን ኢራንን ብ22 ሰነ ኣብ ስዊዘርላንድ ቀጥታዊ ዘተ ብሓደ ሓምለ ድማ ኣብ ቀጠር ዘይቀጥታዊ ዝርርብ ከም ዘካየዳ ዝዝከር እዩ። እቲ ዝርርብ ንተወሳኺ ዘተ ባይታ ዘጣጥሕ ምዃኑ ወከልቲ ክልቲኤን ሃገራት ምግላፆም ይፍለጥ። መራሕቲ ኣሜሪካን ሩስያን ብ5 ሓምለ ናይ ቴሌፎን ዝርርብ ከም ዘካየዱ ማዕከናት ዜና ኣቃሊሐን። እቲ ዝርርብ ቁጠባውን ፖለቲካውን ፍልልያት ሃገራቶም ብምፅባብ ኣብ

ምሕያሽ ዝምድና ሃገራቶም እወታዊ ተራ ከም ዝህልዎ ክልቲኦም መራሕቲ ሓቢሮም። ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ኪናት ዩክሬን ከም እተመያየጡ እውን ክፍለጥ ተኻኢሉሎም። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ 2026 ጥራይ ሕጂ ንረብዓይ ግዜኦም ናይ ቴሌፎን ዝርርብ ከም ዘካየዱ ጸብጻባት ይጠቕሱ። ክልቲኦም ፕረዚደንትታት ኣብ ወርሒ ነሓሰ 2025 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም ከም እተዘራረቡ ዝዝከር እዩ። ህዝባዊት ሪፓብሊክ ቻይናን ሩስያን ዓመታዊ ልምምድ ሓይሊ ባሕሪ ሎሚ 6 ሓምለ ኣብ ሰላማዊ ውቅያኖስ ጀሚረን። ዕላማ እዚ ክሳብ 13 ሓምለ ዝቕፅል ልምምድ ዓቕሚ ሓይሊ ባሕርን ንምምዛዝ ኮይኑ ፈተነታት ሚሳይል ከም ዘጠቓልል ገሊፀን። ኣብዚ ንልዕሊ ሰሙን ዝቕፅል ልምምድ ብርክት ዝበላ ሳማሪናትን ዘመናውያን መራኽብ ኪናትን ይሳተፋ ምህላውን ኣዘዝቲ ሰራዊት ክልቲኤን ሃገራት ኣፍሊጦም። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካየዳ ምፅንሐን ዝጠቐሱ ጸብጻባት ዝሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከመ ዘካየዳ የረዱ። ቁጠባዊ፣ ፖለቲካዊ፣ ወታሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘለየን ክልቲኤን ሃገራት ዝጠቕሳም። እስራኤል ኣብ ዞባ ማእከላይ ምብራቅ ተካይዶ ዘላ ሓደገኛ ወታሃደራዊ ምንቅስቃሳት ንመላእቲ ዞባ ናብ ኩናት ዝሸምም ምዃኑ ፕረዚደንት ቱርኪ ረሲብ ጣይብ ኤርዶጋን ወቂሱ። እዚ ዝተገልጸ ፕረዚደንት ኤርዶጋን ብ4 ሓምለ ምስ ቅድማይ ሚኒስትር ፓኪስታን ሻህባዝ ሸሪፍ ኣብ ከተማ ኢስታንቡል ኣብ ዘካየዶ ዝርርብ እዩ። እስራኤል ትኽልተሎ ዘላ ናይ ምስፍሕፋሕ ፖሊሲ ቀንዲ ጠንቂ ቅልውላውቲ ዞባ ምዃኑ ዝገለጸ ፕረዚደንት ጣይብ ኤርዶጋን ሃገራቲ ከባቢ ብሓባር ክቃወምኦ ኣዘኻኺሩ። ኣብቲ ዞባ ተኸሲቱ ዘሎ ጸጥታዊ ጸገማት ንቱርኪ ከይተረፈ በኣሉታ ጸሊዋ ከም ዘሎ ብምጥቃስ ከዓ ብሰላም ንምዕራፉ ተራ ክትጻወት ምዃና ሓቢሩ። እዚ ከምዚ ንከሎ ቱርክን ፓኪስታንን ኣብ ንግዲ ወፍርን ዞባዊ ምትሕባርን ከም እተሓጋገዛ ኣብቲ ርክብ ኣፍሊጠን። ህዝባዊት ሪፓብሊክ ቻይና ምስ ሽወደን ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። እዚ ዝተገልጸ ኣብ 4 ሃገራት ኖርዲክ ዑደት ዝፍጽም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ብ4 ሓምለ ምስ ላዕለዎት ሰመዝ ሽወደን ኣብ ከተማ ስቶክሆልም ኣብ ዘካየዶ ዝርርብ እዩ። ቻይናን ሽወደንን ኣብ ምምዕባል ንግዲ፣ ተሓዳሲ ፀዓት፣ ወፍሪ፣ ትምህርቲ፣ ጥዕናን ቱሪዝምን ብሓባር ከም ዝሰርሓ ኣብ ትርክብ ገሊፀን። ክልቲኤን ሃገራት ኣብ 2025 ኣስታት 20 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ 2026 ክብ ከም ዘበሎ ኣፍሊጠን። እዚ ከምዚ ንከሎ ክልቲኤን ሃገራት ኣብ ዞባውን ዓለማውን ጉዳያት ዘለዎን ምትሕጋዝ ከም ዝዕዝዝ ሓቢረን። ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ኣብ ዝሓልፈ ሳልስቲ ምስ ላዕለዎት ሰመዚ ዴንማርክን ኣብ ተመሳሳሊ ዛዕባታት ከም እተመያየጠ ዝዝከር እዩ። ናይ መወዳእታ ዜና። ሰሜን ኮርያ ወታሃደራዊ ዓቕማ ንምድንፋዕ ሓጋዚ ምዃኑ ዝገለጸቶ ፈተነ ስትራቴጂካዊ ክሩዝ ሚሳይል ከም ዘካየደት ሓቢራ። እዚ ኣብ መሬት ኣየርን ባሕርን ንዘሎ ዕላማ ክወቅዕ ዝኽእል ዘመናዊ ኣጽዋር ክሳብ 2000 ኪሎ ሜትር ክውንጭፍ ዓቕሚ ከም ዘለዎ ኣዘዝቲ ሰራዊት ሰሜን ኮርያ ገሊፆም። እዚ ከምዚ ንከሎ ሰሜን ኮርያ ንገዛእ ርእሳ ዘፍረየቶ ብርክት ዝበለ ዝተፈላለየ ኣጽዋር ከም ዝፈተነት ተፈሊጡ። ሰሜን ኮርያ ብዝሓለፈ ሰነ መወንጨፊ ስርዓታት ሮኬት፣ ታክቲካዊ ባሊስቲካዊ ሚሳይላትን ናይ ነዊሕ ርሕቀት መዳፍዕን ዘጠቓልል ስትራቴጂካዊ ኣጽዋር ከም ዝፈተነት ኣይርስዓን። ካብ 2006 ክሳብ 2017 6 ኒክለሳዊ ፈተናታት ዘካየደት ሰሜን ኮርያ ኣገዳሲ ምስ ዝኸውን ተወሳኺ ኒክለሳዊ ፈተናታት ከተካይድ ከም እትኽእል እያ ከተጠንቀቕ ጸኒሓ ዘላ። ሰሜን ኮርያ ሓበራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቀንዲ ጸጥታዊ ስግኣታ ምዃን እያ እትሕብር። ዜና ንምዝዛም ኣርእስቲ ዜና ክንደግም። ፌስቲቫል ኤርትራ ነበርቲ ስዊዘርላንድ ብውዕዋዕ ሃገራዊ መንፈስ ተኻይዱ። ቤት ትምህርቲ ስነኪነት ኣስመራ 136 ተምሃሮ ትማሊ ብሰርቲፊኬት ኣመሪዖም። ምምሕዳር ዞባ ደቡባዊ ቀይሕ ባሕሪ መንፈቃዊ ገስጋስ ስራሕ ኣብ ከተማ

ናብ ባሕሪ ዲጂታላዊ ኣርካይቭስ ኤርቲቪ ምስ ኣትኻ ብዙሕን ድንቅን ታሪኽ ኢኻ ትረክብ። ኣብ ውሽጢ ዛንታ ዝጸንሕ ዛንታ እውን መወዳእታ ይብሉን። ነፍሲ ወከፍ ቀላዕ ስእሊ ናይ ገዛ ርእሳ ጦብላሕታያ ትፈጥር። ጥልቕ ኢልካን ካብ ስምዒት ወፂኢኻን ነቲ ህይወት ከተሰማዕሮ ከም ዘለዎ ክትርጉሞን ዕምቆቱን ጥልቀቱን ክትንትኖን ተፈቲንካ ሒዝካዩ ዝዕዘር። ኣዝዩ ከቢድ ዕማም እውን እዩ ዝኸውን። ምኽንያቱ ምስሊ ነፍሲ ወከፍ ተጋራላይ ምስሊ ቓልሲ እዩ ዘንጸባረቕ። ነፍሲ ወከፍ ቦታ እውን ናይ ገዛ ርእሱ ምስጢር ዝሓዘ እዩ። ምንቅስቓስ፣ ጉዕዞ፣ መነባብሮ፣ ዕለታዊ ንጥፈታት ኮታቲ ኣብ ተንቀሳቓሲ ስእሊ ዝረአ ትርኢት ካልእ ስእሊ ኣእምሮ እዩ ዝፈጠር። እዚ መደብ እዚ እውን ገሊ ጽንዓት ተምሳል ባህሊ ዓወት ንዝብል ኣርእስቲ ክትረኽዩ

ኣብቲ ዝኸበረ ገጻት፡ ኣብቲ ዝተረረ ምዕራፍ፡ ኣብቲ ዝጸንከረ ኹነት፡ ኣብቲ ዝጸልመተ ምድራኽ ተስፋ ነይሩ። ዕላማ ዝወለዶ ብርሃን ራእይ ነይሩ። ደረት ትርኢትና ጽነት፡ ናብቲ ጫፋት እቲ ንምብጻሕ፡ ነቲ ናይ ዓወት መስመር ንምርግጋጽ፡ ነቲ ዝተሓለነ ምዕራፍ ንምዝዛም፡ ኩሉ ዓይነት ዋጋ ክሕተት ምዃኑ ብምፍላጥ ንዑ ዝዳርግ ዋጋ እውን ክኽፈል ጥርጣረ ኣይነበረን። እምነት ሓይሊ ስለ ዝኾነ፣ እምነት ኪነቲ ጫፍ ዘሎ ዘጠምት መነጽር ስለ ዝኾነ፣ እቲ ንስ ጩራ ውሽጫዊ ጸርጊ ስለ ዝዕድል፣ ገሊ ሓርነት እውን ናይ እምነት ልዑል መንፈስ እዩ ተሃኒጹ። እምነት ከም መርሓት ሓንጺጹ ረቂቕ ሓይሊ ኣፈልፊሉ፣ ልብን ኣእምሮን ገዚኡ፣ ልዕሊ ሰብኣዊ ሕግን ኣጽዋርን ተሰሪዑ። እቲ እምነት ብጽንዓት ተሰሪቱ፣ ኣብ ተሪር ከውሒ ተሃኒጹ፣ ልዕሊ ጫፋት በሪኹ። እምነት ነዳዲ ናይቲ ተቓጺሉ ዘይውዳእን ናብቲ ዝተደለሸቶ ዘብጽሕን ዕላማ መሪሑ። እቲ ዕላማት ኸኣዩ ነቲ ራእይ ክውን ቀይሩ፣ ራእይ ሓርነትን ናጽነትን።

0: ሂወት ገሊ ነቲ ዘይብልካ ከም ዘሎካ ብምሕሳብን ብምእማንዩን እዩ ተሓሊፉ ካልእ ዓለም ካልእ ኣነባብራ ኣትሒዙ ብዘለካ ምዕጋብ ምሂሩ ኪኖ ስጋዊ ድሌታት መንፈሳዊ ዕግበት ኣስተምሂሩ ካብ ሓሳብ ናብ ግብሪ ቐይሩ ኣብዚ ጐዳጉዲ ምንባር ኣብዚ ገደል ደጋጊምካ ምሕኳር ኣብዚ ቐዛሒ ኣስሓይታ ብእምነት ምግልባብ ኣኽኢሉ እቲ ካልእ ዓለም ገሊ እቲ ፍትሓዊ ቓልሲ ህዝቢ ኤርትራ ንእሽተይ ብልጭታ ተስፋ ኣሚኑ ካብ ውሑድን ንኡስን ዓቕሚ ናብ ደርማስ ሓይሊ ከም ዝቕየር ተኣሚኑ ሙሉእ እምነት ናብ ሙሉእ ዓወት ከም ዘብጽሕ እውን ቅንጣብ ጥርጣረ ኣይሕደረን።
1: እንታይ ዓይነት ኩናት ኢና ነካይድ ህዝባዊ ግንባርስ እንታይ ዓይነት ኩናት ነካይድ ስምዒት እዩ ዝኸይድ ወይ ካብ ህሉ ኩነታት ካብ ውዳዓ ኩነታት እዩ ዝኸይድ ናይ ዓይነት ኩናት እዩ ዘካይድ እዚ ክንፈልጥ ኣለና ቅድሚ ኩነት ተተኣኪብካ ምኻድ ኣይኮነን ወይ ከዓ ቦንዳልካ ምኻድ ኣይኮነን ኩናት ናይ ዘበን እዚ ውግእ ናይ ዘበን እዚ ሓያል ምዃኑ ተረዲእኻ ንኩሉ ከነማልኦ ዝግባአና ናይ ኩናት ክንፈልጥ ኣለና። ካልእ ዘይተማልአ ከማልእን ክፅዕርብን ክቀራርብ ፀም እቲ ናይ መወዳእታ ፍርድና ኢናዘው ግን ሎምንሸት ኮይኑ ማለት እዩ እሞ ኣብዚ ናይ ዘበን እዚ ኩናት እሞ ንሕና ከም ኤርትራውያን መጠን ጥራይ ዘይኮነ ዝነቕሐ ሰራዊት ኣለኒ ኢሉ ዝሕበነሉ ህዝቢ ኤርትራ ምዕቡል ህዝብን ምዕቡል ሰራዊትን ክሃንፅ እዚ ውድብ እዚ ላዕልን ታሕትን ኣብ ዝብለሉ ዘሎ እዋን ጥራይ ዘይኮነ ካብ ቅድም ሒዙ ዝስርሓሉን ዝቕፅሎ ዘሎን ውሑድ እዩ። ጥራይ ኣባህላ ኣይኮነን ልክዕ እዩ ሓፋሽ ህዝቢ ይዕወት።

0: እኳ እንተኾነ ሓፋሽ ዘይዕወተሉ ምክንያታት ውን ኣሎ።
1: እቲ ዝዓበየ ክፋል ኣብ መንጎ ፍትሓዊ ኩናትን ኣብ መንጎ ዘይ ፍትሓዊ ኩናትን እዚ ንዓብዪ ኣርእስቲ ገዲፍካ ኣብዚ መንጎ ናይዚ ኮንኩሬሳ ዝወሓደ መስዋዕቲ ከፊልካ ዝበዛሕ ዓወት ቀዳማይ ክንገብሮ ዝግባእና ስክና ዘይተቀድሞ ኩናት ዘይምክያል ኣብ ቅጣ ሓሊፍካ ኩናት ዘየድሊ ዘይምእባል ንዝተባሃለ ኩናት ንዝተወጠነ ኩናት ጅማትካ መሃብ ናይ ዘይኮነስ ዘለካ ፅዓትካን ሓንጎልካን መሃብ። ስለዚ ምስ ከምዚ ዓይነት ዝትግበሩ ኩናታት ጥዕዮም ኩናት ኮይኖም ዕዉታት ዕዉት ኮይንካ ክትወፅ
2: ንኣካላዊ ተግባራት ብምቁፀር ልዑል ስብእና ዝወነነ ሰራዊት ሓርነት ሓደ ልምዲ እዩ ኣማዕቢሉ ብተመክሮ ዝሃነፆ ሰራዊት ባህሊ እቲ ባህሊ እቲ ጽልግልግ ኣብ ዝብል ጫፍ ግቦ ጩራ ተስፋ ኣቐሚጡ ንዝተሓንፀፀ ቐጢን መስመር ሓርነት ሰቒሉ ኩሉ ናብኡ ክጓዓዝ ነቲ መንገዲ ክጸርግ ዝቐደመ ንዝስዕብ እናመርሐ ከብፅሑ እውን መስመራት ሒዙ ኣብ ቅድሚ እቲ ሽግ ሓርነት ዝርከቦ በሪኽ እምባ መቕለያ ዘይብሉ ብድሆታት ክጸንሖ ምዃኑ ኣይጠፍኦን ንመኻልፋት መፈንጥራታት ግድላትን መስገድላትን ክትሕሶ ምዃኑ እውን ኣይተማተአን። ንሱ ጥራይ ዘይኮነ ንዕኡን ብዕፅፉን እንተመፀ እውን ካሕለፍ ምዃኑ ኣርጊፁ ኣሚኑ
3: Thank you.

0: Anda Wanja.
1: ብመስርሕ ዝተሃንፀን ዝማዕበለን ገላዊ ባህሊ ንሰብ ናብ ብቑዕ ተጋራላዩ ዝቕይር ነቲ ብዝተፈላለየ ደረኺት ናብቲ ቓልሲ ዝተጸንበረን ገዛእ ርእሱ ቅድሚ ምስዋእቲ ዝሰውአ ተቓላሳይ ነቲ ባህሊ የስርጾ ካብ ጽባሕታ ናብ ማኣዲ ቓልሲ ዝወፀ ላዕለት ይፍልም ካብቲ ኣህዲሉ ገላዊ ሰብነት ዝለበሰላ መዓልቲ ይቕጽል ካብታ ሓራ መሬት ረጊጹ ናብቲ ዓብ ገድሊ ዝጽንበረሉ ማእከል ምብጽሑ ይኽእል ካብታ ናይ ንፈለማ ጉዕዞ ሓንቲ ስጉሚ ዝረገጸላ ሰዓት ነቲ ዓብ ሓይሊ ዝኾነ መድረኽ መቐይሮ ይምክሮ ኣብ ተዕሊም ምዕላም ምኽኣል ምልምማድን ናብ ምኽኣል ዘስገር ድልድል ስለ ዝኾነ ካብ ሌላ ናብ ፍልጠት ካብ ፍልጠት ናብ ርድኢት ካብ ርድኢት ከኣ ናብ ምሉእ ተግባር ንምብጻሕ እውን ቀሊል ገድሊ ኣይተጸበዮን ንተገራላይ

0: ፈላስሙን ምናልባት ንሕና ከይልዋ ከይልዋ ክንኣርማ ዘለለኢልና ሞ ያ ምዕራ ንቐፅል ንቐፅል ስራሕ ንቐፅል
1: ዓንዲ ሕቆ ገላዊ ባህሊ እምነት እዩ። እምነት እምኒ ኹርናዕ መስመር ቅኑዕ መንገዲ ሕንጻ ጻሕርነት ነይሩ። እምነት ብጽንዓት ተግባር ይኸውን። ጽንዓት ኩሉ ግዜ ናብ ምሉእነት ዘብጽሕ መስርሕ ስለ ዝኾነ ካብ ዝኸበደ ናብ ኣዝዩ ዝኸብድ ዘሕኩር መሳልል እውን እዩ። እዚ ንኣእምሮ መንፈስን ኣብ ሓደን ስጡምን መልክዕ ዝቕይር ሓይሊ እዚ

0: ଚାଲ।
1: ଆଜ୍ଞା।

0: ብንኡስ ዓቕሚ ዝተበገሰ ሰውሪ ኤርትራ ናብዚ ዓበየን ስልጠናነገን ቃልሲ ኣብ ዝተጸንበረሉ እቲ ብድሆታት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ማዕረቲ ብድሆታት ከኣ መንፈስ ሓርበኝነት፣ ተወፋይነት፣ ተበጃውነትን ብሉፅ ስብእናን ገላዊ ሓይልን ናብቲ ጫፍ ዘይርከቦ ክብታ ክበጽሕ ናይ ግድን ነይሩ። እቲ እምነት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ሓይልኻ ብምዕሪት ምብዛሕ ኣነ ክንዲ መስርዕ ክንዲ ጋንታ ኮይነ ክቃለስ ይግባአኒ። ንሕና ዞም ውሕዳት ግን ሙሉኣት ነቲ ዝመጸና ጎመዳ፣ ነቲ ዘይዕርፍ ማዕበል ሓይሊ፣ ነቲ መወዳእታ ዘይብሉ ሓጺነ መጺን፣ እሳታዊ ዝናብ ሰማይን ምድርን ረቢሕናን ተራቢሕናን ኢና ናብ ማይ ንቕይሮ ዝብል ጽኑዕ እምነት ተፈጢሩ። እምነት ጽንዓት
1: ግናዋኹን ያደርሳል ያ ወራምሳ ዘራፍ ተነስቶ ዘራፍ ሲታጠቅ ከጠላቱ ጋር የሚደባለቅ ሆዱ አይሸበር ልቡ አይደነቅ በመሬት ታንኩ በሰማይ ላይ ጀት ሲደቀደቅ ከመሬት እግረኛ ሳንጃ ለሳንጃ ሲሞሻለቅ ጅግና ሲዋደቅ ፈሪ ሲሮጥ እንዲያሸፈረኝ ፈሪ አይውደደኝ እየሳቁበት እየነደደኝ ዘራፍ ቆራጡ አካኪ ዘራፍ የሳት ምዝግዝግ የሳቱ ላልቃ የሄደበቱ መሬቱ ነቃ የሳት ጎረቤት ይጋጋምና ይቃጠላል ቤት ፈተተተተተ

ንህምታ ድምፂ መዳፍዕ ከም ሙዚቃ ንዘይዕርፍ ደብዳብ ከም መዝሙር ኣዕዋፍ ነቲ ተደጋጋሚ መውጋእቲ ከም ፀበል ንገያ ፅገቦ ከም ስሉም ርሻን ነቲ ሃልክን ድኻምን ከም ኣዛናይ ስፖርት ኣሚንካ ክትቅበሎን ክትነብሮን ነብራብ ሓኻ ክትቅይሮን ሓይሊ የድሊ ነይሩ። እምነት ርእሱ ኩሉ ሓይሊ ስለ ዝኾነ ሰራዊት ሓቂ ንእምነት ከም ዘይውዳእስን ክቆፂሩ ካብ ጫፍ ናብ ጫፍ ተጓዒዙ ካብ ረመፅ ናብ ጋህፅሃፅ ዝብል ነበልባል ዘሊሉ ሸውዓተ ትንፋስ ከም ዝተዓደለ ፍጡር ብተደጋጋሚ ተሰውኡ ንመስዋእቲ። እቲ መስዋእቲ እቲ ነቲ ዘይነፅፍ ዛራ ጃሕጃሓ ኣቢልዎ፣ እቲ ዝቐደመ ነቲ ዝስዕብ መንገዲ ጸሪጉ ኣጓዒዝዎ፣ ኣነ ክሓልፍ ንስኻ ሰዓብ እናበለ ብኣርኣይነት ቀሊስዎ። እቲ ዝዓበየ እምነት ብኣርኣይነት ምምራሕ ስለ ዝኾነን ብግብሪ ስለ ዝተመስከረን

0: ገዛ ርእስኻ ብምቁውፃርን ብምምላኽን ብሉእ ሰብኣዊ ቁመና ክትውንን ከም እትኽእል ዘረጋገጸ ገሊ ኤርትራ ንስራሕ ብሓፈሻ ንህርኩትነት ናብ ዝለዓለ ደረጃ ኣብፂሕዎ ሰራዊት ሓቂ ልዑል ስነ ልቦና ክውንን ኣኽኢልዎ ንኸቢድ ብድሆታት ከም ዝከኣል ብምእማን ናብቲ ዝጸንከረ ምድረኽ ኣሰጋጊርዎ ኩነይቲ ጸላም ዘሎ ብርሃን ክርኢ ደሪኽዎ ንጹርን ዘየጋግን ብሰላዕ ዎት ኣጨቢጥዎ ኣብ ነብሲ ወከፍ ደቂቕ ካብ ውልቀ ተጋዳላይ ክሳብ ምሉእ ውድብ ብሓባር ዝሕተት ዋጋ ንምኽፋል ኣዳልይዎ ሰራዊት ሓቂ ኩሉ ግዜ ክሳብ እቲ ነቲ ዝለዕለ ዋጋ ምስዋእትነት ድልዊ ነይሩ
1: ጸላኢኸን ብዝተፈላለየ መልካ ክትፀውዳኸ ካባና ዋላ ብ20 ብ30 ክትፀውዳ ምትኽእል ኣብዚ ሕጂ እንታይ ክጥቀማለኒ ሓደ ተብለ ጭላጭ ነገር እንተጋዳላይ ትስሕ ኣብዚ ገይረ እስቱታ ክገብር እዩ ኣዳብ ሃልይዎ ኣብ ገረብ ክጥቃዓ ይኽእል ኣብ ገረብ ጠቂዕያታይ ክትገብራ ዋላ ብኸምዚ ክገብራ ኽእል ዋላ እውን ብኸምዚ ክገብራ ኽእል ንኣብነት ናይ ሓደ ቁሞት ናይ ሰብ ገሚተ ኣብ ገረብ ክጥቃዓ ኣብ ገረብ ጠቂዕታ ይገብር ገድፋ ተሓቢርኸኒ እዛ እንታ ጉዜ ኣብቲ ነትጎሉኸኒ ወይ ሰብ ወይ ከዓ ማዕረሰብ ዝመፅእ ዝኸውን እንስሳኻ ኣብቲ ቦታ ተንቀሳቂስኹም ዘሎ ይረጋግፅ።

ግደፍ ግደፍ ኣለቃ ወዲ ሃድያ ኣዳሊ ሃላ ጉድጓድ ኣዳሊ ሃላ ጉድጓድ ኣትኩም በዕሉ ተወልደ ምስ ወዳኹም ሓቡርና ተሽመልኩ

Ahora.

ባህሊ ገሊ ኣብቲ ዘይንብር ኩነት ንቡርን ቅቡልን ሓሳባት መፍጻሚ ነይሩ። ኣብቲ ሕጭጭታን ድምድምታን ዝበዝሖ ሰዓታት ርግኣት ምፍጣር፣ ኣብቲ ሃልክን ድኻምን ዝበዝሖ ጉዕዞ ገዛ ርእስኻ ምርህጋእ፣ ኣብቲ ካብ ውግእ ናብ ውግእ ዝቕጽል ጉዕዞ መሊስካ ምጽናዕ፣ እዚ ካብ ቅሱንን ሰላምን ኣእምሮ እዩ ዝፍጠር። ኣእምራዊ ድልውነት ሓደ ካብቲ ዝለዕለ ሓይሉ እዩ ነይሩ። መሬት ቀውጢ ኣብ ዝኾነሉ እዋን መፍትሒ ምንዳይ እምበር ዘይምርባጽ ነገራት እናኸርሩ መሊስካ ምትራር፣ ኣብ ዘይዕርፍ ማዕበላዊ ወራር ናይ መኸተን ሓይልኻ ምዝያድ፣ ተጋዳላይ ቂምታ ተሓሪሙ ድቃ ሳብ ዝስእነሉ ኣረብራቢ ወራራት ተወሰኸት ጽንዓት ጽንዓት። እዚ ልክዕ ከምቲ ኣብ ውሽጢ ሃልሃል ተሓዊ በረ ዝቕይር ሓይሊ እዩ ዝምሰል። ምስ ድኻሙ፣ ምስ ጢሜቱ፣ ምስ ጽምኡ፣ ምስ ዕርቃኑ ሕጉስ ኮይኑ ይግስግስ ተጋዳላይ። ሓጎስ ካብ ነገራዊ ርክበት ዘይምዃኑ ብግብሪ ይምስክር። ሰላም ኣእምሮ ካብ እምነት ከም ዝፍጠር ይረጋግጽ። ሰላም ኣብ ትብዓት ቆራጽነት ተበጃውነት ከም ዘሎ ይኣምን። ኣብ ትሕቲ ዝኾነ ይኹን ኩነት ድምብርፅ ዘይብሎ ፍጡር ተቐይሩ፣ እዚ እውን ክሓልፍ ኢሉ ካብኡ ዝኸፍእ ክመጽን ክሰግሮ ምዃኑ ይፈለጥ። ንዅሉ ብዅሉ ቅሩብን ድልውን ኮይኑ ይነበር። ልዕልን መስዋእቲ ቅሩብ ምዃን ዝዓቢ ውሳነ ክህልውን ይኽእል ድዩ? ተልእኾኻ ካብ መፍጸም ንላዕሊ ቅሳነት ኣእምሮ ዝፈጥር ተግባርከ ይርከብ ድዩ ዝብል እምነት ነበሮ ተጋዳላይ ወናኒ ባ

ገላዊ ባህሊ ብእኩቡን ድምርን ተመክሮታቱ ብውህደትን ስጥመትን ቃልስታቱ ብዘይጓሕጓሕ ዓቕልን ጽንዓትን ናብቲ ዝተተለመ መድረኽ በጺሑ። ሰውራ ኤርትራ ኩነይቲ መዳርግቲ ኣልቦ ተሃደራዊ ዓወት ባህሊ እዩ ሃኒፁ። ባህሊ እምነት፣ ፍቕሪ ሃገር፣ ተበጃውነት፣ ተጸማምነት፣ ጽንዓትን ዓወትን ገሊ ጽንዓት ተምሳል ባህሊ ዓወት እዩ ነይሩ። እዚ ባህሊ እዚ ዝፈጠሮን ዘማዕበሉን ክብርታት እናተኸስኮሰ ከምቲ ውፊት ናብ ወለዶታት ዝሰግር ዘሎ

0: ኣብ እንዳ 48 ትርከብ ጓለይ ሙና ጣህር
1: ኣራይ ተማም
0: ስድራ ቤተይ ኣቦክ ዝርከቡ ኣቦይ ክብራብ ኣደይ ለገሰ ኣሕዋተይ ኩሎም ዝዓበዩ ዝናኣሱ
1: ኣራይ ኣራይ ኤልሳ
0: ሓተይ ኣብር ባሮንቲ ዘላ ብርሃና ክብራብ ምስ ደቃ
1: ተማም ሓራይ
0: ብሙሉኦም ኣብ ዓዲ እንግሊዝ ዝረከቡ ደቂ ሓጋዝ ንሓይልታት ምክልኻልና ንክቡር ፕረዚደንት ኢሳያስ ኣፈወርቂ እንቋዓ ፀሓናብ
1: ሓራይ ይቐኒልና ኤልሳ ሽኩራን ሓቢብቲ ኩሎም ሰሚዖም ክኾን ተስፋ ገብር ሽኩራን ሓራይ ዝኸበርኩም ተዓዘብትና ኩሉ ግዜ ቀፃለ ንብላ ኩሉ ግዜ ክንድውል ከለና ካብታ ቴሌቭዥን ርሕቕ ኢልና ክንድውል ኢና ኩሉ ተዓዛባይ ኮ ድምፂ ክሰምዕ ስለዝዘሊ እንዲ ከምኡ ዝገብር ወይ ክከታተል ስለዝዘሊ ግን ኩሉ ግዜ ኣብ ምዝርራብ ስለተሸገረካ ካብታ ቴሌቭዥን ርሕቕ ኢልና ወይ ቴሌቭዥንና ኣጥፊእና ክንድውል ተስፋ ገብር ማለት እዩ። ከም ተቐዲሞ ዝበልኮ ኣፍሪካን ሚዚክ ንቐሪብና ዘለና ሓቢርና ክንሰምዓ ቴሌፎን መፅያት እናለ ክንቅበላ ሎ ሎ ሄሎ ደባይዋ መርሓባ።
2: ሄሎ
1: መርሓባ። መን ክብል?
2: ኣመል በሽር።
1: ኣመል በሺር ከመይ ውዒልኪ?
2: ፅቡቅ
1: ሓቢብቲ ኣና ትፈደሊ
2: እግለምዮ ብየዲ ባቆልበት ዘለው
1: ጠይብ
2: ወእግል ሓልየ ወሓልቶታቸ ብሓልሓል ዘለው
1: ተማም
2: ወግል ዓማቸ ወግል ዓሞታቸ ዲድ ንፍር ዘለው
1: ተማም
2: ወግል ኣቦታቸ ዲድ ስዑድ ዘለው
1: ተማም
2: ወግል ኣብዕቦታቸ
1: ተማም ጠይብ ሓቢብቲ
2: ወግልኪ
1: شكراً أمل حبيبتي شكراً حبيبتي
2: عفواً
1: شكراً حبيبتي أنا شكراً أمل بشير حرايم بارز حوركم تعذبتنا تليفون تزهيباتنا متكلم حاري نابزا أطيرة تسعب زلا درفي أخبلكم فاصل غناء السادر المشاهدين خلونا نسمع أغنية أفريقية خارجاً عن الوطن نسمعها مع بعض ونرجع خلكم معنا توب تالنت أوكوكو بيو

0: ኣፍሪካን ሚዚክ ኢና ሰመፀን ኢና ዝኸበርኩም ተዓዘብትና ቀጢላ ትስዕብ ደርፊ ድማ ናይ ኣክረም ጀማል ክትከውን እያ ማለት እዩ። መደብና መደብ ሃለው ደባይ ዋከምቲ ኣቐዲመ ዝበልክዎ ብቐጥታ ካብ ቴሌቭዥን ኤርትራ ሒዝናልኩም ቀሪብና ፅኒሕና ማለት እዩ። ብዝቐረብናዮ ትሕዝቶ ዓጊብኩም ተዘናጊዕኩም ክትኮኑ ድማ ተስፋ ንገብር። ኩሉ ግዜ ከም ንብሎ ድማ በዘን ቁፅርታት ቴሌፎናትና ኣብ መስኮት ዝረኣያኹም 12254 ከምኡውን 12474 ደው ኢልኩም ተሳተፉ። ምስ ተሳትፉኹም ከምኡውን ርእቶታትኩም ኣይፈለየና ኢና ንብል ኩሉ ግዜ ኣብ መደብና መደብ ሃለው ደባይ ዋ ማለት እዩ። ሕጂ እውን ቴሌፎን መፅያትና ላ ክንቅበላ ኢና። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ራህዋ ይበሃልካ ፀሮና
0: ሕራይ ከመይ ውዒልክ ራህዋ?
1: እግዚኣብሄር ይመስገን ሰላም ዲኹም?
0: ፅቡቅ አልሓምዱላ ሓቢብቲ ኣና ትፈደሊ ቀፅሊ
1: ክብልደልየ
0: ሕራይ ጠዋሊ።
1: እሺ ክብርቲ ወላዲተይ ክብራ ገብረስላሰ
0: ሕራይ
1: ኣቦይ ካሎ ግደይ
0: ተማም
1: ናይ ኣሕዋተይ ብምልኦን ሰናይ ትርሓስ
0: ተማም
1: ክፍሎም ዓንዲት
0: ኣራይ
1: ርቲና ረቢ ፍርቱና ፍዮሪ
0: ኣራይ
1: ዓንዲት
0: ተማም
1: ንብምልኦም ደቀይ
0: ኣራይ
1: ሶልያና ስቴላ ዓንደብርሃ ኣዳም
0: ተማም
1: ኣድማስ
0: ኣራይ
1: መድረኽ
0: ተማም
1: ኣቤል
0: ኣራይ
1: ፍረ ሰላም ምስጋና ኣሚ
0: ተማም
1: ንብምልኦም ደቂ ሓውበይ ኣሕዋተይ ኣብ ደገን ወፃን ዘለዉ ብምልኦም ደቂ ዓደይ
0: ሓራይ
1: ብሎም ገርባብተይ ብምልኡ ሰራዊት ኤርትራ
0: ተማም ሓራይ
1: ምልኩም ሃለው ድባይዋ ሰላም
0: ሽኩራን ይቐኒልና ረህዋ ብጣዕሚ ኢና ነመስግነኪ።
1: እሺ ንክቡር በዓል ቤተይ ተክለ ተስፋ ሚካኤል
0: ሓራይ
1: እሺ ምስ ምልኦም ኣሕዋቱ
0: ሓራይ
1: እሺ
0: ሽኩራን ረህዎ ሓቢብቲ ኣና ሽኩራን ብጣዕሚ ኢና ነመስግነኪ ይቐኒልና ረህዋ። ካብ ጥሮና እያ ደውላት ልና ፀኒሓ ዝኸበርኩም ተዓዘብትና ካብ ጥሮና መስ በለት ከማ ንገለ ነገር ከተዘኻኸረን ፀኒሓ ሓደ ግዜ ጥሮና ከተማ ጥሮና ከምቲ ኩላትና ንፈልጦ ኣብ ዶብ ሃገርና ካብተን ኣብ ዶባት ዝርከባ ከተማታት ኮይና ሓደ ግዜ ስራሕ ኣብ ዝተንቀሳቀስናሉ እዋን ታ ዝፀበቐት ከተማ ኮይና ንዓይ ተሰሚዓትን ማለት እዩ። ኣብኡ ዘሎ ኩነታት ኣየር ኹን ዋላ ኣብኡ ዘሎ ኣቀባብላ ናይቲ ሰብ ብጣዕሚ ፅቡቅ ነይሩ፣ እቲ ኩነታት ኣየር ብጣዕሚ ፅቡቅ ነይሩ። ሕጂ ረህዋ የ ካብ ፀሮና መስበለትኒ እሱ ኸማን ክዝክር ፀኒሐ ማለት እዩ። በዚ ጋጠም እዚ ሕጂ እውን ቴሌፎን መፅያትና ኣላ ክንቅበላ። ሄሎ ሄሎ ደባይዋ መርሓባ መርሓባ። መን ክብል?
2: ንዳል ዑመር ኣድም።
0: ንዳል
2: ኣይዋ
0: ንዳል ከፍ ሓሊክ ያ ንዳል
2: ተማም
0: شكرا حبيبتي انا على اتصالك تفضلي.
2: اقل حالا تاكدي مسر لو اقل وقل حواكدي رتي بعريتال لو
0: تمام
2: وقل واقل حالتو تاكدي بقردت لو
0: تمام
2: وقل حالا تاكدي سعودية لو
0: طيب
2: وقل اميدي بعريتال لو
0: تمام
2: وأقل كلهم أقل الإسرائيل مرة حاجة
0: طيب
2: سلام قلت بلاي وقلك كمان.
0: شكرا حبيبتي أنا شكرا يا نضال الله يخليكي.
2: آمين
0: آمين يا رب العالمين. شكرا حبيبتي أنا وجمعة مباركة عليك يا حبيبة. حراي كمان تلفونات النمس لأنت زي تقاقي. هلو ሓራይ እምበር ዝኸበርኩም ተዓዘብትና ከምዝኹም ሰምዑ ፀንሕና ኒዳል ደዊላትና ፀኒሓ ጥዑም ድምፂ ጥዑም ሽም ኒዳል ብጣዕሚ ኢና ነመስግና ሕጂ እምበር

0: መጀመርታ ኮንግራቹሌሽን እንኳዕ ናፅነት ክምርኸብኩም። ከም ኩለን ሃገራት ኣፍሪቃ ክንሕግዘኩም ቅሩባት ኢና። ኦኬ
1: ፅቡቅ ፅቡቅ ሓገዝካ ፅላእ ኣይኮነን

0: ያ ድሕር ከዓ ሓደ ኣብ ትሕቲ መግዛእቲ ዝፅሕነ ህዝቢ ብቓልሲ ዋላ ኣብ ስልጣን ተበፅሐ ከም ተመክሮና ንዝበዝሐ ሃገራት ኣፍሪቃ ካብ መግዛእቲ ምስ ተጋላግላ ዘይተኣደነ ሓገዛት ኢና ንገብረለን።
1: እተን ዝሓገዝኩም መን ሃገራት ኣፍሪቃ በዓል መን ይኾና? ሓገዝኩም ከ ንምዕባል እአን ሓጋዝ ዶ ነይርኹም?
0: ከመይ ደኣ ዓብ ሓገዝ እምበር ገለ ካብቲ ሓገዛት ንምጥቃስ ኣብዚ ዝሓለፈ 50 ዓመታት ካብ ሃብታማት ሃገራት ናብ ኣፍሪቃ ዝወሓዘ ሓገዝ ክንሪኦ ከለና 1 ትሪልዮን ዩኤስ ዶላር በፂሑ ኣሎ። ኣብዚ እተን ቀንዲ ተጠቀምቲ ዝኾነ ሃገራት ኢትዮጵያ፣ ኮንጎ፣ ቡርኪና ፋሶ፣ ሴኔጋል፣ ታንዛኒያ፣ ዛምቢያ ምጥቃስ ይከኣል።
1: ክንዲዛ ሓገዝ ተተገይርለን ደኣ ኣብቲ ዝበረኸ ናይ ምዕባለ ቦታ ደይበ ንኾና እምበር
0: ሽር ንዓኹም እውን ከም ሓንቲ ሓዳስ ሃገር መጠን እቲ እትደልይዎ ሓገዝ ክንሕግዘኩም ኢና
1: እሞ ምስ ብፆተይ ክላዘብ።
0: ናይስ ናይስ፣ ኦኬ ኦኬ፣ ተላዘቡ። ሪኢኻ እዚ መሰልኩም እዩ ዲስ ኢስ ዲሞክራሲ፣ ንሕና ኸ ንመሰልኩም ኢና ንጠበቕ

0: ኣብዚ ኣህጉር ዘካየድና ሓገዝ እኮ ቀሊል ኣይኮነን። ንምጥቃስ ዝኣክል እዚ ኣብ ናይጀርያ ዝገበርናዮ ሓገዝ ናይ ላምስያ ሓደ ኸቡ እዩ። እቲ ሃገር ካብ ሕማም ዓሶ ንምድሓን ዘይተኣድነ ላምስያ ሓጊዝናያ ኢና። እቲ ኣብቲ ሃገር ክተካይዱ ሓሲባ ዝነበረት ፍርያት ናይ ላምስያ በቲ ዝሃብናዮም ላምስያ ስለ ዝተተክአ ናይ ምፍራይ ዝነበረ ዓላማ ሓዲጋቶ
1: ዝኩረ
0: እወ ድሕሪ 5 ዓመት እቲ ዝሃብናዮም ላምስያ ኣሪጉ ኣብቲ ሃገር ዝተዋደደ ትሕተ ቅርፂ ስለ ዘይነበረ እቲ ዝሃብናዮም ምስ ኣረገ ላምስያ ተሳኢኑ ላምስያ ዝሰርሕ ትካል ስለ ዘይሃነፁን ብሕማም ዓሶ ማእለያ ዘይብሉ ሰብ እዩ ተቐዚፉ። እቲ ናትና ሓገዝ ኣብ ዝተናውሐ ግዜ ይሰርሕ።
1: እቲ ዕላማ ፍሉጥ እዩ። ነተን ስራሕ ዝለመደ ኣዳው ኣብ ዝተናውሐ ግዜ ኮፍ ኢለን ተቐለብቲ ትቕይረን ኣዳውም መቐበል ረድኤት ጥራይ ከም ዝጥቀሙለን ትገብሮ።
0: ከይወፍራ ኣብ ቤተን ትቕርበለን ተብልዐን ግን ኣይተፅግበንን። ንህዝበን ጸጋታቶም ከም ዘይርእይዎ ናይ ደገ ጽጋዕተኛታት ጌርካ ትሰርሖም ዛሲት
1: ያ እዚ ናትናዕዮ ንነዊሕ ዝዓለመ ኳልኩሌሽን እዩ።

0: ሓደ ኣብ መግዛእቲ ዝፀንሐ ህዝቢ ገለ ሓገዝ ለጊስካ ኢኻ ኣብ ስልጣነ ተብፅሖ ቆልዓ ኮ ቆልዓ ታተ እንዳበልካ ኢኻ እግሪ ተትክሎ
1: ሓገዝን ታተን ዝፅላእ ኣይኮነን። እቲ ዝወሃበካ ዘሎ ሓገዝ ግን ንምንታይ ዝዓለመ እዩ? ንኽትሰርሕ ንኽትባልሓትን ዝሕግዝ ድዩ ዋላስ ናይ ተፀባይነት ባህሪ ጥርዩ ናይ ስራሕ መንፈስካ ዘጥፎ?
2: ከምዚ ዝበልካዮ ሓገዝ ዝፅላእ ኣይኮነን። ኣብ ሕብረተሰብና ሓገዝ ባህልና እዩ። ንድኹም ጎንኻ ብማህፂ ትሕግዝ፣ ብወፈራ ትሕግዝ፣ ብዕሽር ትሕግዝ። እቲ ሓገዝ ግን ሽርሕ ዘይብሉ ሓገዝ ክኸውን ኣለዎ።
1: ብርግፅ ኣብ ምህናፅ ቁጠባ እቲ ወሳኒ ሰብ እዩ ሰብ ብሰቡ ኣብ ነፍሱ ዝኣምን ሰብ።
3: ግዜኹም ከይንወስደልኩም ሕጂ እውን መቐፀልታ ናይቲ ዝተዛረርምናሉ ዛዕባ እዩ።
4: እወ ከምቲ ኣቐዲሙ ዝተገልፀ ኣብዛ ኣፍሪቃ ዘካየድናይ ሓገዛት ቀሊል ኣይኮነን። ኦኬ ኣብዚ 50 ዓመታት 1 ትሪልዮን ዩኤስ ዶላር ንኣፍሪቃ ሓገዝ ጌርናላ ኣለና።
3: ኦፍኮርስ ንዓኹም እውን ዘድሊ ሓገዛት ክንገብረልኩም ንኽእል ኢና።
1: ማዕረ ክንዲዚ ሓገዛት ትገብሩ እተኾንኩም ደኣ ኣፍሪቃ እንተ ኮይና ዘይማዕብለት ዋላ ዝተሓገዝኩም ንቕድሚት ዝወስድ ኣይኮነን። ንሱ ከይኮነ ይተርፍኒ እዩ ኣደዳ ድኽነትን ድሕረትን ዝወስድ ዘሎ።
3: ኖ እቲ ናትና ሓገዝ እኮ ከም ዝገበርካየ እዩ።
2: እዚ ናትኩም ሓገዝ ኣይኮነን፣ ምዉት ረድኤት እዩ። ምዉት ረድኤት ከዓ ሕልናኻ ይዕሪቡ፣ ናይ ስራሕ መንፈስካ የህዲሙ፣ ኣብ ትሕቲ ወሃቢኻ ኣንበርኪኹ ልምሰትካ ርእዩ ከይሞትካ ኣብ ጉድጓድ ዘእቱ ስልቲ እዩ።
4: ሶሪ እዚ ናትና ሓገዝ ግና ኣዝዩ ከገድሰኩም እዩ። ፕሊስ ፍፁም ክትሕረሙ የብልኩምን።
1: ኢዱ ጢል ዘብል ህዝብን መንግስትን ዘይኮነ እጅጉኡ ሰብሲቡ ዝሰርሕ ካብ ካልእ ዘይፅበእ ኣብ ነፍሱ ዝኣምን ሕብረተሰብ እዩ ዘለና።
3: እሞ ከምቲ ሃገራት ኣፍሪቃ ዝተሓገዞ ሓገዝ ኣይንደልን ኢና ድዩ ይበሃላኹም?
4: ንሱ ድዩ
2: ህዝብታት ኣፍሪቃ ፀጋታቶም ከም መርገም ተቐይሩ ብኣሸሓት ዝስደዱ ብዙሓት ከዓ ብጥሜት ዝሳቀዩ ዘለዉ ብሰንኪ ትገብሮ ዘለኹም ምትእትታዊ
1: ዝገርመን ነገር ኣሎናትኩም። ኣነ ነጉርኩም ከም ሻኻ ንኣፍሪቃ ድማ ከም ጫካ ኹም ተሓስብዋ።
2: እዚ ናትኩም ሓገዛት ኣብ ውልቃዊ መነባብሮ ዜጋታት እውን ኣገዳሲ ይኮነን። ዜጋታት ሓራ ዝኾነ ተሓሳስባን ካብ ፅግዕተኛ ናፃ ክኾኑ ኣለዎም።
1: ኣብ ንብስና ኣሚና ናይ ስራሕ መሃዝነትን ባህርን ከነዕብዩ ድሌትና። ምምዕባል ሃገር እውን እንተኾነ እኩብ ሓላፍነት ናይ ዜጋታት እዩ።
2: እወ ብቐዳምነት ኣብ ውሽጣዊ ዓቕምታትና ክንምርኮስን ክንተኣማምን ድላይና። ናይ ወፃኢ ሓገዝን ወፍርን ከም ዘድሊ ርድኡን ቅብሉን እኳ ተኾነ እቲ ዝርከብ ሓገዝን ወፍርን ወፃኢ ንኽንረብሓሉ ውሽጣዊ ዓቕሚ ክህልወና ኣለዎ።
1: ብርግፅ ውሽጣዊ ዓቕምታትና ብርእሰ ምርኮሳን ህዝባዊ ተሳታፍነት እኛ ነማዕብሎ።
4: ንሱ ድዩ ሓሳብኩም? በቃ ንስያ ኦኬ ወላ ሕን ፀገም የለን ድሓን ሕሰብሉ ግን ሕሰብሉ ግዜ ኣለኩም። ኦኬ

0: ናይ ዝዓለምን ኩነታት ኣንሲ ከምዚ ኸማይ ግርም ደብለካ
1: ብኸመይ እሞ ክገርመኒ
0: ያ በዓል መባዛሕቲ ስማዓዳ ሓደ ዓርከይ ሕቶ ዱብ ኣቢልለይ ስለምንታይ እዩ ዜናታት ናይ ዝዓለም ዓዲ ክስቶ ተናቒቶም ተዋዲኦም እገለ ወዲ እገለ ንእገለ ዓሚፁ ገቢቱ ጥራይ ዝኸውን
1: ዋይ እዞም ጋዜጠኛታት ረኺቦሞ ዘለዉ ጉድ ፈኩፉ ጥራይ ክዛረቡ መሬት ዕርብ ኢላቶም ኣይነውዓሎ ኣየርእና ባ ዝስኒድኣበሎ
0: ክዕልለካ ባ ትማል በቅ ኢለ ዘቂሰ ዝሓለምክዎ ክምቅር
1: እንታይ ሕልሙ ድኣ ኮይኑ
0: ዝርገት ዘይብላ ብቕሳነት ዘብጀበት ምትሕልላይ ዝበዝሓ ንተሓጋገፅ ትብል ዓለም እንዴ ሓሊመ
1: ኣየ
0: ነቲ ዓርከይ ምስዕ ምስ ነገርክዎሲ ክርትም ኢሉ ስሒቕኒ ኣነ ኸዓ ነቲ ሰሓቑ ርአ ክርትም ኢለ ስሒቐልካ
1: እዋይ ኣታ ዓርከተ ሓቅኻ እንዲኻ ሕልምኻ ክጥዕም
0: ክጥዕም ጥራይ ሽመት እንተ

ቅድሚኦም ሓሊፉ ልዕሊኦም ዓሚቑ ውሽጦም ጐራጊሩ ምስጢሮም ዘቒቑ መስርሑ እንዳደቐቐ ነፍሲ ወከፍ ስጉሚ እናተኸታተለ ደቂቕ ሓበሬታ ሸለልንከይበለ ቀዳምነት ድሕነት ህዝቢ ዝዓለመ ሃገራዊ ድሕነት እዩ ዕማሙ ተውለ።

መልእኽቲ ክትርጉም ዘይጽገም ብሓያል መጽናዕቲ ዝትንትን ሓሳቦም ውሽጦም ዝፈልጥ ልቦም ጠባቢሑ ሃገራዊ ድሕነት ኣባይ ኣሰኪሑ ዝተፋሕሰ ገመድ እናዘራዘረ ድላይ እኳ ምግባር እንከይ በኸረ ሃገራዊ ድሕነት ብቕዓት ከይነከየ ይቕጽል ኣሎ ጸላእቱ እናኣለየ ንሱ መስጣሪ ምስጢር ሸውዓተ መዓሙ ኣዕሚቑ ዝቐብር ልዕሊ ረቅቕቲ ዝረቅቕ መላኺ መፈንጠራ መምህር ከባቢኡ ሃገራዊ ድሕነት ሃገራዊ ዋልታ

0: ዓለም 50 ሚሊዮን ህዝቢ ኸሲረ ካብ 61 ሃገራት 1.7 ቢሊዮን ህዝቢ ዘሳተፈ ኸቢድ መከራ ምስ ኣሕለፈት ካልእ ሓድሽ ዛዕባ ይተኸሲትዋ ዓለምናት ናያ ኣመሓደርቲ ንሕና ኢና ዓለም ኣብ ቁፅፅር ናያ ዝብል መሰል ካልኦት ዘየኽብር ሓሳብ ተወሊድዋ
1: ዋይ ኣብዚ በፂሓስ ብኸምኻን ኮይና ዝዓለም
2: ብኻደሪፍዋ
0: ኣበይ ክትረኽቦ እሞ መሰል ተሓሪምዎ መሰሉ ኸናዲ ንዝወፈረ ዘዳኽም ሓጣተኛ ሓሳብ ነብሱ ኣሚኑ ንዝምርሽ ከም በርከኽ ዝፍትን ህሩፍ ሃቕነ ተቐልቂሉ ብዝዓለም መሰሎም እምበር መሰል ካልኦት ዘይዓጠሙን ዘይግድሶምን ፍጡራት ላዕልን ታሕትን ክብሉ ጀሚሮም መሰል ከም ኣፅዋር ኣብ ስውር ኩናት መተዓየዩ ኮይኑ
1: እንታይ ስውር ኩናት ይታ ኩናት ከዓ ስውርን ጎህዶን ኢልኩም ከፋፊልኩሞ
2: ፊታፊት ዘይገጥመካ ምዃኑ ድዩ እቲ ስውር ዝበልካዮ
0: ኣይ ብርሃንን ኢነን ዝበልካዮ ብስም መሰል ልዕሊ መጎጎ ዴታትና ከም ሕሱም ተጸልሙ ጥዋፍ ኮይኑ ንዝበርሀ ብዓይኒ ይብለይ ስኒ ይብለይ ንምጥፍኡ ብውዲታትን ተንኮላትን ትጓየ ብስም መሰል ጉድ ረኺባ መሰል
1: መን እዮም ዞም ክትብሎም ፀናሕካ
0: ገበርካ እምበር ከነ ወግዕ ደሊኻ እምበር መዓስ ጠፊኢካ ኮይኑ ብየን ከምዝ ጅምረልካ እኳ ጠፋአኒ ከምቲ ዝበልኩኻ ዓለም ብህልቂት ምስ ሰክሐት ቅድሚ 75 ዓመት 30 ዓንቀፅ ዝሓዘ ናይ መሰል ኣዋጅ ዝበሃል ኣውጃ 30 ዓመት ይገብር ከኣሃ ኣዋጅ ቬና ዝብል ስዒቡ ኩሎም መሰላት ንዓለም ብዓለማ ብማዕረ እዮም ዝምልከትዋ ይብል ቲ ሰነድ
1: ብማዕረ ንዓለም ብዓለማ ይምልከታ እዩ ደኻ ዝበልካል ወላ ንዓና እቲ ጉዳይ ክኸውን ከለኸ ዓለም ብዓለማ ኣሳቲፋ
2: ንሕና ሓጅስ ኣዋጅ ክወችኮል ተሳቲፍና ዲና ዘይተሳተፉ ከምዚ ኸማና ከዓ መሊኦም እዮም
0: ሕቶታትኩም ኣይጸላእኹውን እዚ ናይ መሰል ኣዋጅ እዙ ንዅሎም ህዝብታትን ሃገራትን ናይ ሓባር መምዘኒ ኾይኑ እዩ ዘገልግል ዩ ኸዓ ዝበሃል

ኣብ ጉዳይ መሰል ለባም ዲኻ ዓሻ ኣዝለ ዲኻ ዋላ ማሃይምነት ኣጥፊእኻ ኢኻ ክትምዘን እንተ ደኣ ኾንካ በዚ ኣዋጅ እዚ ኢኻ ትግምገም ራይት ወይ ኤክስ ከኣ ትወስድ ወይ ዘመስል ባዕላ እንተ ትዛርብ

0: እቲ ዝገርምኒ ዘሎ ነገር ግን ሓሊፍካን ተሪፍካን ዝብለካ ኸ መን እዩ?
1: ኣብዚ ኣዋጅ ተመርኪሶም ሓሊፍካን ተሪፍካን ዝብሉ ኣለዉ። ሕማቕ ኣለኻ፣ መሰል ኣይተኽብርን ኢኻ፣ መሃይምነት ከተጥፍእ ብዛዕባ መሰል ኣስተምህሮን ሰሚናርን የድልየካ ኣሎ ዝብሉ ኣለዉ። ብዛዓለም ኣቐዲመ ብጌጋ ንዓለም ተወሊዶማ ዝበልኩኻን ንሶም ዝወለድዎምን እዮም ራይትን ኤክስን ዝህቡኻ።
0: ንዓባ መሰል ካልኦት ኣይግድሶም እዶ ይበልካ ምንዳ ብኸመይ ባኸ ሓሊፍካ ተሪፍካ ዝብል ሕማቕ መምህር ከዶ ወደይ ንንፉዕ ተምሃራይ ግምግሞ እዩ።
1: እዚ እኳ ይቲ ቐንዲ ጸገም ኮይኑዋ ደሎ ዝዓለም ከም ገለ ኮይኑልካ ቕልጽም ስለ ዝገበርካ ሞኒተር መሰል ትኸውን ክውስኸኩም እንደ ግዳ። እቲ ዝበልኩኹም ኣዋጅ ንዅሉ ዓለም ብዓለም ብማዕረ እዩ ዝምልከታ እዮም ዝብሉ። ኣበይ ከባቢ ትነብሩ፣ ከመይ ትነብሩ፣ እንታይ ትዛረቡ፣ ብኸመይ መጺኹም ከመይ ትመሓደሩ፣ እንታይ ተኣምኑ፣ እንታይ ትውንኑ ብዘይ የገድስ ካባና መሰል ተምሃሩ እዩ እቲ መልእኽቲ።
0: ዕጭ ኣይንመሃርን እምብለይ ከዓ ንብሎም ንሕና ብቐሎም ኣዋጅ ክትብሎ ዝጸናሕካ ኣይናይ ንፋስ ዓድና ኣይናይ ጎደቦና ብዘይ የገድስ ኢልካ ኸኣሎ ዘረባ እሞ ኸዓ ንኸባቢናን ኣነባብራናን ኳታስ ንእምነትናን ደረጃናን ብዘይ የገድስ እንተኢሎ ሞ ንሕና ኸዓ ኣይግድሰኩምኒ ንብሎም።
1: ኣይግድሰኩምን ዘይተባህለ ዶ ኮይኑ እዙ ንኽብርታትና ዝብርዝ ብስም መሰል ዝግበር ወራር ኣይንቕበሎን ክብሃል ጸኒሑ ኣሎ። ንሃገራዊ ድሕነትን ልእላውነትን ዓብ ስግኣት እዩ ክብሃል እውን ሰሚዕኻ ትኸውን። እቲ ኣዋጅ እውን ብዓንደ ርእሱ ንባህሎም ጥራይ ኣብ ግምት ዘእተወ እዩ። ናይ ውልቅ እምበር ናይ ሓፋሽ መሰል ግቡእ ቦታ ይህብኒ ዝብሉ እውን ኣለዉ።
0: ብርግጽ ሰሚዐ ኣለኹ። ልክዕናን ዓቕናን ክብርታት መሰል ኣለና ንዝበለ እሞ እንታይ ግበር እዮም ዝብሉ ዘለዉ? መሰል ብናትና መዝገበ ቓላት ጥራይ ተርጎሚ ኢልካ መጎት ናይ ጥዕና ኣይኮነን።
2: ማናት ትኹማን መልእኽቲ ዓይኒ ደ ብማዕር ትርጉሞን እዮም
1: ዝኸፈእኸ ኣለኩም እምበር ኣብ ልዕሊ ጣውሎኦምን ኣብ ትሕቲ ጣውሎኦምን በበይኑ መዝገበ ቓላት እዩ ዘለዎም። ኣብ ገለ እዋን እቲ ዝሰብክሉ መሰል እናተረግጸ ዕቡሳት ይኹን ይምውልዎም ከማን ገለ እዋን ከዓ ዝተገብረን ዘይተገብረን ለቓቂቦም ምራቖም ክሳብ ዝነጽፍ ዓለም ይድውሹ ክዝሕለካ ብኢድካ ክውዕካ ብማንካ ይጣቅዎም።
0: ብዝ መሰል ዝግበር ጠብሎቕላቕ ኣለካ ዝገደደ ንኣፍጋኒስታንን ዒራቕን ከ ማዕር ደለኽመን ኢልከያ መሰል ናጽነት ጊይዝካ መሰል ትዝምር ያይ መሰል ሻፎ ተረኺባሲ መደሰ ኣሕቆ ኮይና መሰል ረኺባቶ ዘላ ውርደት ኣፍ ኣውፅኣቶ ትዛረብ ክንደይ ጉድም ተቐልዐ መስለካ።
1: እንታይ ግድኻ ሎምስ ዕርቃን ወፁ እዩ ዝመስል ፍርሙልኦም ኣሪጉ እዩ። ድሓር ከዓ መን ናይ መን መምህር መሰል እዩ ክኸውን? ሓድሽ ርኽበት ተረኺብለይሲ ፈቐድኡ ብስማ ክሰብኩ መሬት ዓሪብዎም ግና ሆሁ መሰል ከየፅረየ ኣፎም ኣብ 1480 ዓመተ ምህረት ሕጊ እንዳባና መሰል ሰብ ኣይኮነን መሰል ኣድገበቕልን መሰል ከባብን ዝፈልጥ ከም ዘሎ ዘንጊዖም ኣለዉ። ደጋጊሞም ዝዘራረግዎ መሰል ክጽግን ክቡር መሰል ዝኸፈለ ከም ዘሎ ብዝዓለም እውን ኣየስተውዓሉን። ምእንቲ መሰል ኣብ ዝተሓልፈ ገልጠምጠም ዝተወልደ ህዝብን ሃገርን ኣሎ ኢና ንብል ዘለና።
0: ብዘይ ምልከቱና እንዳማትና ክብርታት መሰል ክትርጎመልና ዓይነ ፍቅድን ኢና።
2: ኣብ መረበቶም ጥራይ ዝሰርሕ ትርጎመ መሰል ተገዲዱ ኣፍናይ ኩልሶን እዩ።
1: ፍሉይነትና ግምት ዘይህብ ዝሰብክዎ ትግባረ መሰል ከብድና ዝበላዕ ኣይኮነን። ንዓና ዝምጥን ዝተፈለየ ሜላ ኣተገባብራ መሰል ኣሎና እንተበልና መን እውደና? ምስ ንሕና ዘይቃዶ መሰል መሰልና ኣይኹን እዩ እምነትናን መትከልናን ኣኸለ መሰል በዕላ እንተትዛረብ ግን ክንደይ ምቐደወ ተዛረብ መሰል

0: ካብ ሕጂ እኒአው እስኻትን ስርዓት ይኹን ምስ ጓልኪ ኣልጋስ ወልደ ፍኤል እፋ ወልደላ ሰባት ይጎ ዓዳ ጣራ ክርስትያን ካብዛ መዓልቲ እዚኣ ንኣምን ተወልደ ብርሃን ዓድናኣምን
1: ሕብረተሰብ ኤርትራ መግዛእቲ ንምርሓቕ ህበብ ዝኽእሎ ተቓሊስ እዩ። ኣብ ዓድታት ይኹን ኣብ ከተማታት ዝነብር ዝነበረ ሰብ ብምስጢር ይወደብ ኣይወደብ ብዘየገድስ ብስድራ ደረጃ ይኹን ብውልቂ ዓብዪ ዕማም ይዓምም ነይሩ እዩ። ጽላት መግዛእቲ ስለ ዝነበሮ ይጐስጐስ ኣይጐስጐስ ቀዳማይ ስርሑ ጸላኢ ምልጋስ እዩ። እቲ ብስሩዕ ዝተወደበ ድማ ብዓብዩ ብዕላማ ይነጥፍ። ነባሪት ሰንበል ኣደይ ኢልፋ ወልደ ስላሴ ባሊጎ ሓንቲ ካብተን ንጡፋት ተሓባበርቲ ዝነበራ የን።
0: ጉልበተይ ከይበቕኩ ብርከይ እውን ብዒደ ከይበልኩ ንሃገረይ ኣገልግል ነይረ። ናይ ስሳታት ተምፃኩልካ ነዊሕ እዩ ርሑቕ እዩ። ኣብዛ ሰቐብ 77 ግና ስጋዕ ኣቐዘ ይፀበኒ ስጋዕ ንሞት ተሓቲተ። ስለምንታይ ንሃገረይ ንዓኹም ንደቀይ ከዓ ንነብሰይ ሕልናኻ ደርኸካ እዩ።
1: ኣብቲ ግዜ ካብ ኣስመራ ብሰንበልን ዳዕሮ ጳውሎስን ኣቢሎም ብዙሓት እዮም ናብ ታሓየን ህዝባዊ ሓይልታትን ዝስለፉ ነይሮም።
0: ሞፅኒ መቸም ኣደ ስደረኣነ ድመፀ ተጋዳላይ ንመፀ ቆልዓ ኣሓብእ እሕፍብ ኣብዚ
2: ኣብ ሰንበል
0: ኣብዚ ወ እመፁኒ ክተሰደስተ ኮይኑ መፁ ድኦም ትደፋእ ልመይ ድማ ስልዑ ብኮኑ እዛ ገዛ ኣሓብኦም ቀትሪ ኣሃብኦም ሞ ኣብ ሓሰር ነይርና ብውሽጢ ቀትሪ ሓቢአዮም ምሸት ክድቁሱ ግዜ ተረኸብኩ ከዓ ኣውፅኦም። እዚ ክገብር ከለኹ ሓንቲ መዓት ፀገም ረኺበ ኣይፈልጥን ኩሎም ኣት በፂሕና ውደኒ ንጉሆ ንጉኻ ፍተሽ ፈተሻ ከዓ እዚኦም ከዓ ምምሕዳር ምምሕዳር ፈትሽዋ ተባሂሉ ዓኩሰ ይብሎም እኒአ እንታይ ኢለዮም ኣብዚ ለዉ ሰምዑን ኣለዉ ሕጂ ፈትሽዋ ተባሂሉ ኣንጊሆም መፅኦም ኳሕኳሕ ኣብሉ እንተኾንኩም ኣቶ እንዳወሻል ደርፊ የል ፈትናስከ ዋ እንታይ ደሊኹም ዋ ፈንጅለ ኢሎም ናብ ዝገዛ ሄፊ እንጀረኩም ዳ ኢለዮም ዋዕ ወይ
1: እንዳቦይ ወልዶ ሩፋኤል ብስድራ ደረጃ እዮም ዝሰርሑ ነይሮም። ወይዘሮ እልፋን በዓል ቤተንን ኣልጋነሽ ጓሎም ተመሃራይ መስፍን ከይተረፈ እውን ኣብቲ መስርሕ ተሳተፈ።
0: መስፍን ወደይ ተመሃራይ እዩ 11

0: Fun. Wa. Fasun da won bade di. Wala ane. Za mu ta aran mu ta bi ane. Mu sun na dalina wa ane mu sun da kuma da ku. Sai masfun. Masfun masfun won bade. Wa. Sai masfun. Zai wadai. Har inda laluwa komandis ito ido wanna wambade wanna wambade motfo motfo wanna ata ta hara indi wanna wambade matihet ni kambonda tawe matihet ni baa zaraido ni baa kustodo ni baa kustodo matihet ibomi
1: kom sarahni erudi ade
0: ወ ወደ መጽሔት ይብዎሚ ዝበልዓ ወይ እንዳልኩ ከይታሲሩ እሲ ደሞ እቶም ምስኡ ተኣስሩ ደገዛውትና ሓደ ኣብርሃም ኣሰረሰይ ሓደ ተኬ ዓንደ ሓደ ሰሎሞን ዮሃንስ ሓደ የማነ ተኸስተ ወዲ እንዳይ እዚኦም ብሓንሳ ተኣሲሮም እዚኦም ከዓ እዚኦም ከዓ እሱ ድመርሖም ነበረ ፀላይ ፀላይ ዘይገብሮ ነገር የለን
2: ሜዳታት ቀጣን መጓዓዝያ ኣገት መደበር ዕቁባት ምንጭሮ ናይ ደውዓት ፍቅር ተሰግሪ በላ
3: ንተመሃራይ መስፍን ወሰድዎ መጀመር ታፈርቶ እንደገና ግቢ አተወ ምስብጾቱ ድማ ተቀጥቀጠ አምርምራ ብዝተረኸበ ጭብጥኻ ንሞት ተፈርደ ሳላገለ ወገናት ግን ነገራት ቁሩብ ተቀያየረ
0: ሞት ወደር ፊኤል ንሞት ተፈሪዱ ንሞት ንሞት ኢሎሞ ዛንዳ ኺዳ መረት ከይደፋፋው ሓደ እንደሉ ምፅኢሉ ንሕና ኣብ በረኸ ኣለና ምስኦም ከዓ ኣለና ኣይኸይትብከይ ኣይ እዚ ገይሮሞ ዘለዉ ከዓ ድሓን ኣፅኢልዮም መስም ወደር ፍኤል ንፅቡሒቱ ንግሆ ኮበርታ ሓጀ ኸይደ ካብ ሞት ምሕረት ዝብል ከዓ ረኺበ ሃይል ኣምላኽ ጌታ ሰሚዕኒ በኺየ ካብ ሞት ምሕረት ግና ንሰንበል ቤት ፍርዲ ፅባሕ ክሓልፍ እንድዩ ናብ ቤት ፍርዲ ምፅ ሕራይ ቤት ፍርዲ ከይድና መስም ወደር ፍኤል ካብ ሞት ምሕረት ገይሮም ልካዮም ሓሙሽተ ዓመት ማእሰርቲ ሓሙሽተ ዓመት ማእሰርቲ ካብኡ ድማ ሓሙሽተ ዓመት ምስ ወዳእካ ኣብ ደሳ ኣዲስ ኣበባ ኣለም ባቃ ትከይድ ኢኻ ዝብል ፍርዲ ተፈሪዱ ነቲኦም ድማ ሳ ሰለስተ ዓመት ዳሓን እንኳ ዳ ካብታ ሞት ወፀ እምበር ዳሓን ካብዛ ምቕጥቃጥካ እንኳ ወፀ ኣምላኽ ፈር ዘይለ ንፅብሒቱ ንሰንበል ሕሊፎ ሞ ኣብ ሰንበል ነፅኦም ኣተምሳይ ነበረ ኣዴታቶም ንዕነበላ ኣብ ፍርዲ በፂሖም ኣለዉ ኢሎም ና ሞንዓና ኢለየን ምሳይ ቀሪበን ደቀን ደልየን ዝተቐፂፁ ሻብያ ኣውፅያቶ ኣሕዋት ውፅኦሞ
3: መስፍንን ብፆቱን ዕድል ገይሮም ካብ ቤት ማእሰርቲ ሰንበል ኣብቲ ኣብ 1977 ዝተገብረ ስርሒት ወፁ ስድራ ቤት እንዳቦይ ወልዶ ርፋኤል በዚ ኣይተዳህሉን ብፍላይ ወይዘሮ እልፋን ኣልጋነሽ ጓለንን ስርሐን ቀጽላም
0: መሓሙድ መሓመድ

0: ሰራሕተኛ እንዳ ሜለቲ ሰርሕ ዳሓር ፈፈኒ ዳገዛ መፅእ ተጋዳዳየ ሰርሕ ከዓ እንዳ ሜለቲ ይታ ማሕሙድ ዘልኮ ዳሓን ደለኺ ወይ ዳሓን ኣለኹ እሞ ንዓበደቶ ሕራይ ካዓቱ እንዴ ጦርዳሉ ኣፍ ደገ ሰላም በሎ በል ሰላም ኢልዎም ሓወይ ኳዩ ካብ ኣዲስ ኣበባ መፅኡ ወርቂ ስንለዎ ከክንዳኹ ክንዳኹም እዩ ዝኾኑ ፍሽክፍሽክ እንዳለ መቸ መፃእካ እብልዎ ሕጂ ካብ ኣየር ወሪደ ክዳውንትን ገለ መድዮን ማሕማሕ ኢሉ ካብ ኣየር ወሪደ ወንድማ መሽ መጡ እወ ቡንቆል የሎም ኣብቲ ኣብተ ገ ገይረ እምባባ ገይረ
1: ምስጢራዊት ቓላሳይ ማሕሙድ መልእኽቲ ንኸብፅሕ ኩነታት ክፈልጥ እዩ ናብ ሰንበል ተንቀሳቒሱ ካብ ሕክምና ዝወፀ ናብ ሜዳ ዝኸይድ ንብረት ኣዳልዩ ነበረ። እዚ ብኸመይ ናብ ወይዘሮ ኣልፋ ክበፅሕ ከም ዝኽእል ድማ ዘተ እዩ።
0: እሞ ምንታይ ጌርካ ተምፀኻ ታክሲ ገይረ እምባር ኣብተ ደገ ኮለኻ ቢቢቢቢ መብል ወይ ሓወይ መፅኡ ክብሎም እንዴ ንሓር ከይድ ከለካ ከዓ ተለካ ፅቡቅ ቁሩብ ገንዘብ ዝርዝር ዘይብለይ ኮይነ ኢልካ ኣቦ ቢቢቢቢ ከምሳ ድበ ከይዱ ቢቢምፅ ወማመንች መፅኡ እወይ መፅኡ እውይ ተቐበልዎ በርባሳ ተቐበልዎ ባ በርባሳ ትምሃራይ እሺ ብረቱ ኣቐምፅ ኣቢሉ ምነታደ ሂቡ ዘኽዘኽ እንዳለ ነቲ ቑሑ ተሰኪሞ ሞ ኣብዛ ገዛ እትዮሞን ኣብዛ ገዛ እትዮሞ ሕጂ ዳኣ እሞ ሕጂ ተዓዊተ ኢሉኒ ንኣስከ ክትወስደኻ ግዜ ተረኸብኩ ወይ በልስካህራይ ድሓን እንኳ ዳ ካብታ ከተማሲ ኣብ ገዝአን እንኳ ትኸውን ሕራይ ሓፈእቲ ክማ ቢ ኣብዚኣ መሊኣ ከምዚኣ ኢላ እንታይ ድኣዩ ርዲ ብርዲ ብርዲ ለይቲ ኮበርታ ምናምን ደቀይ ንኣሕዋተይ ነቶም ጦር ሰዲ ተቐቢሎም ንብረት ናእትዮም ዋይ ሶ ኢሎም መቸም ሓንሳ እንድሕር ኣሚኖም ከዓ እንጣጢዑ ጎዳኣሎም ገለመለ ገብረሎም ኣቀባጥር ኣምንን ከዓ
2: ካብዚ ኸ ድሓር ብኸመይ ወፅ
0: ኣብዚ እንደ ብዛ ፍ ዘገዛ ማዕፀይ
2: ብኸመይ ወፅኢ ድሓር ድሓር ብኸመይ ወፅኢት መድሃኒት ካብዚ ካብዚ ገዛ
0: ኣበይ ክወፅእ ፅናሕ እንዶ ካበይ ክወፅእ በየም ክወፅእ
1: ብርክት ዝበለ ንብረት ሕክምና ኣብ ገዛ እንዳኣቦይ ወሉ ርፋኤል ኣተወየ ኣብቲ ግዜ ድማ ኣብ ዝበዝሕ ከተማ ኣስመራ ጽዑጽዑ ፈታሽ ተጀመረ ሰንበል እውን ተፈተሸት ኣብ ጥቓ እንዳቦይ ወልዶ ሩፋኤል ገዛ ወተሃድራት ኣምሓራ ስለ ዝነበሩ ግን ወተሃድራት እንከለዉስ ኣይድፈርን እዩ ብዝብል መረዳእታ ፈተሽቲ ንውሽጢ ገዛ ይኣተውን ይኹን እምበር ኣብቲ ስድራ ግን ዓብዪ ጸቕጢ ፈጠረ በለይቲ ኣብ ውሽጢ ኢኻንሸሎ ጐኒ ገዛ መሬት ፍሒሮም ከዓ ቀበርዎም
0: እዘን ሓመድ ደግዲግና ከምዛ ደየላ ልቕልቕ ኣቢለ ኣብታ ልዕሊኣ ምራኽ ነርኒ ትምራኸ ኣሲረ እዮ ኣብታ ልዕሊኣ እቶም ሰሪሐ ብንኦም ወፅእ ኣሎ እተን ሰሪሐ ኣብ ሰለስተ መዓልቶም መፅኦም በዛኣትዮምኒ ስልያ ወይ መንደኻ እኒአኖ ዋ እንታይ ኣለኩም ዳብዚ ንእንቲ ወንበድ ውሸታም ወረ ኣለዎ ኣትዮም ሃሰሳሰስ ኢሉ ከም ገይሩ ነቲ እምኒ ኳሕ ኣብሎም ገይሩ እድዩ ጉድስም ዝወተ ትኸውን ገመለይ እምኒ ኮይኑ ትም ኢሉ ኣንጢንዎ ናብ መፅኡ ንኩሉ እንዳ ሓርጫ የገድፍ እንዳ ሓደ የገድፍ ሃሰሶ ኢሉ በዚኣ ካወፅእዮም ኣይረኸቡን
1: ብድሕሪ እዚ ማሕሙድ ተታሕዘ ኣብ ቤት ማእሰርቲ ኣትዩ ኸዓ ተቐጥቀጠ ምስ መነመን ይራኸብ ከም ዝነበረ እውን

0: ተጠም
1: ዳሃር እዮብ ኣሎ ኣሜሪካ ኣሎ ወደይ ሰራሕተኛ መለቲ እንዳመልፊ ይሰርሕ ነዲኻ ኢሎሞ ተጋደልቲ ማሕሙድ ንገዛኹም ከየረክብ ክብል ኣብታ ማእከል ናይ ግቢ ብስወርቲ ኣሎ ነጢሩ ወፅኡ እንዳመንደ እንዳምለብ ባር ኣቲ ፀኒሑ ነጊሮምሉ ኣብኣ ንኣኹም ኮ ንዓና ምራሕ እንዳረኸምጥዎ ከለዉ ወዲ ስወርቲ ሎ ዘንዲ ተሓዲጉ ዘሊል ክወፅእ ኣብኣ ከሎ ኣታ ፊት ናይ ግቢ ሂወቱ ንዓይ ከደን ክብል ሂወት ሂቡ ኣይ ወለደይ ኣይተወልደ ህፃን ክንዳኹም እዩ ዝኸውኑ ከምዚኣ ከምዚኣ ይድብል ኣብ ሰዊት ዕድሚኡ መፅኡ ዝወደይ ማሕቡት ፈሰዊ እዩ ንብረት ኣሎም ዝገዛ የለን ወላ ሓንቲ የለን እየ ወደይ ኣሎ ኣይተጋዘልቲ እንድ መፅኦም ክነዲኻሲ ከይጠፍዐ ብገሊእትኣብ ገሊእት ውዮ በላ ኣታ የለን ኣታ ዘጥፈና ሰበይቲ የለን የለን የለን ኣመበደይታ እዩ ንሽተን ድዩ እንተሓዝቦ ዝወልደ ገዛናኸ ይብል
0: ወይዘሮ ኣልፋ ብሞት ማሕሙድ መሓመድ ጓህያ እቲ መድሃኒት ብኸመይ ክወፅእ ከም ዝኽእል ድማ ሓሰባ ኣጋጣሚታት ዝፈጥሮ ዕድላት እናቋመታን ከለዋ
1: ሰብኣይ በዚኣ ሃልስ እንጨይቲ ፅዒኑ ትኸይድ እተሰብኣይ ንዓሞ ናበይኻ ንፅላለይ በይኒኻ ትኸይድ በዝ ገይረ ዓዱ ምሳ ገይረ ወይ ንዓ ይህከ ኣሎ ንዓ መበጃኻ መርዓ ኣለኒ እሞ ኣቑሑት ስለ ዝኸበደኒ ሒዝካሎ ክከይድ ኢኻ ሓሙሽተ ቅዲሽ ክበካየ ሕራይ በል ሕጂ ኣነክሽኮመ እየ ንስኻ ገነፍታ ፅንሓኒ እኒው በቲኣ እንዳርፍየ ንብለ ኣሎ በታሕቲ ኣብ ፅናሕ ኮይዳ ድጉፅዒኑ ምዛ ጓለይ ተሸኪምና ሰብኣይ ፀኒሕና በል እንታይ ጠር ምስኣኒ ኣረቂ ዘይቲ እሞ ከይስበረካ ዝወደይ ኣብ ሕምብርቲ እቱ ብዘለና እዞም ኩሎም ተጋደልቲ መሊኦማታ ገዛ ኣብቲ እንዳዛኛ በየን መፅኢክን ብሰንበል እዚ ኩሉ ንብረት በየን ኣትኹን ከ ከምዚ ገይረ ከምዚ ገይረ ከምዚ ገይረ ናይ መሓሙድ መሓመድ እዩ ሕድሪ ከይጠልም ነዚኣ ዒትን እዛ ፍየር እዚኣ ክትጠፍእ ንስኻ ጠፍኡ እንዲ ፍየር እንዲ ይስስ
0: ኣብ 1976 ኣብ ከተማ ኣስመራ ሓደ ዓብዪ ፍጻመ ኣጋጠመ ቅትለት ከነሉ የልብሹ ቀታሊት ምስ ተሰወረት ድሕሪ ተሰርሒት ዝነበረ ተራ ናይ ወይዘሮ ኣልፋ
1: ለቲና ጓልዓዶም ነገር ኣባር ሊሊ በቲ ባር ሊሊ ምንየወፁ መጃሕጃሕ ጥምት ኣብቲ ነዛት ዘለዎ ናብኡ ካብኡ ትመፀኒ እንዳበኸየት እንዳነብዐት ትመፅእ ዋ ኣታኹንኪ እብላ ባበይ እንዳቦየል ደርፊኤል ኣበላ ኣልፋ ትብለኒ ኣዲ ኣልፋ ኣንዋለ ማኪና ካ ኣላታ ፀቃዳ ክንዲካልኣያ ትኸውን ንዓ ክደልየ ተረኹም ክትረኺ ካብ መፅኢ ክተልኳ ኣነ ጉድ ረኺበ በጃ ክውፅኒ ዋ ኣበይ ነብያት መብራህቱ ፈልጥያ ዶ ወሪኣ እምበረ ፈልጣን ንቡሹ ቀንፂላ ተሓዲራ ሕጂ መሓዛኣይ ክሞቶ ደምፂ እያ ኢሎምኒ ሕጂ መፅኦም ከምዚ ኣብ ከምዚ ድመሰለት ዕልፋ ወልደ ህላሰል ክኸይድ ሞ ከተጥፋ ኣክያን ዶቐረቀውለስ ቆልዑ ታፋንያ ተባሂሉ እንድዩ ዋይ በሊ ንዕሞ ሓቂ ክዲኺ ይብላ ኣነ ኣመንኩ ክንዳደኹ ሓብቲ ክንዲ ዓዶም ነገር ጓልቀሽ ጓልቀሽ ወልደ ገብርኤሎ ጓልቀሽ ሳይዶ ኣኻ እንድኾነ ኮይኑ ኣምላኽ ኣሎ በሊ ኣይትብከይ እሞ ንዕና ኣብዛ እንዳኸይዳ ምህረት እዊ ፅውዕ እንድዮም ዘለዉ ኣትንኢ ዓልመን እዮም ዘድሕሪኸም ይጥቀም ዘለዉ ኣይኮነን ከብቲ ቐንፂኢሉሲ ብፅርሑ ጎይና ኣለዉ ሪኡ ከለዉ ዳ ድሕሪኺ ኣበይ ከም ደእትኺ ንዓይ እንታይ ከም ትገብር ኣበይ ንዛረብኩም ዘለና ምሳዮም ኣለዉ ናናይ ጥራሂ ኣብዛ እንዳኺዳኖ ሰለስተ ሻዕ ዜርና እያ ንዕበለ ሕጂ ንዕናይ እዞም ደቀይ ርኢኺ እዮም ዶ ወ ፆሞም እዮም ገዲፍ እዮም ዘለኹ ዳሃር ከይድና እውት መልስን እወ መልሰኪ ገዛ ከሞ ንዕናይ ኣብቲ መገዲ ተዝ ኢል እንታይ ኣትኒ ገድሕነካ ኣምላኽ ንትሰደልካ ኣቲ ጥንስቲ ዲኸ እብላ ጥንስሳይ ኮንኩን ሓሚመ ዓቕሚ ይብከብ ዘይደሎ እሞ በዲ ኣነ እንዳጣስ ምኸለክ ዶ ወለኒ ናይ ሰለስተ ውስንቲ ኳላ ብምልእታ ሓሪተለክ ዶ ኣለኒ ወይ በዲ እታ ገዛ ኹማ ክተርእኒ ኢኺ እስ ክትኽል ክብታ ገዛ ክትኣትዉ ኢኺ ኣርኢድን ኣነ ተንግጥ ኣቢል ሓሪቅ እዘን ጠስ ምስስክም ኣቢለ ኣይ ሓረስ ክንዲኺ ክብደኪ እየ ክሕርሳ መፅአ ክብድ እየ ኣለዉ እንደው እንዲ ምባር ሰትዩ እስተዩ
0: ወይዘሮ ኣልፋ ተሓናጊጥን ናብ ትለቲና ትስርሓሉ ባርከዳ ካብ ዓዲ ጓለን ክሕርሳ ከም ዝመጻየን መሲለን ሓደ ወተሃደር ድማ ንለቲና ናብ ክፍለ ሃገር ክወስዳ ይዳሎ ነበረ ወይዘሮ ኦልፋ እውን ምስኦም ከዳም
1: ኣታ ብሓንዳ ሓዲርካ ኣስቅፅ እንደ ሓደርካ ዝወደ ኣስቅፅ ኣማርኛ ኮይነ ክብሎ ኮይነ ትም ዋይ ጠላይተ ተቐቢለ እዝጊኦ ማሕረና ክርስቶስ ምእንተ ማርያም ማሕረና ክርስቶስ ምእንተ ምክየ እዞም ኩሎም መላእኽ ዝፀውዐ እዮም ተደፊአ ዕጅብ ከይሮ ምእንተ ገብርኤል ማሕረ ገብርኤልና ዋይ ገብርኤል ቅልብናት ገብርኤል ቅልብናት ኣዎ ተስይ ስ ኣልዕልዮ ነፀላኺ ልብሶ ዝግበር ተኸደኖ ወደ ተኸዲነዮ ኣምሓራ ኮይኑ ዝፀንሐ ትግራዋይ ኮይኑ ተኸዲነዮ ሰድያ ኣባ ሰድያ ኮፍ ኢለ እተን ሰዳ ኣብኣብታ ቦርታ ዝነበረ ከም ብጌራ እናታ ንች ሰው ኮ ገደደች ከመይ ጌራ እሳይ ኮነትን መናጢስ ኣንቺ መናጢስ እሞ ኣነሲ ሎሚ የ መፅአ ካሕርሳየ መፅአ ቆልዓ ኣለዋ ኣብ ከብዳ እርግዝናት እንታይ እዩ ትደደ ተኮ ፈልጥ እየ ኣስማእኩ እንታይ ይብል ኣለዎ ብል ኣለ ጥንስ ድያ ብል ኣሎ እወ ሕጂ እንደ ካሕርሳ መፅአ መቼ ትወልድ ወይ እ ኣምላኽ ዝወለዳ ኣምላኽ ዝበላ ሴትና ወንደሰ ትወልድ ዋይ ኣምላኽ ዳሃባ ኣምላኽ ዳሃባ ዝወደይ ኣምላኽ ዳሃባ ጎንፎ ተብልዐኒ እንታይ ድብል ደደጋዓደ ተብልና ሕጂ ግዒ ተምፃልካ ሕጂ ወንካ ንዓናይ ምሳና ንዒ ውፅኢ ኣትዎም በደ ኣሳሲሉ ውፅኡ ኣምላኽ እንዲ ከውፅእ ኣምላኽ እንዲ ውፅኡ ገብርኤል ብስራታዊ ወፂኢና ካብ ችግር ወፂኢና ገዛኣ መሊሸያ ትኺለ ንገዛይ
0: ሓደ ግዜ ብሂል ወዲ ተኽሉ በዓል ቁሸትን ተስፉ ቀሺ ወልደ ስላሴ በዓል ጻዕዳ እምባን ናብ ቤተን መፁ ክብሮም ግደን ክብሮም ዕቑባ ስላሰን ዝበሃሉ ዳህያ ጥፊኦም ዝነበሩ ናብ ኤክስፖ ከኣት ከም ዝተረእዩ ሓበርወን ንኽብሮም ግደ ይፈልጦ እየን ኣበይ ናይ ኣንፈት ከም ዘለዉ እንተፈሊጦም ዕድል እንተረኸቡ ከውፅእዎም እዩ እቲ ሓሳብ
1: ማዩ ዘይበሃል ማይ ጢቕ እብል ለይትን ቀትርን በርቅኻ ማሕ ማሕ ማሕ ማሕ ብል ከይደቆስካ ሓዲረ ኣደይ ትድቅሲ ኢሉን ዘንቆልዑ እንታይ ክድቅሳ እንታይ ደቅስ ሰሚዐ እሞ ኣሰይ ደደቂ ኣይፈልጥን ከይደ ትኺለ እንዳ ሓዳስ ዝብሎ እንዳ ባኒ ናብኡ ዘሎ ከፍቲ እንዳስተይ ኣሎ ሕጊ ባስተገለ መለስ ዝበጠሉ ኣቱም እንዳብዮ ደፊኤል ሓዳስ ዝብላ በዓልቲ ድኳን እያ ትዕድግልና ነርኩም ሎምሲ እንታይ ዳ ጠፊኢኩም ካብ ሶ እንዳምፅኡ ኮኑ ከመይ ለኸ የብላ ድሓና ኣላ እንታይ ዳኹም ክን ቆልዓ እንዲ ተኣሲርኒ ኣበይ እንድ ኣብዚ ኦኪስቦ ምናልባሽ ስኢነየ እሞ ኣብዚ ኦኪስቦ ተሎ ካትት ዝሕተት ተረኸብኩ ወይ መቸም ኣነ ብዛ ድኳነይ ከለኹ ኣርባዕተ ዓበይቲ ሰባት ኣብ ክልተ ብክልተ ገይሮሞም ክልተ ቆልዑ ኣትዮም ኣለዉ መዓስ ትማል ንግሆ
0: ብከምዚ እሱራት ናብ ኤክስፖ ከም ዝኣተዉ ኣረጋገፃ ብድሕሪ እዚ ኣበይ ናይ ኣንፈት ከም ዘለዉ ንምርኣይ ከዓ ምስታ በዓልቲ ድኳን ዘተያ እታ በዓልቲ ድኳን ድማ ምስ ሓንቲ ናይ ፅሬት ትሰርሕ ሰበይቲ ኣረኸበተን እታ ናይ ፅሬት ሰበይቲ ከዓ እቶም እሱራት ቤናይ ኣንፈት ከም ዘለዉ ሓበሬታ ሃበት ኣጋጣሚ ካልአይታ ስለ ዘብኮረት ወይዘሮ እልፋ ልብሲ ናይታ ሰራሕተኛ ፅሬት ለቢሰን መኾስ ተራ ሒዘን ምስኣ ኸኣትዋ እውን ተሰማምዓ
1: ከይደ ደኒነ እንዳኮስተርኩ ስኮባ ገይረ ከምዚኣ እንዳግበርኩ ፅግዕ ኢላ ከምዚኣ ኢለ ወረቐት ክቦም ኢለ ነረ ንእሽተይ ነራ እዛ ወረት ኣብዛ ዒደ ጀረ ክብሮም ግደ ኣባ ስላሴ ኣለና ኣለና ኣለና ከይዳ ኮስተርኩ ሰባ ቢለ ምስኣ ይ ኣደይ ረኸብክዮን ርአ የሎን ኣይረኸብክዎን ኣይረኸብክዎን እዛ ጓደይ ኣብኡ መለዉ ተኣሲሮም ጋሲ ጋሲ ኣብኡ ጋሲ በት ዘለዎሲ በት ኮይኖምሲ ጋሲ ጫፍ እዮም ጫፍ ጫፍ ምስተን በለስ ንኢድየማን ንሳቶም ምስ መፅእ ከሎ ካብ ሰንበድ ንኢድየማን ንፀጋም ከዓ እታ ማዓስከር ከዓ ነሳቶም እኳ በት ዘለዉ ተኣሚቑ ኮንቲነር ከዓ በታሓት ኣለዉ
0: ወይዘሮ እልፋ ሓበሬታ ኣብፅሓ ግን ሽዑ ናይ ምሸት ከዓ ድምፂ ተኽሲ ስለ ዝሰምዓ ከየውፅእዎም ቀዲሞም ረሽኖሞም ከይኮኑ ተጠራጠራ
1: ምድሪ ንፅቡሒቱ ፅሒ ምሰለለይ ብድድ ኢለ ብቐዳመይቲ ምእንቲ ክሪኦም ኣብዛ ኦቶው ዝተሰቂለ እታ ቀዳመይቲ ብማዕዶ ትርኢላ ከይብሉኒ ከምዚኣ ጌረን እዛ ማዕፆ ናይ ስታይ ከፊተ ከምዚ ዓይነ ተፅጊአ ከምዚ ዓይነ ርኦም ነታ ጉድጓ ተዋዕተት ንዓ ርኢ ኣ እንዳርኢኹ ክልተ ክንፊልሲ ኦቲ ሓመድ ተኸሚሩ ነበረ ጠፊኡ ጠፊኡ ኣብኡትዮሞም ኣነ ብኣብኡትዮሞም እየ ድብል እንድሕር ዘይወሰድዎም ኮይኖም ኣብ ኣለዉ እየ ድብል ኦታ ስሒት ኣባይ ደም ተለኽያ እታ ሓንቲ ዓበያ ስሒት ከዓ ኣብ ኮፍ ኢላ ክተ ዓበይቲ ስሒት ኣለኸ ክንድኸላ ዝኸውን ሕጊ ተደልዒ ኢሎሞ
2: ከም ዝለኣኹ ኸ ድሃይ ፍለጥ ዝበለኹ መፂኦም ክዶ ይመፁን
1: መፂኦም ንባ መፂኦምኒ ኣብ ኣለዉ ኢለዮም ተስፉ ተስፉ ወድቀሸል ደላሰ መፂኢኒ ኣብ ኣለዉ ኢለዮም ግዜ ይረኸቡ ንኾኑ በየክኣትዉ
0: ወይዘሮ ኣልፋ ትብዓት ዝነበረን ውፊት እየን ነይረን ተዛሪበንን ለሚነንን ዘስምዓ ናይ ምምስሳል ክእለት ዝነበረን ሕያወይትን ጽብቕትን ኣደየ ዝተፈላለየ ነገር ከጋጥመን ከሎ ድማ ብጥበብ ይወፅኦ ነበራ
1: ጦር ኣብ ኦረታ ጸንሓኒ ኣይፈልጠኒ ጥቐኒ ኣንሰይቲ ንስቲ ንመን ንኣይ ወ ዋ ተልካኒ ጥየቀለኒ በዝሉ ወታደራት እዚ ኩሉ ሰብ እንታይ ክገብራ ኢሉ ከምዚኣ ኢሉ ወይለየ ኸ ሕጂ እንታሃደንኩ በዛ ሽጉጥ ገይሩ ቀለኒ እዩ ኣብዚ ወታደራት ተኸይደ ከዓ ኩሎም ሓደ እዮም እንታይ ግበር ኣነ ደረጎጥኩ ኣርገፂ ትክክል ነ ዝወቅ ርገ

0: ከምዚ ኢሉ ፅውይ እብል ንዓና ሞተ ኣድጊ ከድና ኣምላኽ ኣሎ ጥውይ ናብታ ኣጅብ ጥውይ ኣቢሉ እታ ሓንቲ ማዕፆ ተዘበጣ ኣብያቶ እታ ሓንቲ ማዕፆ ተዘበጣ ኣብያቶ ሳልሰይ ታፊታ ኣሉ
1: እቲ ወተሃደር ኣብታ ዝተኸፍተት ንእሽቶ ክፍሊ እያ ኣተወን ኣብ ኣኽፀንሓ ሓቢሩ ነታ ማዕፁ ኸየግጠማ ንግዳም ወፀ ኣብኡ ኣብ ምግብና ትሰርሕ ሰበይቲ እናኣተዋን ከለዋ ትከታተለ ነብረት ቅልቅል ኢላ ምስ ኣዘራረበተን እቲ ዘጋጠመን ሓበርኣ ብድሕሪዚ እታ ሰራሕተኛ ሰበይቲ ካብኡ ንኽወፃ ኣማኸረተን
0: ንዕነ በላ ኣነ እንድያ ደቑርሶ ኮርዮየ ኸዘናጉዐየ ክሪኦ መቐድም ከይዳ እንዳጉዐ ትርኢት በለ እልፋ እልፋ ንዕነ ኮይዱ ላዕሊ ላዕሊ ዶ ይብሎ ላዕሊ ዶ ገልጠምጦም ብላ ኣሎ ስልጣን ኣብቲ ኣላ ታረኛ መሲል ምዘን ሕጊድ ወፃ ደለዋ ታረኛታት ምስንታት ስልጣን ሒዝክን ቁሊሕ ከይበልክን ኪዳ ሞ ምስተንዲ ፍርማ ከዓ ፈርማ ትውደለ ፈልጠክኒ መን ከይብ ኣይብለክን እዩ ተቀያይሮም እዮም ምስንታት ስልጣን ሕየ መሰሲለ ወፅአ ወፃኩ ትኺደ ሽዋቴ ብሽቅ ጌረ ኣርባዕተ ብሰንበልከ ይረኽበኒ ኣርባዕተ ተሰቂለ ብጎዳይፍ ጌረን ገዛያት እየ ኣምላኽ መስጊነ ንፅቢሒስ እንተኸትክወን ኣት ኣውዒልከና ንበር ተርጉ ኣምላኽ ይውዒልኩን ኣየባድ ገበረ እንታይ ኣንሰይትዮ ኣንሰይትዮ ኣበለኺ ማዕጦ ተሰይሩ ኣርማድዮ ተሰይሩ ዓረት ተሰይሩ ኩሉ ቁስ ተሰይሩ ኣንሰይትዮ ኒኒ ድራረይኒ ኒ ምንናድሊ ኒኒ ድራረይ ክብል ውዒሉ ኢለን ፍቕፍ ኢለን ሰቃ ኒኒኒ ኒ ኒ ድራረይ ድራረይ ካይልኒ እዮ ኒ ምንናድልን ንንንኒ ኣቑሑት ኩሉ ተሰይሩ ኣነ ከዓ ምፅኢለስ ንጉሆስ ወይ ከይ ኣቲናስ ገዛና ዘርኮ ኣስቅጥ ጥረግይ ጥረግይ ኢልን ኣታ ኣድጊ ኣይረኸብካያ ንበል ከይተዓወስኩ ውዒለ ይፈልጥ ኒየዲኻ እድርባ ከይደ ባርባሮ ከይደ ዶናጉል ከይደ እግሪ እግሮም እንታይ ልካ ቁፅልፀብ እንታይ ልካ ክእሰር
1: ኣብዚ ግዜ እዚ ጓል 86 ዓመት ኮይነን ዘለዋ ኣደ ኢልፋ ኣብ ዝኾነ ስርሒት ሎሚ ብህይወት ዘየላ ኣልጋነሽ ጓልን ትሕግዘን ከም ዝነበረት እየን ዘዕልላ። ኣብ ኤርትራ ሳላ ውህደት ሓፋሽን ውድብን ኩሉ ነገር ተሰጊሩ ተበግሶን ተወፋይነትን ውልቀ ሰባትን ጉጅለን ትርጉም ፈጢሩ ዝፀዓረ ስለ ዝዕወትካ እቲ ጻማ እንሆ ሎሚ ታሪኽ ኮይኑ ይዕለለሉ እውን።

እዚ ሰላምትና ተቐበሉ ፈንወይ ኤርቲቪ ኣብ ምክታል ትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 6 ሓምለ ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቕረባይት ቋንቋ ምልክት ኣብርህት ተወልደ ብምዃይና ንምክታልኩም ብኽብር ንዓደምና ብቐንዲ ኣርእስቲ ዜና ንፍልም። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4 5 ሓምለ ብውዕውዕ ሃገራዊ መንፈስ ተኻይዱ። ምሕዳር ዞባ ደቡብ ቀይሕ ባሕሪ መንፈቃዊ ገስጋስ ስራሕ ኣብ ከተማ ዓሰብ ኣቃኒዑ። ኣብ ንኡ ዞባ ጊንዳ ኣብ ሕጊ ዕዮ ዘተኩረ ኣስተምህሮ ንደቂ ኣንስትዮ ሰራሕተኛታት ተዋሂቡ። ኣውስትራልያ ምስ ደሴታውያን ሃገራት ፓሲፊክ ዝገብሮ ዘላ ወተሃደራውን ፀጥታውን ርክብ ምስ ቻይና ከተፋንና ከም ዝኽእል ተገሊጹ። ኣባላት ኦፔክን መሻርክተንን ኣብዚ ወርሒ እዚ ንዝገብርኦ ወስኽ ፍርያት ንዝመፅእ ወርሒ ነሓሰ ክቕፅል ተሰማሚዐን። ሰራዊት ማልን ሩስያን ብዘካየድዎ ሓበራዊ ስርሒት ኣብ ልዕሊ ሽቡርዋይን ዕጡቃት ከቢድ ሰብኣዊ ክሳራ ከም ዘውረዱ ገሊፆም።

0: ዝርዝር ዜና። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ዝሓለፈ ቀዳሚ ሰንበት ብውዕዉ ሃገራዊ መንፈስ ተኻይዱ። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብፀብ ተዋሂድሎ ሚካኤል ሓድጉ ክቕርቦ እዩ።
1: ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ45 ሓምለ ኣብ ከተማ ሉዛን ብልዑል ተሳታፍነትን ምዕሩግ መሰናድኦታትን ተኻይዱ። እዚ ብቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያምን ፈጻሚት ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕብራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይን ዝተኸፍተ ዓመታዊ ሃገራዊ ምትእኻብ ቁሸ ዞባታትን ሃማድእን ባህላዊ ምርኢት መደባት ህፃናት ሰሚናርን ካልእ ንጥፈታትን ዘጠቓለለ ነይሩ። እቲ ብመልክዕ ውድድር ዝቐረበን ዓብዪ ኣድናቆት ዝረኸበን ትሕዝቶ ንባህልን ልምድን ሕብረተሰብ ኤርትራ ማሕበራዊ ፍትሒን ንምርጋፅ ዝተኻየደ ፃዕርን ገስጋሱን ንታሪኽን ክብርታትን ህዝቢ ኤርትራ ዝገልጽ፣ ኤርትራ እትውንኖ ሕርሻዊ ፍርያት ባህርያዊ ፀጋታትን ከምኡ ንያታዊ ኣልባሳት ብሄራት ኤርትራ ይርከቦ። ኣብዚ ካብ 26 ዞባታት ስዊዘርላንድ ዝመፁ ብርክት ዝበሉ ዜጋታት ዝተሳትፎ ፌስቲቫል ኣምባሳደር ሶፊያ ባይቶ ሰብኣዊ መሰላት ውድብ ሕብራት ሃገራት ኣብ ዝሓለፈ ወርሒ ሰነ ንዝዘተየሉ ዛዕባ ኣመልኪታ ሓፂርን ዓማምን ሓበሬታ ድሕር ምሃብ ብተሳተፍቲ ንዝቐረበላ ሕቶታት መሊሳ። ሓላፊ ህዝባውን ከማውን ጉዳያት ኣቶ እስማዒል መሓመድ ኑር ብወገኑ ዕላማ ኣብ ዲያስፖራ ዝግበር ፌስቲቫላት ህዝብና መንነቱን ክብርታቱን ዓቂቡ ኣብ ቆልዑን መንእስያትን ሃገራዊ መንነት ንምኩስኳስን ንምስራፅን ኣብ ሃገራዊ ጉዳይ ይህን ምሂን ንምባል ከምኡ ውን ሓቀኛ ምስሊ ኤርትራውያን ኤርትራውነትን ንምጉላሕ ከም ዝኾነ ብምጥቃስ ምርኢት ቁሸ ዞባታት ናይ ፈለማን ዕዉትን ከም ዝነበረ ገሊጾ ኣመዛዝም ናይዚ ካብ ኤርትራ ዝኸደት ህቡባን ድምፃውያንን ሙዚቀኛታትን ዝሓቆፈት ጉጅለ ባህሊ ብዘቕረበቶ ትሕዝቶ ደሚቑ ዝቕኒ ሃገራዊ ፌስቲቫል ንኹሎም ተሳተፍቲ ወረቐት ምስጋና ክዕደል ከሎ ዞባ ዶባው ቄሕ ባሕሪ ብዘቕረበቶ ምርኢት ጎብለል ቁሸታት ፌስቲቫል 226 ኣብ ስዊዘርላንድ ኮይና ተዓዊታ።
0: ምምሕዳር ዞባ ደቡብ ቀይሕ ባሕሪ ገስጋስ ትግባር ቁጠባውን ማሕበራውን መደባት ስራሕ ቀዳማይ መንፈቅ 226 ዝገምግመ ርክብ ብ4 ሓምለ ኣብ ከተማ ዓሰብ ኣካይዱ። ኣብቲ ኣኼባ ብመድያት ስታስቲክስን ስርዓተ ጂኦግራፊያዊ ሓበሬታን ምስፋሕን ምውሓስን ቀረብ ማይ ሓውስ ከተማ ዕድን ከተማ ዓሰብን ህንፃውን ሕርሻውን ልምዓት ምስራሕን ምፅጋንን ዘላታት ኣገልግሎት ትምህርትን ተሳታፍነት ደቂ ኣንስትዮን ከምኡ ውን ሸፈነ ኣገልግሎት ጥዕናን ሕማም ዓሶ ንምክልኻልን ንምቁፃርን ዝተኻየደ ፃዕርን ብሰፊሑ ቀሪቡን ብደቂቕ ተገምጊሞን። ብመሰረት ዝቐረበ ፀብፀባት ኣብ 10 ዓድታት 8 መዋእለ ህፃናት 2 ናይ መባእታን 2 ናይ ማእከላይን ደረጃ ኣብያት ትምህርትን መንበሪ መምህራንን ኣብ ምምሕዳር ከባቢ ኣፋምቡ ድማ 8 ተወሳኽቲ ክፍልታት ተሃኒፆም። ብዘይካዚ ኣብ መደበር ፈልሲ ኣቦ ዝተፈላለየ ኣሕምልትን ፍረታትን ከምኡውን ተምርን ዓርከብ ከባይን ከም ዝፈለሰ ኣብ 5 ሄክታር ዝተዘርአ ምቁር ድንሽ ን34 ሓረሶት ከም ዝተዓደለ ኣብ 500 ሄክታር ድማ 200 ኪሎ ሜትር ዘላታት ከም ተሰርሐን ከም ተፀገናን ተሓቢሮ ኣማሓዳር ዞባ ደቡብ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዝም ቃል ንመስርሕ ትግባር ዝወፀ ውጥን ስራሕ ብመንፅር ዝነበረ ናይ ግዜ ምቓን ድሕሪ ምምስጋን ኣብ ካልኣይ መንፈቕ ንዝትግበር መደባት ብዝበለፀ ውህደትን ፅፈትን ንምዕማሙ ዕቱብነት ክሕይል ኣዘኻኺሮም። ቤት ትምህርቲ ስነኪነት ኣስመራ ትማሊ 5 ሓምለ ኣብ ዘካየደቶ ስነ ስርዓት 136 ተምሃሮ ብሰርቲፊኬት ኣመሪቓ። ወኪል ኤሪና ዮናታን ዕብዮ ንዘዳለዎ ፀብጻብ ኣብርሃም ዓንደ ማርያም ክቕርቦ እዩ።
2: ቤት ትምህርቲ ስነ ኪነት ኣስመራ ን2 ዓመት ብዓውድታት ዕርያ መኪና ሓፈሻዊ ስነ ህንፃ ፅርበት ዕንፀይቲ ኤሌክትሮኒካዊ ዕዮ ስራሓት ኤሌክትሪክሲትን ሓፈሻዊ ፅርበት ሓፂንን ዘምሃረቶም 39 ሚታዊ ደቂ ኣንስትዮ ዝርከብዎም 136 ተምሃሮ ኣመሪቓ። ኣብቲ መበል 65 ስነ ስርዓት ርእሰ መምህርታ ቤት ትምህርቲ መምህር ሰመረ ወረደ ኣብ ዘስምዖ ቓል ተምሃሮ ንዝቐሰምዎ ፍልጠትን ሞያን ብውፉይ ስራሕ ንህዝቦምን ሃገሮምን ከም ዘገልግሉ ጽኑዕ እምነቱ ገሊጹ። ኣብ ሚኒስትሪ ትምህርቲ ዋና ዳይሬክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ድማ መንግስቲ ገዚፍ ወፍሪ ብምግባር ነታ ቤት ትምህርቲ ሓድሽን ዘመናውን ማሽናትን መሳርሒታትን ኣዕጢቕዋ ከም ዘሎ ብምጥቃስ ተምሃሮ ኣብ ዝምደብሉ ቦታ ኣርኣያ ተወፋይነት ክኾኑ ተላብዮም። ዕለተ ምረቓ ዕለተ ምስካም ሓላፍነት ከም ዝኾነ ዝጠቐሰት ወኪል ተመረቕቲ ብወገና ኣብ ዝወፍሩሉ ዕዮም ቦታን ብልዑል ሃገራዊ ንቕሓት ከም ዝነጥፉ ኣረጋጊጻ። የሪና ዝተወከሰቶም ተመረቕቲ ብወገኖም ሳላዊ ህፃዕሪ ወለዶምን መምህራኖምን ብሰጎናፅፍዎ ዓወት እሙናትን ህርኩታትን ብምዃን ግብኦም ከም ዝፍጽሙ ቃልኣትዮም። ኣብቲ ዕለት ከካብ ዓውዶም ጸለልታ ዘርኣዩ ተምሃሮ ተሸሊሞም። ኣብ 1954 ዝተመስረተት ቤት ትምህርቲ ስነ ኪነት ኣስመራ ኣብዚ ናይ 72 ዓመታት ኣገልግሎታ ልዕሊ 10,000 ሞያውያን ኣመሪቓ ናብ ስራሕ ዓለም ከም ዘዋፈረት ሰነዳታ

0: ይንፅር
1: ቤት ፅሕፈት ዕዮ ንኡዞባ ጊንዳ ኣብ ሕጊ ዕዮ ዘተኮረ ዝተምህሮ ብክልተ ሓምለ ንደቂ ኣንስትዮ ብቐንዱ ድማ ንሰራሕተኛታት ደቂ ኣንስትዮ ወዲቡ ኣብታ ዝተምህሮ ብመሰረት ኣዋጅ ቁፅሪ 118 ንዝባር 201 ኣብ ሕጊ ዕዮን ዓያይነትን ድሕነትን ጥዕናን ኣብ ቦታ ስራሕ ጉዳያት ሕርስትን ጥንስን ደሞዝን መሰላትን ዓመታውን ሰሙናውን ዕረፍቲ ከምኡውን ምስኡ ዝተሓዝ ጉዳያት ብዝምልከት ኣብቲ ቤት ፅሕፈት ተቆፃፃሪ ዓያይነት

ዋሶ ሜና ቀይሕ ባሕሪ ኣቶ ዳዊት ወልደ ንጉስ ንቤት ፍርዲ ዕዮን ንጥፈታቱን ዝምልከት መግለፂ ኣቕሪቦም። ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡስ ዞባ ጊንዳ ኣቶ ኢብራሂም ዑመር ብወገኑ ባህሊ ቆጠባነት ንምስራፅ ጎዳእቲ ልምድታት ንምውጋድን ክካየድ ፅንሐ ጓስጓሳት ብዝሓየለ መልክዑ ከም ዝድፋኣሉ ኣረጋጊፆም። እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብሪ ንዕድም። ዜና ወፃኢ ኣውስትራልያ ምስ ደሴታውያን ሃገራት ፓሲፊክ ትገብሮ ዘላ ጥቡቅ ወተሃደራውን ፀወታውን ርክባት ምስ ቻይና ከተፋና ከም ዝኽእል ይግለጽ ኣሎ። እዚ ዝተሓበረ ኣውስትራልያ ትማሊ 5 ሓምለ ምስ ደሴታዊት ሃገር ፊጂ ናይ ኣስታት 1 ቢልዮን ዶላር ወተሃደራዊ ውዕል ድሕሪ ምኽታማ እዩ። ኣውስትራልያ እቲ ስምዕ ንፀጥታ ዞባ ኢንዶ ፓሲፊክ ብኣሉታት ዝፀሉ ከም ዝኾነ እኳ ትሕብር እንተላ ቻይና ብዕቱብ ብምክታል ምላሽ ከም ትህበሉ ይእመት። እዚ ከምዚ ኢሉ እንከሎ ቻይና ትማሊ 5 ሓምለ ኣብ ሰላማዊ ውቅያኖስ ፈተነ ባለስቲክ ሚሳይል ከም ዘካየደት ካብቲ ከባቢ ዝተፈነወ ዜና ሓቢሩ። ኣውስትራልያ ትፈተነ መልሲ ግብሪ ናይቲ ምስ ፊጂ ዝኸተመቶ ውዕል ክኸውን ከም ዝኽእል ብምእማት ተቃውሞኣ ገሊጻ ኣላ። ኒውዚርላንድን ጃፓንን እውን እቲ ፈተነ ንፀጥታ ናይቲ ከባቢ ብኣሉታ ከም ዝፀሉ ብምጥቃስ ዘለወን ተቃውሞ ገሊፀን ኣለዋ። ቻይና ግን እቲ ፈተነ ሚሳይል ኣካል ንቡር ወተሃደራዊ ንጥፈታት ምዃኑ ብምሕባር ንካልኦት ሃገራት ብኣሉታ ከም ዘይፀሉ ኣነፂራ። ኣቐዲማ ምስ ደሴታዊት ሃገር ቫንዋቱ ወተሃደራውን ፀጥታውን ስምዕ ዝኸተመት ኣውስትራልያ ኣብ ዞባ ኤስያ ፓሲፊክ ምስ ዝርከባ ካልኦት ደሴታውያን ሃገራት ተመሳሳለ ስምዓት ንምኽታም ትንቀሳቀስ ከም ዘላ ይጥቀስ። ኣውስትራልያ ዘመናውያን ሳብማሪና ዘጠቃለለ ኣፅዋር ንምውናን ዘኽእላ ስምምዕ ኣብ 2021 ምስ ኣሜሪካን ብሪጣንያን ከም ዝኸተመ ዝፍለጥ ኮይኑ እቲ ውዕል ካብ ቻይናን ሩስያን ተቃውሞ ከም ዝገጠሞ ኣይርስዓን። ውድብ ኣፍሬትን ልኣኽትን ነዳዲ ማለት ኦፔክ ሩስያ እትርከብን መሻርክተንን ኣብዚ ወርሒ እዚ ንዝገብርኦ ወሰኺ ፍርያት ንዝመፅ ወር ሓሰ ክቕፅል ተሰማሚዐን። እተን ሃገራት ማሊ 5 ሓምለ ብማንዛ ኣብ ዘካየድዎ ርክብ ዕለታዊ 188,000 በርሚል ወሰኽ ምህርቲ ከም ዝገብራ ኣፍሊጠን። እቲ ወሰኽ ኩነታት ዕዳጋታት ዓለም ኣብ ግምት ብምእታው ንዝመፅእ ኣዋርሕ ክቕፅል ከም ዝኽእል እውን ኣሚተን ኣለዋ። ኣባላት ኦፔክን መሻርክተንን ዝወስድኦ ስጉምቲ ኣብ ዞባ ማእከላዊ ምብራቅ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ኩነታት ክስዕብ ዝኽእል ሕፅረት ቀረብ ነዳዲ ንምቅላል እወታዊ ተራ ከም ዝህልዎ እዩ ዝጥቀስ። እተን ሃገራት ዕዳጋታት ንምርግጋ በብእዋኑ ወሰኽ ፍርያት ክገብራ ከም ፅንሓ ፀብፀባት የረድኡ። ሰራዊት ማሊ ኣብ ሃገሩ ዓስኪሮም ምስ ዘለዎ ወተሃደራት ሩስያ ሓቢሩ ብዘካየዶ ስርሒት ኣብ ልዕሊ ሽቦራውያን ዕጡቃት ከቢድ ሰብኣዊ ክሳራ ከም ዘወረደ ሓቢሩ። በቲ ኣብ ዝሓለፈ ቀዳሚ ሰንበት ዝተካየደ ስርሒት ብውሕዱ 30 ካብቶም ዕጡቃት ከም ትቐትሉን ልዕሊ 70 ከም ዝቆሰሉን እቲ ሰራዊት ገሊጹ ኣሎ። ብዘይካዚ ብርክት ዝበለ ማዓስከራት ናይቶም ዕጡቃት ከም ተደምሰሰ ዝገለፀ ሰራዊት ማሊ እቲ ስርሒት ክቐፅል ምዃኑ ኣረዲኡ። ምስ ፈረንሳ ንፀንሓ ፀጥታውን ወተሃደራዊ ስምዕ ዝበትኸት ማሊ ምስ ሩስያ ውዕል ከቲማ ከም ዘላ ይፍለጥ። ሩስያ ኣብ ማሊ ኣስታት 1,000 ወተሃደራት ኣዋፊራ ከም ዘላ እዮም ፀብፀባት ዝጠቕሱ። ኢንዶኔዥያን ሲንጋፖርን ኣብ 26 ዝተፈላለየ ፅላታት ብሓባር ክሰርሓ ዘኽእለን ስምዓት ተፈራሪመን። እዚ ስምዓት መራሕቲ ክልጤን ሃገራት ሎሚ 6 ሓምለ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካይድዎ ዝርርብ ተበፂሑ ዘሎም። ምምዕባል ንግዲ፣ ወፍሪ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ገለ ካብቶም ስምዓት ኮይኖም ክልጤን ሃገራት ድሮ ንትግባርኡ እትከታተል ሓበራዊት ኮሚቴ ከም ዘቆማ ተገሊጹ። ኢንዶኔዥያን ሲንጋፖርን ዓመታዊ ብገምጋም 30 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዳ ፀብፀባት የረድኡ። ኣሜሪካን ኢራንን ዝመፅእ 11 ሓምለ ተወሳኺ ዝርርብ ከካየዳ ምዃነን ይግለጽ ኣሎ። እቲ ኣብ ፓኪስታን ክካየድ ተወጢኑ ዘሎ ሓድሽ ዝርርብ ኣሜሪካ ኣብ ልዕሊ ኢራን ኣፅሊቓት ተዋብ ዘላ እገዳ ኒኮሎሳዊ መደባት ኢራንን ደስኪሉ ኣብ ዘሎ ገንዘብ ኢራንን ከተኩር ከም ዝኽእል ብኣግኡ ተኣሚትሎ። ኩናት ብሰላም ንምዕራፍ ብ17 ሰነ ናይ ምርዳእ መዘክር ዝተፈራረማ ኣሜሪካን ኢራንን ብ22 ሰነ ኣብ ስዊዘርላንድ ቀጥታው ዘተ ብሓደ ሓምለ ድማ ኣብ ቀጠር ዘይቀጥታው ዝርርብ ከም ዘካየዳ ዝዝከር እዩ። እቲ ዝርርብ ንተወሳኺ ዘተ ባይታ ዘጣጥሕ ምዃኑ ወከልቲ ክልጤን ሃገራት ምግላፆም ይፍለጥ። መራሕቲ ኣሜሪካን ሩስያን ብ5 ሓምለ ናይ ቴሌፎን ዝርርብ ከም ዘካየዱ ማዕከናት ዜና ቃሊሐን። እቲ ዝርርብ ቁጠባውን ፖለቲካውን ፍልልያት ሃገራቶም ብምፅባብ ኣብ ምሕያሽ ዝምድና ሃገራቶም እወታዊ ተራ ከም ዝህልዎ ክልቲኦም መራሕቲ ሓቢሮም።

ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ብኩናት ዩክሬን ከም ተማየጡ እውን ክፍለጥ ተኻኢሉ ኣሎ። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ 2026 ጥራይ ሕጂ ንራብዓይ ግዜኦም ናይ ቴሌፎን ዝርርብ ከም ዘካየዱ ጸብጸባት ይጠቕሱ። ክልቲኦም ፕረዚደንታት ኣብ ወርሒ ናሓሰ 2025 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም ከም ተዘራረቡ ዝዝከር እዩ። ህዝባዊት ሪፓብሊክ ቻይናን ሩስያን ዓመታዊ ልምምድ ሓይሊ ባሕሪ ሎሚ 6 ሓምለ ኣብ ሰላማዊ ውቅያኖስ ጀሚረን። ዕላማ እዚ ክሳብ 13 ሓምለ ዝቕፅል ልምምድ ዓቕሚ ሓይሊ ባሕረን ንምምዛን ኮይኑ ፈተነታት ሚሳይል ከም ዘጠቃልል ገሊፀን። ኣብዚ ንልዕሊ ሶሙን ዝቕፅል ልምምድ ብርክት ዝበላ ሳብማሪናትን ዘመናውያን መራኸብ ኩናትን ይሳተፋ ምህላወን ኣዘዝቲ ሰራዊት ክልጤን ሃገራት ኣፍሊጦም ኣለዉ። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካየዳ ምፅንሕን ዝጠቕሱ ጸብጸባት ዘሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየዳ የረድኡ። ቁጠባዊ፣ ፖለቲካውን ወተሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘሎ የን ክልጤን ሃገራት ዝጠቕሳ። ዜናታት ንምዛም ኣርእስቲ ዜና ክደግመልኩም። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ45 ሓምለ ብውዕውዕ ሃገራዊ መንፈስ ተኻይዱ። ምሕዳር ዞባ ደቡባዊ ቅሕ ባሕሪ መንፈቓዊ ገስጋስ ስራሕ ኣብ ከተማ ዓሰብ ኣቃኒዑ። ኣብ ንኡ ዞባ ጊንዳ ኣብ ሕጊ ዕዮ ዘተኮረ ዝተምህሮ ንደቂ ኣንስትዮ ሰራሕተኛታት ተዋሂቡ። ኣውስትራልያ ምስ ደሴታውያን ሃገራት ፓሲፊክ ትገብሮ ዘላ ወተሃደራውን ፀጥታውን ርክብ ምስ ቻይና ከተፋንና ከም ዝኽእል ተገሊጹ። ኣባላት ኦፔክን መሻርክተንን ኣብዚ ወርሒ እዚ ንዝገብሮኦ ወሰኽ ፍርያት ንዝመፅእ ወርሒ ናሓሰ ክቕፅል ተሰማሚዐን። ሰራዊት ማልን ሩስያን ብዘካየደ ማሕበራዊ ስርሒት ኣብ ልዕሊ ሽቡራውያን ዕጡቃት ከቢድ ሰብኣዊ ክሳራ ከም ዘውረዱ ገሊፆም። ሓፈሻዊ ዜና ተዛዚሙሉ ምስ ተረፉ መርባትና ሓገኩም ብወጋና ሰናይ ምሸት።

0: ከምቲ ፀሓይ ቀትሪ ኣብ እዋን ምዕራባ ንእትፈጥሮ ጽባቐ ከስተማቕር ኩሉ ሰብ ዝብህግን ምስ ድባባ ንእተቕርቦ ምስሊ ዓይኑሉ ኢኹ ጥሚቱን ኣስተማቒሩን ዘይጸግቦን ንዝኾነ ዕድመ ዝጸገበ ሰብ እውን ኣብ እዋን ዕብቱ ኩሉ ሰብ ክብህጎን ምስኡ ግዜ ክሕልፍን ይደሊ ምስ ዝሓለፎ ናይ ህይወትን ምንባርን ተመክሮን ምስ ምንዋሕ ዕድመ ዘጥረዮ ሜላን ክእለትን ክፈልጦን ክምኮረሉን ድሌት ይሓድሮ ተመክሮ መምህሪ ከም ዝበሃል ካብ ልሳኖም ንዝወፅእ ላዛ ጥበብን ቁም ነገርን ዝሓዘ ዕላሎም ክሰምዕ እዝኑ ዘይጸሉ መንከይህሉ ምኽንያቱ ነብሲ ወከፍ ካብ ልሳኖም ጥሪላ ትመልቕ ዘረባ ኣብ መጻኢ ህይወትናን እናብራናን እውን ኣገዳስነታ ልዑልን ውፅኢታውን እዩ ንሕና ደቂ ሰባት ካብቲ ዕድለኛታት ዘይገብረና መግለፂታት ሓደ ንኹሉ ተመክሮ ህይወት በዓልና ኣስተማቒርና ክንፈልጦ ዘይንኽእል ምዃንና እዩ እንታይ ደኣ ንሕና ካብ ካልእ ካልኦት ድማ ኸባና ተመክሮ ይቐስሙ እቲ ፍልልይ ናይ ተመክሮ ድማ ንዝሓሸ ህይወት መንገዲ ይጸርግ ህይወት ከዓ ናይ ተመክሮ ምልውዋጥ ባይታ ኮይና ትቕጽል ብፍላይ እቲ ዝውረስ ተመክሮ ካብ ሰብ ጸጋ ዕድመ ምዝኸውን ዝያዳ ዕምቆት ይህልዎ ከመይሲ ዝሰሓተ ይምከር ዝወዕለ ይንገር ስለ ዝኾነ
1: ኮይና ወረጃ ሰበይ ትበሃል ኣይትሕቱ ኣይትሰርር ኣይትዳመጥ ንሰብ ኩሉም ከብዳ ወረጃ እምንቲ ያ እዚኣ በሃል እምንቲ ያ እዚኣ ወረጃ በሃል በሃል

0: ኣደይ ህድኣት ሃብቲ ክኤል ኣብ 1925 ኣብ ማይ ድማ ማይጨው ተወሊደን ዓብየን። ኣብቲ እዋን ትምህርቲ ብዙሕ ይፍለጥ ስለ ዘይነበረ ኣደይ ህድኣት ከም ኩሎም ኣብ ገጠር ዝዓብዩ ቆልዑ ምስ መዛንኦን ዝተፈላለየ ባህላዊ ፀወታታት ናይቲ ግዜ እናተፃወታየን ዝበዝሐ ዕድመ ንእስነተን ኣሕሊፈንኦ
1: ፀወት ከበሮ ወቀ ኣመርዓ ፀወት ጭርጭር ዓበደ ፍቲ ፍቲ ቀራድም ስፍለጠ ነቕሎ ዮሃንስ ክኸውን ከሎ መንእሰይ ብኩላሃና ማይ ዮሃንስ ኩላ ኸድና ንሕፅብ ይፍለጠኒ ኣይኮንኩን ሃብታዋት ዮም ዳቦይ ኣብ ከብቲ ኣብ ገለ ኣይከድኩን ፅቡቅ ዓብየ ብፅቡቅ ወዲየ እያቶም ደቂ ክሳብ ሕጂ ፅቡቅ ኣብ ደቂ ሓሊፈ ንመርዓኒ ብሩክ ወደ ኣለኒ ሃፍ ደይብል ወደ ኣለኒ ንኣይ ድካነኸን
0: ዕለት ኣበባ ኣደይ ህድኣት ዘይከምሎም ዘበን ብመሰረት እቲ ሽዑ ዝነበረ ባህልን ልምድን ብስድራ ተወዲዩ ተቆፅረ። ኣብ 1941 ድማ ገና ልግዕ ንእስነተን ከይፀገባ ኣብ መበል 16 ዓመት ዕድሚኤን ተመርዐን ናብ ሓዳር ኣምርሓ
1: 16 ድማ ምስተመርዓኹ ወሊደ ክልተ ሳሰይቲ ቤታ ቅያስ ሃይለማርያ ኣብትለውቲ ዓደቡ ወዳዕለዛ ኣብ ተመርአ ካብ ማይ ድማ መፅ ተመርአ ድሓሞይ ኣለብቲ ላዕለይ ገዛ ኣብዚ ዝዓበ ኩሉ ዛዕብ ካብኡ ድማ ዝሓዳረይ መፅአ
0: ኣደይ ህድኣት ኣብዚ ናይ ልዕሊ ዘመን ዕድሚኤን ዝተፈላለየ መግዛእትታትን ገዛእትን ክሪኣ ዝበቕዓ ኣደየን። መግዛእትታት ጥልያን እንግሊዝ ሃይለ ስላሴ መንግስቱ ሃይለማርያም ተፃዊረን ኣብ መወዳእታ ድማ ኩሉ ሓሊፉስ እታ ብመስዋእቲ ደቀን ዝመፀት እናፅነት ከስተማቕራ በቒዐን።
1: ጥልያን እንግሊዝ ጥልያን ካድም እንግሊዝ ካቶ እቶም ኣሩክ ነበሩ ነበሩ ወታደር ነበሩ ህድባ ኮይኑ ሃዲምና ለቐና ካብኡ ባዕልኹም ተሓትዎ ወቕዕሞ ኣምሃር ወዲቀ ወቕዕሞ ቀቲሎሞ ወቕዕሞ ሃዲምሰ ዓለብ ዘለኹ ንኩስ ሃይለ ስላሴ ወቕዕሞ ደርጊ መቃጢሎሞ ገዛና እንደብለኩም ኣለኹ እንታይ ስማዓኒ ደግና ሰቢሮም ውግር ነይሩ ኣብ ንታ እንዳእተዉ እንዳተኮሱ እንዳሃደምና ብኣንጎሎ ዝሓዝና ሓሊፉ እዋን ደግና ዳዶ እንዳተገፈፉ ደቅና ስኢሮም ደቅና እቲ ቀደም ኤርትርያ ኤርት ዓድና ነይሮም ኣብዚ ኩሎም ተፈለዩ ኣብ ጦብያን ኣብ ኤርትርያን ነይሮም ነረ ራቢጣ ራቢጣ ክበሃል ከሎ በዓል በይ ምህረይ ከሎ ሃሊ ቀፍሬ ከሎ በዓል ራስ ክዳን ማርያም ከለዉ በዓል ውድ ደጊያ መገሻ ከለዉ ባዕፍትራ ጎይቶኦም ከለዉ በዓለ ኩሎም ከለዉ ከምኡ ሓሊፉ ሽዑ ነረ ኣርኪቤ ርአ ኣርኪቤ ክብል እየ እምበር ካልእ ኣይኮነን ኩሉ ርአ ንዓይ ዳሃበ ዋላ ብእንጀራ ዋላ ብኮሎ ዕድመ ይብኒ ኩሉ ርአ እዞም ደቀ
0: ኣደይ ህድኣት ኣብዚ ሕጂ እዋን 101 ዓመት ኣቑፂረን ኣለዋ። ኮይኑ ግና ዓቕምን ዘፍቅዶ ምስሱ ብምባል ሞራል ዝውስኻ ኣደውን እየን። ነቲ ዕድመ ቁፅሪ እዩ ዝበሃላ ባህላ ከዓ ብልክዕ የንፀባርቆ።
1: ሕጂ እውን እዚኣ ኸሲረ ኣሎም ንጎ ፅቡቕ ኣለኹ ልበይ ይኸይዳኡ ኮይኑ ነይ ድገብሮ ቡነይ ሰቲ ብሕጂ ከለኹ ቡነይ ቀልየ እታ ኣፉዳ ጥፋ

0: ናይ ካብ ኩሉ እምበር ልበይ ሙሉእ ወላ ሃንቲ ጽቡቕ ኣለኹ ሕማቕ ኣለኹን ጽቡቕ
1: ዕድመ ጸጋዩ ካብዚ ተበጊሶም ከዓ ዓበይቲ ሰባት ክምርቑ ንከለዉ መዋኣልካ ይንዋሕ እናበሉ ይምርቑ። ምርቓ ወላዲ ነዊሕ ዕድመ ይህብ ከም ዝበሃል ኣደሄዳት እውን ምስጢር ነዊሕ ዓመት ዕድሚኤን ምርቓ ወለደን ምዃኑ እየን ዝኣምና። እንተኾነ ኣብ መጋግባን ምንቅስቓስ ኣካላትን እውን ዓብ ግደ ከም ዝፃወት ዓይንና ዝምስክሩ ሓቂ እዩ።
0: ካብ ምርቓ ወላዲ ብልጫ ጽቡቕ ሕማቕዳም እንከሎ ጽቡቕ ጭውነት ፀባ ኣጅቦ ጠስሚ መዓር ጮማ ብዓሚ በቲ ጥቡቕ ዝበላዕኽዎ በቲ ቀደም ብጥርቡቕ ዝዓበኽዎ በቲ ጥቡቕ ተቐበለኒ ድማ ብገዛይ ዕድመ ሂብኒ ንኽሊ ኣባላልዓ ጥቡቕ ኣሎ ሕማቕ ኣይበላዕኹ እቲ ሕማቕ ብለይ የውድቐካ የእርገካ የትፋእካ እዩ ዩ ብጽቡቕ ዓብ ኣጐደለንን ዞም ደቀይ ብጽቡቕ
1: ኣደሂድኣት ካብዚ ናይ ልዕሊ ሚኢቲ ዓመት ተመክሮ እንተበጊሰን ሰባት ብፍላይ ድማቶም ናይ ለውጢ ሓይሊ ዝበሃሉ መንእስያት ጻዕረኛታትን ንፉዓትን ክኾኑ እየን ዝምዕዳ
0: ሰርሕ ሰርሕ በለ ከተረርዓመንከም ሎ ሰርሕ ፍሕትር ሰርሕ ሰርሕ በለ መንእሰይ ንፍው በተጐተካ ይተበሉ ንእለትር ክብርዋ ተመስገን ኢለ ኣነውት

萝卜萝卜。

0: ብደቂ ኣንስትዮ ኣብኡ ዝተፃወተኦ ተራ ቀሊል ኣይኮነን። ዝተሰዋዓ እውን ኣነ ብዝርዝር እንተዘይፈለጥኩ ዝተሰዋዓ እውን በቲ ደብዳብን በቲ ኩናትን እውን ክህልዋ ክእላ የን ኢለ ደቂ ተባዕትዮ ብርግፅ ዝፈልጦም ኣለዉ። ደቂ ኣንስትዮ ከዓ ክህልዋ ክእላ የን ኢለ ዝኣምን ኣሽሓት እየን ዝሳተፋ ነይረን።
1: ነቲ ምስጢራዊ ውዳቤ ዝዕንቅፉ እውን እዚኦም ካልኣይ ወገን ነይሮም ማለት እዩ። እንታይ እዩ ህዝባዊ ግንባር ህዝባዊ ግንባር ዋህዮ ሕሹኽሹኽ እዩ ዘይኣመላ ኣብ ውሻጣኣትዮም እንታይ እዮም ዝብልኹን እንዳበሉ ካልኣይ ወገን ነዘን ደቂ ኣንስትዮ ብምስጢር ተወደባ ንኸፈራርሑን ንኸተዓናቕፉን ይፍትኑ ነይሮም ማለት እዩ።
2: ኣደይታ ጀመር ንሕና ፀላኺ መፀና ቐልጢፍና ክንምለስ ኢና። ስለዚ ኣብዚ ከባቢኹም ሓደ ተጋዳላይ ድሃዩ ጠፊእና እሞ ገለ ሓበሬታ ተለኩም ኢልና ኢና መፂና ምስ በልናየን ኣይሰሓትኩኹምን ኣነ እውን ናዲኹም ኢለናና ር ኣነ ወጋሕታ ኮይኑ ሰዓ 6ዱሽተ ኮይኑ ኢለ ጸሎተይ ከብጽሕ ነዚ ትኮስ ዝነበረ ጠያይቲ ኣብ ዕጨ እምንየው ድቆ ክብል ንቤተ ክርስትያን እንዳኸድኩ ኣብዛ መዳፍኦ ሓመኩሽቲ ሓደ ተጋዳላይ ወዲቑ ጸኒሕኒ ንዕኡ ኣልዒለ ንገዛይ ወሲደ ነተን ናውቱ ናውቱ ክብላ ከለዋ በቲ ናተን ኣዘራርባ እየ ብረቱን ዕጥቁን ማለተን እየ ንዕአን ከዓ ተመሊሰ ንገዛይ ወሲደ እዮ። እዛ ትርእዋ ዘለኹም ንእዲ ባዕለይ ስለ ዝሰራሕክዋ ንምፍራሳ ኣይጸገመንን ንዓ ኣፍሪሰ ነታ ተጠውያ ዝነበረት ነጸልኡ ዘርጊሐ ኣብኣ እትየ ኣብኣ ቐቢሩ እዮ በታ ነጸልኡ ከዓ ገኒዘ እዩ። እተን ናውቱ ከዓ በተን ናይ ኣቦኹም ሳንዱቕ ገይረ ኣብዛ እግሩ ቐቢረየን ኣለኹ ኢለናና
3: ትኳር እዩ እቲ ስራሕ ዝካየድ ነይሩ ማለት እዩ። ስለዚ እቲ ንጥፈታት ሲ ቀሊል ኣይነበረን፣ ናይ ጀማሂር ስራሕ ቀሊል ኣይነበረን። ዓቕሙ ባዕሉ ይውድብ

0: ሙሉእ መዓልቲ እዩ ዝውዕሎ። ሕጂ ስንቂ ዕጥቂ ክተሰጋግር እንድሕር ኮንካ፣ ተዓለምቲ ክተሰጋግር እንድሕር ኮንካ፣ ብጦፍ ዝኸዱ ዝመላለሱ ተጋደልቲ ክተሰጋግር እንድሕር ኮንካ ናይ ግድን ሓይሊ ከድልየካ ኣለዎ ኣብቲ ፅርግያታት ማለት እዩ። ስለዚ እዘን ኣባላት እዚኣተን ምስግጋር ናይ ፅርግያ ብበዓል ፎሮ በዓል ኣቢሉ ዝሰግር ፅርግያ ናይ ውቕርቲ ሰጊሩ ናይ ሓልሓለ ሰጊሩ ንፅልማን ጉሕጫዓን ዝኸይድ ከምኡውን ብምዕራብ ዝመፅእ ንጥፈታት ብምሉኡ ፅርግያ የሰጋግራ ነይረን። ፅርግያ ምስግጋር ቀሊል ነገር ኣይኮነን። ምክንያቱ ብፀላኢ ተታሒዙ ስለ ዝውዕል ሓደ ሓደ ግዜ እውን ወላ ቶም ውድባትና ከይዶም እዮም ቶም ዋርድያ ዝውዓሉ ወላ እንተተባሃለ ፀልማት ዓይኒ ምስ ሓዘ ዝምለሱሉ እዋን ስለ ዝነበረ ኣዚኻ ኣብ ወተሃደራዊ መዳይ ጥንቁቕ ክትከውን ኣለካ። ነዚ ብድሆታት እዚ ኣመስኪረንን ሓሊፎኖ እየን። ካልእ እውን እንታይ ነይሩ ተረፍ መረፍ ዕጥቂ ድዩ ስንቂ ድዩ ናይ ተጋድሎ ሓድነት ዝነበረ እውን ክጥርነፍ ስለ ዘለዎ ንሳተን ኣብ ጎላጉል ናይ ፅልማ ክሳብ በዓል ማይ ድማ እንዳኸዳ ነቲ ኩሉ ንጥፈታት ናይ ምጥርናፍ ዕጥቅን ስንቅን ባዕለተን እናሳላሲሉ ንኦ ማለት እዩ። ካልእ እውን ኣብ እዋን ምጥፋእት ናይ ተጋድሎ ሓድነት ዝመፁ ዓሳባት ዝበሃሉ ሓውሲ ሽፍታ ነይሮም እዮም። ሕጂ እዞም ዓሳባት ሸፋቲ እዮም ብፍላይ ኣብዚ እግሪ እግሪ ናይ ዓዲ ቀይሕ እግሪ ጎላጉል ሃዘሞ ደጊዕን ደረጨን ዘርእሞ ስገለ ዝበሃል ዓድታት ኣብቲ ሸጓሽክ ስለ ዝነበሩ ንዓኣቶም ኣብ ምህዳን እውን ኣበርክቶአን ብጣዕሚ ብልዑል ተረኣየ እዩ። ሕጂ ፅልዋታት ማእቲ ነይርዎን ደቂ ኣንስትዮ ተፀጊዐን እንዳኣለን ምስ ደቂ ተባዕትዮ እንዳኣለን ዝብሉ ሰባት እውን ብጡርኑፍ መንገዲ ንሳተን ንበይነን ዘካየድኦን ጥፈታት ንብዙሓት ሰባት መልሓሶም ከም ዝዓፅፉ ገይርዎም እዩ። ፀላኢ እውን ካብ ቀደሙ ፀላኢ ንደቂ ኣንስትዮ ይፈርሐን እዩ። ምክንያቱ ምዑታት እየን ጨካናት እየን ኣይማርኻኻኒ ንቐትለኻየን ገለ ዝብል ኣብ ግንባራት ዘረባ እውን ስለ ዘሎ ናይ ደቂ ኣንስትዮ ኣሃዱ ቆይሙሎም ዝተባሃለ ተባዚሑ ሓይላ ሓደ ሓይሊ ጥራሕ ዘይኮነ በጠሉንታት ናይ ደቂ ኣንስትዮ ዕጡቃት ኣለዋ ተባሂሉ ኣብ ፀላኢ መዓት ራዕዲ እዩ ፈጢሩ። ካልእ ከዓኒ ሓቂ ሓይሽቲ መንእሰይ ክሳብ ሽዑ ኣብ ዓዲ ደው ዝብል ኣይነበረ ንስለፍ እዩ ነይሩ። ግን ንቡር እዩ ናይ ዘይስለፉ መንእሰያት እውን ስለ ዝነበሩ ደቂ ኣንስትዮ ብከምዚ ደረጃ ዓጢቐን ዝተፈላለየ ስራሓት ክሰርሓ ምስ ተረኣየ ነቶም ደቂ ተባዕትዮ እውን ንክስለፉ ዓብ ድርኺት ፈጢሩ እዩ። ነተን ካብ ገዛ ዘይወፃ ዝነበራ ደቂ ኣንስትዮ እውን ከምኡ ብፍላይ ኣብዚ ድሕሪ ውግእ ሓድሕድ ምውዳኡ ተጋድሎ ሓድነት ዝነበርዎ ቦታታት ናትና ሰረት ዘይነበረሉ ናትና ንጥፈታት ዘይነበረሉ ንሳተን ተጠርኒፈን ብደቂ ኣንስትዮ ደረጃ ነዚ ዝበልናዮ ናይ ዓሳባት ምህዳን ዲገለ ክኸዳ ከለዋ ንብዙሕ ሰብ ፀልየን እየን። ድሓር ሽዑ ኣብ መወዳእታ 81 ተልኡኸአን ተን ተልኡኸአን ዜነን ነይረን ተልኡኸአን ደቂ ኣንስትዮ ንበይነን እውን ብሓይሊ ደረጃ ክምክታ ከም ዝኽእላ ተመስኪሩ ፅልዋታትን ኣብቲ ናይ ደቂ ተባዕትዮ ምስላፉን ዓብ ነይሩ። ኣብ መወዳእታ ተልኡኸአን ወዲአን ከዓኒ ዝበዝሓ ናብ ብርጌድ 80 ተመዲበን ኣብ ሕክምና ኣብ ዕጥቂ ኣብ ኤምዳድ ኣብ ሕርሻ ኣብ ጀማሂር ኣብ ዝተፈላለየ ኣሃዱታት ተመዲበን ከዓኒ ታሪክ ገዲፈን ነቲ እቲ ናተን ስራሕ ኣብቂዑ ከምዚአን ነረን ቀያሕቲ ሰራዊት።
1: እሞ ኣብዛዛሚ ኩናት ቅድሚ ምእታውና ዝተሰዋ ኣለዋ ክዝከራ ዘለዎን ኣባላት ክፍሊ ህዝቢ
2: ሓራይ እንታይ እዩ እተን ኣባላት ክፍሊ ህዝቢ በዓል ገብርኤላ ኣላ ቀንዲ ገብርኤላ ኢና ስታይ ንገብር ኣነ ሕጂ እንታይ ኢደል ነይረ ካብተን ሓፋሽ ድባህ ዝነበራ ሞ ኣብ ግዜ ተጋድሎ ሓርነት ኤርትራ ዝመጥቃዕቲ ዝወረደን ስለ ዝነበራ ንዕአን ወይኒ ነጋሽ ሒዛ ከላታ ማይክሮብ እዚኣ ቴሌፎን ክትዛረብ እዩ ሓሲበ ነይረ ሕጂ እውን ንዓኣ ክንባ ሞ ዝያዳ ዝርዝር ክትገልፀን
3: እተን ብተጋድሎ ሓርነት ኤርትራ ዝተሰዋ እኳ ሓንቲ ኣብርህት ብፃምላኽ ትበሃል ጓል ጎደይቲ ምሳና ፅቡቕ ንጥፈት ዝነበራ ሓፋሽ ድዋት ኣብ 79 ከማን ምሳና ናይ ዞባ ካድር ተማሂራ ነይራ ማለት እዩ። ኣነ ንሳ ይፈልጥ ማለት እዩ። ካልእ ብፀላኢ ዝተቐትላ ከዓኒ ኣብ ከባቢ ንዞባ ማይ ዓይኒ ብርክቲ ገብረ ኪዳን ኣባል ውድብ ሽማግለ ናይ ማዕኹኖ ትበሃል ዓዲ ብፀላኢ ምስ ሕዋታ ተቢላ ግን ናይ ጓል ኣንስተይቲ ጥራይ ስለ ዝኾነ ንዓዓ ነቕርብ ኣለና። ካልእ ፀላኢ ኣብ ዝወፈረሉ ግዜ ሓጎሳ ትበሃል ካብ ቅናፍና ብፀላኢ ተቐቲላ ሓጎሳ ሰይቲ ደበል እየ ተቐቲላ ማለት እዩ። ካልእ ኣብ ሰርዐ ፀጋ በርሀ ትበሃል ተቐቲላ ብፀላኢ ማለት እዩ። ሮዚና ዘውደ ትበሃል ከም ዕድመ ናይ ቀሕት ዕምባባ ዝነበራ ከዓ ምስኣ ተቐቲላ ካብ ንእዞባ ማይ ዓይኒ ዝተቐትላ እየን እዚኣት።
1: ሓራይ ትዝክርዮ ከም ትኾኒ ከመይ ቀቲሎም መን ደቂሰን ከለዋ ድየን ኣድብዮም ፀኒሖማ መገዲ ድዮም ብኸመይ እዮም
3: እሳተን ኣብ ማእከል ዓዲ እየን ፀኒሐን እተን ዝተቐትላ ኩለን ኣብ ዓዲ እየን ተቐቲለን ማለት እዩ። እቲ ዝሕባእ ታዕቢኡ እሳተን ካብ ገዛ ውፅእ ክብላ ከለዋ ብሓንሳብ ፀኒሐን ሕጂ ዘን ናይ ሰርዐ ክልቲአን ኣብ ጥቃጥቃ እየን ፀኒሐን ማለት እዩ። ሕጂ ኣብዚ ተቐቲለን ማለት እዩ። ስለዚ እቲ ምቕታል ማለት ኣብቲ ከባቢ እንድሕር ዳኣ ተንቀሳቀስካ ፀላኢ መፅኡ ብውሕዱ ኣብ ገዛ እንተኣቲኻ ወይ እንተተሓበይካ እምበር እቲ ሕርቃናት ኣብ ህዝቢ ስለ ዘውፅዎ ኣብ ማእከል ዓዲአን ተቐቲለን ማለት እዩ። ናይ ኣብርህት ከዓኒ ከምዚ ቀደስ መን እያ ገሊፃቶ ነይራ ንግስቲ ኣብ ጓይላ እዩ ዋላ ጓይላ ምስ ኣብቲ ጓይላ ምስ እንዳተደርፈ ከሎ እታ ዕድል ኣለኒ ግንባር ኣለኒ ኣብ ህዝባዊ ግንባር ዘሰለፍካኒ ትብል ምስ ተገልፀት ምስ ተደርፈት እሳቶም ሕርቃን ነይርዎም ማለት እዩ። መጀመርያ ንብርህት ተቐቲላ ድሕሪኡ ከዓ ሰበይቲ ቆልዓ ሓዚላ ዝነበረት ተቆልዓ እውን ተቐቲሉ ካልኦት ከማን ከምኡ ዝቆሰሉ ነይሮም ማለት እዩ። ስለዚ ብከምዚ ምክንያት እዮም ተቐቲሎም ማለት እዩ።
4: ሕራይ ንግስቲ ወለትንሳኤ ይበሃል። ኣብቲ ቅድሚ ዛዛም ኩናት ምእታውና ክጠቕሶ ዝደሊ ንጥፈታት ናይ ደቂ ኣንስትዮ ክጠቅስ ናይ ደቂ ኣንስትዮ ንጥፈታት ዝበሃሉ ከምዝክገልፅዎ ፀንሑ ንጥፈት ነይርዎን ተወፋይነት ነይርዎን ከምዚ ክጠቕሶ ዝፀንሐ ስጋዕ መስዋእት እውን በፂሐን እየን። ብፍላይ ኣነ ተጠቕሰ ክሓልፍ ዘይደልዮ እዚ በዴታት ፀሮና ንቁጠባ ውድብ ንምድሓን ዝካየድ ዝነበረ እየ ክጠቕሶ ደልየ። ፀሮና ካብ መለስ ሓውሲ ከተማ እያ ነይራ ቅድሚ ሕጂ ኣብ ድሕሪ መስመር ተገልግሎ ዝነበረት ንቁጠባ ናይቲ ሰራዊት ኹን ንቁጠባ ናይቲ ወዳብ ኣካል ኹን ካልእ ኣብ ድሕሪ መስመር ዝንቀሳቀስ እውን ንሳ እያ። ሕጂ ፀላኢ ኩሉ ግዜ ንፀሮና ብዓዲ ቀይሕ ድዩ ብሰንዓፈ ድዩ ብዛላንበሳ ድዩ ብዓዲ ኳላ ኣሎ ስለ ዝበሃል ንብረት እውን ኣሎ ስለ ዝበሃል ካብ ምንቅስቃስ ዓዲ ውዒሉ ይፈልጥን እዩ። ህዝባዊ ድኳን እውን ኣብኡ ነይሩ ካብ ፎሮ ዝመፀ ንብረት ካብ ከተማ እውን ዝወፅእ ንብረት ኣብኡ ዝሸየጠሉ ዝነበረ እዩ። ሕጂ ኣብዚ እቲ ከሎ ገና ብወፍር ፀላእ እንተተፈሊጡ እቲ ንብረት ኣቐዲሙ ይእለ እዩ ሓላፍነት ናይ ቁጠባ እዩ። እንድሕር ብዘይተፈልጠ ፀላእ ወፊሩ ግን እተን ኣዴታት ፀሮና ንእኽሊ ይኹን ንሓሩጭ ኣብ ብሙሉእ እኔን ተን መራሕቲ ጉጅለ ስመን እንዳመዝገባ እቲ ንብረት ይበአን ኣዴታት እየን ድዕቁብኦ ነይረን። ኣብዚ ኩሉ ግዜ ውፍሪ ናይ ፀላኢ ክፈልጡና እዮም ወይ ከዓ ክንቀተል ኢና ክንርሸን ኢና ኣይበላን። ቅድሚ ሕጂ እውን ተጠቂሳ ነይራ ኣብ ንብረት ህዝባዊ ድኳን ሕጂ ኩሉ ግዜ ኣብቶም ሰብ ድኳን እሞከዓ ብፍላይ እሙናት ክመልስዎ ዝኽእሉ ኣብኦም ይድሕባእ ነይሩ ፈሊጦማ ሓንቲ ናብ ጎረቤት ናይቲ ህዝባዊ ድኳን እያ እቲ ንብረት ኣብኡ ኣትዩ ንብረት ምሳ ክሎ የለን ኣነ በዓልቲ ድኳን እየ እዚ ቑሑ እዚ ከዓ ናተ እዩ የብለይ ናይ ምፃኹን ኣነ ኢላቶም ከፈራርሕዋ መዝግባ ሞ መዝግባ መኒ

ሽምኪ ኢሎማ እታ ሰበይቲ ድሃብ ሰይቲ ሓመድ ብርሃን እያ ትበሃል። ሕጂ እንታይ ኢለቶም ካብ ፍርሒ ዝተላዕለ ኣቲ ግደይ ጓለይ መን እየ ሽመ ኢላታ። ሕጂ ሲ እዋ ዓቂባቶ ነቲ ንብረት ኣድሒናቶ ንዓኣ ግን ካብ ፍርሒ ተበጊሳ ማዕረ ሽማ ምጥፋእ እውን ንበፅሐ ኣሎ ስለስቲ

0: መጀመርያ ሽመይ ሕብረት ኣልኣዛር ይበሃል። ከምቲ ተደጋጋሚ ብኩላትና ክበርህ ዝፀንሐ ከዓ ንዑ ዝመሳሰል ታሪኻት ኢና ንደግም። ህዝቢ ኤርትራስ ኩሉ ብተወፋይነቱ ብኣበርክትኡ ብኣገልግሎቱ ኩሉ ክትሪኦ ከለካ ዝተዓፃፀፍ ታሪክ እምበር ንድሕሪ ዝምለስ ወይ ዝሕፍር ታሪክ ትረኽበሉ ኩነታት የለና ኣብ ህዝብና። ሕጂ ግን ንሕና ኣብ ከባቢ ሰሓርቲ መስርዕ ሰሓርቲ ዝነበርናሉ ግዜ ኣብ ድሮ ሻድሻይ ወራር ሓደ ወዲ ባህታ ተባሂሉ ዝፅዋዕ ወዲ ዓደር ዓዳ እዩ ምስ እቶም ኣባላት ዕጡቃት ሓፋሽ ውድባት ኮይኖም ኣብ ውሽጢ መስመር ፀላኢ ምስ ኮማንዶ ምስ ከለንዳ ተንቀሳቀሱ ዝሰርሑ ዝነበሩ ኣባል እዩ። ምክንያት መሰለም እዩ ብዙሕ ክስታይ ክገብር ኣይክእልን፣ ግን ሰሊሙ ናብ ፀላኢ ንሱ ዘይፈልጦ ምስጢር ኣብቲ ቦታ ከዓ ኣይነበረን። ብምሉኦም ሓፋሽ ውድባት ኣብ ገጠር ዘለዉ ይኾኑ ኣብ ውሽጢ መስመር ፀላእ ዘለዉ ይኹኑ ዕጡቕ ይኹን ዘይዕጡቕ ይኹን ዋላ እቲ ደረጃ ተሳታፍነት ናይቶም ኣባላት እውን ውፉይ ድዩ ተኻፋላይ ድዩ ተዳናጋፃይ ድዩ ፈላለዩ ዝፈልጠሉ ኩነታት ዝነበረ ሰብ እዩ። ሕጂ በቃ ሃንደበት ምስ ሰለመ ወዲ ባህታ ሰሊሙ ተባሂሉ ብተላኢኹም ዝነበሩ ኣባላት ነይሮም ብሙልአን ዓደር ዓዳ በሊ ዝግብ ዓዲ ሓውሻ ብሙልአን ዘና ሓፋሽ ድባትና ይፈልጠን እዩ። ኩሉ ጭንቂ እዩ ወጥሪ መፂፍ ትኸባብ በቃ ወዲ ባህታ ስለ ዝኣተወስ ኣብ መስመር ዝኣትዩ ዘሎ ሰብ ኣብ ዓዲ ዘሎ ሰብ እንታይ ክግበር ዝከኣል እንዳተባሃለ ከሎ ወፍሪ ይፍፀም ማለት እዩ። ሕጂ እቲ ወፍሪ መልእኽትታት ይኸውን ውፅብ ውፅብ ይኸውን ገለ ኸውን ንዳንባ ሳሓርቲ ንግደት ኣብ ዝነበረሉ ግዜ ዝበዝሓተን ሓፋሽ ድባትና ናብኡ ገፀና ኣዝሊቐን ፀላእ ከዓ ድሮ ሻድሻ ወራር ብምንባሩ ከዓ መፂኡ ንእሽተይ ኣብኣታ ኩነታት ምፍትታን ኩናት ተኻይዳ 33 ደቂ ተዓዲ ዝተቆትልሉ ጥሪት ዝተሓርደሉ ግዜ ብናቱ መሪሕነት ዝመፅሉ ግዜ ማለት እዩ። ሕጂ ብዚ ግዜ እዚ ካብ ዓደር ዓዳ ንኣብነት ብፈሊና ብዛዕባ ደቂ ኣንስትዮ ክንዛረብቲ ኮይና ለተኺዳን እናርኣያ ትበሃል ውፊት ሓፋሽ ውድባት ዝነበረት ኩሉ ግዜ ፀላኢ ካብ ኣስመራ ክሳብ ዓደቂሕ ዘሎ መስመር መዓልታዊ ብኮለኛ ተሰኒዩ ሓለዋ ዝገብረሉ ናይ ሎጂስቲክ ይኹን ናይ ዕጥቂ ምንቅስቃሳት ዝገብረሉ መስመር ስለ ዝነበረ ሓበሬታታት ካብተን ሓፋሽ ድባትና እዩ ዝመፅእ ነይሩ። እንታይ ዓይነት ፅዕነት ከማን ከም ዝሓለፈ ብዝሒ ከይተረፈ ብሙሉእ እየን ዘቕርቦኦ ነይረን። ኣበይ ኮይነ እንተልካ ከዓ ኣብ ፅርግያ ተወፅአን ምሕታት ምድፋእ ኣብ ልዕሊአን ግፍዕታት ምፍፃም ስለ ዝነበረ ብፀላኢ ንኣብነሳስ ኣብ ገረብ ደይባ ሙሉእ መዓልቲ ኣብ ገረብ ተሰቂላ እያ ነተን ዝሓልፋ ዘለዋ ማካይን እንዳቆፀረት ፀብፃብ ትሕልፎ። ክሳብ ክንዲ ዝንጥፈታ ስለ ዝነበራ ከዓ ብወዲ ባህታ ተጠቂማ ተኣሲራ ምስ ህፃን ቆልዓ ጓል 5 ወርሒ ኣብ ልዕሊኣ ግፍዕታት መርመራታት ተኻይዱ ድሕሪ ክንደይ ግን ካብ ማእሰርቲ ከም ትወፅእ ተገይራ። እዚ ክኾን ከሎ ብሓፈሻ መንእሰያት ይኹና ውድባት ናይ ሰሓርቲ ንውድበን ብቁጠባ ይኹን ብዕጥቂ ይኹን ብኩሉ ነገር ንምዕባይ መዓልታዊ ሌትን ቀትርን ተወፍየን ዝሰርሓ ዝነበራ ደቂ ኣንስትዮ እየን ነይረን። እቲ ከባቢ እሞኸ ኣበይ ናይ ኩነታት እንተይልካ ኣብቲ ዝፀንከረ ግዜ ኣብቲ ዝኸፍአ ኩነታት መስመር ኮይነ ኣትዋ ስቴሽነሪ የምፃአ ኮንጎ ክንዲዝፅምዲ ኮንጎ ክሳብዛ መዓልቲ እዚኣ ክመፅእ ኣለዎ ይበሃል። ኣትየን ኣብ ብሎኮ ጉቦ እንዳሃባ ንወታደራት ብ10 ቅርሺ ብ5 ቅርሺ እዮም ዝዕሽቡ 5-10 ቅርሺ ህቦም ኣድጊ ፅዒነን ብክልቲኡ ወዲነን ንምሸት ናብ ጀማሄር ይረክብኦ ማለት እዩ ናብ ምሕዳር ይረክብኦ። ብሓፂሩ እዚ ከምዚ ንጥፈታት እንዳካየዳ ኩሉ ሓበሬታታት ናይ ፀላኢ እንዳመፀ ውሽጣ ኣቲኻ መዓልታዊ ፀላእ ዝገብሮ ዘሎ መደባቱ ወፍሪ ከይተረፈ ናበይ ወፍር ኣሎ ክሳብ ክንደይ ምድላው ገይሩሎ ፀላኢ ኩናት ንምክያድ ድዩ ናብ ግንባራት ንምኻድ ድዩ ብብዝሒ ብኣኣተን ዝካየ ዝነበረ ንጥፍታት እዩ እቲ ዝበዝሐ። ስለዚ ኣብ ልዕሊአን ፀላኢ ነዚ ኩነታት ተደጋጋሚ ግዜ ኣብ ልዕሊአን ዘውርዶ ዝነበረ ግፍዕታት ምንባር እውን ክገልፅ ይደሊ በዚ ኣጋጣሚ እዚ ማለት እዩ።
1: እዛ ናይ ሃንስ ባህታ ትብላ ዘላ እዛ ሓፍተይ ዝወረደላ ንዓላ ውድብ ሓፋሽ ዝነበረት ጓል ዛህራ ሰይታዓሊ መሓመድ ተቐቢላ እንዳብ ጓይዋ ኣምሓራ ምስ መፅዋ እእትያታ እእትያ ድርዕቶ ወዲ ድርዕቶ ከዲና

0: እንታይ ትገብሩ ኣለኹም? እንታይ ኢና ገርና እንታይ ኢና ገርና ኢላ ከም ፅልልቲ ኮይናቶ ከም ፅልልቲ ምስ ኮነት ኩሉ እቲ ዘረባ ማሕራ ኣነ ይሕዘኒ ይፈልጥኒ ተዛሪቦም ብናቶም ሰብ መፅኣት ክ ሰብ ኣትያ ኢሎማ ኣይኣተወትን እዞም ደቂ እዮም ኢላ ሰለስተ ቆልዓ ምስኣ ተቑርሶም ነበረት ቆሎት ቆልወሎም ነራ ንኦም ኣርኣታ ንኦም መሰረየታ ተመሊሶም እዛ ጓል ብዚ ከምዚ ተሪፋ እዛ ውድብ ሓፋሽ ንሳ ንጀማሂር ደልያ መፅያ ኩሉ ይፈለጠት ካብ ሰሓርቲ ድያ መፅያ ካብ ዝነባይ በዓል ጉደይቲ ድያ መፅያ ንድዒ ዘመን ነዊሒኒ ሕጂ ረሲዕ እዩ ኣለኹ ዛህራ ብከምዚ ኣብ ፅኣታ ኣብዛ ናይ ሃንስባታ ትብያ ዘለኺ ካብኡ እንዳብ ጎይመ ዘመተም ኣምሓሩ ናብ ስሌማን ሓሙተይ ኣትዮም ካብ ስሌማን ናባና ኣትዮም ንኣይ ርኢ መሰበሉኒ እቲ ሓደ ምሳይ ኣቢሉ ዋ ስሌማን የይ ሰዶ ኢልናይ ስሌማን ስሒቡ በዝን በዝን ምስሳዓሞ ሎም ውፅኢኻ ንንቋ ንዓኻ ሰዓሚ ኢልና ስሒቕናዮ ሕጂ ከምዚ እዩ ነይሩ ብዙሕ እዩ ነይሩ ኣይከኣልን እዩ
1: ስመይ በለፀት ሓጎስ ይበሃል ኣብዚ ምዕዳም ኩን ከዓ ብጣዕሚ ንመስግን ኣብ መበል 35 ዓመት በዓል ናፅነትና ምእካብና እውን ብጣዕሚ እዩ ፅቡቅ ዝስምዓኒ ሕጂ ኣነ ክብላ ዘርየ ዘለኹ እዚ ኩሉ ፅቡቅ ተገሊፁ እንድዩ ክንደግሞ ይብልና ኩሉ እቲ እዚ ዝረብ ዝፀንሐ መንዩ ኣፍቂድልና መንዩ ኣብኡ ክንበፅሕ ኣፍቂድልና መንዩ ክሓግዝና ክንብል ከለና ህዝባዊ ግንባር ህዝባዊ ግንባር ንዓና ምህርሲትና ኣብዚ ኣብፂሕና ሳላናቱ ፃዕሪ ከዓ ኣብዚ ኩሉ በፂሕና ከዓኒ እዚ ኩሉ ንዛረበሉ ኣለና ሳለዎም ዓጢቕና ሳለዎም ከዓ ኣብዚ ኩሉ በፂሕና ካ ክደጉመ ይክእል እንደ እንታይ እ ክብል ደለ ዘለኹ እውን ሕጂ ኣነ ኣብ ዞባ ዓዲ ቀይሕ ብዙሓት ሓፋሽ ውድባት በዓል ጓል ንርኣዮ ከማ ናይ መፀትን እምበር ሓፋሽ ውድባት ነራ ናብ ሰራዊት ተሰጋጊራ በዓል ፀሓይ ተስፋ ዝበሃላ በዓል ቻ ሰመረ ዝበሃላ በዓል ኣዴ ኣበባ ዝበሃላ ኣሽራ ዓደን ኣዴ ዘውዱ ትበሃል ኣብዓ ዓዳ ኣዲ ወርሑ ዓዳ ብዙሓት እየን ነረን ዘነ ኣዴ ኣበባን ዘውዱን እኳ ኣለዋን ብሂወት መይተን እየን ማለት እዩ ብዙሓት ነረን ካብቶን ውፍያት ዝሰርሓ ዝነበራ ሞራር ዝበሃላ ነበራ ህዝቢ ዝጉዝጉሳ ነበራ ተወዲበ ብኣካል ግን የለዋን ሕጂ እንታይ እየ ክብለለ ዘለኹ ፀሓይ ተስፋ ትበሃል ከዓ ነራ ሓንቲ ሓፋሽ ውድባት ኣብ ኳዕቲት እያ ንፍዕቲ ውፊቱ ነራ ምስቲ ናይ ወደ ገባ ኩነታት ዝነበረ ብብዝሒ ዝወፍረሉ ዝነበረ ንዞባ ዓዲ ቀይሕ ዝያዳ ፀላኢ ዝወፍረሉ ዝነበረ ብምስራሕ ብክንደይ ኩነታት ምስከላ እንሓልፈሉ ዝነበርና ስለዝነበረ ምስ ተፈለጠት ተሰሊፋ ማለት እዩ ፀሓይ ተስፋ እንዳ ሱሳን ሓደ ነራ ትሰው እያ ማለት እዩ ክዝክር ኣይደሊ ነዚኣ ካልኣይቲ ብርክቲ ዘርኣይ ብርክቲ ዘርኣይ ሓፋሽ ውድባት ነራ ምሳይ ከማን ካድር 88 ተማሂራ ኣብኡ ትደርፎ ነበረት ከዓ መዘከርታ ክደርፍ እየ ቁርብ ኣኼባ ምስ ገበርና ስንደርፍ ነርና ኣብቲ መውሕፀው ማለት እዩ መዘከርታ ናታ ላልማየ ላልማየ ላሎ ላልማየ ላልማየ ላሎ ደርጋሃላየ ገጅፍ ማዓኮሩ ኣምስላ ውዕል ሓዲሩ ወይ ውዕል ሓዲሩ ደርጋሃላየ ገጅፍ ማዓኮሩ ወይ ገጅፍ ማዓኮሩ ንምስላ ውዕል ሓዲሩ ወይ ውዕል ሓዲሩ ኢላ ትደርፍ ነራ ክዝክራ ስለዝደለኹ እየ እጅ ዝሰኸኣኒ ከቲትና ነርና ኣብ ዝተይሰዓት ዝነበረሉ 16 ነራ ኣብዛ ጥቓ ዓዳ ትሰውያ ማለት እዩ እጅ ከምዚታት ከዓ ክንዝክረን ስለዘለናኢና በዚ ኣጋጣሚ ንኩለን ኤርትራውያን ኣብ ወፃእን ኣብ ውሽጢ ኤርትራን ዘለዋ ንኩሎም ምክልኻል ሓይልታት ምክልኻል ንኩሉ ህዝቢ ኤርትራ ሰላም ክብል ይደሊ እዚኣ ወዲ ኣለኹ
2: ሕራይ ኣብዚ ክዝረብ ፀንሐ ቁሩብ ስግር ከይንብሎ እንደ ክስዕቦ ደልየ ዘይተጠቕሰው ናይ ኮነን ግን ኣድሙቕ ከብሎ የ ደልየ ሓደ ኣብ ውሽጢ መስመር ፀላኢ ክትነብር እንድሕር ኮንካ ከም ወዳብ ኣካል እንድሕር ኮንካ ኩነታት ናይ ፀላኢ ክትፈልጥ ለይትን መዓልትን ካብ ደቂቕ ናብ ደቂቕ ካብ ሰዓት ናብ ሰዓት ኩነታት ናይ ፀላኢ ክትፈልጥ ብጣዕሚ እዩ ዘገድሰካ ምክንያቱ ከምቲ ኣቐዲሙ ዝተገልፀ ብ360 ዲግሪ ብፀላኢ ዝተኸበ ስለ ዝኾነ ንስኻ ክትነብር እንድሕር ኮንካ ፀላኢ ይወፍር ድዩ እንታይ እዩ ዝገብር እንታይ ሓስብ ኣሎ ክትፈልጥ ኣለካ ሕጂ ናይዚ ኩሉ ኩነታት ፀላኢ ሓበሬታ ምንጭና ደቂ ኣንስትዮ እየን ነይረን ንኣብነት ኣብ ሻድሻይ ወራር ዝከረኒ

ንተስዓ መዓልቲ እዩ ተኻይዱ እቲ ውግእ። ንተስዓ መዓልቲ ከዓኒ ካብ ዛላምበሳ ጀሚሩ ክሳብ ኣስመራ ዘየቋርፅ ናይ ኮለኛ ዘየቋርፅ ዕጥቅን ስንቅን ሰራዊትን ንፀዓነ ሰራዊት ክሓልፍ ከሎ መዓልታዊ ኣብዘን ተባህላ ፅርግያታት ካብ ዛላምበሳ ጀሚርካ ክሳብ ሰሓርቲ ኣስመራ ኩላተን ኣዴታት ኣጣል ዝሕልዋ መሲለን ዝገሻ መሲለን ዝቐብራ መሲለን የን ናይ ፀላእ ሕበሬታ ዘምፃ ነይረን። ክንዲዝ ኮለኛ ሓሊፈን፣ ክንዲዝ ሰራዊት ነይሮም፣ ክንዲዝ ዕጥቂ ነይሩ፣ ክንዲዝ ከቢድ ብረት ነይሩ እናበላ ዘሕልፋ ዝነበራ ንሳተን እየን። እዚ ሓበሬታታት እዚ ተኣኪቡ ናብ ዝምልከቶ ኣካል ምስ ተመሓላለፈ ከዓ ተመስሪሑ እቲ ኣብ ውሽጢ መስመር ፀላኢ ዝነበረ ወዳቡ ኣካል ይኹን ካልኦት ክፍልታት ናይ ውድብ ስራሕን ብዘይስክፍታ ከም ዘካይዳ ይግበር ነይሩ። ካልእ ኣብዚኣ ተወጢጣ ከይተርፈና ዝበልክዋ ድሕሪ 81 ንሕና ዝተቋፃፀርናዮ ቦታታት ከባቢ ኩዓቲት፣ ከባቢ ዓዲ ቀይሕ፣ ደጊዕን ደረጨን፣ በዓል ዘርኡ ሞሲ፣ ከባቢ ፀሮና፣ ኣኽራን ቤት መጣዕ፣ ለጎሳርዳን ባዕሉ ኣብ ስመጃና 6 ወረዳታት እዚ ኣብ ትሕቲ ተጋሊ ሓርነት ስለ ዝነበረ ርኡይ ናይ ደቂ ኣንስትዮ ንጥፈታት ተኻይዱሉ ዘይፈልጥ ከም ሓድሽ ድሕሪ 81 ዝኣተናዮ ቦታ እዩ ነይሩ። እቲ ምውዳብ ከም ሓድሽ ኢና ጀሚርናዮ። ደቂ ኣንስትዮ ኣይወፃን እየን ነይረን። ሓደ ብቁጠባ እውን ትሕት ዝበለ ብባህሊ እውን ትሕት ዝበለ ካብ ከተማ ርሕቕ ዝበለ ስለዝኾነ እቲ ናይ ደቂ ኣንስትዮ ካብኡ ናብኡ ብደረጃ ክትገልፆ ከለካ ኣብኡ ከዓ ዝተሓተ እዩ ነይሩ። ሕጂ ነዚ ምውዳብ ዝመታን ክጥዕም ተባሂሉ ወደብቲ ኣካላት ጀለብያ ጌርና ሻባቶ ጌርና ኣልቦ ኣሲርና ንኸደሉ ዝነበርና ግዜ ነይሩ እዩ። እቲ ንገብሮ ምውዳብ ፖለቲካዊ ወይ ወተሃደራዊ ጥራሕ ዘይኮነ ኣብ ኩሉ መዳያት ወላ ድኽነት ሓደ ሓረስታይ ከመይ ገይሩ ነታ ዘለቶ ግራት ከላሳልሳ ከም ዘለዎ እንታይ ጥበብ ናይ ኣተሓራርሳ ክጥቀም ከም ዘለዎ ደቂ ኣንስትዮ ኣብ ሕርሰን ኣክንዲ ልምዳዊ ጥራሕ ዝኸውን ኣጋር ሓካይም ተማሂረን መሕረስቲ ከም ዝመሃራ ነተን መሕረስቲ ከዓ ነተን ልምዳውያን መሕረስቲ እውን ንባዕላተን ኣኪብካ እንዳፀዋዕካ ኣክንዲ ፀሎት ጥራሕ ክትገብር ትውዕል ሓራስ ሕርሲ ምስ ተታሕዘት ኩላተን ኣዴታት ፀሎት ክገብራ እዝግዮ ክብላ ጥራሕ እየን ዝውዕላ ነይረን። እተን ልምዳውያን መሕረስቲ እውን ቁሩብ ድፍረት እዩ እምበር ካልእ ኣፍሉጣ ኣይነበረንን። ምስ መፃ እዘን ኣጋር ሓካይም ምስ ተማሃራ ግን ብስነ ፍልጠታዊ መንገዲ እቲ ናይ ሕርሲ እውን ጥበብ ብዘለዎ መንገዲ ክካየድ ጀሚሩ ካልእ ደረጃ መነባብሮ ናይቲ ንቋፃፀሮ ዝነበርና ቦታታት እውን ኣዝዩ ካብ ቁጠባ ዝተበገሰ ክኸውን ንኽእል ትሕት ዝበለ እዩ። ኣብ ዝኾነ ዓዲ ኼትካ ወላ ሽኮር ይሃልወካ ወላ ቀጠፍ ይሃልወካ ንዕኡ መፍልሒ ዝኸውን ኣቑሑት ከማን ኣይትረክብን ኢኻ ነርካ። ሕጂ እቲ ምውዳብ መነባብሮ ናይ ህዝቢ፣ ቁጠባ ናይ ህዝቢ፣ ባህላዊ ደረጃ ናይ ህዝቢ እውን ብፍላይ ናይ ደቂ ኣንስትዮ ከመይ ገይሩ ክቕየር ከም ዘለዎ ሓደ ካብቲ ኣጀንዳ ናይ ህዝባዊ ምሕዳር እዩ ነይሩ። ነዚ ንምቅላል ንሸቃጦ ይኹን ወላ ውፍያት ሓፋሽ ውድባት ወይ ድማ ካብ ፀላእ ፈሊጥዎም ዝመፁ ውድባት ንጀዛን ከም ዝስደዱ ይግበር እሞኒ ኣብኡ ነቲ ፅጉም ሰብ ሓገዝ ክግበብርሉ ከም ዘለዎም ክተሓጋገዙ ከም ዘለዎም እቲ ርእሰ ማላዊ ዝኾነ ኣቑሑት እውን መሳርሒ ብሓፂን ድዩ ብካልእ ምዕቡል መንገዲ ዝተሰርሐ ካብ በዓል ጀዛን ኣቑሑት ከም ዝምፀእ እሞኒ ከም ዝሽየጥ ኣብ ዕዳጋታት ይግበር። እቲ ባህሊ ብኸምኡ እናበለ ካብቲ ናይ ካይላ ይኹን ዋላ ካብቲ ናይ ሓምሓም ናይ ሸክላ ናይ ሓምሓም ኣገባብ መሳርሒ እውን ከም ዝወፅእ ተገይሩ እዩ። ሕጂ እቲ ንገብሮ ዘለና ዝነበርናሲ ፖለቲካዊ ጥራሕ ዘይኮነ ኣብ ገዛ ተኣቱ ኣብ ገዛ ኣቲኻ ከመይ ገይራ እታደ ወርሓዊ ፅግያታ ክተመሓድር ከም ዘለዋ፣ ከመይ ገይራ ደቃ ክትምግብ ከም ዘለዋ፣ ከመይ ገይራ ፅሬት ናይ ነፍሳ ይኹን ናይ ደቃ ክትሕሉ ከም ዘለዋ እቲ ኣስተምህሮ ኩሉ ዓይነት ኩሉ መዳያዊ እዩ ነይሩ። ሕጅብቲ ናይ መጀመርታ ክንኣትዎ ከለናቲ ቦታ ዝነበረን ክሳብ መወዳእታ እዚ ኣብ ተስዓታት ምስ በፃሕናስ እቲ ባህሊ ናይቲ ሕብረተሰብ ብመሰረት እዩ ተቐይሩ። ስለዚ እቲ ህዝባዊ ምሕዳር ዘካይዶ ዝነበረ ንጥፈታት ኩሉ መዳያዊ ከም ዝኾነ ክገልፅ ኢለየ። ካልእ እንድሕር ኮይኑ ኣብዚ ንብሎ ዘለና ቦታታት ልዑል ናይ ምግዳል ድሌት ናይ ደቂ ኣንስትዮ መፅ እዩ ልክዕ በቲ ጭርሑ

0: ህዝባዊ ምሕደር መሰረት ሓፋሽ ይንቃሕ ይወደብ ይተዓጠቕ ዝብል ዕላማ ናይቲ ምውዳእ ባመወዳእታ ንናፅነትን ንሓርነትን ምግዳል ስለ ዝኾነ ኩላተን ደቂ ኣንስትዮ ናይ ምዕጣቕ ኣብቲ ናይ ምዕጣቕ ደረጃ ከም ዝበፅሓ ይግበር ነይሩ እዩ። ሳሕል ስለ ዝርሕቀና ምስ ሳሕል ዘሎ ርክብ እውን ከምቲ ኣቐዲሙ ዝተገልፀ ብመስመራት ናይ ፀላኢ ዝተሓፅረ ስለ ዝኾነ ኣብቲ ዞባ ዝነበሩ ብሪጌድ 35 ኣብቲ ቦታ ከም ዝዕለሙ ወይ ንምዕራብ ከይዶም ከም ዝዕለሙ ተገይሩ ዳርጋ ኣብ መስርዕ ሰለስተ ኣባላት ደቂ ኣንስትዮ እየን ነይረን። ደቂ ኣንስትዮ ኣብቲ ከባቢ ነቒሐን ተወዲበን ጥራሕ ዘይኮነ ዓጢቐን ነቲ ሓይሊ ናይ እንዳ ብርጌድ 35 እውን ብዝለዓለ ደረጃ ዘዕበየኦ ዘጎልበቶኦ ከም ዝነበረ ክገልፅ ይደሊ ማለት እዩ። ካልእ ኣብቲ ብድሆ ሽማግለ ድዩ ሓደ በዚ ኣጋጣሚ ብድሆ ሽማግለ ዝብል መፀውዒ ናይ ምምሕዳር ድሕሪ ኣብ ሻድሻይ ወራር ዝመፀ መፀውዒ ነይሩ። ቅድሚኡ ኮም ህዝባዊ ሽማግለ እዩ ዝበሃል ነይሩ። ኣብ ሻድሻይ ወራር ግን ብድሆ ንዝመፅእ ወራር ቅልፅመይ እንሆ ዝብል ናይ ዘማች ደርፊ ስለ ዝነበረ ብኡ መሰረት እተን ምምሕዳራት ብሙላኣተን ብድሆ ሽማግለ ከም ዝበሃላ እዩ ተገይሩ። ሕጂ ኣብቲ ምምሕዳር ብድሆ ሽማግለ ደረጃ ኣብፂሕካየን ከለካ እውን ናይ መሃይምነት ፀገም ነይሩ እዩ። ኣብቲ ዞባ ደቡብ ዳርጋ ድሕሪ 74 ዓብ ናይ ትምህርቲ ሃጓፍ ነይሩ እዩ። ትዝርካቡ እውን ንባዕሉ ሲ ካብ ቀደም እውን ብዛዕባ ትምህርቲ ፀገም ነይሩ እዩ። ግን ትዝርካቡ እውን እዚ ሃጓፍ እዚ ነይሩ እዩ። ሕጂ ሓንቲ ጓል ኣንስተይቲ ኣብ ምሕዳር ብድሆ ሽማግለ ክተምፃእ እንድሕር ኮይንካ ናይ ትምህርቲ ዓቕሚ እውን ክህልዋ ስለ ዘለዎ ከምዚ ፀገማት ስለ ዝነበረ ህዝባዊ ምሕዳር ካብኣቶምን ካብ ገለ ኣብ ነፍሲ ወከፍ ዓዲ ዘለዎ ምሁራት ገይሩ እቲ ምጥፋእ መሃይምነት ጀሚርዎ ነይሩ እዩ። ድሓር ግን ኣብ 83 ዘመተ ናይ ምጥፋእ መሃይምነት ካብ ቤት ትምህርቲ ሰውራ ስለ ዝመፁ እዚኣቶም ነቲ ኩነታት ናይቲ ሕብረተሰብ ኣዝዮም እዮም ቀይሮሞ። በቲ ንናእሽቱ ኣካዳሚ ይምህሩ፣ በቲ ከዓኒ ንዓበይቲ ብፍላይ ከዓ ደቂ ኣንስትዮን ተጠቀምቲ ናይቲ ምጥፋእ መሃይምነት ነይረን 3 ዓመት ሙሉእ ብተኸታታሊ ክረምትን ሓጋይን ዘይብሉ ምስ ተማህራ ኣብ መፅሓፍን ኣብ ምንባብን ደረጃ በፂሐን ሓለፍቲ ኮይነን እውን ፀብፃበን ከቕርባ ፀገም የብለንን ኩሉ ዝገበርኦ ስራሕ ክፅብፅባ ፀገም ኣይነበረንን። ስለዚ እዚ ለውጢ እዚ እውን ሲ ኣብቲ መስርሕ ናይ ቃልሲ ኩሉ ጎድናዊ ዝኾነ ዝተካየደ ቃልሲ ለውጢ ከም ዝመፀ ኣብዚኣ ክገልፅ ይደሊ ማለት እዩ። ካልእ ኣብዚ እንታይ ነይሩ? ሓደ ካብቲ ንምውዳብ ኣንቃፊ ዝነበረ ድርቂ ነይሩ እዩ። 84 85 86 ብርቱዕ ደርቂ ነይሩ እዩ። ሕጂ ክትውፈ ደሊኻ እውን ንባዕሉ ደቅኻ ምግቢ ከይውሓስካሎም ኣሸጋሪ ስለ ዝኾነ ብዙሕ ፀገም ነይሩ እዩ። ደቆም ውዕል ሕድር ኢሎም ምስ ፀንሕዎም እቶም ኣብ ዞባዊ ሰራዊት ወይ ኣብ እንዳ 35 ዝነበሩ ተጋደልቲ ደቆም ውዕል ሕድር ኢሎም ምስ ፀንሕዎም እውን ነቲ ብድሆ ክሓልፍዎ ሽግር ስለ ዝነበረ ብዝተካየደ ጎስጓሳት ኣብ ልዕሊ ደቂ ኣንስትዮ ደቀን ሒዘን ንሳሕል ክኸዳ ከም ዘለዎን ተገይሩ እዩ። እዚ እውን ንቕሓት ስለ ዝነበረን እምበር ህድሞአን ገዲፈን ክኸዳ ቀሊል ነገር ኣይኮነን። እታ መረበትካ ገዲፍካ ናብ ካልእ ቦታ ዘይትፈልጦ ክትከይድ ቀሊል ነገር ኣይኮነን። ግን እተን ደቂ ኣንስትዮ በቲ ዝተካየደ ጎስጓስ ውድባዊ እምነት ስለ ዝነበረን ውድብ ክጠፍእ ከም ዘይኮነ ንሰን እውን ክጠፍኣ ከም ዘይኮና ሕማቅ ግዜ ኣሕሊፈን ግን ክምለሳ ከም ዝኾና ብዝተገብረ ጎስጓስ ብዙሓት ደቂ ኣንስትዮ ደቀን ሒዘን ናብ እንዳ ህዝቢ ከይደን ኣብ እንዳ ህዝቢ ከዓኒ ተቓልሰን ቀፂለንኦ ቤት ትምህርቲ ሰውራ ዝኣቱ ቤት ትምህርቲ ሰውራ ኣየእትየን እንዳ ህፃናት ዝኣቱ እንዳ ህፃናት እትየን ንሳተን እውን ኣብ ኩሉ ክፍልታትን ወላ ክሳብ በዓል መራፊት ገለ እንዳኸዳ ኣብ ምምጋብ ናይቲ ለይትን መዓልትን ኣብ ውዕዞ ዘሕልፎ ዝነበረ ናይ ኣውቲስትነት ብፍላይ ንኣውቲስታ ኣብ ግዜ ገድሊ ኣውቲስታታት ብለይቲ ስለ ዝኾነ ስርሖም መግቦም ከዳልው ውን ሽግር ስለ ዝኾነ ካብ እንዳ ህዝቢ እናወፃ ንሰራዊትን ንኣውቲስታን ኣብ ምምጋብ ተሳታፍነተን ኣርእየን እየን። ስለዚስ እቲ ዝተካየደ ቃልሲሲ ክሳብ ሕጂ እውን ንሳተን ምስ ውድበን መፂአን ቃልሰን ይቕፅላ ኣለዋ። ወላ ኣብ ዝስመራ ኣለዋ፣ ኣብ በዓል ፎርቶ ኣለዋ፣ ኣብ ሰንበል ኣብ እንዳቁጠባ ኣለዋ። ናህሪ ናይ ቃልሰን ኣይነከየን። ብዝኸድኦ ማለት በቲ ዘለዎ ደረጃ መራሕቲ ጉጅለታት ኮይነን ሓለፍቲ ንኡሳን ጨናፍር ኮይነን ባይቶ ኮይነን ይሳተፋ ከም ዘለዋ ክገልፅ ይደሊ ማለት እዩ።
1: ኣብተን ወዲብ ክንዘፍረ ክንአን ደቂ ኣንስትዮ ገለ ኣብነት ዝኾና ምስ ገለ ፍሉይ ያበርክተአን

ሰላም ኣብ መላ ዓለም ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ምሙቕ ሰላምታይ ከቕርበልኩም ይፈቱ ከመይ ቀኒኹም። ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ካብ ሎፍዮርን ድንሽን ምስ ዝበሰለ ዓይኒ ዓተር እዩ። እዚ ንምስራሕ ኣስቤዛ ኣብ ቅድሜና ተቐሪብሎ ከምቲ ኩሉ መዓልቲ ንገብሮ ንምዝኽኻር ኣእዳወይ ሕፀብ ኣለኹ። ኩሉ መዓልቲ ኣብ ምግቢ ክንቀርብ ከለና ኣእዳውና ብማይን ሳሙናን ክንሕፀብ ኣዝዩ ኣገዳሲ እዩ። ሓራይ እዚ ንምስራሕ ካውሎ ፊየሪ 1 ኪሎ በሲሉ ተቐሪቡሎ ማለት እዩ። ኣፀቢቑ ከይበሰለ ድንሽ በሲሉ ከይተቐርፈ ተሓፂቡ በሲሉ ብቑመት ተመቲሩ ተቐሪቡሎ። ዓይኒ ዓተር በሲሉ ተቐሪቡሎ። ዓይኒ ዓተር ናይ ዓድና እንተተጠቐምና ዝበለፀ እዩ። ፒዘል ከዓ ክንጥቀም ንኽእል ኢና፣ ግን ናይ ዓድና ዓይኒ ዓተር ኦርጋኒክ እዩ፣ ሙሉእ ትሕዝቶ ዘለዎ እዩ። ኮሚደረ ብደቂቕ ዝተመትረ ቀሪብና ኣለና። ሽጉርቲ ቀይሕ፣ በርሰሜሎ፣ ሽጉርቲ ፃዕዳ ቀሪብና ኣለና። ጉዕ በርበረ፣ ዘይቲ ከዓ ዘይቲ ስምስም ተጠቂመ ኣለኹ። ዘይቲ ስምስም ደጋጊምና ኢና ኩሉ መዓልቲ ዘለዎ ትሕዝቶ ንጥቕምን ንገልፆ። ስለዚ ክንጥቀመሉ ብጣዕሚ እየ ዘተባብዕ። ሓራይ ከምቲ ኩሉ መዓልቲ ንገብሮ ካብ ምቕላው ሽጉርቲ ወፂእና ኢና ዘለና። ኩላትና ወፂእና ክንከውን ናብ ገገዛና ብጣዕሚ እየ ተስፋ ዝገብር፣ ምክንያቱ ዝተቐላለወ ጥቕሚ ስለ ዘይብሉ ንጥዕና እውን ጠቃሚ ስለ ዘይኮነ ዘይተቐላለወ ክንሰርሕ ፅቡቅ እዩ። ስለዚ ሕጂ ነቶም ናይ ቀመማት ናይ ኣሕምልቲ መጀመርታ ኩሎም ብሓንሳብ ክሰኽትቶመ ኣራይ 2 ሽጉርቲ ቀይሕ ብደቂቕ ዝተመትረ፣ 3 ማንካ ጣውላ ብደቂቕ ዝተመትረ ፐርሰሜሎ። ፐርሰሜሎ እውን ክንጥቀመሉ ብጣዕሚ ፅቡቅ እዩ፣ ፅቡቅ ትሕዝቶ እዩ ዘለዎ። ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ። ኣብ ርእሲኡ ከዓ ኣንቲ ኦክሲደንቲ ትሕዝቶ ኣለዎ፣ ምክንያት ንዘይጠቅም ኣብ ኣካላትና ዘሎ ነገራት ዝፀርጉ ማለት እዮም። 1 ማንካ ጣውላ ሽጉርቲ ፃዕዳ ተጠቂመ ኣለኹ። ኣብ ሽጉርቲ ፃዕዳ ዘሎ ትሕዝቶ እውን ብጣዕሚ ፅቡቅ ትሕዝቶ እዩ። ሽጉርቲ ፃዕዳ ከዓ ኩ ዳርጋ ኩሉ ሰብ ይጥቀመሉ እዩ። ፅቡቅ ዝኾነ ትሕዝቶ እዩ ዘለዎ። ዝተዓፅወ ሻም ብቆታት ይኸፍት እዩ፣ ንብዙሕ ሕማማት ይከላኸል እዩ። ስለዚ ክንጥቀመሉ ሽጉርቲ ፃዕዳ እውን ብጣዕሚ ፅቡቅ እዩ። ኮሚደረ፣ ኣብ ኮሚደረ ትሕዝቶ ደሎ እውን ኣዝዩ ሃፍታም ካብ ኣሕምልቲ እዩ ከዓ ኮሚደረ።

ብጥዕና ብናይ ጥዕና ዝኾነ ኣሰራርሓ ክንሰርሖ ከለና ከይተቐላለዎ ከዓ ብጣዕሚ ፅቡቅ እዩ። ስለዚ ዘይቲ ስምስም ከዓ ይጥቀም ኣለኹ። ኩባያ ርብዒ ጎደል ይጥቀም ኣለኹ ማለት እዩ። ነዚኣ ከምዚኣ ጌርና ኩለን ብሓንሳእ ጌርና ንስክትተን ኢና።

ሃራይ ሽሉቅ ኢላትልና ኣላ ሕጂ ዓይኒ ዓተርን ቀመማትን ከነእቲና ድሓር ካብቲ ማይ ውዑይ ጥብ እናበልና ንእሽተይ ኣሰማሚዕና ኣስቤዛና ኩሉ ብሓንሳብ ከነእትዎ ኢና ማለት እዩ። ዓይኒ ዓተር ዝበሰለ ዓይኒ ዓተር ተኣርዩ ተሓፂቡ ክበስለልና ምእንታን ክሕግዘና ከ ኣሊኽናዮ ክንሓድር ንኽእል ኢና። ዝበሰለ ዓይኒ ዓተር ማለት እዩ ኣዝዩ ፅቡቅ ትሕዝቶ እዩ ዘለዎ። ዓይኒ ዓተር ብፕሮቲን ሃፍታም እዩ ምስ ቆርበቱ ስለ ዝኾነ ከዓ ብቪታሚንን ብቪታሚናትን ማዕድናትን እንተላይ ብፅሕጊ ሃፍታም እዩ ማለት እዩ። ስለዚ ፅቡቅ ትሕዝቶ እዩ ዘለዎ እሞ ከዓ ናይ ዓድና ዓይኒ ዓተር ኦርጋኒክ እዩ ማለት እዩ። ቀመማት ክገብረ ቀመማ ልጫ ሓደ ማንካ ሻሂ ቀመማ ልጫ ገብር ኣለኹ። ፍርቂ ማንካ ሻሂ ኮረሪማ

ጨው ከም ኣድላይነቱ ኢና ንገብር ማለት እዩ። በርበረ ጸሊም ኩሉ ቀመማት ነናቱ ዝኾነ ጽቡቕ ትሕዝቶ እዩ ዘለዎ።

ካውለና ንድንሽናን በሲሉ ስለ ዝኾነ ሓንሳብ ሽሉቅ ኢሉ እንድሕር ኢሉልና ተሰማሚዑልና ኣውሪድና ንምግቢ ከነዳልዎ ኢና ማለት እዩ።

ሓራይ ወዲ ኣላ ተሓዋዊሳትልና ብሓንሳእ ተሸሪቆናልና ኣለዋ ከምዚ ኣገርና ሰማም ዓቢልና ኩለን ቀመማታ ናስ ቤዛኣን ኣትየን እየን። ስለዚ ከምዚ ኣገርና ነውርዳ ኣብ ፅቡቅ ዝበልናዮ መቐረቢ ገልቢጥና ከዓ ኩሉ ግዜ ኣብ ፅቡቅ መቐረቢ ኣቀራርባና ነቲ ዝሰራሕናዮ ምግቢ ተወሳኺ ሸውሃት ወይ ከዓ ጣዕሚ እዩ ዝፈጥረሉ ማለት እዩ።

ከምዚኣ ጌርና ተዓራሪ ኣቢልና ኣፀባብቕ ኣቢልና ኣብ ፅቡቕ መቐረቢ ጌርና ንምግቢ ነዳልዋ። እቲ ኣብኡ ደሎ ትሕዝቶ ብጣዕሚ ብናይ ጥዕና ኣሰራርሓ ከዓ ዝተሰርሐ ብጣዕሚ ኩሉ ፅቡቕ ትሕዝቶ እዩ ዘለዎ ማለት እዩ። ስለዚ ከምዚኣ ጌርና ምስቅጫ ስገም ምስ ባኒ ባኒ እውን ባኒ ስገም ትኾነ ዝበለፀ ምስ ዋላ ብተሓዋወሰ ሓርጭ ጣፍ ሓርጭ ስገም ኩሉ ጌርና ሓዋዊስና ሰንኪትና እውን ምስኡ ክንቅርቦ ንኽእል ኢና ማለት እዩ። ከምዚኣ ጌርና ንምግቢ ነዳልዋ። ከም ካልኣይ መግቢ ክንጥቀመሉ ንኽእል፣ ከም ቀዳማይ፣ ከም ካልኣይ፣ ከም ኩሉ ክንጥቀመሉ ንኽእል። ምክንያቱ ሙሉእ ትሕዝቶ ሒዙ ዘሎ መግቢ እዩ ማለት እዩ። ካውሎ ፊዮሪ ምስ ድንሽ ምስ ዝበሰለ ዓይኒ ዓተር ኢና ኣዳሊና ዘለና ማለት እዩ። ሕጂ ኣብቲ ድንሽ እንድሕር ድኣ ርኢና ድንሽ ካርቦሃይድሬት እዩ፣ ናይ ፀዓት መግቢ እዩ። ኣብቲ ቅራፉ ከዓ ምስ ቅራፉ ስለ ዝኾነ ኣብቲ ቅራፉ ከዓኒ ብዙሕ ዝኾነ ትሕዝቶ እዩ ዘለዎ ማለት እዩ። ምክንያቱ ኣብቲ ቅራፍ ብዙሕ ግዜና ንገልፆ እቲ ድበዝሐ ትሕዝቶ ሃብቲ ናይቲ ናይ መግቢ ብጣዕሚ ኣብቲ ቅራፍ እዩ ዘሎ። ክትሪኦ ከለካ እቲ መፅናዕቲ ናይ መግቢ ዳርጋ ነቲ ቅራፍ ጥራሕ ክትበልዕ እዩ ክስታይ ዝገብረካ ማለት እዩ። ምክንያቱ ኣብቲ ቅራፍ ዚንክ ኣሎ፣ ካልሽም ኣሎ፣ ፖታሽም ኣሎ። እንደገና ፀረ ረክሲ ዝኾነ ትሕዝቶ ስለ ዘለዎ ንቆርበት ሓጋዚ እዩ። ንፀቕጢ ደም፣ ንሽኮር፣ ንምቁፅፃር ሓጋዚ እዩ። ስለዚ እዝን ካልእን ብዙሕ ትሕዝቶ እዩ ዘለዎ ማለት እዩ። ኣብቲ ቅራፍ ድንሽ እየ ዝብል ዘለኹ። ኣብቲ ካውሎ ፊዮሪ ከዓ ካውሎ ፊዮሪ ከዓ ኣዝዩ ካብ ኣሕምልቲ ሃፍታም መግቢ እዩ ማለት እዩ። ሃፍታም ኣሕምልቲ እዩ። ከም ኩሎም ኣሕምልቲ ብቪታሚናትን ማዕድናትን ሃፍታም እዩ። ቪታሚናትን ማዕድናትን ክንብል ከለና ንምሕማም ዝከላኸሉ መኣዛታት ኩሎም ማለት እዮም። ኣብ ካውሎ ፊዮሪ ከዓ ተወሳኺ ብቪታሚን ሲ ሃፍታም እዩ። ቪታሚን ኬክ ኣለዎ። እንደገና ውሑድ ካርቦሃይድሬት ኣለዎ። ናይ ፀዓት ከዓ ማለት እዩ ውሑድ ፀዓት ከዓ ኣለዎ። ነታ ፀላም ከብድና ዘፅሪ ኢንዛይምናትና ከዓ ንዕኡ ብደንብ ንኸፅሪ የንጥፎ ማለት እዩ፣ ንጡፍ ይገብሮ ማለት እዩ። ስለዚ ብጣዕሚ ፅቡቕ ትሕዝቶ እዩ ዘሎ ኣብቲ ካውሎ ፊዮሪ። ኣብቲ ዓይኒ ዓተር ከምቲ ኩሉ መዓልቲ ንገልፆ ብፕሮቲን ሃፍታም እዩ ኩላትና ከም እንፈልጦ ማለት እዩ። ምስ ቅራፉ ብምዃኑ ግን ብቪታሚናትን ማዕድናትን ፅሕ ግን ከዓ ሃፍታም እዩ ማለት እዩ። በዓል ፐርሰሜሎ፣ በዓል ሽጉርቲ ፃዕዳ ነናቶም ዝኾነ ፅቡቕ ዝኾነ ከምቲ ኩሉ ግዜ ንገልፆም ፅቡቕ ዝኾነ ትሕዝቶ ኣለዎም ማለት እዩ። ሽጉርቲ ቀይሕ፣ ሽጉርቲ ቀይሕ እውን ብጣዕሚ ፅቡቕ ትሕዝቶ እዩ ዘለዎ። ስለዚ እዚ ኩሉ ደሚርካ ክረአ ከሎ ኣብቲ ቀመማት ከዓ ቀመም በርበረ ፀሊም እንድሕር ዳኣ ርኢና ብዙሕ ፅቡቕ ትሕዝቶ እዩ ዘለዎ። በርበረ ፀሊም ከዓ ጎዳእቲ ዝኾኑ ነፃ ራዲካልስ ዝበሃሉ ኣብ ኣካላትና ዝፈርዩ ንዓታቶም ናይ ምፅራክ ባህሪ ኣለዎ ማለት እዩ። ስለዚ ኩሎም ቀመማትና ነናቶም ትሕዝቶ ኣለዎም። እዚ ኩሉ ደሚርካ ክረአ ከሎ እዛ ናይ ለዎ መዓልቲ ምስቲ ኣሰራርሓ ከዓ ናይ ጥዕና ዘይተቀላለወ ብምዃና እቲ ብማይ ዝበሰለ እቲ ድማ ኩለን ብሓንሳእ ጌርና ሸሊቑና ኢና ሰሪሕናየን ማለት እዩ። እቲ ኣብኡ ተጠቂምናሉ ዘለና ቅብኣት ከዓ ዘይትስምስም እዩ። ዘይትስምስም ከዓ ከምቲ ኩሉ መዓልቲ እንገልፆ ብብሉፃት ስብሕታት ኣዝዩ ፅቡቕ ትሕዝቶ ዘለዎ ፅዑይ ኮለስትሮል ዝውንን ንደም ንፀቕጢ ደም ንሽኮር ንምቁፅፃር ጥቕሚ ዘለዎ ብጣዕሚ እዝን ካልእን ከዓ ኣብ ዘይቲ ዝስምስም ኩሉ መዓልቲ ኢና ንገልፆ ማለት እዩ። ፅቡቕ ትሕዝቶ እዩ ዘለዎ። ስለዚ ካብ ዘይቱ ኣትሒዝካ ኩሉ ኣብ ዝዝኣተወ ቀመማት ኣዝዩ ንጥዕና ኣገዳሲ እዩ ማለት እዩ። ስለዚ እቶም ፀዓት ክንደሊ ውሕድ በለ ጌርና ክንምገቦ ፅቡቕ፣ ምክንያቱ ኩሉ ናይ ፀዓት መግቢ እዩ ማለት እዩ። ካውሎ ፊዮሪ ውሕድ ፀዓት ኣለዎ፣ ግን እቲ ዝበልክዎ ጥቕምታት ኩሉ ከዓ ኣለዎ ማለት እዩ። ስለዚ ናይ ሎሚ መዓልቲ ካውሎ ፊዮሪ ምስ ድንሽ ምስ ዓይኒ ዓተር ኣብዚኣ ወዲእና ኣለና፣ ምስ ዝበሰለ ዓይኒ ዓተር። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ እንራኸብ ኣብ ዘለናዮ ሰላም ዝሰፈነ ቕነ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻሜ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ናይቲ ዞባ ብምትሕባር ን4 ንኡሳን ዞባታት ናይ ብሽክለታ ሓገዝ ኣበርኪቱ
1: ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ዞባ ማእከል ብምትሕባር ንንእሳን ዞባታት ሰረጀቓ በሪኽ ጋላነፍሒ ኣኽርያ 16 ብሽክለታ ዳኮርሶ ነፍሲ ወከፈን 4 ብሽክለታ ሙሉእ መቀያሪ ኣቑሑትን ሓጊዙ ኣብቲ ብሓሙስ 2 ሓምለ ኣብ ቤት ፅሕፈት ፌደሬሽን ብሽክለታ ዞባ ማእከል ዝተኸየደ ናይ ምርኻብ ስነ ስርዓት ምበኣር ሓላፊ ምክትታል ፌደሬሽናትን ንኡሳን ዞባታትን ኣቶ ሳዕረ ዮሃንስ ኣብ ዘስምዑ ቓል ምምሕዳር ዞባ ንምትብባዕ ካብ ነዊሕ ዝሓሰቦ ዝነበረ ከም ምዃኑን ከም መቐፀልታ ናይ ዝሓለፈ ዓመታት ድማ ሎሚ ከመፈለሚ መበገስ ዝኾና ይወሃብኦም ከም ዘለዋ ሓቢሩ ምምሕዳር ዞባ ማእከል ቅድሚ ሕጂ ንምትብባዕ ደቂ ኣንስትዮ ከምዚ ዓይነት ሓገዝ ኣብ ዝተፈላለየ ግዜ ንንኡሳን ምምሕዳራት ምትብባዕ ኣካይዱ ምንባሩ ይዝከር።
0: ሊግ ዞባ ማእከል ትማል ሰንበት ብክልተ ግጥማት ክቕፅል እንከሎ ናይ ደቂ ኣንስትዮን ናይ ካልኣይ ዲቪዥን ግጥማትን ድማ ብዓርብን ቀዳምን ቀፂሎም ተኸይዶም
1: ሰዓት 2 ኣስመራ ቢራ ኣንጻር ደንደንን ገጺመን ደንደን ምስ ቀይሕ ባሕሪ ማዕረ 30 ነጥቢ ክስጉማ ዝቐንያ ደንደን ተዓዊታ ክትጸንሕ ጸወታ ናብ ረብሓ ንምቕያር እንተኣተወት ኣብዝሓለፈ ንቕይሕ ባሕሪ ማዕረ ዘውፀታ ኣስመራ ቢራ ንደንደን እውን ኣይነሓፈታን ጸወታ ብክልቲ ወገን ጽቡእ ተወዳዳርነትን ኩዕሶ ናብ ክልቲ ልዳት ካብ ምኻድ ኣይዕረፈትን ጸወታ ባዶባዶ ድሕሪ ምቕጻሉ ኣብ መበል 82 ደቕ ዮናታን ነጸርኣ ብየማናይ ማእዝን ቀሊዑ ናብ ልዳት ዝለኣኻ ኩዕሶ ፋኒል ኣስፋሃ ድማ ተቐቢሉ ብታሕቲ ቀሊዑ ናብ ሾቶ ምቕያር ጸወታ ብመሪሕነት ኣስመራ ቢራ ሓደ ባዶ ኮነ ዝሰረፈ ግዜ ደንደን ሸቶ ንምዝጋብ ኣብ ዝሃድንሉ ዝነበረ እዋን ኣስመራ ቢራ ዝመፅዋ ኩዓሳሱ ብምውፃእ ንፀወታ ብምሪሕነታ ሓደ ባዶ ክዛዝሙ ክኢላ ፀወታ ምስተወድአ ተፀወታይ ደንደን ሳምሶን ሚካኤል ኮነኢሉ እንተፀወታይ ኣንጻር ጋንቱ ብምህራሙ ብክልተ ብጫ ብቀይሕ ካርድ ክወፅእ እንከሎ ወዲ ጋንቱ ዴቨን ግብፃዊ ድማ ንዳኛ ብምፅራፉን ብምፍርሑን ብቀይሕ ብምዝጓጉ ኣብ ሜዳ ዘይተደልየ ምውጣት ተራእዩ

0: ብሉ ተጻዋታይ ናይ ዝግጥም ዝተሰሜ ድማ ካብ ኣስመራ ቢራ ፋንኤል ኣስፋሓ ኮይኑ ቀፂለን ናብ ሜዳ ዝወረዳ ቀይሕ ባሕሪ ኣንጻር ኣዶሉስየን ቀይሕ ባሕሪ ማዕርያ ክትጓዓዝ ዝቐነየ ደንደን ስዕረታት ዓዚባ ኣትያ ቀይሕ ባሕሪ ሞራል ረኺባ ንፀወታ ናብ ረብሓ ንምቕያር ኣትያ ፀወታ ምስ ፈለመ ቀይሕ ባሕሪ ናብ ኣዶሉስ ተፀጊዓ ኣብ ተጥቅዓሎ ዝነበረት ግዜ ኣብ ሳልሳይ ደቂቕ ሳልሕ ስዑድ ብዘመዝገባ ሸቶ ሓደ ባዶ መሪሕነት ሒዛ ኣዶሉስ ኩዓሳሱ ሒዛ ናብ ቀይሕ ባሕሪ ትፅጋዐ እንተነበረት ሸቶ ክሰልጣ ይከኣለን ቀይሕ ባሕሪ ንዕረፍቲ ሓደ ባዶ መሪሓ ውፅያ ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ቀይሕ ባሕሪ ነታ ሒዛቶ ዝነበረት መሪሕነት ብዓወት ምስ እትፍፅሞ ሻምፒዮንነታ እተውሕሰሉ ስለ ዝነበረ ነቲ መሪሕነት ዝነበረ ንክትዕቅቦ ከቢድ ስራሕ የድልያ ነበረ ዝቐፀለ 45 ደቂቕ ካብ ፈተነ ሓሊፉ ሸቶ ክምዝገባ ይከኣለን ብከቢድ ወጥሪ ድማ ብመሪሕነት ቀይሕ ባሕሪ ሓደ ባሮ ተዛዚሙ ቀይሕ ባሕሪ ብ33 ነጥቢ ብ22 ፀብለልታ ሸቶ ደንደን 30 ነጥቢ 10 ፀብለልታ ሸቶ ብምውህላል ደንደን ኣብ መዛዘሚ ንቀይሕ ባሕሪ እንተሰዕረ ፀብለልታ ሸቶ ስለ ተቐድማ ቀይሕ ባሕሪ ቅድሚ ሓደ ፀወታ ሻምፒዮንነታ ስለ ዘፍለጠት ኣብ ሜዳ ፅምብላ ካይዳ ኣብ ዝግጥም ሳልሕ ስዑር ብሉ ተፃወታይ ናይ ዝግጥም ተፀዊዑ ኣዶሉስ ብ27 ነጥቢ 11 ፀብለልታ ሸቶ ኣልተሕሪር ብ23 ነጥቢ 2 ፀብለልታ ሸቶ ኣስመራ ቢራ ብ22 ነጥቢ 2 ፀብለልታ ሸቶ ዝራእትን ጥሪትን 17 ነጥቢ 19 ዕዳ ሸቶ ኩባንያ ሰንበል 16 ነጥቢ 10 ዕዳ ሸቶ ኩባንያ ሰገን 15 ነጥቢ 3 ዕዳ ሸቶ ማይተመናይ 8 ነጥቢ ካብ ሳልሳይ ክሳብ ታሽዓይ ተርታ ኣለዋ ዝመፀ ሰንበት መዛዘሚ ቀይሕ ባሕሪ ኣንጻር ደንደን ኣዶሉስ ኣንጻር ኣስመራ ቢራ ፀወታ ተሰሪዕልና ኣሎ እዚ ፀወታ ኣዝዩ ኣተኩሮ ዝተዋህቦ እዩ ቀይሕ ባሕሪ ሲዒራ ዋንጫ ንምውሳድ ደንደን ድማ ዓወ ዘዋፃ ኣዶሉስ ምስ እትዕወት ደንደን ምስ እትስዓር ኣዶሉስ ካልኣይ ደረጃ ክትሕዝ ስለ ትኽእል ኣስመራ ቢራ እውን ምስ ኣልተሕሪር ናይ ውፅኢት ፅልዋ ኣለወን ስለዚ ሓያል ግጥም ይፅብየና ኣሎ ሻምፒዮን ካልኣይ ዲቪዥን ደቂ ተባዕትዮ ኩዕሶ እግሪ ዞባ ማእከል 15 ክለባት ኣብ 2 ምድብ ኮይነን ከካይደው ዝወርሓ ውድድር ኣብ 2 ምድብ ቀዳሚትን ካልኣይትን ኮይነን ዝሓለፋ 4 ክለባት ትማል ቀዳም 6 ሓምለ ኣብ ስታድዮም ኣስመራ ንዋንጫ መንሓለፈት ኣብ ዝተኸየደ ኣኽራያ ኩባንያ ህንፃ ሳዋን ንዋንጫ በፂሐን ፈለማ ደንደን ቢ ምስ ኩባንያ ህንፃ ሳዋን ተራኺበን 2 90 ደቂቕ ብዘይሸቶ ባዶ ባዶ ብምዛም ፌደሬሽን ዝሃበን ተወሳኺ 30 ደቂቕ ሸቶ ክሰልጠን ብዘይምኽኣሉ 120 ደቂቕ ብዘይሸ ቶ ባዶ ባዶ ስለዝተዛዘመ ፀወታ ናብ መፍለይ ፍፁም ቅላዕ ኣምሪሑ ኩባንያ ህንፃ ሳዋ ድማ 4-1 ብፍፁም ቅላዕ ንደንደን ቢረቲዓ ንዋንጫ በፂሓ ብሉ ተፃዋታይ ናይ ዝግጥም ካብ ኩባንያ ህንፃ ሳዋ ሮቤል ሃብተ ማርያም ተፀዊዑ ቀፂለን ናብ ሜዳ ዝወረዳ ኣኽርያ ምስ ምምሕዳር ጎዳይፍየን ኣኽርያ ኣብ ሻምፒዮና ዘካየደቶ ብጀካ ሓንቲ ግዜ ማዕረከይተሰዕረት መሪሕነት ዝመፀትን ከምኡ ድማ ኣብ ዋንጫ ሰማእታት ንደንደን ቢስዒራ ዋንጫ ሰማእታት ዘለዓለት እያ ምምሕዳር ኣኽርያን ምምሕዳር ጎዳይፍን ኣብ መንጎኦን ሓያል ተወዳዳርነት ኣርእየን ኣኽርያ ሓደ ባዶ መሪሓ እንተወዓለት ኣብ 90 ደቂቕ ሸቶ ብዝተመዝገባ ምስ ጎዳይፍ ሓደ ብሓደ ኮይነን ተወሳኺ 30 ደቂቕ ብዝተዋህበን ፀወታ ሓደ ብሓደ ብምዛሙ ሓንቲአን ንምፍላይ ናብ ፍፁም ቅላዓ ምሪሐን ሓለውሉዳት ኣኽርያ 4 ኩዓሳሱ ብምምካን ፀወታ ብዓወት ኣኽርያ 2 ባዶ ተዛዚሙ ኣብዛ ግጥም ሓላውሉዳት ኣኽርያ እሰይ ሃብቶም ብሉ ተፃዋታይ ናይ ዝግጥም ተፀዊዑ መዛዘሚ ፀወታ ቀዳም ደንደን ቢ ምስ ምምሕዳር ጎዳይፍ ደረጃ ኣኽርያ ምስ ኩባንያ ህንፃ ሳዋ ድማ ንዋንጫ ክገጥመየን ብዓርቢ 5 ሰነ ሊግ ደቂ ኣንስትዮ ኩዕሶ እግሪ ዞባ ማእከል ኣብ ስታድዮም ኣስመራ ብዝተሰርዐ ደንደን ንገጀረት ብምስዓር ቅድሚ ሓደ ፀወታ ሻምፒዮንነት ኣፍሊጣ ደንደን ኣንጻር ገጀረት ትገብሮ ግጥም ንሻምፒዮንነታ ወሳኒ ነይሩ ደንደን ፀወታ ናብ ረብሓ ንምቕያር ኣትያ ደንደን ቅድሚ ዕረፍቲ ድሕሪ ረፍትን ብዘመዝገበተን ሸቶ ፀወታ መሪሕነት ደንደን 4-1 ተዛዚሙ ደንደን ካብ ኢንሹራንስ ብ5 ነጥቢ ፀብለል ብምባል ቅድሚ ሓደ ፀወታ ሻምፒዮንነት ኣፍሊጣ ብልስ ተፃዋቲት ናይቲ መዓልቲ ዝተሰሜት ድማ ካብ ደንደን ዮርዳኖስ ካሕሳይ ኣብቲ ዕለቲ ውርድረን ዘካየዳ ዕዳጋ ሓሙስ ምስ ምምሕዳር ዝሰንበልየን ክልትየን ከይተሰነነፋ ንፀወተን ብዘይሸቶ ባዶ ባዶ ዛዚመንኦም ኣብዚ ግጥም ተፃዋቲት ዕዳጋ ሓሙስ ቅሳነት ዓንዶም ብልፅቲ ናይ ዝግጥም ተፀዊዓ ናይ 11 ፀወታ ደንደን 33 ነጥቢ ኢንሹራንስ 28 ኩባንያ ህንፃ ሰገን 22 ገጀረት ጎዳይፍ 8 ዕዳጋ ሓሙስ 6 ምምሕዳር ሰንበል 4 ነጥቢ ሒዘን ካብ ቀዳማይ ክሳብ 7 ተርታ ሒዘን ይርከባ ብፌደሬሽን ብሽክለታ ዞባ ማእከል ተወዲቡ ዝካየድ ናይ ሓደ መዓልቲ ውርድር ክራይተሪዩም ትማል ሰንበት ኣብ ከባቢ ሲኔማ ሮማ ተኻይዱ
1: ቅዳደምቲ ዳኮርሶ ኣብ ከባቢ ሲነማ ሮማ ብሰንበት 5 ሓምለ ውድድሮም ኣካይዶም ኣለዎም ኣብቲ ዕለት 42 ኪሎ ሜትር ንምሽፋን ኣንግሆም ውድድሮም ዘካየዱ ተቅዳደምቲ ዩዝ ወይ ኮዘቴ ኣብ ዘካይዶ መሳጢ ውድድር ኣብ ቀዳመይቲ ናይ

0: ክል ቅፅበታ ውድድር ቀዳማይ ኤማኑኤል ጭዓይ ካብ ኤቢኤን፣ ካልኣይ ናታን ሳሙኤል፣ ሳልሳይ ነስራላሕ ዓብዱራዛቅ ክልቲኦም ካብ ደንደን፣ ራብኣይ ዮናዳብ ሚካኤል ካብ ኤቢኤን ክዕወት እንከለዉ ኣብ ካልኣይቲ ቅፅበታዊ ውድድር ዝተዓወቱ ቀዳማይ እሰይ ወልዶ ሩፋኤል ካብ ትፅቢት፣ ካልኣይ ናታን ሳሙኤል፣ ሳልሳይ ነስራላሕ ዓብዱራዛቅ ክልቲኦም ካብ ደንደን፣ ራብኣይ ተመስገን ሚካኤል ብውልቂ ተዓዊቶም። እሰይ ተስፋዝጊ ደንደን፣ ሲምሶን ክፍላይ፣ ሄኖስ ተኪኤ ክልቲኦም ካብ ትፅቢት፣ ሳይሞን ምርሓፅን ካብ ደንደን ኣብ ሳልሴቲ ናይ ማእከል ቅፅበታዊ ውድድር ዝተዓወቱ ተቀዳደምቲኦም። ብሁልል ነጥቢ ድማ ቀዳማይ እሰይ ተስፋዝጊ ካብ ደንደን፣ ካልኣይ ናታን ሳሙኤል ካብ ደንደን፣ ሳልሳይ ሲምሶን ክፍላይ ካብ ትፅቢት ዕውታት ክራይቶሪም 226 ናይ ዩዝ ወይ ኮተቴ ኮይኖም።
1: ሓይልናተይ ኮ ኣብ ስፕሪንት እንዲ ስፕሪንት ዝሰርሓሉ ውርሻዕ ስፕሪንተር ነረ መራሕጅን ስፕሪንተር ኣሎ ወላ ሃዲምካ ናይ ምውዳ ኣብቲ መንካታት እውን ዓቕሚ ለኒ ክውድእ ክእል ፈቲነ ነረ ከዓ ሃዲምና ሰለስተ ዙርያ ምስዘርና ኣልግቦምና ምስ ልጎምና ከዓ ስፕሪንት ፈቲነ ስዒራ ሰለስተን ክስዕረኒ ተስፋ ገራእቲ ነረ ኣብቲ ቀዳሜይቲ ኣይረኩን ኣብታ ካልኦይቲ ከዓ ትራታ ውፅኢ ተወድጋ እንታይ እሱ ስዒርዋ ሳሰይቲ ከዓ ወዲቁ ሱ ካብ ኣነ ስዒራ እሱ ምስ ወደቐ ኣነ ፈቲነ ኣነ ስዒረ ካልኣይ ድቪዥን ሰጊረ እውን ከም ዘለኹ ሕወት ክቅፅሎ የደሊ ካብ ዘለኹ ካብፈትን ክወርዳ የደሊኒ ኩሉ ሻዕሲ ኣብቲ ስፕሪንትን የፀቂ ዘሎ ከዓ ስፕሪንት ኩሉ ሻዕ ከምፅእ ከዓ ተስፋ ክፅዕር የረ
0: ቀፂሎም 61.1 ኪሎ ሜትር ዝሸፈኑ ጁኒየር ወይ ማእከሎ ተቀዳደምቲ ተመሳሳሊ ውድድር እዮም ኣካይዶም። በዚ መሰረት ኣብ ቀዳሚይቲ ናይ ማእከል ቅፅበታዊ ውድድር ቀዳማይ ዩኤል ሚካኤል ካብ ደንደን፣ ካልኣይ ሮሚዮ ግብፃዊ ካብ ደቡብ፣ ሳልሳይ እሰይ ኪዳነ ካብ ደንደን፣ ራብኣይ ሴማ ፈወርቂ ካብ ኣስቤኮ ክኾኑ ከለዉ ኣብ ካልኣይቲ ኢንተርሚድት ዝተዓወቱ ድማ ቀዳማይ ናታን ሃብቲኣብ፣ ካልኣይ መሓሪ ኣኽሊሉ ክልቲኦም ካብ ኤሪቴል፣ ራብኣይ ሴማ ፈወርቂ ካብ ኣስቤኮ ዕውታት ኮይኖም። ኣብ ሳልሴይቲ ናይ ማእከል ቮላታ ቀዳማይ ኣራን ፍጹም ካብ ኤሪቴል፣ ካልኣይ እሰይ ኪዳነ፣ ሳልሳይ ዩኤል ሚካኤል ክልጥዮም ካብ ደንደን ክዕወትን ከለዉ ብሁሉል ነጥቢ ድማ ቀዳማይ ዩኤል ሚካኤል ካብ ደንደን፣ ካልኣይ እሰይ ኪዳነ ካብ ደንደን፣ ሳልሳይ ድማ ኣራን ፍጹም ካብ ኤሪቴል ዕውታት ውድድር ክራይቶሪም 226 ናይ ማእከሎ ተቀዳደምቲ ኮይኖም።
2: ፅቡቅ ምድላውሎ ፅቡቅ ነይሩ ወላይ በቲ ኣሰልጠኝና ዝሃበና ፎርሜሽን ገለ ፅቡቅ ነይሩ ምድላው ተኮይኑ ፅፉፍ ዝነበር ምድላው እዩ ነሩ ኩሎም ኣብኣ ዝነበሩ ተደፈ ሙሉ ሰሪሖ ሙሉ ኩሎም ወላይ በቲ ናይ መጀመርታ ዲዛስተር ዝሓዝኩ ነበርኩ ንዓይ ነቲ ካልይን ኣብ ፅቡቅ ከብ መወዳእታ ሪድዋት ገይሮም ኒ ካብ ዝተረፈወር ተዓወታት ወሪ በዓል ነምፂና ኢና
0: ተቀዳደምቲ ደቂ ኣንስትዮ ኣብ ዘካየደኦ 61.1 ኪሎ ሜትር ውድድር ድማ ናድሮት ፀጋይ ካብ ደቡብ፣ ሮምና ጉዑሽ ካብ ደንደን፣ የድሜላ ስምኦን ካብ ደቡብ፣ ሮዚና ብርሃነ ካብ ደንደን ኣብ ቀዳሜይቲ 21.15 ኪሎ ሜትር ዝነበረት ኢንተርሚድየት ቅፅበታዊ ውድድር ክዕወታ ከለዋ ቀፂላ ኣብ መበል 42.3 ኪሎ ሜትር ኣብ ዝተካየደት ካልኤቲ ቅፅበታዊ ውድድር ድማ ናድሮት ፀጋይ፣ ሄርሜላ ስምኦን፣ ሮምና ጉዑሽ፣ ሮዚና ብርሃነ ተዓዊተን ናይ 5321 ነጥቢ ወሲደን ተመሳሳሊ ከም ናይ ቀዳሜይቲ ቅፅበታዊ ውድድር። መወዳእታ ቮላታ 61.1 ኪሎ ሜትር ኣብ ዘካየድኦ ሳልሴይቲ ካብ 8 ክሳብ 2 ነጥቢ ንቐዳሞት 4 ተቀዳደምቲ እተውህብ ድማ ናድሮት ፀጋይ ካብ ደቡብ፣ ሮምና ጉዑሽ ካብ ደንደን፣ ሄርሜላ ስምኦን ካብ ደቡብ፣ ሞናኒዛ ርኣያ ካብ ጀርመናዊት ክለብ ካንዮን ተዓዊተን። ብሁሉል ነጥቢ ድማ ኣብ ናይ ማእከሎት ሄርሜላ ስምኦን፣ ሮዚና ብርሃነ ኣኸቲላ ክትዕወትን ከላ
3: ፀወታ ብሓፈሻ ፅቡቅ ነይሩ ብናይ ጁኒየርን ኣብቲ ናይ ኤሊስ ከዓ ሳልሰይቲ ብኮይነ ምዕዋተይ ብጣዕሚ ሕጉስቲ እየ ኣብቲ ናተይ ፊል ስለ ዝሰራሕ ኩሉ እየ ከዓ ዝዓወተ እዚ ከምፀ ክኢለ ዘለኹ ሳላይ ሚካኤል ትኪኡ ከዓ እቲ ናይ ጁኒየርን ናይ ኤሊትን ኮ ብዘለናዮ ሓይሽ ምክንያቱስ ኣበይንና እንዳሕር ተኮይና ኦሮማይ ኣብቲ ናይ ሻምፒዮን ስለ ንፃወተ ዘለና ብዙሕ ፍሉይነት የብሉን ኣብዚ ናይ ዞባ ማእኸል ፅቡቅ ኣሎ ማስ ብሓንሳብ ተኮናስ ፀገም ዘለዎ ኣይኮነን ብሓንሳብ ምውኻና ከዓስ መሊሱ ንዓና የብርትዐና ነቲ ፀወታ ከዓስ ድሓኒ ብመጠኑስ ቁርስ መቕረት ክህልዎስ ብሓንሳብ ክንከውን ኣለና እቲ ሞናሊዛ በፂሓቶ ዘላ ደድሕሪኣ ንሕና ክንቅፅል ኣብዚ ሃገር ሓንቲ ፕሮፌሽናል ዘይኮነስ ብዙሓት ፕሮፌሽናላት ኢና ዘለና እቲ ዕድል ክንረኽቦ ጥራሕ እዩ ዘለና ማለት ናትኩም ሓገዝ ናይ ፌደሬሽን ናይ ሃገራዊ ፌደሬሽን ተረኪብናስ ሓንቲ ሞናሊዛ ኣይኮነትን ዘላ ኣብዚ ሃገር ብዙሓት ሞናሊዛ እየን ዘለዋ እቲ ዕድል ጥራሕ ይከፈተልና እምበር ንሕናስ ክንበፅሖ ኢና ድብል ሕልሚ ኣለና
0: ብሃፈሻ ድማ ናድሮት ፀጋይ ቀዳሚቲ፣ ሄርሜላ ስምኦን ካልኤቲ፣ ሩምና ጉዑሽ ድማ ሳልሴቲ ዕውታት ክራይቴሪየም 226 ናይ ደቂ ኣንስትዮ ኮይነን
4: ዝሓለፈ ዋርሕ ማለት እዩ ሓደጋ ሳይክል ኣጋጢምኒ ነይሩ ሕጂ ግን ናብ ንቡር ጥዕናይ ተመሊሰ ኣብ ፅቡቅ ኮንዲሽን እውን ኣለኹ ማለት እዩ ቁሩብ ዋሕዲ ትሬን ነይርኒ ሕጂ ግን ጥዕየረ ፅዒሮ ልየ ነዚ ዓወት ከዓ ክረኽቦ ክኢለ ማለት እዩ ደቂ ጋንታይ ብጣዕሚ ካብ ልበይ ከመስግነን ዝደሊ ኩሉ ዓወት ማለት ናይ ጋንታ እዩ ጋንታይ ብግቡእ ሰሪሐናለይ እቲ ዝሃበና ስልቲ ናይ ሚካኤል ትኩእ ማለት እዩ ኣሰልጣኝና ብግቡእ ኣተግቢርና ነዚ ዓወት እውን ረኪብና ማለት እዩ ፎዘይ ቅድሚ ሕጂ ዘይረኽቦ ዝነበሩ

0: ኣብዚ ኩየ ኣብዚ ሕጂ እዋን የ ረኺበ ዮ ኮርሶ ሲ ካብ ዓወሲ ብጣዕሚ ርሒቐ የ ነረ ሕጂ ግን ኣብቲ ዝደልዮ በፂሐ ኣለኹ ነዞም ዲፎዘይ እቲ ዝግብኦም ኣይሃብክዎም ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ ዓስቦም ሲ በቃ እንድ ኣነ ብቲፎዘይ መግለፂ የብለይ ካብ ኩሉ ነገር በቃ ካብ ዝናእሰ ክሳብ ዝዓበየ ኩሉ ግዜ ኣብ ጎነ እዮም እቲ ህያባ ዝበልካዮ ከዓ ኣነ በቃ እንድዒ በዚሕኒ ናይ ብሓቂ ንዕኦም ተፃሞም ዝህበሉ መንገዲስ ኣምላኽ ይሓግዘኒ ብሕጂ ክህቦም ማለት እዩ
1: በቃ ምሻለካ ምስ ረኣናያስ እዚኣ ክትዓቢ ደልዋ ተቐዳዳሚት እያ ስለምንታይ ዘይንድግፋ ማሕበር ኢና ብዛዕባ ማሕበርነት እቲ ናይ ስፖርት እዩ ኣብ ማሕበራዊ ስራሕና በበይንና ኢና ግን ኣብ ዘለናስ እቶም ደገፍትናታ ማለት እዩ ገሌና ስነ ጥበባውያን ኣለና ኣብ ጉጅለ ባህሊ ተጠርኒትና ንሰርሕ ገሊያ መደበር ትሰሪሓ ገሊያ ማሕበራዊ ሂወታ ማቻላያ ትሰሪሓ ገሊያ ሚንዋለ ትሰሪሓ ማራይ ማለተስ ናይዞም ቲፎዞ ናህና ማራይ ድገርመካ ነዛ ቆልዓ ክንድግፋ ደኽኣለና ምክንያት ከ ብቕዓታ እዩ ብቕዓታ ክትመፅእ ዘለዋ ምክንያቱ ፅባሕ ንጎ ረአያ
2: ኣብ መወዳእታ ውድድሮም ካብ ዘካየዱ ዓበይትን ትሕቲ 23 ዓመትን ተቀዳደምቲ ደቂ ተባዕትዮ 82.5 ኪሎ ሜትር ብሽፋን ኣብ መስመር ተረኺቦም ቀዳማይ ንፍታልም ኤፍሬም ካብ ደንደን ካልኣይ ሮቤል ሃብቲ ማርያም ካብ ደቡብ ሳልሳይ ናኦድ በረኸት ሰንበል ራብዓይ ስም ገብረ የሱስ ብውልቂ ኣብ ቀዳመይቲ መበል 21.16 ኪሎ ሜትር ዝነበረት ቅፅበታ ውድድር ናይ 5321 ኣመዝጊቦም ኣብ ካልኣይቲ መበል 55.6 ኪሎ ሜትር ቅፅበታ ውድድር ዝነበረት ድማ ቀዳማይ ኤፍሬም ዘረጋብር ደንደን ካልኣይ ንኦድ ብረኸት ሰንበል ሳልሳይ ፋኑኤል ሓይልኣብ ብውልቂ ራብዓይ ዮሴፍ ኣለማስ ቤኮ ዕውታት ኮይኖም መወዳእታ ቦላታ ቀዳማይ ዮሴፍ ኣለማስ ቤኮ ካልኣይ ኤፍሬም ዘረጋብር ደንደን ሳልሳይ ኑፍታሊም ኤፍሬም ደንደን ራብዓይ ሮቤል ሃብተ ማርያም ደቡብ ናይ 8.642 ኣመዝጊቦም ስለዚ ብውሉል ነጥቢ ዝተሸለሙ ተቀዳደምቲ ቀዳማይ ኤፍሬም ዘረጋብር ካልኣይ ኑፍታሊም ኤፍሬም ሳልሳይ ዮሴፍ ኣለም ዕወታት ክራይቴሪዮም 226 ብምዃን ናይ ገንዘብ ሽልማቶም ካብ ኢድ ዝተፈላለዩ ሓለፍቲ ፌደሬሽናት ሽልማቶም ተዓዲሎም
3: ፍሉይ ምድላው ትገበርኩ ካ ይብለይን ምስቲ ቻምፒዮን ኤርትራ ዝነበርና ፀወታ ምስ ወዳና ሓፂር ኪሎ ሜትር ስለዝኾነ ብዙሕ ኣብ ዕረፍቲ ዓይነት ኢና ነርና ምስቲ ናይ ጋንታና እቲ ዝገበርለይ ኩሉ ከዓ ሳሊ ኢ ክዕወት ክኢለ ማለት እዩ ክራይቴሪዮም ናይ ስፕሪንተራት እዩ ኣነ ከዓ ከምቶም ፅሩያት ስፕሪንተራት ኣይኮንኩ ምዚ ሕጂ ግን ምዚ ሒዘየ ኣሎ ቁመና ክሰርሓ ኣለኒ ምስቲ ፅዒረ ስራሕ ኮ ንሓኒ ኣምላኽ ሓጊዝ እንተሓዊስዎ ከዓ ክዕወት ክኢለ ማለት እዩ ጋንታ ናይ ድብገስ ካብቶም ስታፈ ጀሜርካ ካብቶም ሓለፍቲ ኩሉ ክለብ ደንደ ክልስታ ቶም ኣሰልጠንቲ ብጣዕሚ ብዙሕ ሞራል ሕጋዝ እዮም ንገብሩና
4: ኣብ ከተማ ኣቆርደት ክካየድ ዝቐኒየ ሻምፒዮን ኩዕሶ ስኪዔት ዞባ ጋሽ ባርካ ተዛዚሙ
5: ኣብ ከተማ ኣቆርደት ክካየድ ዝቐኒየ ሻምፒዮን ኩዕሶ ስኪዔት ዞባ ጋሽ ባርካ ተዛዚሙ ኣብ ምምራእ ሓድሽ ሜዳ ኩዕሶ ስኪዔት ከተማ ቆርደት ዝፈለመ ሻምፒዮን ሊግ ኩዕሶ ስኪዔት ዞባ ጋሽ ባርካ ሓለፍቲ ኣፍቀድ ስፖርትን ዕዱማት ኣጋይሽን ኣብ ዝረኽብሉ ኣጋጣሚ እዩ ብልዑል ድምቀት ተዛዚሙ እቲ ኣብ መንጎ 6 ጋንታታት ደቂ ተባዕትዮን 6 ጋንታታት ናይ ደቂ ኣንስትዮን ኣሳቲፉ ክካየድ ዝቐነየ ውድድራት ብልዑል ዲሲፕሊን ናይ ተወዳዳርነት መንፈስን ብቕዓ ስፖርተኛታትን ዝግምገመሉ ኣጋጣሚ ብምባሩ ዝሓበሩ ኣካየድቲ እቲ መደብ ዝያዳ ድምቀት ከም ዝፈጠረሉ ሓቢሮም ተወዳደርቲ ደቂ ኣንስትዮ ኣብ ዘካየድዎ ውድድር ብጠቕላላ ጋንታ ንዞባ ባረንቱ ቀዳመይቲ ኮይና ተሸላሚት ዋንጫ ወርቂ መዳልያን 5,000 ኣፋን ክትከውን ከላ ጋንታ ቆርደት ካልይቲ ተሸላሚት ብሩ መዳልያን 4,000 ኣፋን ሳልሰይቲ ድማ ጋንታ ተሰነይ ተሸላሚት ናሓስ መዳልያን 3,000 ኣፋን ኮይነን ውፅኢት ናይ ደቂ ተባዕትዮም ስንዕዘብ ኣብ ዘካየደ ውድዳት ብድምር ውፅኢት ጋንታ ተሰነይ ተሸላሚት ዋንጫ ወርቂ መዳልያን 5,000 ኣፋን ክትከውን ካልይቲ ጋንታ ኣቁርደት ተሸላሚት ብሩ መዳልያን 4,000 ኣፋን ሳሴቲ ድማ ጋንታ ባሮንቱ ተሸላሚት ናሓስ መዳልያን 3,000 ኣፋን ብምዃን ንውድድረን ፈጺመን ካብ ደቂ ኣንስትዮ ብልስታ መዝጋቢ ይሸቶ ያስሚን ኢብራሂም ካብ ጋንታ ቁርደት 58 ሸቶታት ከተመዝግብን ከላ ኣብ ናይ ደቂ ተባዕትዮ ድማ ኤስር ታረቀ ካብ ጋንታ ሃይኮታ ብሉፃ መዝጋቢ ማለት ብ92 ሸቶታት ብምዃን ተሸሊሞም ሉልያ ተኽለዝጊ ካብ ባሮንቱ ብልስ ተጻዋቲት ክትከውን ከላ ኣብ ናይ ደቂ ተባዕትዮ ድማ ረሺድ ያቆብ ካብ ጋንታ ተሰኒ ብሉስ ተጻዋታይ ተባሂሉ ሰን ካብ ጋንታ ሃይኮታ ኣብ ናይ ደቂ ተባዕትዮ ድማ ርዝቂ ዓብደላ ካብ ጋንታ ተሰነ ዕውታት ኮይኖም ኣብ መወዳእታ ንዕውታት ብውልቅን ልዑል ኣበርክቶን ዝገበሩን ውልቀ ሰባትን ትካላትን ዝተዳለወ ናይ ምስጋና ወረቐት ገንዘባዊ ዋንጫን መዳልያን ሽልማት ካቢ ዝተፈላለዩ ሓለፍቲ ተዓዲሉ
4: ካብ 18 መያዝያ ክሳብ 5 ሓምለ ኣትሒዙ ክካየድ ዝወርሐ ወውዕ ሻምፒዮን ስፖርታዊ ንጥፈታት ንዞበ ሓጋዝ ብ5 ሓምለ መገረጁ ዓፂዩ ኣብቲ ኣብ ከተማ ሓጋዝ ኣብ ቅርቲ ስፖርት ሓለፍቲ ፌደሬሽናት ዞባ ዓንሰባ ወክልቲ ግንባር ሓለፍቲ ሚኒስትርታት ኣመሓደርቲ ከባቢታትን ስፖርታውያንን ዕድመ ዝተገብረሎም ኣጋየሽን ዝተረኽብሉ መዛዝም ስነ ስርዓት ነቲ ተዳኺሙ ዝፀንሐ ስፖርታዊ ንጥፈታት ኣብ ምብርባርን ፅምስ

0: ስፖርታውያን ኣብ ምፍታሕን ብኡቢሉ ድማ ጥዕና መንእስያት ምውሓስን ዝዓለመ ምዃኑ ሓለፍትን ወደብትን ገሊፆም ሓላፊ ባህልን ስፖርትን እዞባ ሓጋዝ ኣቶ ዑስማን መሓመድ ስዒድ ንኤሪና ኣብ ዝሃቦ ሓበሬታ እቲ ቤት ፅሕፈት ባህልን ስፖርትን ዝተወደበ ስፖርታዊ ንጥፈታት ኩዕሶ እግርን ኩዕሶ መርበብን ብክልቲ ፆታ ዘጠቃለለ ምንባሩ እንተኾነ ጋንታ ሓሻይ ብሰንኪ መጓዓዝያን ረሓቅ ዓድን ክትሳተፍ ከም ዘይከኣለት ብምሕባር ነቲ ስፖርታዊ ንጥፈታት ኣብ ምሕያል ዝፀዓሩ ፌደሬሽናትን ኣመሓደርትን ኣፍቅርትን ብምምዝጋን ኣብ መጻኢ ብዝተወደበን ዝተጸንዐን ኣገባብ ክካየድ ምዃኑ ሓቢሮም ኣብ መንጎ ጋንታታት ኩዕሶ እግርን ኩዕሶ መርበብን ናይ ዝተኻየደ ውፅኢት ምስ ንዕዘብ ኣብ ኩዕሶ እግሪ ቀዳሚት ጋንታ ቢሻ ካልኣይቲ ጋንታ ሰበርቀጠ ሳሲቲ ድማ ጋንታ ባርካ ኮይነን ኣብ ኩዕሶ መርበብ ደቂ ተባዕትዮ ኣብ መንጎ 6 ጋንታታት ኣሸራ ሓሽፈራይ ቢሻ ሰላም ፖሊስ ኣዱሊስ ኣብ ዝተኸየደ ፀወታ ድማ ቀዳመይቲ ጋንታ ቢሻ ካልኣይቲ ኣሸራ ሳልሰይቲ ሰላም ብምዃን ክዕወታ ንከለዋ ኣብ መንጎ ጋንታታት ኣዳል ሰረስር ሽንግርዋ ሓሬና ኣልኣንዋር ናይ ደቂ ኣንስትዮ ድማ ቀዳመይቲ ኣዳል ካልኣይቲ ሓሬና ሳልሰይቲ ድማ ጋንታ ሽንግርዋ ኮይነን
1: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ምስ ማእከል ስልጠና ሃገራዊ ኣገልግሎት ብምትሕባር ኣብ ሳወ ከካይዶ ፀንሒ ስልጠናን ውድድርን ዛዚሙ እዚ ካብ ዕለት 23 ሰነ ጀሚሩ ክሳብ 1 ሓምለ ዝተካየደ ስልጠና ውድድርን 18 ደቂ ኣንስትዮ ዝርከቦም ን33 ህፃናት ተዋሂቡ እቲ ስልጠና ካብ ሃገራዊ ፌደሬሽን ባይታ ቴኒስ ኣቶ ጎይቶም ሓድጉ ሚካኤል ዳዊት ከምኡ ድማ ዓወት ከሰተ ካብ ማእከል ስልጠና ሃገራዊ ኣገልግሎት እዩ ተዋሂቡ በዚ መሰረት ኣብ ናይ ግራስሮትስ ማለት ባውንስ 13 ደቂ ኣንስትዮ ክሳተፋ ከለዋ 39 ውድዳት ድማ ኣካይደን ኣብ ናይ ደቂ ተባዕትዮ ከዓ 7 ተወዳደርቲ 21 ፀዋታታት ኣካይዶም ኣብ ናይ ራውንድ ሮቢን ምስንንከት 5 ደቂ ኣንስትዮ 10 ውድዳት ከካይዳ ኣብ ናይ ደቂ ተባዕትዮ ድማ 8 ተፃውቲ 15 ግጥማት ኣካይዶም በዚ መሰረት ኣብ ዝተካየደ ውድዳት ዞም ስዕብዑታት ኮይኖም ኣለዉ ኣብ ናይ ባውንስ ናይ ደቂ ተባዕትዮ ቀዳማይ ኣሚር መሓመድ ኑር ካልኣይ በረኸት ዓወት ሳልሳይ ኤቨንተ ኬም ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዘቢብ ገብራይ ካልኣይቲ ቤትኤል ሳሙኤል ሳልሰይቲ ሃና ዓብዱ ኣብ ናይ ሚኒኮርት ደቂ ተባዕትዮ ቀዳማይ ኣድሓኖም ነጋሲ ካልኣይ ሙሴ ኣባዲ ሳልሳይ ሃና ዓብዱ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዶልሺ ግደ ካልኣይቲ ስኒት ግደ ሳልሰይቲ ዲያና ሳሙኤል ብምዃን ተዓዊቶም ኣብ ዕለት መዛዘሚ ናይቲ ስልጠና ውድድርን ኣዛዝ ማእከል ስልጠና ሃገራዊ ኣገልግሎት ኮሎኔል ደበሳይ ግደን ፕረዚደንት ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣቶ ዮሃንስ ተስፋይን ካልኦት ኣዘዝትን ሓለፍትን ኣብዝ ትረኽብሉ ንዕውታ ተፃወትን ናይ መዳልያን ዋንጫን ከምኡ ድማ ሰርቲፊኬት ሽልማት ዓዲሎም
0: ኣብ መንጎ ንኡሳን ዞባታት ክካየድ ፀኒሐ ግጥማት ኩዕሶ እግሪ ሊግ ዞባ ደቡብ ብዓወት ጋንታ መንደፈራ ተዛዚሙ
1: ኣብ መንጎ ንኡስ ዞባታት ክካየድ ፀንሒ ግጥማት ኩዕሶ እግሪ ሊግ ዞባ ደቡብ ብዓወት ጋንታ መንደፈራ ተዛዚሙ እቲ ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተወዲቡ ካብ መፋርቅ ወርሒ መያዝያ ጀሚሩ ክካየድ ዝወርሒ ግጥማት ብብቕዓት ኣብ ላዕለዋይ መሳሊ ዝተሰርዓ ጋንታታት መንደፈራ ዓዲ ቀይሕ ሰንዓፈ ድባርዋ ዓረዛ ደቀ ምሓረ ዝተካየደ ኮይኑ ነፍሲ ወከፍን ኣብ ሜደንን ካብ ሜደን ወፃእን ብዘካየዶ ግጥማት ብዝተረኽበ ውፅኢት ጋንታ መንደፈራ ዕውቲ ክትከውን በቂዓ ኣብ ከተማ መንደፈራ ኣብ ዝተካየደ መዛዝሚ ግጥም ብነጥቢ ካብ ቀዳማ ክሳብ ሳልሳይ ተሰሪዐን ዝነበራ ጋንታታት ድባርዋ ሰንዓፈ መንደፈራ ተቐራራቢ ነጥበ ዋህሊለን ብምባረን እቲ ኣብ መንጎ መንደፈራን ሰንዓፈን ዝተካየደ ናይ መወዳእታ ግጥም ንደረጀን ወሳኒ እዩ ነይሩ ፀወታ ምስ ፈለመ ኣብ ሜዳኣን ኣብ ቅድሚ ደገፍታን ትፃወት ዝነበረት ጋንታ መንደፈራ ብነዊሕ ምቅባል ንልዳእ ሰንዓፈ ፀወጥ ክትፈጥር ጀሚራ ኣብ 5 ደቂቕ ድማ ሰሊጥዋ ብመገዲ ናትናኤል ብርሃነ ቀዳሚ ሸቶ መዝጊባ ፆታ ናሃሩ ኬንከያ ኣብ ዝቐፀለሉ ሕጂ እውን ጋንታ መንደፈራ ደጊማ ካልእቲ ሸቷ መበል 12 ደቂቕ ካብ ተፃወታ ሳሙኤል ሳምሶም ረኸበት ንመጥቃዕታት ጋንታ መንደፈራ ከምኩኑ ኣብ ፅዑቕ ናይ ምክልኻል ስራሕ ተፀሚዶም ዝነበሩ ተፃወቲ ዝሰንዓፈ ሕጂ እውን ኣብ መበል 27 ደቂቕ ኣብ ክልል ዳቶም ብዝፈፀሞ ጌጋ ኣብ መበል 27 ደቂቕ ፍፁም ቅላዕ ንጋንታ መንደፈራ ተዋህበ ናትናኤል ብርሃኒ ድማ ንዑ ካልእቲ ንጋንቱ ሳልሰይ ሸቶ ብምዝጋብ ንዕርፍቲ ብመሪሕነት ጋንታ መንደፈራ 3-2 ተዛዘመ ኣብ ካልኣይ ብረ ፀወታ ተማሓይሾም ዝመፁ ጋንታ ሰንዓፈ ኣብ ሜዳ መራኽ ምንቅስቓስ ከርእዩ ድሕር ምውዓል ኣብ መበል 66 ደቕ ናብ ፀወታ ትመልሶም ሸቶ ካብ ሙሉእ ጎይቶም ረኸቡ ፀወታ ብዓብላልነቱ ሰንዓፈ እንዳቐፅለ ኣብ ማእከላይ መስመር ተሰሊፉ ዝፃወት ሙሉጌታ ግደይ ናይ ጋንታ መንደፈራ ብዝፈፀሞ ዘይእሩም ተግባራት ብማእከላይ ዳኛ ብቐይሕ ካርድ ካብ ሜዳ ተባሪሩ ተፃወቲ ጋንታ ሰንዓፈ ንዝተፈጥረ ክፍተት መዝሚዞም ተጠቀስ ፈተነታት እኳ እንተካይዱ ክሰልጦም ግናይ ካልእን ፀወታ ድማ ብዓወት ጋንታ መንደፈራ 3-1 ተዛዚሞ ኣብቲ ግጥም ብክልተ ሸቶታት ንመንደፈራ ናብ ዓወት ዘብቅዓ ናትናኤል ብርሃኑ ድማ ብሉፅ ተፃወታይ ተባሂሉ ብሓፈሽ ኣብ 60 ግጥማት ኣብ ክልተ እብረ ዝተሰላሰሉ ሊግ ዞባ ደቡብ 76 ሸቶታት ክምዝገቦ ከሎ 199 ብጫ ካርድ 7 ቀሕ ካርታ ድማ ተራእዩ ኣብ መወዳእታ ዝተረኽበ ውፅኢት ምስንምልከት ጋንታ መንደፈራ ብ19 ነጥቢ ቀዳመይቲ ብምዃን 25,000 ናቕፋን ወርቂ መዳልያን ዋንጫን ክሽለም ከላ ካልኦቲ ድባርዋ ብ17 ነጥቢ 20,000 ናቕፋን ብሩ መዳልያን ሰንዓፈ ድማ ብ14 ነጥቢ ሳልሳይ ደረጃ ብመሓዛ 15,000 ናቕፋን ናሓስ መዳልያን ረኺባ ንብሉፅ ኣመዝጋቢ ዝውሃብ ሽልማት ድማ ናትንኤል ብርሃነ ካብ ጋንታ መንደፈራ መሓረ ዳዊት ካብ ጋንታ ዓረዛ ክልቲኦም በብ6ሽተ ሸቶታት ብሉፃት ኣመዝገብቲ ብምዃን ወርቃውያን ጫማታት ክሽለሙ ተመስገን መብራቱ ካብ ጋንታ ድባርዋ ብሉፅ ሓላው ልዳት ብምዃን ወርቃዊት ጓንቲ ከምኡውን ኣሰልጣን ጋንታ መንደፈረ ዓብዱሰላም ዓብዱልከሪም ብሉፅ ኣሰልጣኒ ብምዃን ወርቃዊት ኩዕሶ ተሸሊሞም ብዘይካዚ ጋንታ ዓዲ ቀይሕ ብዘረኣየቶ እሩም ስነ ምግባር ናይ ጠባይ ዋንጫን 2,000 ናፋን ተሸሊማ ዕወታት ጋንታታትን ተፃወትን ዝተዳለሉን ሽልማት ካብ ኢዳ ማሕዳር ዞባ ደቡብ ኣቶ ሃብታብ ተስፋፄን ምክትል ፕረዚደንት ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ኣቶ ተኽላይ ሚካኤል ብርሃንን ኣብ ማሕዳር ንኡ ዞባ መንደፈራ ኣቶ ህዝቅያስ ውበትን ተቐቢሎም
0: ኣብ ክልተ ደረጃታት ተመቂሉ ካብ 1 ሓምለ ክሳብ 5 ሓምለ ኣብ ከተማ መንደፈራ ክካየድ ዝቐነየ ሻምፒዮን ኩዕሶ መርበብ ደቂ ኣንስትዮ ዞባ ደቡብ ብዓወት ዓዲ ኳላን ማይ ዓይንን ተዛዚሙ እቲ ብፌደሬሽን ኩዕሶ መርበብ ዞባ ደቡብ ተወዲቡ ኣብ መንጎ ቀዳማይን ካልኣይን ዲቪዥናት ዝተሰርዐ ውርድራት ኣብ ቀዳማይ ዲቪዥን ዝተሰርዐ ጋንታታት ፀሮና ዓረዛ ዓዲ ኳላ ደቀ ምሓረም ድባርዋን መንደፈራን ኣብ ካልኣይ ዲቪዥን ዝተመደባ ጋንታታት ድማ ሰንዓፈ ማይ ምነ ማይ ዓይኒ እምና ሓይሊ ዓዲ ቀይሕን ሰገነትን ነረን መሰረት ኣብ ናሓድሕደን ዘካየዶ ፀወታ ንፍጻመ ዝበፅሓ ናይ ካልኣይ ዲቪዥን ጋንታታት ማይ ዓይንን እምኒ ሓይልን ክኾናን ከለዋ ጋንታታት ዓዲ ኳላን መንደፈራን ድማ ኣብ ቀዳማይ ዲቪዥን ብምዃን ግጥማተን ኣካይደን ፈለማ ንሜዳ ዝወረዳ ጋንታታት ናይ ካልኣይ ዲቪዥን ማይ ዓይኒን እምኒ ሓይሊ ሰለስተ ብሓደ ክትረትዓን ከላ ዕውቲ ሻምፒዮን ካልኣይ ዲቪዥን ኩዕሶ መርበብ ዞባ ደቡብ ድማ ክትከውን በቂዓ ድሕሩ ኣብ ዝተካየደ ኣብ ቅርቲ ስፖርት ልዑል ትፅቢት ዝገበርሉ ግጥም ቀዳማይ ዲቪዥን ጋንታ መንደፈራን ዓዲ ኳላን ዘካየደ ግጥም እዩ እዘን ክልተ ጋንታታት ሰሙን ሙሉእ ኣብ ዝተካየደ ግጥማት ንመዋድርተን ማራኺብ ዝኾነ ብቕዓት ዝሰዕራ ብምንባረን ንትፅቢት ተዓዘብቲ ዝያዳ ዘንጥልጥል ነይሩ ክበሃል ይከኣል ክልትየን ጋንታታት ብሞራል ደገፍተን እናተተባብዓ ተወዳዳሪ ዝኾነ ብቕዓት የን ኣንፀባሪቐን ኣብ መወዳእታ ድማ ጋንታ ዓዲ ኳላ ንመጋጥምታ መንደፈራ ሰለስተ ብሓደ ብዝኾነ ውፅኢት ረቲዓታ በዚ ረኽበቶ ውፅኢት ድማ ዓዲ ኳላ ሻምፒዮን ኩዕሶ መርበብ ቀዳማይ ዲቪዥን ዞባ ደቡብ ብምዃን ተዓዊታ ብሓፈሻ ዝረኽበ ውፅኢት ድማ እዚ ስዕብ ይመስል ኣብ ካልኣይ ዲቪዥን ማይ ዓይኒ ሻምፒዮን ብምዃን ተሸላሚት ወርቂ መዳልያ ዋንጫን 8,000 ናቕፋን ክትከውንን ከላ ካልአይቲ ሰገነይቲ ብሩር መዳልያን 6,000 ናቕፋ እምኒ ሓይሊ ድማ ሳልሰይቲ ብምውፃእ 4,000 ናቕፋን ንሓስ መዳልያን ተሸሊማ ናይ ማይ ዓይኒ ተፃዋቲት ፌበን ካሕሳይ ብዘንፀባረቆቶ ብቕዓት ብልእስቲ ተፃዋቲት ተባሂላ ንሽልማት በቂዓ ካብ ቀዳማ ማይ ዲቪዥን ዓዲ ኳላ ዕውት ብምዃን ተሸላሚት ወርቂ መዳልያ ዓባይ ዋንጫን 10,000 ናቕፋን ክትከውንን ከላ መንደፈራ ካልኦት ብምዃን 8,000 ብሩር መዳልያን ዓረዛ ድማ ሳሳይ ደረጃ ብምሓዝ 6,000 ናቕፋን ንሓስ መዳልያን ተሸሊመን ናይ መንደፈራ ፍትሕ ረኸበ ውፅኢት መሰረት ጋንታታት ማይ ዓይንን ሰገነይትን ናብ ቀዳማይ ዲቪዥን ክዲባን ከለዋ ኣብ ቀዳማይ ዲቪዥን ተደሊለን ዝነበራ ጋንታታት ድባርዋን ፀሮናን ድማ ብዘመዝገበኦ ትሑት ውፅኢት ናብ ካልኣይ ዲቪዥን ከም ዝወረዳ ተፈሊጹ ኣብ መወዳእታ ዕውታት ጋንታታት ተፃወትን ዝረለወሎም ሽልማት ካብ ኢድ ዝተፈላለዩ ዕዱማት ኣጋይ ሽልማቶም ተቐቢሎም
1: ኣብ ኑ ዞባ እምኒ ሓይሊ ክካየድ ዝቐነ ውድዳት ሻምፒዮን ኩዕሶ እግርን መርበብን ብ29 ሰነ ተዛዚሙ በዚ መሰረት ኣብ ኩዕሶ መርበብ ኤክላስ ንዛራ 3:2 ኣብ ናይ ደቂ ኣንስትዮ ድማ ኤክላስ ንዛራ 3:2 ኣብ ናይ ደቂ ተባዕትዮ ክደብዑር ንስምረት 3:2 ኣብ ናይ ደቂ ኣንስትዮ ክደብዑር ንስምረት 3:1 ንዋንጫ ደቂ ተባዕትዮ ጋንታ ዛራ ንክደብዑር 3:2 ክደብዑር ኣብ ናይ ደቂ ኣንስትዮ ድማ ዛራ ንክደብዑር 2:2 ኣብ ኩዕሶ እግሪ ደቂ ተባዕትዮ ዛራ ንኣድከመ ምልጋ 6:2 ኣብ ናይ ደቂ ኣንስትዮ ድማ ኣድከመ ምልጋ ንዛራ 3:2 ኣብ ናይ ደቂ ተባዕትዮ ጋንታ ክደብዑር ምስ ሰላም 3:1 ክትፈላለም ናይ ደቂ ኣንስትዮ ድማ ጋንታ ዓዲ ሓንሶ ምስ ክደብዑር ተፃዊታት 3:2 ተዓዊታ ንዋንጫ ደቂ ተባዕትዮ ጋንታ ክደብዑር ንዛራ 3:1 ክስዕር ኣብ ናይ ደቂ ኣንስትዮ ድማ ክደብዑር ንኣድከመ ምልጋእ 2:2 ተዓዊታትላ ጎብለል ናይ ዝውድዳት ክደብዑር ብክልቲ ፆታ ናይ 2026 ኮይና ብምዕዋታ ሙሉዕጥቂ ክትሽለም ንካልኣይን ሳልሳይን ድማ ኩዓሳሱ ተሸሊሞም
0: ኣብ ከተማ ዓዲ ቀይሕ ብተኸታታሊ ሰንበት ዝካየድ ዘሎ ውርድራት ቅድም ብሽክለታ ንራብዓይ ሰሙን ቀፂሉ ተኻይዱ
1: ኣብ ከተማ ዓዲ ቀይሕ ዝካየድ ዘሎ ውድዳት ብሽክለታ ዝሓለፈ ሰንበት ንራብዓይ ግዜ ቀፂሉ ውዒሉ ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳራት ከባቢ ማለት ሃዳሙ ሓይነባ ዑናብር ሒሽምለን ካብ ንኡ ዞባ ሰንዓፈ ዝመፁ ተፃወቱ ድማ ብውልቂ ዝካየድ ዘሎ ውድዳት ቅድም ብሽክለታ ብሰንበ 7 ሓምለ ንራብዓይ ግዜኡ ቀፂሉ ውዒሉ እዚ ኣብ መንጎ ንኣሹን ማእከሎት

0: ከምኡ ድማ ዓበይቲ ናይ ደቂ ኣንስትዮን ተኸፋፊሉ ዝካየድ ዘሎ ውድዳት ኣብ ሰንበት ዝነበረ ቅድም ስንዕዘብ ኣብ ናእሹ ቀዳማይ ነቢ ኣማን ካብ ምምሕዳር ዑናቡር ካልይ ዮስያስ ዓጎሶም ካብ ምምሕዳር ዑናቡር ሳልሳይ ሚሒሩ ሚካኤል ካብ ሕሽምለ ራብዓይ ልኡላውነት ተኪኤ ካብ ሓይነባ ሓምሻይ ኤርምያስ በረኸት ካብ ዑናቡር ሻርሻይ ሚልዮን ሙሉእ ካብ ሓይነባ ናይ ማእከሎቲ ቀዳማይ ናኦዳ ተኽልቲ ዑናቡር ካልኣይ መርሃዊ ኣባዲ ሓይነባ ሳልሳይ መርሃዊ ክብሪ ዑናቡር ራብዓይ ፊልሞን ፍሬዘር ሰንዓፈ ኣብ ናይ ደቂ ኣንስትዮ ድማ ቀዳሚቲ ዘቢብ ተስፋ ጋብር ሕሸምለ ካልእቲ ማዕድን ሙሉጌታ ሰንዓፈ ሳልሰይቲ ኤልዳና ክብሮም ሓይነባ ኣብ ዓበይቲ ኣብ ናይ ግዜ ፀወታ ዝተሰርዐት ናይ ቅፅብታ ውድድር ቀዳማይ ዮሴፍ ለገሰ ሃዳሙ ካልኣይ መትከል ሰሎሞን ሕሽምለ ሳልሳይ ጀሙዕ እስማዒል ሰንዓፈ ኣብ መወዳእታ ናይ ዓበይቲ ቀዳማይ ዮሴፍ ለገሰ ሃዳሙ ካልኣይ መትከል ሰሎሞን ሕሽምለ ሳልሳይ ናኦድ ሃብተ ገብርኤል ሓነባ ራብዓይ ዮናታን ኣማኑኤል ጉፍላ ብውልቂ ሓምሻይ ኣምሓዳር ኣብርሃ ሰንዓፈ ሻርሻይ ጅምዕ እስማዒል ካብ ሰንዓፈ ኮይኖም ተዓዊቶም
1: ሎሚ ዓመት ንመበል 113 ግዜኡ ኣብ ምክያድ ዝርከብ ቱር ደ ፍራንስ ትማሊ ሰንበት ብካልኣይ መድረኹ ቀፂሉ ተኻይዱ
2: ትማሊ ቀዳም ብቐዳማይ መድረኹ ዝፈለመ ቱር ደ ፍራንስ ሎሚ ሰንበት 5 ሓምለ ብካልኣይ መድረኹ ቀፂሉ ኣብ ዘኽሌት መድረኽ ድማ ተቀዳደምቲ ካብ ታራጎና ተበጊሶም ኣብ ከተማ ባርሴሎና ትዛዘ 168.5 ኪሎ ሜትር ዝርሕቐት ውርድር ንምክያድዮም ካብ መበገሲ ህንፃ ዝንቒሎም ኣብ ቀዳሚት መድረኽ ምስጋንቱ ብምዃን ኣኽሊል ዓወት ዝደፈ ዴንማርካዊ ዮናስ ቪንጌጋርድ ኣብዛ መድረኽ ብጫ ማልያ ለቢሱ ተበጊሱሎ ቀጠልያ ማልያ ብኢጋን በርናል ማልያ ኣንበሳ ዓቐ ብታደይ ፖጓቻ ፃዕዳ ማልያ ብሉፅ መንሰይ ድማ ብስጳኛዊ ኹዋን ኣይሶ ተለቢሰን ኣብ ናይዚ ዓመት ውርድር ዝበዝሑ ዓወታት ሒዙ ናብዚ ውርድር ኣትዩ ዝርከብ ታደይ ፖጓቻ ብ13 ዓወታት እዩ ዮናስ ቪንጌጋርድ 12 ኢሳቅ ደልቶሮ 8 ሬሜኮ ኤቨኖፐል ፖል ቴክሳስን ድማ ብ7 ዓወታት ይኽተልዎ ነዛ ካልኦት መድረኽ ብዓወት ክዛዝማ ልዑል ትፅቢት ዝተገብረሉ ስሎቬናዊ ታደይ ፖጓቻ እዩ ንፖጓቻ ተኸቲሎም ድማ ማቲዩ ቫንደርፖል ዮናስ ቪንጌጋርድ ቶምፒድ ኮክ ሬሜኮ ኤቨኖፖል ፖል ቴክሳስ ብቐደም ተኸተል ዕውታት ናይዛ መድረኽ ክኾኑ ቅድመ ግምት ዝተዋሃቦም ተቀዳደምቲ እዮም ድሕሪ 2 ኪሎ ሜትር ምጅማር ውርድር ኣብ ዓባይ ጉጅለ ብዝተፈጥረ ስካቶ ጀርመናዊ ኣባል ጃይኮ ኣልኡላ ፌሊክስ ኤንጌል ሃርትን ሆላንዳዊ ኣባል ፒክኒክ ፍራንክ ቫንደንብሮክን ካብ ዓባይ ጉጅለ መሊቖም ጸኒሑ ኣባል ካጃሩራል ኣሌክስ ሞሊናር ተጸንቢርዎም ኣብ 7 ኪሎ ሜትር ቢንያም ግርማይ ዝርከቦም 8 ተቀዳደምቲ ናይ ምውዳቕ ሓደጋ ጋጢምዎም ድሕሪ 9 ኪሎ ሜትር ቀዳሜት ጉጅለ ንዓባይ ጉጅለ ናይ 17 ካልኢት ናይ ግዜ ጋጋ ንፂፋትላ ኣብ 18 ኪሎ ሜትር ኣቐዲሙ መውደቕቲ ኣጋጢምዎ ዝነበረ ቢንያም ግርማይ ምስ3 ርእሱ ናብ ዓባይ ጉጅለ ተሓዊሱ ኣብ 22 ኪሎ ሜትር ቀዳሜት ጉጅለ ንፈረንሳዊ ባፕቲስ ቬይስትሮፈር ናይ 30 ካልኢት ንዓባይ ጉጅለ ድማ ናይ 1 ደቂቕ ናይ ግዜ ጋጋ ንፂፋትላ ኣብ 29 ኪሎ ሜትር ባፕቲስ ቬይስትሮፈር ንዓባይ ጉጅለ ኣብ ዝተጸበየሉ ኣባል ኤንኤስኤን ቢንያም ግርማይ ብሽክለታ ቀይሩ ኣባል ባሕሪን ቪክቶርያ ስሎቬንያዊ ማቴጅ ሞሆሪክ መበል 250 ናይ ግራንድ ቱር ናይ መድረኽ ውርድሩ ዘካይድ ዘሎ ገዲም ተቀዳደማዩ ኣብ 85.6 ኪሎ ሜትር ንዝነበረት ናይ መንጎ ቅፅበታ ውርድር ካብ ኣባላት ቀዳማይ ጉጅለ ሆላንዳዊ ኣሌክስ ሞሊናር ቀዳማይ ኣትዩ 25 ነጥቢ ወሲዱ ፌሊክስ ኤንጌል ሃርት ብ20 ነጥቢ ካልኣይ ሆላንዳዊ ማርክ ቫንደንብሮክ ድማ ሳልሳይ ተርታ ብምሓዝ 16 ነጥቢ ወሲዱ ዓባይ ጉጅለ ድሒራ ኣብዚ መስመር ኣብ ዝበፅሐትሉ ኤርትራዊ ቢንያም ግርማይ ንዓባይ ጉጅለ ሲዒሩ ራብዓይ ተርታ ብምሓዝ 14 ነጥቢ ወሲዱ ዴንማርካዊ ማድስ ፔደርሰን 12 ቤልጅማዊ ያስ ፊሊፕሰን 10 ፈረንሳዊ ኣንቶኒ ቱርጊስ 9 ቤልጅማዊ ቲም ሜርለር ድማ 8 ነጥቢ ወሲዶም ኣብ 88 ኪሎ ሜትር ኣብ መንጎ ቀዳሚትን ዓባይ ጉጅለን ዝነበረ ናይ ግዜ ጋግ ናይ ደቂቕን 35 ካልኢትን ተዓቂኑ ኣብዚ ህሞት ዓባይ ጉጅለ ብኣባል ዩናይትድ ኣራብያን ኤምሬትስ ቤልጅማዊ ፍሎርያን ቨርመርች ክትቅለስ ጀሚራ ኣብ 90 ኪሎ ሜትር ኣባል ሎቶ ኢንተርማርሸ ቤልጅማዊ ኣርናው ደሊ ካብ ዓባይ ጉጅለ ተሪፉ ኣብ 94.2 ኪሎ ሜትር ኣብ ዝነበረት ናይ 2 ካታጎሪ ዓቐን ዝነበራ ናይ ዓቐብ ቅፅበታ ውርድር ኣሌክስ ሞሊናር ቀዳማይ ኣትዩ 5 ነጥቢ ወሲዱ ፌሊክስ ኤንግል ሃርት 3 ፍራንክ ቫንደንብሮክ ድማ 2 ነጥቢ ወሲዱ ካብ ዓባይ ጉጅለ ብሪጣንያዊ ጆሽዋ ታርሊንግ ተሪፋ ንዝነበረት 1 ነጥቢ ኣኪብዋ ኣብ ድሕሪት ብዩናይትድ ኣረብያን ኤምሬትስ ትቕልለ ዝነበረት ዓባይ ጉጅለ ንሓደ ካብ ኣባላት ቀዳሜት ጉጅለ ሆላንዳዊ ፍራንክ ቫንደንብሮክ ምሳ ሓዊሳቶ ቁፅሪ ኣብ መጥቃዕቲ ዝነበሩ ተቀያደምቲ ድማ ናብ ክልተ ወሪዱ ኣብ 18 ኪሎ ሜትር ሜክሲካዊ ኢሳቅ ደልቶሮ ብሽክለተ ኣባላሽዩ ካብ ዓባይ ጉጅለ ተሪፉ እዚ ሜክሲካዊ ንፈለማ ግዜኡ ኣብ ቱር ደ ፍራንስ ኣብ ምስታፍ ይርከብ ኣሎ ደልቶሮ ኣይፀንሐን ድሕሪ 3 ኪሎ ሜትር ናብ ዓባይ ጉጅለ ተመሊሱ ኣብ 118 ኪሎ ሜትር ኣብ መንጎ ቀዳሚትን ዓባይ ጉጅለን ዝነበረ ናይ ግዜ ጋግ ናብ 45 ካልኢታት ወሪዱ ኣብ 137 ኪሎ ሜትር ኣብ መጥቃዕቲ ዝውዕለት ጉጅለ ኣብ ትሕቲ ሙሉእ ምቁፃር ዓባይ ጉጅለ ኣትያ ፀወታ ንክዛዘም 28 ኪሎ ሜትር ምስ ተረፎ ተቀዳደምቲ 1.6 ኪሎ ሜትር ንዝንውሓተ ዓቐብ ኣብ ዝሓዝሉ ኣሜሪካዊ ብራንዶን ማክናልቲ ንፖጋቻ መሪሑ ኣብ ዓባይ ጉጅለ ምጉፅጓዝ ክፈጥር ጀሚሩ ብቁፅሪ ብርክት ዝበሉ ተቀዳደምቲ ድማ ኣብ ዘህሞት ግዳይ ምትራፍ ካብ ዓባይ ጉጅለ ኮይኖም ብምንቅስቃስ ፖጋቻን ብራንዶን ማክናልትን ዝሰግአ ዮናስ ቪንጌጋር ኣብ ሮታታ ደይ ፖጓቻ ኮፍ ክብል መሪፁ ኣብ 141 ኪሎ ሜትር ንዝነበረት ናይ 3 ካታጎሪ ዓቐብ ንዝነበራ ናይ ዓቕቢ ቅፅበታ ውርድር ብራንዶን ማክናልቲ 2 ታደይ ፖጓቻ ድማ ሓንቲ ነጥቢ ኣኪቦምላ ፀወታ ንክዛዘም ባልኔት ካምፓኒ ኢኒዮስ ፈረንሳዊ ኬቨን ቫኮሊን ካብ ዓባይ ጉጅለ ዘልሓጢሉ ፀኒሑ ኣባል ባሕረይን ኢጣልያዊ ኣንቶኒዮቲ በርሲዒብዎም ፀወታ ንክዛዘም 22 ኪሎ ሜትር ምስ ተረፎ ዓባይ ጉጅለ ምስ 4 ተቀያድምቲ ተሪፋ ፀወታ ንክዛዘም 20 ኪሎ ሜትር ምስ ተረፎ ፈረንሳዊ ኬቨን ቫኮሊን ናብ ዓባይ ጉጅለ ተመሊሱ ኣብ 153 ኪሎ ሜትር ንዝነበረት ናይ ዓቐብ ቅፅበታ ውርድር ብራንዶን ማክናልቲ 2 ማትዮ ጆርጊንሰን ድማ ሓንቲ ነጥቢ ወሲዶም ኣሜሪካዊ ኣባል ዩናይትድ ኣረብያን ኤምሬትስ ብራንዶን ማክናልቲ ንዓባይ ጉጅለ መሪሑ ናብ ናይ መወዳእታ 10 ኪሎ ሜትር ዝኣተወ ተቃደማ እዩ ፀወታ ንክዛዘም 5 ኪሎ ሜትር ምስ ተረፎ ኖርዌጃዊት ክለብ ኡኖ ኤክስፕሮ መሪሕነት ዓባይ ጉጅለ ተረኪባ ኣብ ናይ መወዳእታ ኪሎ ሜትር ኣብ ዝነበረት ዓቐብ ኣባል ደኬታሎን ቤልጅማዊት የስ ቤኖት ንዓባይ ጉጅለ ሒዝዋ ደይቡ ኣብዚ ህሞት ሆላንዳዊ ማቲ ቫንደርፖል ካብ ዓባይ ጉጅለ ተሪፉ ድሕሪት የስ ቤኖት ኣባል ዩናይትድ ኣረብያን ኤምሬትስ ብርጣንያዊ ኣዳምያተስ መሪሕነት ዓባይ ጉጅለ ተረኪቡ ፀወታ ንክዛዘም 2.4 ኪሎ ሜትር ምስ ተረፎ 12 ተቀዳደምቲ ኣብ ጉጅለ ፋቨራይት ተሪፎም ፀወታ ንክዛዘም 1.5 ኪሎ ሜትር ምስ ተረፎ ኣባል ትሬክ ዴንማርካዊ ማትያስ ኬልሞንስ ኣብ ጎልጎል ክሳብ 50 ኪሎ ሜትር ኣብ ሰዓት እናረገፀ መጥቃዕ ትፈንዩ ሜክሲካዊ ኢሳቅ ደልቲሮ ንመጥቃዕት ስኬልሞንስ ኣበርዒኑ ብሓያል ስካቶ ክረግፅ ጀሚሩ ፖጓቻ ነቲ ንፈለማ ግዜኡ ኣብዚ ውርድር ሳተፍ ዝነበረ ወዲ ጋንቱኡ ኢሳቅ ደልቲሮ ናይ መድረኽ ዓወት ንኸመዝግብ ብድሕሪት ስካቶ ንኸይገበሮ ክሕልወሉ ጀሚሩ ንውህደት ደልቲሮን ፖጓቻን ከበርዐን ዝኽእል ተቃዳማይ ብዘይምንባሩ ደልቲሮ ዓወቱ ክኸውን ንክኸውን ፍቓድ ንዝሃቦ ፖጓቻ እናመስገነ ንውርድሩ ብ3 ሰዓትን 4 ደቂቕን 48 ካልኢትን ብምዝዛም ቀዳማይ ኮይኑ ሕንጻጽ ረጊጹ ታደይ ፖጓቻ ካልኣይ ቤልጅማዊ ሬሜኮ ኤቨኖፐል ሳልሳይ ዴንማርካዊ ዮናስ ቪንጌጋር ድማ ራብዓይ ተርታ ሒዙ ኣባል ኤንኤስኤን ቢንያም ግርማይ ካብ ዕውት መድረኽ ኢሳቅ ደልቲሮ ብ13 ደቂቕን 56 ካልኢትን ድሒሩ መበል 157 ተርታ ሒዙ ሕንጻጽ ረጊጹ ኣብዛ መድረኽ ወዲ 22 ዓመትን 220 መዓልታትን ዝነበረ ኢሳቅ ደልቲሮ ናይ መድረኽ ዓወት ምምዝጋቡ ስዒቡ መበል 30 ናይ ፕሮፌሽናል ዓወቱ ፀንቢሉ ኢሳቅ ደልቲሮ ድሕሪ 21 መዓልታት እዩ ዳግማይ ናብ ጎደና ዓወት ተመሊሱ ኢሳቅ ደልቲሮ ኣብ ቱር ደ ፍራንስ ናይ መድረኽ ዓወት ከመዝግብ ዝበቕዐ ካልኣይ ሜክሲካዊ ኮይኑ ናይ መወዳእታ ሜክሲካዊ ኣብ ቱር ደ ፍራንስ ናይ መድረኽ ዓወት ኣመዝጊቡ ዝነበረ ራውል ኣልካላ ኣብ 1989 እዩ ብዘይካዚ ኢሳቅ ደልቲሮ መበል 12 ኣባል ዩናይትድ ኣረብያን ኤምሬትስ ኣብ ቱር ደ ፍራንስ ናይ መድረኽ ዓወት ከመዝግብ ዝበቕዐ ተቃዳማ እዩ ኣብዛ መድረኽ ካልኣይ ተርታ ክሕዝ ኸኣለ ታደይ ፖጓቻ ኣብ ውርድሩ ካልኣይ ተርታ ሒዙ ፀወቱ ክውድእ ንመበል 32 ግዜ እዩ ዩናይትድ ኣረብያን ኤምሬትስ ድማ መበል 808 ዓወታት ፀንቢላ ኣብ ሓፈሻዊ ግዜ ዴንማርካዊ ዮናስ ቪንጌጋርድ ብ4 ሰዓትን 1 ደቂቕን 48 ካልኢትን ኣብ ብጫ ማልያ ዝነበሮ መሪሕነት ዓቂቡ ኣብዛ መድረኽ ካልኣይ ተርታ ድሕሪ መሓዙ 6 ካልኢታት ናይ ግዜ መቑሸሽ ዝረኸበ ታደይ ፖጓቻ ብ6 ካልኢት ድሕሩ ካልኣይ 4 ካልኢት ናይ ግዜ መቑሸሽ ዝረኸበ ሬሜኮ ኤቨኖፐል ብ15 ካልኢት ድሕሩ ሳልሳይ ቀዳማይ ተርታ ድሕሪ መሓዙ 10 ካልኢት ናይ ግዜ መቑሸሽ ዝረኸበ ሜክሲካዊ ኢሳቅ ደልቶሮ ብ16 ካልኢት ድሕሩ ራብዓይ እስጳኛዊ ክዋን ኣይሶ ብ19 ካልኢት ድሕሩ ሓምሻይ ፈረንሳዊ ፖል ሴክሳስ ብ42 ካልኢት ድሕሩ ሻድሻይ ተርታ ሒዙሎ ቢንያም ግርማይ ብ17 ደቂቕን 6 ካልኢትን ድሕሩ መበል 133 ተርታ ሒዙሎ ብነጥቢ ዕውት መድረኽ ሜክሲካዊ ኢሳቅ ደልቶሮ ብ30 ነጥቢ መሪሕነት ቀጠልያ ማልያ ተረኪቡ ኣብ መጥቃዕቲ ውዒሉ ገለ ነጥብታት ዝኣከበ ሆላንዳዊ ኣባልካ ጃሩራል ኣሌክስ ሞሊናር ብ25 ነጥቢ ካልኣይ ስሎቬናዊ ታደይ ፖጓቻ ብተመሳሳሊ 25 ነጥቢ ሳልሳይ ረሜኮ ኤቨኖፐል ብ22 ነጥቢ ራብዓይ ተርታ ክሕዝን ከሎ ኣብ መንጎ ኣብ ዝነበረት ናይ መንጎ ቅፅበታ ውድድር ንዓባይ ጉጅለ ዝሰዕረ ቢንያም ግርማይ ድማ ብዝኣከበን 14 ነጥቢ መበል 10ይ ተርታ ሒዙሎ። ኣባልካ ጃሩራል ኣሌክስ ሞሊናር ብ5 ነጥቢ መሪሕነት ኣንበሳ ዓቐብ ተረኪቡ ኣሜሪካ

0: ካዊ ኣባል ዩናይትድ ኣራብያን ኤምሬትስ ብራንዶን ማክናልቲ ብ4 ነጥቢ ካልኣይ፣ ጀርመናዊ ፍሌክስ ኤንግልሃርት ብ3 ነጥቢ ሳልሳይ፣ ታደይ ፖጓቻ ብ1 ነጥቢ ሻድሻይ ተርታሒዝሎ። ዕውት መድረኽ ኢሳቅ ዴልቶሮ መሪሕነት ብሉፅ መንእሰይ ካብ እስጳኛዊ ክዋን ኣይሶ ተረኪቦም። ኣይሶን ፖል ሴክሳስን ብመዓል ተበሊፆም ካልኣይን ሳልሳይን ተርታሒዞም ይኽተልዎም። ብጋንታ ኣብዛ መድረኽ ንክልተ ተቀዳድምታ ምስ ቀዳሞት ክልተ ዘእተወት ዩናይትድ ኣራብያን ኤምሬትስ መሪሕነት ናይዚ ውድድር ተረኪባ። ብሪጣንያዊት ኔት ካምፓኒ ኢኒዮስ ብ21 ካልኦት ድሕራ ካልኢቲ ሬድቡል ቦራሃንስ ግሮ ድማ ብደቂቕን 20 ካልኦትን ድሕራ ሳልሳይ ተርታሒዛላ። ቱር ደ ፍራንስ ሶን 6 ሓምለ ብሳልሳይ መድረኹ ክቕፅል እዩ። ኣብዛ መድረኽ ድማ ተቀዳድምቲ 15.9 ኪሎ ዝርሕቀቱ ውድድር ከካይድ እዮም።
1: ግጥማት ዋንጫ ዓለም ዝሓለፈ ቀዳምን ሰንበትን ብናይ ዙር 32 ግጥማት ቀፂሉ ተኻይዱ።
2: ካናዳ ንጻር ሞሮኮ እያ ተፃዊታም። እዚ ፆታ ኣብ ሂውስተን ሕብራት መንግስታት ኣሜሪካ እዩ ተኻይዱ። ኣብ ናይ ቅድሚ ዕረፍቲ ፆታ ካናዳ ነታ ተረጋጊኣ ዘይነበረት ሞሮኮ ብዝተፈላለዩ ዘይዕውታት መጥቃዕታት ብምግባር ክትርብሻ እኳ ተኻለት፣ ሸቶ ግን ከተመዝግባ ኣይከኣለትን። ንዕረፍቲ ድማ ብዘይሸቶ እየን ተፈላለየን። ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ዕብረት ፆታ ሓይላ ዘቕረበት ሞሮኮ ኣብ መበል 50 ደቂቕ ካብ ኦናሂ ብዝረኸብታ ሸቶ ቀዲማ መሪሕነት ሒዛ፣ ኣብ መበል 82 ደቂቕ እውን ካብ ዝተፃወታይ ካልእ ሸቶ ዝወሰኸት ሞሮኮ ኣብ መበል 98 ደቂቕ ካብ ራሒሚ ንዓወታ ርጉዝ ገበረት ሳሴ ሸቶ ስለ ዝደገመት እቲ ፆታ ብዓወታ 3 ባዶ ተዛዚሞ። ኣብዛ ፆታ ንክልተ ሸቶታት ሃገሩ ዘመዝገበ ኣዘዲን ኦናሂ ብል ተፃዋታይ ተባሂሉ ተሰይሞ። ፓራጓይን ፈረንሳን እውን እተን ናይ ዙር 16 ፆተን ዘካየዳ ሃገራት እየን። ኣብ ናይ ቅድሚ ዕረፍቲ ፆታ ዘን ሃገራት ሸቶ ዘይተመዝገበ ፆታ ከካይዳ ክልዋ ድሕሪ ዕረፍቲ ኣብ ዝቐፀለ ካልኣይ ብረ ግጥም ፈረንሳ ኣብ መበል 70 ደቂቕ መገዲ ሓለቓ ኪልያን ምባፔ ብፍፁም ቅላዕ ሸቶ ብምርካብ ነዚ ግጥም 1 ባዶ ብምዕዋት ናብ ዝቕፅል ናይ ርብዒ ፍጻሚ ግጥማት ሓሊፋ ፈረንሳ ኣንጻር ሞሮኮ ዝመፅ ሓሙስ እያ ክትራኸብ።
0: ኣቐዲመን በዓልቲ 5 ኮኸብ ብራዚል ኣንጻርታ ድሕሪ ነዊሕ ዓመታት ኣብ ናይዚ ዓመት ውድድር ናብ ዋንጫ ዓለም ዝተመልሰት ኖርዌጅን ፀወተን ኣካይደን። እዚ ግጥም ነቶም ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ልዑል ናይ ምትህላኽ መንፈስ ዘሕደሩ ጋብርኤል ማጋላስን ኤርሊንግ ሃላንድን ዳግማይ ናብ ዓውደ ኩናት ዝመልስ ብምንባሩ ካብቲ ነዚ ግጥም ርዝነት ክውስኸሉ ትፅቢት ተገይርሉ ዝጀመረ ፀወታ እዩ። ንፀወታ ካብ ምጅማር ክቋፀርዎ ዘይተሸገሩ ኖርዌጃውያን ኣብ 40 ደቂቕ ብመንገዲ ፓትሪክ በርግ ሸቶ ኣመዝጊቦ እኳ እንተነበሩ ነታ ቁዕሶ ዝኸሸነ ሶርሎስ ካብ ፀወታ ወፃኢ ብምፅኑሕ ግን እታ ሸቶ ተሰሪዛ። በዛ ዝተሰረዘት ሸቶ ኖርዌይ እንታይ ክትገብር ትፃወቶም ከም ዘላ መልእኽቲ ዝመፆም ብራዚላውያን ኪንዮ ብመልሰ መጥቃዕቲ ንኩዕሶ ተቐባቢሎም ናብ ልዳት ኖርዌይ ናይ ምውፋር ባህጊ ኣይነበሮምን። ኣብ መበል 15 ደቂቕ ብመንገዲ ኩንያ ዝተረኽበት ፍጹም ቅላ ንምህራም ሓላፍነት ዝወሰደ ብሩኖ ጉማረሽ ብሓላው ልዳት ኖርዌይ ነይላን ተዓጊቱ። ቅድሚ ሕጂ ኣብ ኒውካስል ንዝቐልዐን ክልተ ፍጹም ቅልዓት ናብ ሸቶ ቀይርወን ዝነበረ ጉማረዝ ልሕሪ 1989 ኣብ ፀወታም ብማልያ ብራዚል ፍጹም ቅላዕ ዝሰሓተ ተፃወታይ ኮይኑ ዚኮ ኣብ ዋንጫ ዓለም 1989 ኣንጻር ፈረንሳ ፍጹም ቅላዕ ድሕሪ ምስሓቱ ካብቲ ግዜት ንድድሓር ኣብ ምድብ ፀወታ ፍጹም ቅላዕ ስሒቱ ዝፈለጥ ብራዚላዊ ጸንሐን ፀወታ ብዘይሸቶ ንዕረፍቲ ባዶ ባዶ ምሪሑ። ድሕሪ ዕረፍቲ ኣሰልጣኒ ብራዚል ካርሎ ኣንቸሎቲ ናብ ፀወታ ንምምላስ ንኤንድሪክ ብኩንያ ቀይርዎም። ፍልልያት ክፈጥር ግን ኣይከኣለን። ኣብ መበል 79 ደቂ ኣብዛ ግጥም ኣስቂጡ ዘምሴ ኤርሊንግ ሃላን ካብ ሼልደራፍ ንዝቆርፀት ኩዕሶ ልዕሊ ጋብርኤል ማጋላስ ዘሊሉ ንልቢ ብራዚላውያን ዝሰበረት ሸቶ ኣመዝጊቦም። ኣብ መበል 14 ኣህጉራዊ ፀወቱ ብተኸታታሊ ሸቶ ዝመዝገበ ሃላንድ ኣብ ሓንቲ ሸቶ ጥራይ ከይተሓፅረ ኣብ መበል 90 ደቂቕ ንኖርዌይ ኣብ ታሪኻ በፂሓቶ ንዘይትፈልጥ ኮታ ርብዒ ፍጻመ ዘውሓሰትላ ካልኦት ሸቶ ኣመዝጊቡ። ኣብ ተወሳኺ ደቂቕ ናይ መወዳእታ ናይ ዋንጫ ዓለም ፀወቱ ንምክያድ ተቐይሩ ንሜዳ ዝወረደ ነይማር ጁንየር ብራዚል ንዝረኸበታ ፍጹም ቅላዕ ሓላፍነታ ወሲዱ ንብራዚላውያን ካብ ብባዶ ምስዓር ዘናገፈት ሸቶ ኣመዝጊቡ። ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ብዓወት ኖርዌይ 2-1 ተዛዚሙ። ክልተ ሸቶታት ዘመዝገበ ኤርሊንግ ሃላንድ መዝገበ ሻም ናይ ኤሮጳዊ ክኸውን እንከሎ ድሕሪ 98 ክርስቲያን ቪየር ድማ ነቲ ታሪክ ዝበፅሐ ናይ ፈለማ ተፃወታ እዩ። ኖርዌይ ኣብ ታሪክ ዋንጫ ዓለም እታ እንኮ ብብራዚል ዘይተሳዕረት ጋንቲያ። ኣብ ታሪክን 5 ግዜ ዝተረኸባ ኮይነን ኖርዌይ ኣብ 3 ክትዕወትን ከላ ኣብ 2 ድማ ማዕረ ተፈላለያ። ኖርዌይ ኣብ ዓበይቲ ኣህጉራዊ መድረኻት ኣብ መድረኽ ርብዕ ፍጻመ ክትበፅሕ ኣብ ታሪኻ ንመጀመርያ ግዜ እዩ። ብራዚል ብውሕዶ ርብዕ ፍጻመ ከይበፅሐት ካብ ዋንጫ ዓለም ካብ ናይ ወዲጋ ምሕላፍ ግጥማት ክትግለፍ ድሕሪ 1990 ብኣርጀንቲና ዝተገለፈቶ ንፈለማ ግዜ እዩ። ብራዚል ብውሕዱ ኣብ ዝሓለፉ 8 ውድድራት ዋንጫ ዓለም ኣቶም 3 ክሳብ ርብዕ ፍጻመ

مسيحيا أب عشرة أربعة تخاتلتي أهجراو قطمات عسران شو عطن شطو أمزجيب زركب إيرلينغ هالان نمود أتاك زي أبتوا دارت صوتا أهجراو شطو كممزجاب ستسجملو أورحتك أمتي عسرة عسران أربعة أنصار أوستريا أب قطم نيشنس ليجيوم لحرت صوتا كاب أهجراو قطمات روتا موت صوق عوز جبرة نيمار جونير لحر بيلا أب أربعة وردرات وانش علم شطو زمزجبة كال أي برازلاو تصوتا يكوينوم ديران حنتي كابي انكت هاغرات ناي زور الدر زخونت مكسيكو انصارتا بجرمناوي توماس توشل تمريحا دحرشن شعته 266 صمولو غام ناي وانچ عالم نمبر واي ناب زور الدر اغني عزلا انجليزيان قتيمن زي اب تاريخ او ستاديوم ازتيكس تخيد قطم قدمي مجمرو بسنكز نبره نوغودا استحوسو حما كونوتات اير كابت استمدبلو غزي بحد ساعات دونغي جميرو اب زور الدر اب زكيرتوم قطماتا لداتا شوتو زيد فرتن اب ميدا ازتيك اب سمانانچ عات ተዋድር ትግጥማት ክልተ ግዜ ጥራይ እስተሳዕረት አሜሪካን አብ ቀድሚ አሽሐደ ገፍታን ተጻወት ሜክሲኮ ንእንግሊዝ አብብዶ ከመጠቀምጸላዩ በአጉ ከመግምት ሰፊሮ ይሁንምበር ምስ ማድሪድ ዝነበሮ ናይ ውድድር አመት ወዲኡ ናብ ሀገራውት ጋንታ እንግሊዝ ድሕር ምጥርናፉ ወርቃው በቃቱ ዳግማይ ዝረከበ በሊንግሃም አመበል 36 ድግ ንእንግሊዝ ሻምላ መሪሕነት ዘተሐዘት ሾቱ አመዝጊቦ አይጸንሐን በሊንግሃም ለዕት 99 ሰከንድታት ቀዳሚ ተሸጡ አመበል 38 ሞንተን ድግ ብኻሊድ ሸቶ ተመሊሱ እንግሊዝ ንመሪሕነታ ከተማ ሓድሮ ኣብ ትውደበሉ ዝነበረት ግዜ ኣጥቃዓይ ሜክሲኮ ኩኖይኖስ እቲ ግጥም ሕረፍቲ ህወት ዘርዩ ክምለስ ኣኽኢላ ንመሪሕነት እንግሊዝ ድማ ኣብ ሓደጋ ዘእተወትን ሸቶ ኣመዝጊቡ እቲ ግጥም ብመሪሕነት እንግሊዝ ንዕረፍቲ ክልተ ብሓደ ኣቕኒዑ ንሕረፍቲ ተኸላኸላይ እንግሊዝ ጃሮል ኩንሳ ኣብ ልዕሊ ጀሱስ ጌራልዶ በለል ብምስርሑ ማእከላይ ዳኛ ብፃዊዒ ድቫር ተሰኒዩ ብቀይሕ ካርድ ካብ ሜዳ ኣሰናቢትዎ ቁፅሪ ተጻወቲ እንግሊዝ ናብ 10 ድሕሪ ምውራዱ እታ ብ3 ኣናብት ጽዋዕ ሃገራዊት ጋንታ ኣብ መበል 6 ደቂቕ ፍጹም ቅልዕ ረኺባ በዓል ውዕለታ ሃሪኬን ድማ ቀሊዑ ሻድሸይ ተሸቱ ናይ ዝውር ድራ መዝጊቡ ሃሪኬን ፍጹም ቅልዕ ሸቶ ድሕሪ ምምዝጋቡ ኣብ ልዳት ጋንቱ ኣብ ልዕሊ ጉተረዝ ብሰርሖ በደል ሜክሲኮ ዳግማይ ናብ ጸወታ ከተምልሳ ትኽእል ፍጹም ቅልዕ ረኺባ ራውል ኺሜነዝ ድማ ቀሊዑ ናብ ሸቶ ቀይርዋ ምስ ጎድሎ ተጻወቱ መሪሕነቱ ክዕቅብ ዝነበረ ቶማስ ቱሸል ንቆራይሊ ብስፐንስ ንኢልዮት ኣንደርሰን ብዳንበርን ንቡካዮ ሳካ ድማ ብጆንስተን ዝተኪዩ ናይ 3-2 መሪሕነቱ ዓቂቡ ወፅዩ እንግሊዝ ኣብ ታሪካዊ ስታድየም ታሪክ ሰሪሓ ወፅያ እንግሊዝ ንመወዳእታ ግዜ ኣብ ስታድየም ተፃወተትሉ ኣብ ዋንጭ ዓለም 1986 ግጥም ርዕቢ ፍጻመ ብሸቶ ኢድ ኣምላኽን ዝበለፀት ሸቶ ናይቲ ዘመን ዝተባህላ ብክልተ ሸቶታት ዲያጎ ኣርማንዶ ማራዶና ዝተሰዕረትሉ እዩ ሎሚ ግን በሊንግሃም ንማራዶና ተኪዩ ንእንግሊዝ ነጊስ ላምስ እዩ ንቀዳሚት ሸቶ ሜክሲኮ ዘመዝገበ ኩኖይኖስ ኣብዚ ውድድር ዘመዝገበን 4 ሸቶታት ምስ ሉዊስ ሄርናንደዝን ሃቪየር ሄርናንደዝን ብማዕረ ናይ ኩሉ ግዜ ዝለዓለ ኣመዝጋቢ ሸቶ ሜክሲኮ ኣብ ውድድራት ዋንጭ ዓለም ኣብ ርእሲ ምዃኑ ኣብ 3 ተኸታተልቲ ግጥማት ናይዚ ውድድር ሸቶ ዘመዝገበ ናይ ፈለማ ሜክሲካዊ ኮይኑ ኣብዛ ግጥም ሓላ ውድድራት እንግሊዝ ጆርዳን ፒክፎርድ መበል 17 ናይ ዋንጭ ዓለም ፀወቱ ብምክያድ ምስቲ ዝበዝሐ ግጥማት ዋንጭ ዓለም ብምክያዱ ግብረ ወሰን ሒዙ ዝፀንሐ ፒተር ሽልተን ተማዕራርዩ እንግሊዝ ብተኸታታሊ ንሳልሳይ ግዜኣ ናብ ርዕ ፍጻመ ክትዘግርን ከላ ብሓፈሻ ድማ ንመበል 11 ግዜ ኣብቲ መድረክ ክትፀወት እያ ጃሮል ኩንሳ ድሕሪ ሬይ ዊልክስ ዴቪድ ቤካምን ዋይን ሩንን ኣብ ግጥም ዋንጭ ዓለም ብቀይሕ ካርድ ዝተሰናበተ ራብዓይ እንግሊዛዊ ተፃወታይ ኮይኑ ንቀዳሚት ሸቶ ጁድ ቤሊንግሃም ዝሃንደሰ ቡካዮ ሳካ ኣብዚ ውድድር ብዝገበሮም 3 ናይ ሸቶ ቀረባት ምስ ሃሪ ኬንን ጁድ ቤሊንግሃምን ተማዓራርዩ ግጥማት ዋንጭ ዓለም ሎሚ ምሸት ብዓብ ግጥም እስጳኛ ኣንጻር ፖርቹጋል ቀጺሉ ክካየድ እዩ እምበኣር ከስ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና ዝመፅእ ሰሙን ብዝተፈለየ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: ክታልኩም ብኸብሪ ዝዕድም እስቴፋኖስ ግርማይ ብቐንዲ ነጥብታቱ ይፍልም። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5ሽ ሓምለ ብውዕ መንፈስ ተኸይዶም። ምምሕዳር ዞባ ደቡባዊ ቀይሕ ባሕሪ መንፈቓዊ ገስጋስ ስራሕ ኣብ ከተማ ዓሰባ ቀኒዖም። ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ እልየት ዝበፅሐ መልከፍቲ ሕማም ዓሶ ንምግታእ ብዕቱብ ይስራሕ ከም ዘሎ ተገሊጾም። ኣውስትራልያ ምስ ደሴታውያን ሃገራት ፓስፊክ ትገብሮ ዘላ ወተሃድራውን ፀጥታውን ርክብ ምስ ቻይና ከታፋንና ከም ዝኽእል ተገሊጾም። ኣባላት ኦፔክን መሻርክተንን ኣብዚ ወርሒ እዚ ንዝገብርኦ ወሰኽ ፍርያት ንዝመፅእ ወርሒ ናሓሰ ክቕፅል ተሰማሚዐን። ሰራዊት ማሊን ሩስያን ብዘካየድዎ ሓበራዊ ስርሒት ኣብ ልዕሊ ሽበራውያን ዕጡቓት ከቢድ ሰብኣዊ ክሳራ ከም ዘውረዱ ገሊፆም። ዝርዝር ዜና። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ዝሓለፈ ቀዳመ ሰንበት ብውዕውዕ ሃገራዊ መንፈስ ተኻይዶም። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተወሃሂድሎ ሚካኤል ሓድጉ ክቕርቦ እዩ።
1: ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5ሽ ሓምለ ኣብ ከተማ ሉዛን ብልዑል ተሳታፍነትን ምዕሩግ መሰናድኦታትን ተኻይዱ። እዚ ብቀዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያምን ፈጻሚት ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕብራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይን ዝተኸፍተ ዓመታዊ ሃገራዊ ምትእኻብ ቁሸ ዞባታትን ሃማድእን ባህላዊ ምርኢት መረባት ህፃናት ሰሚናርን ካልእ ንጥፈታትን ዘጠቓለለ ነይሩ። እቲ ብመልክዕ ውድድር ዝቐረበን ንዓብዪ ኣድናቆት ዝረኸበን ትሕዝቶ ንባህልን ልምድን ሕብረተሰብ ኤርትራ ማሕበራዊ ፍትሕን ንምርጋፅ ዝተኻየደ ጻዕርን ገስጋሱን ንታሪኽን ክብርታትን ህዝቢ ኤርትራ ዝገልጽ ኤርትራ እትውንኖ ሕርሻዊ ፍርያት ባህርያዊ ጸጋታትን ከምኡ ንያታዊ ኣልባሳት ብሄራት ኤርትራ ይርከቦ። ኣብዚ ካብ 26 ዞባታት ስዊዘርላንድ ዝመፁ ብርክት ዝበሉ ዜጋታት ዝተሳትፎ ፌስቲቫል ኣምባሳደር ሶፊያ ባይቶ ሰብኣዊ መሰላት ውድብ ሕብራት ሃገራት ኣብ ዝሓልፈ ወርሒ ሰነ ንዝዘተየሉ ዛዕባ ኣመልኪታ ሓፂርን ዓማምን ሓበሬታ ድሑር ምሃብ ብተሳተፍቲ ንዝቐረበላ ሕቶታት መሊሳ። ሓላፊ ህዝባውን ኮማውን ጉዳያታቶ እስማዒል መሓመድ ኑር ብወገኑ ዕላማ ኣብ ዲያስፖራ ዝግበር ፌስቲቫላት ህዝብና መንነቱን ክብርታቱን ዓቂቡ ኣብ ቆልዑን መንእስያትን ሃገራዊ መንነት ንምኽስኳስን ንምስራፅን ኣብ ሃገራዊ ጉዳይ ይህን ምሂን ንምባል ከምኡ ውን ሓቀኛ ምስሊ ኤርትራውያን ኤርትራውነትን ንምጉላሕ ከም ዝኾነ ብምጥቃስ ምርኢት ቁሸ ዞባታት ናይ ፈለማን ዕዉትን ከም ዝነበረ ገሊጾ። ኣመዛዝሚ ናይዚ ካብ ኤርትራ ዝኸደት ህቡባን ድምፃውያንን ሙዚቀኛታትን ዝሓቆፈት ጉጅለ ባህሊ ብዘቕረበቶ ትሕዝቶ ደሚቑ ዝቕኒ ሃገራዊ ፌስቲቫል ንኹሎም ተሳተፍቲ ወረቐት ምስጋና ክዕደል ከሎ ዞባ ደቡባዊ ቀይሕ ባሕሪ ብዘቕረበቶ ምርኢት ጎብለል ቁሸታት ፌስቲቫል 226 ኣብ ስዊዘርላንድ ኮይና ተዓዊታ።
0: ነመስግነካ ሚካኤል ሓድጉ። ምምሕዳር ዞባ ደቡባዊ ቀይሕ ባሕሪ ገስጋስ ትግባረ ቁጠባውን ማሕበራውን መድያት ስራሕ ቀዳማይ መንፈቕ 226 ዝገምገመ ርክብ ብ4 ሓምለ ኣብ ከተማ ዓሰብ ኣካይዶም። ኣብቲ ኣኼባ ኣብ መድያት ስታትስቲክስን ስርዓተ ጂኦግራፋዊ ሓበሬታን መስፋሕን ምውሓስን ቀረማይ ሓውስ ከተማ ዕድን ከተማ ዓሰብን ህንፃውን ሕርሻውን ልምዓት ምስራሕን ምፅጋንን ዛላታት ኣገልግሎት ትምህርትን ተሳታፍነት ደቂ ኣንስትዮን ከምኡ ውን ሸፈነ ኣገልግሎት ጥዕናን ሕማም ዓሶን ንምክልኻል ንምቁፅፃርን ዝተኻየደ ፃዕርን ብሰፊሑ ቀሪቡን ብደቂቕ ተገምጊሙን። ብመሰረት ዝቐረበ ፀብጻባት ኣብ 10 ዓድታት 8 መዋእለ ህፃናት 2 ናይ መባእታን 2 ናይ ማእከላይ ደረጃ ኣብያተ ትምህርትን መንበሪ ምምህራንን ኣብ ምምሕዳር ከባቢ ኣፋምቦ ድማ 8 ተወሳኽቲ ክፍልታት ተሃኒፆም። ብዘይካዚ ኣብ መደበር ፈልሲ ኣቦ ዝተፈላለየ ኣሕምልትን ፍረታትን ከምኡውን ተምርን ዓርከብ ኮባይን ከም ዝፈለሰ ኣብ 5 ሄክታር ዝተዘርአ ምቁር ድንሽ ድማ ን34 ሓረስቶት ከም ዝተዓደለ ኣብ 500 ሄክታር 200 ኪሎ ሜትር ዘላታት ከም ዝተሰርሐን ከም ዝተፀገነን ተሓቢሮም። ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘም ቓል ንመስርሕ ትግባረ ዝወፀ ውጥን ስራሕ ብመንፅር ዝነበረ ናይ ግዜ መቓን ድሕሪ ምምስጋን ኣብ ካልኣይ መንፈቕ ንዝትግበር መረባት ብዝበለፀ ውህደትን ፅፈትን ንምዕማሙ ዕቱብነት ክሕይላ ዝኻኺሮም። ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ ዕልየት ዝበፅሐ ሕማም

0: ዓሶ ንምግታ ብዕቱብ ይስራሕ ከም ዘሎ ተገሊፆም ወኪል ኤሪና ኣብ ተገርግሽ ተስፋ ማርያም ንዘዳለዎ ፀብጻብ ዳናይት ገብሪ ህይወት ከተቕርቦ እያ።
1: ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ እልየት ዝበፅ ሕማም ዓሶ ንምግታእ ውህደት ትካላት ጥዕናን መሻርክቲ ኣካላትን ክሕይል ከምኡ ውን ንቕሓትን ኣፍልጦን ሕብረተሰብ ዘበርኽ ንጥፈታት ክድፍኣሉ ኣብ ጨንፈር ጥዕና ዞባ ዓንሰባ ሓላፊ ኣሃዱ ምክልኻልን ምቁፅፃርን ሕማም ዓሶ ኣቶ ኪሮስ ሰረቀ ፀዊዑ መጠን መልከፍቲ ሕማም ዓሶ ኣብዚ እዋን 8 ካብ 1000 ከም ዘሎ ብምጥቃስ ነዚ ናብ ባዶ ንምውራድ ብደረጃ ምምሕዳራትን ትካላት ጥዕናን ዝተወደበ ወፈራታት ፅሬት ኣከባቢ ኣብን ጎስጓሳትን ከም ዝካየድ ኣብሪሆም ኣብ ዓሳዊ ከባቢታት ንዝነብር ህዝቢ ብደረጃ ስድራ ቤት ን3 ዓመታት ዘገልግል ዝተሰበነ ናውስያ ከም እተዓደለ ብፍሉይ ንነብሰ ፆራት ድማ እቲ ዕደላ ቀጻሊ ከም ዝኾነ ሓቢሮም ኣቶ ኪሮስ ወሲኹ ኣብ እዋን ክራማት መልከፍቲ ሕማም ዓሶ ንኸየጋጥም እንተጋጢሙ ድማ ብኣግኡ ንምክልኻሉን ንምቁፅፃሩን ምእንቲ ክከኣል ኩለን ትካላት ጥዕና ዘድሊ ቅድመ ምድላዋት ገይረን ምህላወን ብምሕባር ካብ ሰነ ክሳብ ታሕሳስ ዘሎ ኣዋርሕ ጣንጡ ዝራባሓሉ ምቹእ ወቕቲ ብምዃኑ ዕቱብ ምክትታል ይግበር ኣብ ዓሳዊ ከባቢታት ንዝነብር ህዝቢ ድማ ንሳልሳይ ግዜ ናምስያ ንምዕዳል ምቅርራባት ይግበር ከም ዘሎ ኣረዲኦም ኣብ ሃገርና ኣብዚ ግዜ እዚ 3 ዓይነታት ጣንጡ ከም ዘለዋ ዛጊት ዝተኻየደ መፅናዕቲ የነፅር
0: ቤት ፅሕፈት ዕዮ ንእዞባ ጊንዳ ኣብ ሕጊ ዕዮ ዘተኮረ ኣስተምህሮ ብ2 ሓምለ ንደቂ ኣንስትዮ ብቐንዲ ድማ ንሰራሕተኛታት ደቂ ኣንስትዮ ወዲቦም ኣብቲ ኣስተምህሮ ብመሰረት ኣዋጅ ቁፅሪ 118 እዝባር 201 ኣብ ሕጊ ዕዮን ዓያይነትን ድሕነትን ጥዕናን ኣብ ቦታ ስራሕ ጉዳያት ሕርስን ጥንስን ደሞዝን መሰላትን ዓመታውን ሰሙናውን ዕረፍቲ ከምኡውን ምስኡ ዝተሓሓዝ ጉዳያት ብዝምልከት ኣብቲ ቤት ፅሕፈት ተቆፃፃሪ ዓያይነት ኣቶ ያሲን መሓመድ መብርሂ ሂቦም ዕላማት ኣስተምህሮ ኣፍልጦን ርድኢትን ሕብረተሰብ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ንምብራኽ ምዃኑ ዝሓበረ ዳኛ ቀዳማይ ደረጃ ቤት ፍርዲ ዕዮ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ዳዊት ወልደ ንጉስ ንቤት ፍርዲ ዕዮን ንጥፈታትን ዝምልከት መግለፂ ኣቕሪቦም ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንእዞባ ጊንዳ ኣቶ ኢብራሂም ዑመር ብወገኑ ባህሊ ቆጣብነት ንምስራፅን ጎዳእቲ ልምድታት ንምውጋድን ክካየድ ዝፀንሐ ጎስጓሳት ብዝሓየለ መልክዑ ከም ዝድፋኣሉ ኣረጋጊፆም ዝስዕብ ዜና ሃገራት ወፃኢ እዩ ንምክትታልኩም ደጊምና ብኸብሪ ንዕደም ዜና ወፃኢ ኣውስትራልያ ምስ ደሴታውያን ሃገራት ፓስፊክ ትገብሮ ዘላ ጥቡቕ ወተሃደራውን ፀጥታውን ርክባት ምስ ቻይና ከተፋንና ከም ዝኽእል ይግለጽ ኣሎም እዚ ዝተሓበረ ኣውስትራልያ ትማሊ 5 ሓምለ ምስ ደሴታዊት ሃገር ፊጂ ንያስታት 1 ቢልዮን ዶላር ወተሃደራዊ ውዕል ድሕሪ ምኽትሳማ እዮም ኣውስትራልያ እቲ ስምምዕ ንፀጥታ ዞባ ኢንዶ ፓስፊክ ባሉታ ዝፀሉ ከምዘይኮነ እኳ ትሕብር እንተላ ቻይና ብዕቱብ ብምክትታል ምላሽ ከም እትህበሉ ይእመት እዚ ከምዚ ኢሉ እንከሎ ቻይና ትማሊ 5 ሓምለ ኣብ ሰላማዊ ውቅያኖስ ፈተነ ባሊስቲክ ሚሳይል ከም ዘካየደት ካብቲ ከባቢ ዝተፈነወ ዜና ሓቢሮም ኣውስትራልያ እቲ ፈተነ መልሰ ግብር ናይቲ ምስ ፊጂ ንዝኸተመቶ ውዕል ክኸውን ከም ዝኽእል ብምእማት ተቃወምኣ ገሊጻ ኣላ ኒውዚላንድን ጃፓንን እውን እቲ ፈተነ ንፀጥታ ናይቲ ከባቢ ባዕሉታ ከም ዝፀሉ ብምጥቃስ ዘለዎን ተቃውሞ ገሊፀን ኣለዋ ቻይና ግን እቲ ፈተነ ሚሳይል ኣካል ንቡር ወተሃደራዊ ንጥፈታት ምዃኑ ብምሕባር ንካልኦት ሃገራት ባዕሉታ ከም ዘይፀልዋ ነፂራ ኣቐዲማ ምስ ደሴታዊት ሃገር ቫንዋቱ ወተሃደራውን ፀጥታውን ስምምዕ ዝኸተመት ኣውስትራልያ ኣብ ዞባ ኤስያ ፓስፊክ ምስ ዝርከባ ካልኦት ደሴታውያን ሃገራት ተመሳሳሊ ስምምዓት ንምኽታም ትንቀሳቐስ ከም ዘላ ይጥቀስ ኣሎ ኣውስትራልያ ዘመናውያን ሳማሪናት ዘጠቓልለ ኣፅዋር ንምውናንን ዘኽእላ ስምምዕ ኣብ 2021 ምስ ኣሜሪካን ብሪጣንያን ከም ዝኸተመት ዝፍለጥ ኮይኑ እቲ ውዕል ካብ ቻይናን ሩስያን ተቃወሞ ከም ዝገጠሞ ኣይረስዓን ውድብ ኣፍሬትን ለኣኽትን ነዳዲ ማለት ኦፔክን ሩስያ ትርከበን መሻርክተንን ኣብዚ ወርሒ እዚ ንዝገብሮ ወሰኽ ፍርያት ንዝመፅእ ወርሒ ናሓሰ ክቕፅል ተሰማሚዐን እተን ሃገራት ትማሊ 5 ሓምለ ብማንዛ ኣብ ዘካየደኦ ርክብ ዕለታዊ 188,000 በርሚል ወሰኽ ምህርቲ ከም ዝገብረ ኣፍሊጠን እቲ ወሰኽ ኩነታት ዕዳጋታት ዓለም ኣብ ግምት ብምእታው ንዝመፅእ ኣዋርሕ ክቕፅል ከም ዝኽእል እውን ኣሚተን ኣለዋ ኣባላት ኦፔክን መሻርክተንን ዝወሰደኦ ስጉምቲ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ወተሃድራውን ፀጥታውን ኩነታት ክስዕብ ዝኽእል ሕፅረት ነዳዲ

ምቅላል እወንታዊ ተራ ከም ዝህልዎ ይጥቀስ ኣሎም። እተን ሃገራት ዕዳጋታት ንምርግጋእ በብእዋኑ ወስኽ ፍርያት ክገብራ ከም ዝፀንሓ ጸብጻባት የረድኦም። ሰራዊት ማሊ ኣብ ሃገሩ ዓስኪሩ ምስ ዘለዉ ወተሃደራት ሩስያ ሓቢሩ ብዘካየዶ ስርሒት ኣብ ልዕሊ ሽበራውያን ዕጡቓት ከቢድ ሰብኣዊ ክሳራታት ከም ዘውረደ ሓቢሮም። በቲ ኣብ ዝሓለፈ ቀዳሚ ሰንበት ዝተኻየደ ስርሒት ብውሕዱ 30 ካብቶም ዕጡቓት ከም እተቐትሉን ልዕሊ 70 ከም ዝቐሱ

ማዓስከራት ናይቶም ዕጡቓት ከም እተደምሰሰ ዝገለጸ ሰራዊት ማሊ እቲ ስርሒት ክቕጽል ምዃኑ ኣረዲኦም። ምስ ፈረንሳ ንዝጸንሓ ጸጥታውን ወተሃደራውን ስምምዕ ዝበትኻት ማሊ ምስ ሩስያ ውዕል ከቲማ ከም ዘላ ዝፍለጥ እዮም። ሩስያ ኣብ ማሊ ኣስታት 1,000 ወተሃደራት ኣዋፊራ ከም ዘላ እዮም ጸብጻባት ዝጠቕሶም። ኢንዶኔዥያን ሲንጋፖርን ኣብ 26 ዝተፈላለየ ጽላታት ብሓባር ክሰርሓ ዘኽእለን ስምምዓት ተፈራሪመን። እቲ ስምምዓት መራሕቲ ክልቲአን ሃገራት ሎሚ 6 ሓምለ ኣብ ከተማ ጃካርታ ኢንዶኔዥያ ኣብ ዘካየድዎ ዝርርብ ተበጺሖም። ምምዕባል ንግዲ፣ ወፍሪ፣ ትምህርቲ፣ ስነ ፍልጠትን ቴክኖሎጂን ገለ ካብቶም ስምምዓት ኮይኖም ክልቲአን ሃገራት ድሮን ትግባርኡ እትከታተል ሓበራዊት ኮሚተ ከም ዝቖማ ተገሊጾም። ኢንዶኔዥያን ሲንጋፖርን ዓመታዊ ብገምጋም 30 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካይዳ ጸብጻባት የረድኦም። ኣሜሪካን ኢራንን ዝመጽእ 11 ሓምለ ተወሳኺ ዝርርብ ክካይዳ ምዃነን ይግለጽ ኣሎም። እቲ ኣብ ፓኪስታን ክካየድ ተወጢኑ ዘሎ ሓድሽ ዝርርብ ኣሜሪካ ኣብ ልዕሊ ኢራን ኣጽዲቓቶ ኣብ ዘላ እገዳ ኒክሌሳዊ መደባት ኢራንን ደስ ኪሎ ኣብ ዘሎ ገንዘብ ኢራንን ከተኩር ከም ዝኽእል ብኣግኡ ተኣሚት ኣሎም። ኩናት ብሰላም ንምዕራፍ ብ17 ሰነ ናይ ምርዳእ መዘክር ዝተፈራርማ ኣሜሪካን ኢራንን ብ22 ሰነ ኣብ ስዊዘርላንድ ቀጥታዊ ዘተ ብሓደ ሓምለ ድማ ኣብ ቀጠር ዘይቀጥታዊ ዝርርብ ከም ዘካየዳ ዝዝከር እዮም። እቲ ዝርርብ ንተወሳኺ ዘተ ባይታ ዘጣጥሕ ምዃኑ ወከልቲ ክልቴን ሃገራት ምግላፆም ይፍለጥ። መራሕቲ ኣሜሪካን ሩስያን ብ5 ሓምለ ናይ ቴሌፎን ዝርርብ ከም ዘካየዱ ማዕከና ዜና ቀሊሐን። እቲ ዝርርብ ቁጠባውን ፖለቲካውን ፍልልያት ሃገራቶም ብምፅባብ ኣብ መምሕያሽ ዝምድና ሃገራቶም እወንታዊ ተራ ከም ዝህልዎ ክልቲኦም መራሕቲ ሓቢሮም። ክልቲኦም መራሕቲ ኣብ ዞባውን ዓለማዊ ጉዳያት ብቐንዱ ድማ ኣብ ኩናት ዩክሬን ከም እተመያየጥ እውን ክፍለጥ ተኻኢሉሎም። ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ቭላድሚር ፑቲንን ኣብ 2026 ጥራይ ሕጂ ንራብዓይ ግዜኦም ናይ ቴሌፎን ዝርርብ ከም ዘካየዱ ጸብጻባት ይጠቕሶም። ክልቲኦም ፕሬዚደንታት ኣብ ወርሒ ናሓሰ 2025 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም ከም ዝተዘራርቡ ዝዝከር እዮም። ህዝባዊት ሪፓብሊክ ቻይናን ሩስያን ዓመታዊ ልምምድ ሓይሊ ባሕሪ ሎሚ 6 ሓምለ ኣብ ሰላማዊ ውቅያኖስ ጀሚረን። ዕላማ እዚ ክሳብ 13 ሓምለ ዝቕጽል ልምምድ ዓቕሚ ሓይሊ ባሕሪን ንምምዛንን ኮይኑ ፈተነታት ሚሳይል ከም ዘጠቓለል ገሊጸን። ኣብዚ ንልዕሊ ሶሙን ዝቕጽል ልምምድ ብርክት ዝበላ ሳማሪናትን ዘመናውያን መራኽብን ኩናትን ይሳተፋ ብምህላወን ኣዘዝቲ ሰራዊት ክልቲአን ሃገራት ኣፍሊጦም። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ክካይዳ ምጽናሕን ዝጠቕሱ ጸብጻባት ዝሓለፈ ዓመት ኣብ ሰላማዊ ውቅያኖስ ከም ዘካየድኦ የረድኦም። ቁጠባዊ፣ ፖለቲካዊ፣ ወተሃደራውን ጸጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመጽእ ከም ዘሎ የን ክልቲአን ሃገራት ዝጠቕሳ። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5 ሓምለ ብሩዕ መንፈስ ተኻይዶም። መምሕዳር ዞባ ደቡባዊ ቀይሕ ባሕሪ መንፈቓዊ ገስጋስ ስራሕ ኣብ ከተማ ዓሰባ ቃኒዖም። ኣብ ዞባ ዓንሰባ ደግሲ ኣብ ደረጃ እልየት ዝበጽሐ መልከፍቲ ሕማም ዓሶ ንምግታእ ብዕቱብ ይሰርሕ ከም ዘሎ ተገሊጾም። ኣውስትራልያ ምስ ደሴታውያን ሃገራት ፓስፊክ ትገብሮ ዘላ ወተሃደራውን ጸጥታውን ንርክብ ምስ ቻይና ከተፋንና ከም ዝኽእል ተገሊጾም። ኣባላት ኦፔክን መሻርክተንን ኣብዚ ወርሒ እዚ ንዝገብርኦ ወሰኺ ፍርያት ንዝመጽእ ወርሒ ናሓሰ ክቕጽል ተሰማሚዐን። ሰራዊት ማሊን ሩስያን ብዘካየድዎ ሓበራዊ ስርሒት ኣብ ልዕሊ ሽበራውያን ዕጡቓት ከቢድ ሰብኣዊ ክሳራ ከም ዘውረዱ ገሊጾም። ዜና ተዛዚሙሎ ሰናይ ምሸት።

ሰንተር እንሆ ብስራት ብስራት ካብ ማኣዲ ንቕሓት ብስራት ካብ ምንጪ ፍልጠት ብስራት ዘመኑ ዘመነ ቴክኖሎጂን ዕቤትን እዩ ዘመኑ ዘበነ ፍልጠትን ንቕሓትን ነባሪ ስራሕ ሰሪሕኹም ብኽብርን ብታሪኽን ንወለዶታት ዝመሓላለፍ ዕዮ ክትዓዩ ተሓልሙዶ ብፍቕሪ ሞያ ተጸሚድኩም ብዓያይነት ክትብልጽጉ ትስፈውዶ ብልከ ሕልምኹም ክገሃድ ሓሳብኩም ክሰምር ተስፋኹም ክውን ክኸውን እንታይ ክገብር ናበይ ክኸይድ ኢልኩም ኣይትጨነቑ ናብ ዓወት ዘብጽሓኩም ክውን ሓቂ ኣብ ምርጫኹም ኣሎ ኢያሱ ትሬይኒንግ ሰንተር ብዓይነቶምን ውፅኢቶምን ዝተረቐቑ ብእዋናውነቶምን ክውንነቶምን ዝበልጸጉ ዝተፈላለዩ ሥልጠናታት ሒዝና ጆባ ኣርሕቡ ተፈደሉ ንብለኩም ሥልጠና ኮምፒውተር ስነ ሕሳብ ኣካውንቲን ተንቀሳቐስን ደረቕን ስእሊ ቪድዮን ፎቶግራፍን ጽገና ኤሌክትሮኒክስ ምዝርጋሕ መስመር ማይ ድራውሊኮ ኢንጂነሪንግ ግራፊክስ ከምኡውን ጽገና ኮምፒውተር ኤሌክትሮኒክስ ኣካቲትና ኣሎና ብቴክኖሎጂ ዝተራቐቑ እዋናውን ፍሉይን ፍልጠት ዝዓጠቑ መምሃራና ብናይ ነዊሕ ዓመት ናይ ስራሕን ሥልጠናን ልምዲ ዝዋሕለሉ ብሉፃት ምዃኖም ክትምስክሩ ሓጺር ጊዜ ይዘድሊ ኢያሱ ትሬይኒንግ ሰንተር ዋጋና ርትዓዊ ትሕዝቶና እዋናዊ እዩ ኣድራሻና ፊት ህንፃ ቦሊን መዛናግዒ ማእከል ወይ እውን ፎቶ ሄቨን እዩ ንዝያዳ ሓበሬታ ብቕፅሪ ቴሌፎን 11 38 25 ደውሉልና ንዑ ብፅሑና ንዓለም ብረቂቕ ዓይኒ ብጥበባዊ ልቢ ዘርኢ ፍልጠት ቀሪብና ኣሎና ናይ ዕቤትን ሓይልን ምስጢር ኢያሱ ትሬይኒንግ ሰንተር

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቑጣታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ፣ ኤርትራ ሓዲሳ፣ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ጠንቅታት ፀገማት ስርዓተ ምስትንፋስ ተዳሲሶም። ፀገም ስርዓተ ምስትንፋስ ምልክት ናይ ዝተፈላለዩ ሕማማት ክኸውን ይኽእል እዩ። ጉንፋዕ ወይ ኢንፍሉዌንዛ፣ ኣዝማ ወይ ብሮንካይት፣ መጥቃዕቲ ልብን ካልኦትን ዝኣመሰሉ ጥዕናዊ ፀገማት ዘለዋ ሰብ ፀገም ኣብ ስርዓተ ምስትንፋስ ከርኢ ንቡር እዩ። ሕክምና ኣብ እንኸደሉ እዋን ዶክተር ሓደ ካብቲ ተቀዳዲሙ ዝልክዖ ስርዓተ ምስትንፋስና እዩ። ኣብ ደቂቕ ክንደይ ነስተንፍስ ኣለና ንምፍላጥ። እቲ ንቡር መጠን ምስትንፋስ ኣብ ደቂቕ ምስ ዕድመ ይፈላለዩ እንተኾነ ሓደ ተዛንዩ ኣብ ዕረፍቲ ዝርከብ ሰብ ኣብ ደቂቕ ካብ 12 ክሳብ 20 ሳዕ የስተንፍስ። ኣብ ደቂቕ ክንደይ ነስተንፍስ ኣለና ባዕልና ክንልክዖ ንኽእል ኢና። ክሳብ ሓደ ደቂቕ ምፅባይ ዓቕሊ ምስ ዘይህልወና ድማ ኣብ 15 ካልኢት ዘለና ምስትንፋስ ዓቂና ብ4 ብምርባሕ ክንቅምን ንኽእል። ምስትንፋስካ ፅቡቕ ምስ ዘይህሉ ናብ ሓኪም ብምኻድ እቲ ፀገም እንታይ ምዃኑ ብኣጉ ክተለልዮ ይግባእ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ተገንዝባዊ ዘይምዝናይ ተገሊጹ ይፀንሐና። ናይ ሓሳብ ፍልልያት ብስነ ኣእምራዊ ኩነት ናይ ሰባት ይቕለስ እዩ። ኣብ መጎት ናይ ሓደ ሰብ ኣብ ምንታይ ኩነት ኣእምሮ ዝተመርኮሰ እዩ። ስለዚ ጥዕና ዘለዎ ኩነት ኣእምሮ ድዩ ኢልካ ምሕታት ሚዛናት ሓሳስባ ኣብ ምሕላው ኣብ ዝንቡዕ ኩነተ ኣእምሮ ኮንካ ምሕሳብን ካብ ዝንቡዕ ኩነተ ኣእምሮ ሓበሬታ ብዘይምምማይ ምቕባልን ስለ ዘድሕነካ ሓጋዝ ክኸውን ይኽእል እዩ። ተገንዝባኣዊ ዘይምዝናይ ኣብ መንጎ ክልተ ተጻረርቲ ሓሳባት ዝፍጠር ኩነተ ኣእምሮ እዩ። ሓደ ሰብ ኣብ ሓደ ነገር ወይ ጉዳይ ሒዝዎ ዝፀንሐ ሱር ዝሰደደ ዝንቡዕ መረዳእታ ብኻልእ ኩነታዊ ሓቂ ክትካእ ከም ዘለዎ ምስ ተገንዘበ ዘንጸባርቆ ኩነተ ኣእምሮ እዩ። ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ውረስ ካብ ዘለዎ ሰውራዊ ክብርታት ኣብ ትሕቲ ዝብል ሓደ ካብቲ ጌጋታት ኣብ ምእራም ኮነ እሩም ሰውራዊ ስነ ምግባር ኣብ ምኩስኳስ ዓብ ተራ ዝነበሮ ባህሊ ንቐፌታን ነብሰ ንቐፌታን እዩ ነይሩ። ገሊኡ ኣብዚ ሎሚ ኮንካ ከም ጌጋ ዘይተሓስቦ ነቲ ሰውራ ግን መንነት ከልብሶ ካብ ዝኽኣለ ርቑሒታት ነይርዎ። ኮይኑ ድማ ክእረሙ ዝተደልዩ ባህርያት ብቕሉዕ ኩሉ ተጋዳላይ ብዝመሃረሉ ኣገባብ ናብ ሓፋሽ ይወርድን ግቡእ መድረኽ ነቐፌታን ነብሲ ነቐፌታን ድማ ይካየደሉ ነይሩ። ሎሚ ኣብ ትካላትና ወይ ኣብ ዝኾነ ናይ ስራሕ ኣጋጣሚ ነቐፌታን ነብሰ ነቐፌታን እነዘውትሩ ሑዳት ኢና። ኣራም ዘይብሉ ጌጋታት ክንዲኹምራ ኮይኑ ክሳብ ዝፀቕጠና ይንፀበእ። ካልእ ዘየማዕብለና ባህሊ እውን ኣሎ። ኣብ ከባቢና ኾነ ኣብ ትካልና ብዓይኒ ነቐፌታ ንዕዘቦ ተሪኦታት ኣብ ግቡእ ግዜን ቦታን ምዝራብ ገዲፍና ድሕሪ መጋረጃ እንሓምን ካዕቦ ንምድርን ውሕዳት ኣይኮናን። ኣብቲ ግቡእ መድረኽ ዘይተቕርቦ ወይ ዘይተቕርብዮ ምስ ተባሃልና ድማ ትርጉም ንዘይብሉ እንታይ ኣምሲለ ኣፈይ ዘርስሕ ዝብል ልሙድ ርእቶታት ኣሎ። ኣፍና ክነርስሕ ፈቓደኛታት ምስ ዘይንኸውን ግብራዊ ለውጢ ብዘየምፅእ ሕሜታ እዝኒ ሰብ ካብ ምርሳሕ እውን ክንቁጠብ ኣሉና። ንዕቤትናን ዕቤት ትካላትናን ብሃናፂ መገዲ ክንተኣራርም ኣገዳሲ እዩ። ኣብ ዓምዲ ባህልን ስነ ጥበብን ገጠምትን ስነ ፍልጠተኛታትን ዝብል ዛዕባ ቀሪቡ። ገጠምቲ በቲ ኣብ ዕራብ ፀሓይ ዝፍጠር ፅባቐ ክድንቑን ከለዉ፣ ስነ ፍልጠተኛታት ግን ምድረ ሰማይ ከም ቀትሪ ተኸሊዑ ኩሉ ነገር ብንፁር ክግለጽ ይምነዩ። ገጠምቲ ከምቲ ዊልያም ብሌክ ኣብ ሓንቲ ካብ ግጥምታቱ ዝገለጾ ንኹሉ ዓለም ከም ሓንቲ ደቀቕ ፀፀር ኣኪቦም ኣብ ኢዶም ክጭብጥዎ ይሃርፉ። ስነ ፍልጠተኛታት ከዓ ነቲ ዕቤታ ፀፀር ብፀፀር እናፅንዑ ተመስጢሩ ዝተርፍ ኣካል ከም ዘይህልዋ ገይሮም ክገልጽዎ ይፍትኑ። ስነ ፍልጠተኛታት ንነገራት ብንፁር ናይ ምርኣይ ባህጎም ንዓዒንቶም ከይተረፈ ተወሳኺ ሓገዝ ከም ዝደልዩ ይገብሮም። ስነ ጥበበኛታት ነታ ብንቕሓት ኣብ እተተክረሉ እዋን እትስወር ፅበቐ ንምስዳዕ ዓዒንቶም ናይ ምርኣይ ስራሕን ከወንዝፉ ይበጉ። ስነ ፍልጠተኛታት ዋዮታት ናይ ነገራት ይደልዩ፣ ገጠምቲ ግን መንፈሶም ንምርካብ ይፅዕሩ።
ገጠምቲ ኣብ ልዕሊ ስነ ፍልጠት ዘቕርብዎ ዝነበሩ ወቐሳ ስነ ፍልጠታውያን ዋህዮታት ነገራት ንምርካብ ኣብ ዝገብርዎ ፈተነ ነቶም ዋህዮታት ስለ ዝቐትልዎም ገጣሚ መንፈስ ክረኽበሎም ከም ዘይክእል ዝገልጽ እዩ ይርከቦ። ኣብ ዓምዲ መዛነይ ነፍሰ ምሕላኽ ዘይንቡር ድቃስ ጥቕምታት መዛነይ ሕቶ ተመሰቐላቐላት ይጸንሑና። ስእላዊ መግለጺ ሻምፒዮን ኤርትራ 2026 ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ ገምገማዊ ኣኼባ ሚኒስትር ትምህርቲ ኣብ ዛዕባ ዓወታት ኣብ ቅድመ ትምህርቲ ቀሪቡሎ። ኣብ ዓምዲ ምልሓቅ ልኣደብ ዋልፍኑን ምስ ክኢላ የታውስ ነጥበ ምስግና ተስፋ ዝጊ ዝተገብረ ቀለመጥያቅ ሰፊሩ ይርከብ። ስድራ ቤታ ምኩስኳስ ብቑዓት ቆልዑ ዘለዋ ተራ ኣብ ዓምዲ ማሕበራዊ ዕቤት ተዳሲሱ። ኣብ ዓምዲ ሲያሓዊ ኣሳር ከተማከረን ሃብታም ትሕዝቶ ጥንታዊ ቅድታት ስነ ህንፃ ዝሓዘሉ ህንፃታት ምዃና ተዳሲሱ። ኣብ ዓምዲ ዕልሞሞ ቴክኖሎጂ ኣገደስቲ ረኽበታትን ምህዞታትን ተዳሲሶም ይጸንሑና። ሰብ ሰርሖ ብልሒ ንጥዕናን ኣከባብን እወታዊ ጽልዋ ዘለዎ በርገር ምሂዙ ክዳን ዘስታርር ሮቦት ተመስርሑ ይርከቦም። ስእላዊ መግለጺ ሻምፒዮን ቅድድም ብሽክለታ ኤርትራ 2026 ዝኽሪ መምህር ኣስረስ ተሰማ 1934 ክሳብ 2015 መምህር፣ ሙዚቀኛ፣ ደራሲ፣ ገጣሚ፣ ሓዳሚ፣ ጋዜጠኛ፣ ተጠባቂ ባህልን ቋንቋን። መምህር ኣስረስ ኣብ 1972 ናብ ኣዲስ ኣበባ ምስ ከድ እውን እንተኾነ ነቲ ኣብ ሃገሮም ከለዉ ዝገብርዎ ዝነበሩ ንጥፈታት ወላ እኳ መቺእዎም ብስሩዕ ኣይቀጽልዎ እምበር ብዓቕሞም ኩሉ ዝከኣሎም ይገብሩ ምንባሮም እዩ ታሪኾም ዝገልጽ። ኣብ ግዜ ደርጊ እውን እንተኾነ ቋንቋ ትግርኛ ከይዓብርን ከይቆርርን ብዓቕሞም ኩሉ ዝከኣሎም ኣብ ምግባር ተጸሚዶም ይሰርሑ ነይሮም እዮም። ከም ውፅኢቱ ናጽነት ሃገር ምስ ተጋህደ ብኡንብኡ ነቲ ተዓጊቱ ዝነበረ ስምዒቶምን ባህጎምን ብምብርባር ካብ 1991 ሒዞም ክሳብ 2010 ኣብ ዝነበረ ግዜ ኣስመራ ትርግታ ናፍቆት፣ ዳይ ባህሊ፣ ሓዊ እግሩ፣ ሞሳዝጊ፣ ጣዓሞት ይህን ምሄን እታ ኣብ ሳንሱር ተሪፋ ዝነበረት ሳልሰይ ተኽፋል መገረጃ ዘላታ እኩብን ካልእ ማህደር ተማሃራይ ዘርእስታ ኣብ ትግራይ ዝተሓትመትን ብጠቕላላ 13 መጻሕፍቲ ኣሕቲሞም። እታ ንተመክሮኦምን ተመክሮ ብፆቶምን ዝሓዘት መጽሓፍ ጣዓሞት ከዓ ብፍሉይ ክትጥቀስ ይግባእ። ከምኡ እውን ካልእ ኣዝዩ ብዙሕ ዝቝፅሩ ኣብ ጋዜጣታትን መጽሔታትን ሬድዮን ዝተኣንገደ ዓንቀጻት ኣፍርዮም። ኣብ ዓምዲ ማሕበራዊ ዕቤት ዓይነ ስውራንን ኮምፒዩተር ቴክኖሎጂን ዝብል ዛዕባ ይጸንሐና። ናይ ርእየት ጸገም ዘይብሉ ሰብ ብኪቦርድ፣ ማውዝ፣ ስክሪን ተሓጊዙ ኮምፒዩተር ክጥቀም ይኽእል። ዓይነ ስውር ከ ኮምፒዩተር ክጥቀም እንታይ የድልዮ? ከምቲ ንፈልጦ ናይ ርእየት ጸገም ዘይብሉ ሰብ ኣብ ኮምፒዩተር ክጽሕፍ፣ ኪቦርድ ከንብብ፣ ስክሪን ከምኡውን ቀስቲ ማለት ከርሰር ከንቀሳቐስ፣ ማውዝ ከም ዘድልዮ ብሩህ እዩ። ሓደ ዓይነ ስውር ድማ ካብኡ ብዙሕ ብዘይፍለ ክጽሕፍ፣ ኪቦርድ ከንብብ ናይ ድምፂ ሶፍትዌር ወይ እውን ናይ ብሬይል ሶፍትዌርን ሃርድዌርን የድልዮ። እዚ ማለት ሓደ ዓይነ ስውር ኮምፒዩተር ስክሪና ጠፊኡ ከለውን እንተኾነ ብዘይ ጸገም ክጥቀመላ ይኽእል እዩ። እቲ ካብ ኣእምሮ ኮምፒዩተር ማለት ሲፒዩ ዝወፅእ ሓበሬታ ብድምፂ ወይ እውን ብብሬይል ዳሲሱ ስለ ዝርድኦ ስክሪን ምጥቃም ኣየድልዮን። ብዘይካዚ ኮምፒዩተር ዝጠቀም ዓይነ ስውር ነታ ቀስቲ ብማውዝ ከንቀሳቐሳ ስለ ዘይክእል ብኪቦርድ ተሓጊዙ ናብ ዝደለዮ ትእዛዛት ኣንቀሳቂሱ ክጥቀመላ ይኽእል። ስለዚ ከምዚ ገሊና ዝመስለና ንዓይነ ስውራን ተባሂለን ብፍሉይ ዝስራሓ ኮምፒዩተራት የለዋን። ነተን ኣብ መዓልታዊ ህይወትና እንጥቀመለን ኮምፒዩተራት ንዓይነ ስውራን ዘገልግሉ ሶፍትዌራት ብምፅዓን ኢና ተጠቀምቲ እንገብሮም ተጠቂሱ። ኣብ ዓምዲ ቃል ምሕተት ጸገማት ማይ ንምፍታሕ ኣብ ዲጋ ተኮር ብሰራዊት ልምዓት ዝሰለሰ ዘሎ ዘኹርዕ ልምዓታዊ መደባት ምስ ዝምልከቶም ዝተኸየደ ርክብ ሰፊሩ ኣሎ። ኢንጂነር ዳንኤል ክፍላይ ኣብ ዝሃቦ ሓበሬታ ዲጋ ተኮር ወላ እኹል ማይ ሒዛ እንተሃለወት ንመዓልቲ 8 ሰዓታት ጥራይ ኣገልግሎት ክትህብ ድሩት ስለ ዝኾነ ዕላማ ስራሕና ነዚ ንምስፋሕን ንምዕባይን ኮይኑ ነቲ ዘሎ ነዳዲ ንምዕቃብ ብናይ ኤሌክትሪክ ክቕየር እዩ ተሓሳብ። ካብ ነዊሕ ተሓሲቡ ብምንባሩ እቲ መስራሕ ኣብ መንገዲ ዕድጊ ጸኒሑ። ስለዚ
ሰለስተ ናይ ኤሌክትሪክ ፖምፖታት ክትከላ መጽን ብኡ መሰረት ኣብ ዝሓለፈ ወርሒ መጋቢት እቲ ስራሕ ጀሚሩ እቲ ስራሕ ብናይ ፅርግያ ህንፀት ድማ ኣሃዲሉ በቲ ዝፀንሐ ፅርግያ ዓበይቲ ማሽነሪታት ክኣትዋ ስለ ዘይክእላ ፈለማ ብምህናፅ ፅርግያ እዩ ጀሚሩ እዚ ከዓ ምስ ፕሮጀክት ዓዲሃሎ ብምውሃድ ናይ 4.5 ኪሎ ሜትር ፅርግያ ተሰሪሑ እዚ ስራሕ እዚ ድማ ኣብ ውሽጢ ሓደ ወርሒ ተዛዚሙ ማለት እዩ ንሕና ክፍሊ ማይ ምስዚ ዝፀንሐ ፀገምን ኩነታትን ናይ ማይ ካብ ነዊሕ ክንዳለወሉ ስለ ዝፀናሕና እቲ ፖምፓታት ካብ ወደብ ብቐጥታ ናብዚ ክመፅእ ክኢሉ ብንቡኡ ከዓ ናብ ስራሕ ኣቲና ለይትን ቀትርን እናሰራሕና ነቲ ዘሎ ሽግር ኣብ ዝሓፀረ ግዜ ፍታሕ ንምርካብ ኣብ ፃዕሪ ንርከብ ኣሉና ኣብዚ ሕጂ እዋን ድማ ሰለስተን ፖምፖታት ተተኺለን ኣለዋ ከምቲ ኣቐዲምና ዝበልናዮ ግን ናይ መስመር ኤሌክትሪክ ኣይፀንሖን ነዚ ዕማም ንምስላጥ ድማ ምስ በዓል መዚ ኮርፖሬሽን ኤሌክትሪክ ኤርትራ ሴዳው ከምኡ እውን ናይ ዓዲሃሎ ክፍሊ ኤሌክትሪክ ብምዃን ይስራሕ ኣሎ ፖምፖታት ተሰሪሑ ኣብ ኤሌክትሪክ ኣብቲ ናይ ምዝርጋሕ ደረጃ በፂሑ ኣሎ ከምኡ እውን ናይ ትሕጃ ጀነሬተራት ኣለዋና ብኣጠቃላሊ ክንሪኦ እንተደኣ ኮይና እቲ ስራሕ ዓብ ስራሕ እዩ ከምኡ ስለ ዝኾነ ከዓ ብዙሕ ፀጋታት ብዙሕ ፀዓትን ባጀትን ፈሲስዎ ነዚ ስራሕ ብዙሓት መሻርክትዮም ተሳቲፎሞ ኮርፖሬሽን ኤሌክትሪክ ሲቲ ኤርትራ ፕሮጀክትታት ዓዲሃሎ ኩቦነ ህንፃ ሰዋ ብዙሓት ኣካላት ይሳተፍዎ ኣለው ንግዜያዊ ፍታሕ ዘይኮነ ንነዊሕ ስራሕ ዝዓለመ እዩ ዝፀንሐ ድሩትነት ናይ ስራሕ ሰዓታት ካብ 16 ናብ 24 ክባቢልካ እናሰራሕካ ዝርግሐ መጠን ዕደላ ማይ ክብ ንምባል ዓብ ስራሕ ዝሓትት እዩ ይርከቦ ኣብ ዓምዲ ልቦናን ፍልስፍናን መበል 50 ክፋል ፅፈት ስራሕ ዕውታት ሰራሕተኛታት ኣየናይ ስራሕ ዝያዳ ጠቃሚ ወይ ኣርባሒ ምዃኑ ኣማእዚኖም ይፈልጥዎ እዮም ብኡ መሰረት ከዓ ቀዳምነታት ስርሖም ኣብ ምስራዕ ንጡፋት ይኾኑ ዝኾነ ምምዝባል ወይ ሓርጎፅጎፅ ኣብ ስራሕ ክኽሰት እንከሎ ዓይኖም ከይሓሰዩ ንምምዕራዩ ይጓየዩ ንርእቶ ይኹን ንቐፌታ ዓማዊሎም ዕሽሽ ስለ ዘይብሉ ዝኾነ ኣብ ስራሕ ክፍፀም ንዝኽእል ጌጋ ሱር ከይሰደደ እንከሎ ቀልጢፎም ይእርምዎ እዚ ተመሊሱ ዝያዳ ተፈታውነት ይፈጥረሎም ሕማቕ ስራሕተኛ ንርእቶ ይኹን ንቐፌታ ዓማዊሉ ክሰምዕ ድሌት ይኹን ተበግሶ የብሎን ንኩሉ ዝቐርበሉ ርእቶን ንቐፌታን ተቀዳዲሙ እዩ ዝነፅጎ እቲ ምንታይ ሲ ንገዛእ ርእሱ ይኹን ንትካሉ ከማዕብል ባህጊ የብሉን ተጠቂሱ ኣብ ዓምዲ ዳየሪ ቢንጎ ኣሳልየኒ ስምዒታት ዝብልዎ ኣነ ዝብሎስ ኣይግበሮ ድኣ ከዋኒ ካብ ማዕዶ ዝብሎ ኣርስታት ዳየሪ ምስ ትሕዝትኦም ይፀንሑና

ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደል ኣባብ ተኸታታሊ ዛንታ ዓላለየ ሓንባሬ ሳልሳይ ክፋል ቀሪባ ኣላ። ኣብ ዓምዲ ዓማር ብዛዕባ ቀይሕ ባሕርና ኣፍልጦ ንምስፋሕ ዝዓለመ ትሕዝቶ ብመሰረት ቃለ መጠየቕ ምስ ካፒቴን ለኣከ ዘርኡ ቀሪቡሎ። ኣብ ዓምዲ ባና ተዕሌም ትምህርትን ፍልጠትን ሓዘል ዝተፈላለዩ ትሕዝቶታት ሰፊሮም ይርከቡ። ኣብ ዓምዲ ዕንጃረ ትርጉም ሓፂር ዝኽሪ ህይወት ሓርበኛ ወይዘሮ ኣዳንሽ በርሀ ቀሪቡሎ። ኣብ ዓምዲ ፍሬ ካደም ንመፍረ ተምሪ ኣብ ኤርትራ ብዝምልከት ምስ ክኢላት ዓውዲ ኣቶ ሙሴ ፍቃዱ ዝተኸየደ ቃለ መጠየቕ ንረክብ። ኣብ ዓምዲ ነፌት ኣምር ኣብ ኤስያ ዝዝውተር ተኸይጥካ ኮፍ ምባል ወይ እስኳት ዘለዎ ጥዕናዊ ረብሓታትን ተዳሲሱ። 10 ንሰናብኡ ዝገድኡ ልምድታት ተዛማዲ ብዝሒ ኣወዳት ኣዝዩ ጎዲሉ ዝርከበን ሃገራት ዲሞግራፊያዊ ብድሆታተንን ፍልሊ ርኸብ ካብ ብሂላት ካብ ሕግታት ህይወት ይጸንሑና። ኣብ ዓምዲ ሕብርበሮ ዝተፈላለዩ ኣዘናጋዕትን መሃርትን ትሕሶታት ይርከቡ። ኣብ ዓምዲ ፈንዋዓዳት ንገበናት ስርዓታት ኢትዮጵያ ኣብ ኤርትራ ዝድስስ ትሕዝቶ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምን እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ዴቨሎፕመንት ምምሕዳራዊ ኣከባቢ ተበልድያ ካብ ምስረታኣ 1995 ዝተረጋገጸ ምዕባለን ማሕበራዊ ስጥመትን ብጻዕሪ መቐይሮ ህይወት ምምጻን ንውድ ረቑሒታታ ተዳሲሱ ይጸንሐና። ኣብ ዓምዲ ስፖትላይት ኣብ ኤርትራ ብሰላ መደብ ሃገራዊ ኣገልግሎት ኣባይታ ዝተጋሉ ሓቅታት ብጸላቲ ኤርትራ ክነኣዱ ትፅቢት ዘይግበረሎም ድሕነትን ቀጻልነትን ዘውሓሱ ምዃኖም ዘረድእ ትሕዝቶ ሰፊሩሎ። ኣብ መላእ ኤርትራ ዝዝውተር መሰለት ሓድነት ዝኾነ ያታዊ መግቢ ገዓት ድሕረ ባይትኡ መኣዝኡን ተላልዩ ይጸንሐና። ኣብ ዓምዲ ስፖትላይት ኣብ ኤርትራ ጸገማት ፌስቱላ ንምፍታሕ ዝተሰረተ ሕክምናዊ ኣገባብ ሓልክታት እቲ ጸገም ጥዕና ኣብ ምቅላልን ምፍታሕን ዓብ ግደ ይጻወት ከም ዘሎ ተዳሲሱ። ኣብ ዓምዲ ኪዌንድኤ ናይ 6 ዓመት ስራሕ ግዚኡ ከም ኣምባሳደር ዛዘመ ኣምባሳደር ደቡብ ኣፍሪቃ ኣብ ኤርትራ ሙቡዜሊ ኩምሻ ኣብ ናይ ኤርትራ ጸንሐቱ ሓርበኛነትን ጽንዓትን ሕላገት ኤርትራውያን ምዃንን ከለሊ ምኽኣሉ ገሊጹ። ሓጺር ዝኽሪ ህይወት ሓርበኛ ተገዳላይ ኪዳነ ተኽለ ማርያም ኣብ ስነ ስርዓት ቀብሩ እተነበበ። ብ14 ሰነ 1956 ካብኣቶ ተኽለ ማርያም ገብረ ሚካኤልን ወይዘሮ ንግስቲ ተድላን ኣብ ኣኽሩር ዝተወልደ ሓርበኛ ተቓላሳይ ኪዳነ ተኽለ ማርያም ግዜ ቁልዕነቱ ኣብ ዓድዩ ዓብዩ መባእታ ትምህርቱ ኣብ ቤት ትምህርቲ ኣኽሩር ተማሂሩ። ብድሕርዚ ኣብ ኣብያተ ትምህርቲ ሰውያንን ቅዱስ ጳውሎስን ኣስመራ ማእከላይን ካልኣይን ደረጃ ትምህርቱ ተኸታቲሉ 12 ክፍሊ በጺሑ። ብጻይ ኪዳነ ምስቲ ኣብ መፋረቕ 1970 ዝነበረ ፖለቲካዊ ኩነታት ከም ኩሎም ናይቲ መድረኽቲ መንእሰያት ኤርትራ ልዑል ሃገራዊ ስምዒት ስለ ዝሓደሮ ሃገር ካብ መግዛእቲ ሓራ ንምውፃእ ብ20 መጋቢት 1978 ናብ ሜዳ ቃልሲ ብምፅምባር ኣብ ውድብ ህዝባዊ ግንባር ተሰሊፉ። ግቡእ ፖለቲካውን ወተሃደራውን ተዕሊም ድሕሪ ምቕሳም ከዓ ኣብ ተዋጋእ ሰራዊት ብርጌድ 8 ቦጠሎን 3 ተመዲቡ። ብጻይ ኪዳነ ንልዕሊ 1 ዓመት ኣብ ተዋጋእ ሰራዊት ኣብ ዝጽንሐሉ ብደረጃ ተራን ተዋጋእን ምክትል መራሕ መስርዕን ኣብቲ ተሪድ ግጥማት እስትራቴጂያዊ ምዝላቅ ዓዲ ያዕቆብ ጎንፈሎም ሕዳይን ናቕፋን ተሳቲፉ። 3 ግዜ መውጋእቲ ኣጋጢምዎ። ብድሕርዚ ካብ ተዋጋእ ሰራዊት ተፋንዩ ኣብ ጥቅምቲ 1979 ናብ ክፍሊ ዜና ህዝባዊ ግንባር ጨንፈር ስእሊ ተቐይሩ። ናይ ፎቶግራፍ ስልጠና ወሲዱ ሰኣላይ ኮይኑ ተመዲቡ። ብግብራዊ ስራሕ ጽቡቕ ምልከት ሞያ ስእሊ ዘጥረየ ሓርበኛ ተጋዳላይ ኪዳነ ተኽለ ማርያም ካብ 1979 ክሳብ ናጽነት 1991 ካብ ሞይኡ ከይተፈልየ ምስ ካልኦት ውፍያት መሳርሕቱ ኣባላት ክፍሊ ዜና ኣብ ደጀንን ድሕሪ መስመርን እናተንቀሳቐሰ ኣብ ውዑይን ዝሕሉን ኩነታት እናተሳተፈ ታሪክ ሓርነታዊ ቃልሲ ህዝቢ ኤርትራ ብስእሊ ንምስናድ ብሉፅን ነባርን ስራሕ ዝፈጸመ ብጻዩ። ኣብ ሃገራዊ ባጢራና ኣብ 5 ናቕፋ ሰፊራ ዘላ ዳዕሮ ንኣብነት ናይ ወዲ ተኻሊ ስእል እያ።

ብፀይ ኪዳነ ኣብ ድሕሪ መስመር ፀላኢ ኣብ ዝንቀሳቐሰሉ ዝነበረ ኣብ ርእሲ ናይ ስእሊ ስርሑ ሪፖርተር ኮይኑ እውን ብዙሕ ፅሑፋት የበርክት ነይሩ ይርከቦ። ኣብ ዓምዲ ቁጠባን ዋኒንን ፅልዋ ጆን ሜይናርድ ኬይነስ ኣብ ዘመናዊ ስነ ቁጠባ ተዳሲሱ ይርከብ። ብሪጣናዊ ክኢላ ስነ ቁጠባ ጆን ሜይናርድ ኬይነስ ኣብ ዘመናዊ ቁጠባ ዝገደፎ ፅልዋ ዓብዩ ካብ 1980 ጀሚሩ ክሳብ 2008 ተግባራዊ ዝተገብረ ክልስተ ሓሳብ ሓድሽ ሊበራውነት ግጉይ ምዃኑ ክቐርፅ ድማ ፈቲኑ። እዚ ክልስተ ሓሳብ መንግስቲ ኣብ ቁጠባ ዝኾነ ተራ ክህልዎ የብሉን ብዝብል መረዳእታ ንምትእታዊ መንግስቲ ኣብ ቁጠባ ዝኹንን እዩ። እቲ ኣብ 2008 ዘጋጠመ ዓለማዊ ቁጠባዊ ቅልውላው ድማ ዕዳጋ ባዕሉ ንባዕሉ ይረጋግ እዩ። ነቲ ሞይቱ ዝተባህለ ካይናንሳዊ ቁጠባ ኣብ ምብርባር እውን ዓብ ተራ ተፃዊቱ። ጆን ሜይናርድ ኬይነስ ኣብ 1946 እዩ ዓሪፉ። ቁጠባዊ ክልሲ ሓሳባቱ ግና ድሕሪ ሞቱ እውን እንተኾነ ንዝሓለፉ 80 ዓመታት ፅልውኦም ከይሃሰሰ ይቕፅሉ ኣለዉ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሳባት መንነታዊ ኩርዓት ኣብ መንእስያት መሰረት ኩለንትናዊ ዓወት ዝብል ዛዕባ ይፀንሐና። መንነታዊ ኩርዓት መተካእታት ዘይብሉ ናይ ውሽጢ ሓይል እዩ። ንሓደ መንእሰይ ኣብ ማእከል ዝኾነ ማዕበልን ዓውለማን ከይተናወፀ ደው ንክብል ዝኽእሎ መልሕቕ እዩ። ኣብ ዘመነ ዓውለማ መንነታዊ ኩርዓት እቲ ዝፀንዐ መንፈሳዊ ዕርድ እዩ። መሰረት ርእሰ ተኣማንነት ብምዃን ሓደ መንእሰይ ኣብ ዝኸዶ ከይዱ ኣነ መን እየ ዝብል ፍርሒ ኣይስምዖን። እዚ ድማ ኣብ ትምህርቱ፣ ኣብ ስርሑን ኣብ ማሕበራዊ ዝምድናታቱን ብርኡ ይንፀባረቕ። ባህልኻን ልምድኻን ምኽባር ምልክት ድሕረት ዘይኮነስ ምልክት ስልጣን እዩ። ብባህሉ ዘይኮርዕ ወለዶ ብዝመፅእ ናይ ወፃኢ ፅልዋ ቀልጢፉ ይውሓጥ። ታሪኹን መንነቱን ዝፀልእ ወለዶ ንመፃኢ ዘመሓላልፎ ሃብቲ የብሉን። እዚ ድማ ናይ ሓደ ሕብረተሰብ ህላወ ኣብ ሓደጋ ዘውድቕ ናይ ጥፍኣት ምልክት እዩ። ባህሊ ናይ ቀደም እዋኑ ዝሓለፈ ነገር ኣይኮነን። ባህሊ ህያው ጥበብ እዩ፣ ናይ ክብርታት መኽዘን እዩ ተባሂሉ እውን ይግለጽ እዩ። ኣብ ባህልና ዘለዉ ከም ቅንዕና፣ ምትሕግጋዝ፣ ዓበይቲ ምኽባር፣ ሓቅነት፣ ዜናትካ ዘይምድላይ፣ እምነትን ጽንዓትን ዝኣመሰሉ ክብርታት ኣብ ህንፀት መንእስያት ልዑል ተራ ኣለዎም። ቋንቋናን ባህልናን ንኣሽሓት ዓመታት ዝተዋህለለ ጥበብ ዝሓዘ ምኽዘን ፍልጠትን ልቦናን እዩ ይርከቦ። ሚኒስትሪ ትምህርቲ ምስ መሻርክቱ ሚኒስትሪ ዞባዊ ምምሕዳርን ቤት ፅሕፈት ፀጋታት ዓቕሚ ሰብ ዓድሃሎን ብምትሕባር ዝወደቦ ን3 መዓልቲ ዝቐፀለ ገምጋም ኣገልግሎት ቅድመ ትምህርቲ ኣካይዱ ነይሩ። እቲ ገምጋም ካብ 23 ክሳብ 25 ሰነ 2026 እዩ ኣብ ኣዳራሽ ሃኮሰ ተኻይዱ። ካብ ሚኒስትሪ ትምህርቲ፣ ሚኒስትሪ ምክልኻል፣ ሚኒስትሪ ዞባዊ ምምሕዳር፣ ኣመሓደርትን ሓለፍቲ ዞባታትን ዝተወከሉ ኣስታት 130 ኣባላት ድማ ተሳቲፎም። ኣብ ዓምዲ ልምዓት ምምዝማዝ ዕቁር ሕርሻዊ ፀጋታት ኣብ ትሕቲ ዝብል ኤርትራ ርኡይ ናይ ሕርሻ ዓቕሚ እትውንን ሃገር እያ። ብመሰረት ገምገማት ሚኒስትሪ ሕርሻ እዚ ሃገር ብዝናብ ዝለምዕ ኣስታት 2.1 ሚልዮን ሄክታር መሬት ሕርሻ ትውነን። ካብዚ ንመስኖ ዝምችእ ኣስታት 600,000 ሄክታር ይበፅሕ። ኣብዚ እዋን እዚ ከዓ ኣስታት 500,000 ሄክታር ኣብ መዓላ ከም ዘሎ ኣብ ቀረባ እዋን ዝተረኽቡ ፀብፀባት ይሕብሩ። ልዕሊ 93 ሚታዊት ናይዚ ዝተጠቕሰ ከባቢ ኣብ ትሕቲ ዝተመሓየሸ ዕቀባ ሓመድን ማይን ዝተገብረሉን ዝግበረሉ ዘሎን ምርኩስ ዝገበረን ጥፈታት ዝካየደሉ ክኸውን ከሎ ዝተረፈ ከዓ ብመስኖ ዝለምዕ እዩ። ተወሳኺ ብዝያዳ ነዝን ምስፋሕ ቀጻሊ ወፍሪ ምህዞን ምዕባለ ሰብኣዊ ርእሰ ማልን ዝሓትት ንመንእስያት ኤርትራ ለውጢ ከምጻሎም ዝኽእል መዳያት እዩ። ሎሚ ወላ እኳ ከተማውነት በብቕሩብ እናወስኸ ይኸይድ እንተሎ ብገምጋም 2,000 ሕብረተሰብ ኤርትራ ኣብ ገጠራት እዩ ዝነብር። ሕርሻን መጓሰን ድማ ኣገደስቲ ምንጪ ኣታዊታቱን መነባብሩኡን ኮይኖም ይቕፅሉ ኣለዉ። እዚ ከምዚ ኢሉ እንከሎ ስፍሓት ሕርሻ ምዕባይ፣ ምፍራይ ጥሪትን ምግፋፍ ዓሳን ንመነባብሮ ኣስታት 65 ክሳብ 70 ሚታዊት ካብ ህዝቢ ኤርትራ ከም ዝድግፍ ይእመን። ከምቲ ኣብ ብዙሕ ሃገራት ኣፍሪቃ ዝረአ እዚ ኣሃዚ ካብ ዓለማዊ ማእከላይ ደረጃ ኣዝዩ ልዕል እዩ። እዚ ድማ ነቲ ዓውዲ ኣብ ቁጠባውን ማሕበራውን ድሓን ሂወት ዘለዎ ህዝቢ ኣገዳሲ ይገብሮ። ወላ እኳ ፅላት ሕርሻ ኤርትራ ብታሪክ ትሕቲ ምሉእ ዓቕሙ ክሰርሕ እንተፀንሐ ቀጻሊ ወፍሪ መንግስትን ሚኒስትሪ ሕርሻን ንገስጋስ ኣፍራይነት ብዓይነትን ብዙሕን ምዕባይን ንምስፋሕን ሓጊዝ እዩ። እዚ ምስቲ ኣብ ፈለማ 1990 ዝነበረ ክነጻጸር እንከሎ መጠን ድኽነትን ሕፅረት ውሕስነት ምግብን ብዓብዪ መልክዑ ከም ዝጎደለ ይእመን ተጠቂሱ። ኣብ ዓምዲ ሜን ሁናዊ ሁናክ ተንቀሳቃሲ ቴሌፎን ካብ ሰብ ሰሪቑ ናይ ገዛ ርእሱ ቅላዕ ስእሊ እናወሰደ ዝተረኽበ ህበይ ኣቓልቦ ማሕበራዊ ማዕከናት ዝሒቡ ቀኒዩ። ኣብ መደበር ባቡር እናተፃወተ ካብ ቤተሰቡ ተፈልዩ ኣብ ካልእ ባቡር ተሰቕለ ህፃን ድሕሪ 35 ዓመታት ምስ ቤተሰቡ ተረኺቡ።
ጓል 76 ቻይናዊት መምህር ኣብ መምህርን ምስትምሃርን ቋንቋ ቻይና ብዝፈጠረቶ ሓድሽ ኣገባብ ኣፍልጦን መተባብዒ ረኺባ ክራይ ሓፍቲ ብዝብል ኣብ ማሕበራዊ ማዕክናት ቻይና ደቂ 30ታት ደቂ ኣንስትዮ ንመንእሰያት ደቂ ኣንስትዮ ናይ ህወት ምኽሪ ዝልግሰሉ ማዕከን ህውውነት ከም ዝረኸበ ተገሊጹ ሰለስተ ኣሕዋት ኣብ መዝገብ ክብረ ወሰን ጊነስ ናይ ዕድመ ክሰፍራ ምብቃዕን ተሓቢሩ ኣብ ዓምድያ ልኡስራ ዝተፈላለዩ ስድራ ቤት ጠቀስቲ ሓበሬታታት ይጸንሑና ኣብ ዓምዲ ጥዕና ብዛዕባ ጥንስን ጥዕናዊ ፀገማትን ዝድስስ ትሕዝቶ ይጸንሐና ግዜ ጥንሲ ብሳምንታት እዩ ዝቝፀር ኣስታት 40 ሳምንታት ይጸንሕ ብልምዲ 9 ወርሒ ኢልና ንገልጾ እዩ ዝጸገየት እንቋቑሖ ኣብ ማህፀን ክትምዕብል ካብ ዝጀመረትሉ ግዜ ጀሚሩ ክሳብ እቲ ቆልዓ ዝውለድ ዘሎ ንውሓት እዋን ግዜ ጥንሲ ተባሂሉ ይጽዋዕ ኣብዚ ዝተጠቕሰ ግዜ ጥንሲ ኣብታ ነፍሰ ጾር ናይ ሆርሞን ምቅያር ስለ ዝፍጠር ዝተፈላለዩ ጥዕናዊ ጸገማት ከጋጥምዋ ይረአዩ ገለ ካብኦም ምስ ኩነታት ጥንሲ ተኣሳሲሮም ዝመፁ ከም ንቡር ዝረኣዩ ክኾኑ ከለዉ ገሊኦም ግና ንህይወት ዝፈታተኑ ብምዃኖም ህፁፅ ሕክምናዊ ሓገዝ ዘድልዮም እዮም ጓል ኣንስተይቲ ጥንስቲ ምዃና ዘርኢ ምልክታት ካብ ናብን ደቂ ኣንስትዮ ዝፈላለዩ ጽግያ ደው ምባል ኣብ ኩለን ደቂ ኣንስትዮ ዝረአ ምልክት እዩ ኣብተን ቀዳሞት ሰለስተ ኣዋርሕ ካብ ድቃስ ኣብ ዝበራበራሉ ዕውሉ ንምባል ከተምልስ ምድላይ ድኻም ሸውሃት ምዕፃው ወዘተ የርእያ ቃንዛ ጡብ ካብ ንቡር ወፃኢ ምፅላም ኣፍ ጡብ እቲ ካልእ ምልክታት ጥንስ እዩ ጓል ኣንስተይቲ ነፍሰ ጾር ምዃናን ዘይምዃናን ምሉእ ብምሉእ ዝንፅር ሕክምናዊ መርመራ ብምክያድ ጥራይ ምዃኑ ግና ዘይምዝንጋዕ ኣብ ትሕዝቶ ጽሑፍ ኩነታት ድቂ ጥንስን ጥዕናዊ ፀገማትን ፀቕጢ ደም ሕማም ሽኮር ምምራዝ ደም ምብርዓን ጥንሲ እኹል ቫይታሚን ዲን ፎሊክ ኣሲድን ምውሳድ ንጥፍቲ ምዃን ግቡእ ቆላሕታ ኣብ ኣዳቓቕሳ ዘይንውር ምልክታት ከየጋጥማ ግቡእ ቆላሕታ ምግባር ምስ ኩነታት ጥንሲ ዝተኣሳሰሩ ብዝርዝር በሪሆም ንርኽቦም ኣብ ዓምዲ ትንታነ ዜና ሳዕቤናት ክሊማዊ ለውጢ ኣብ ኤሮጳ ተዳሲሱ ኣሎ ኤሮጳ ድሕሪ እቲ ኣብ 1976 ዘመዝግበቶ ታሪካዊ ምንባሩ ዝንገረሉ ልዑል መጠን ሙቐት ጥራሕ ልዕሊ 2 ዲግሪ ሰንቲግሬድ ዝበፅሕ ወሰኺ ሙቐት ኣመዝጊባኣላ ብተወሳኺ ኣብ ዝሓለፈ ዓመት ኣብቲ ሃገር ብርቱዕ ዋዒ ብዝሰዓቦ ባርዕ ምሮር ልዕሊ 400,000 ሄክታር መሬት ከም እተሃመኸዮም ጸብጻባት ዝጠቕሱ እዚ ማለት ካብቶም ኣብ ዝሓለፈ 2 ዕቁራት ዝተመዝገቡ ተመሳሰልቲ ሓደጋታት እዚ ናይ ዓሚ ብልዕሊ 200ዊት ይዓቢ ሕጂ እውን እንተኾነ ኣብ ኤውሮጳ ተኸሲቱ ዘሎ ብርቱዕ ሙቐት ንምቕላስ ሓበራዊ ፃዕርታት እንተደኣ ዘይተኻይድሉ እቲ ሙቐት ብተዓጻጻፊ መጠን ክውስኽ ከም ዝኽእል እዩ ግምታት ዘሎ ሃገራት ኤውሮጳ ሙሉእ ብምሉእ ናብ ተሓዳሲ ፀዓት ክሰጋግራን ካርቦን ምጥቃም ደው ከብላን ከኣ እቲ ቀዳማይ መፍትሒ ናይዚ ዝምዝገብ ዘሎን ብሕጂ እውን ብኣዝዩ ሓደገኛ ደረጃ ክምዝገብ ዝኽእልን መጠን ሙቐት ምዃኑ ክኢላታት የረድኡ ኣብ ዓምዲ ቐለም ሕተት ፕሮጀክት ዓዲሃሎ ተወርዋሪ ልምዓት እዩ ብዝብል ኣርእስቲ ካልኣይ ክፋል ትሕዝቶ ይጸንሐና ኢንጂነር ዳንኤል ግርማጽዮን ኣብ ዝሃቦ መግለጺ ፕሮጀክትታት ዓዲሃሎ ኣብ ከም ዝኣመሰለ ትንፋስ ዘይሂብ መደባት ቅልጡፍ ዝኾነ ፍታሕ ምግባርን ኣብ ምሃብን ንዓና ናይ መጀመርያ ተመክሮና ኣይኮነን ኣብ ከም ዝኣመሰለ ኣብ ብዙሕ መድያት ደረጃታት ህንፃ ንሳተፍ ኢና እዘን ኣህዱታት ፕሮጀክት ድማ ኣብ ከምዚ ዕማማት ክሳተፋ ዝቆማ ኣህዱታት እየን ብዛዕባ ብድሆታት እንተኮይኑ ከዓ ኣብ ኩሉ ዝግበር ንጥፈታት ነናቱ ብድሆታት ከጋጥም ንቡር እዩ ከም ዝኾነ ዘጋጥመና ብድሆ ክንሰግሮ ስለ ዘለና በቲኢልካ በዚ ይብዳህ እዩ እዚ ዘይከሓድ ንዓና ዘጋጥመና ብድሆታት ቀርብማ እዩ እዚ ድማ ኣብ ህዝቢ ፀቕጢ ክፈጥር ግድነት እዩ እዛ ሃዱታት እዚ ብተመሳሳሊ ደረጃ ንዕኡ ዝበቅዕ ምድላዋት ብምግባር እዩ ገጢምዎ ስለዚ ብሓፈሻ እቲ ኣብዚ ዝነበረ ብድሆ ከም ዝኾነ ዘጋጥመና ንቡር ብድሆ ኢና ሰጊርናዮ ሓሊፍና እቲ ኣብዚ ዘሎ ኣሃድ እውን ብዕቱብ ስለ ዝተቓለሶ ብዙሕ ነቲ ዘጋጠመ ብድሆ ኣጉልሕካ ትዛረበሉ ይኮነን ልሙድ ስራሕና ስለ ዝኾነ ማለት እየ ንዓና ሓድሽ ነገር ኣይኮነን ኩሎም ኣካላት ነቲ ዘድልየና ነገራት ይዋስኡ ስለ ዝነበሩ እውን ከም ሓደ ዓብ ብልጫ ኢና ንወስዶ ኣብዚ ኩሉ ኢድን ጓንትን ኮይኑ ነዚ መደብ ንምዕዋት እዩ ሰሪሑ በቲ ዝመስለና ሃነፅቲ ሓሳባት እናተሓጋገዝና ኢና እንኸየድ ከም ኩሉ መራሕን ሓላፍን ኮይኑ ብወኒ ስለ ዝሰርሕ ካብቲ ዓበይቲ ብልጫታትና ዓወታትናን እዩ እዚ ከዓ ንቡር ተርእዮን ባህልን ናይ ፕሮጀክትታት ዓዲሃሎ እዩ ሰማእታት ባሕሪ ቁንጫል ካብ ታሪክ ሓይሊ ባሕሪ ውድብ ኣብ ዘዘንቲ ጽሑፍ ካልእ ኣማራጺ ስለ ዘይነበረ ጀሪካን ንሬሳ ኪዳነ ገዲፉ ካልኦት ብፆቱ ንምድላይ ናብ ዕምቆት ባሕሪ ተነቂቱ ምድላይ ቀጸለ ተኪየ ርእሶም ሙሉእ ብምሉእ ብኣፍ ልቡ ኣብ መሬት ብውሽጢ ባሕሪ ሰጢሙ ጸንሖ ብዘለዎ ሓይሊ ከንሳፍ ፈተነ ናብቲ ቀረባ ኣኻዊሕ ሒዝዎ ወፀ
ተክአ እቲ ለይለይ መሓውሩን ዓፅምቱን ተደረቂሙ ብስጋጥራይ ተታሒዙ ገጹ ተደምሲሱ ህይወቱ ሓሊፋ ፅንሓቶ ሃብተ ሰሎሞን ቀቢፅ ተስፋ ልደት ግርማይን ተስፋ ዝግ መብራቱን ገና ረይሶኦም ኣይተረክበን ነዚኦም ንምርካብ ጀሪካን እንደገና ናብ ባሕሪ ተነቑተ ኣእዳው ዘርጊሑ ሃሰስ ክብል ጀመረ ኣብ ጥቓታ ኣብ ክልተ ተገሚዓ ጥሒላ መሬት መዓሞቕ ባሕሪ ሰጠመት ፈጣን ዓፅምቶምን ስጋኦምን ተረፋቲቱ ሓደ ካብ ሓደ ክትፈልዮም ዘፀግም ኮይኑ ረኸቦ ጀሪካን ብድሕሪ እዚ ናብ መሰረት ተመልሰ ነታ ተኸዲንዋ ዝነበረ ሓፀር ስረ ቀዲዱ ንቑስሉ ሸፍነሉ ኣብ በሪኽ ኣካል ናይታ መርከብ ኮይኑ ኣእዳው ንላዕልን ታሕትን እናንቀሳቐሰ ዎ ያሴን ዎ ጸሊማይ እናበለ ጎረርኡ ክሳብ ዝነቅፅ ነቶም ኣብ ርሑቕ ርሕቀት ዝነበሩ ብፀቱ ክፅውዖን ፈተነ ይኹን እምበር ሰማዕ እዝኒ ኣይረኸበን ጥራይ ዘይኮነ ድምፂ ፀውዒቱን ክበፅሖ ዝኽእል ርሕቀት ኣይነበረን መበል ራብዓይ ክፋል ዛንታ ተመክሮ ሂወት ካብ ደብሪ ናብ ገድሊ ቀሪባኣላ ኣብቲ እዋን ናይ ኣፅዋር ሕፅረታት ጥራይ ዘይኮነ እንተላይ ናይ ስንቂ ሕፅረትን ስእነትን ነይሩ እዩ መግቢ ከይበልዓካ መዓልታት ምፅናሕ የጋጥም ብሰንኪ ሕፅረታት ዝመፃካ መሻርፍ ኣዝዩ ውሕድ እዩ ዝቕረበልካ ምግቢ ከዓ መቕተለ ሓሰኻኮ ኣይከውንን ንኣፍጠልቆም እዩ ብሰንኪ ኩናት ክትምገብ ግዜ ዝሰኣነሉ እዋን ነይሩ መግቢ እንርስዓሉ ግዜ እውን የጋጥመና ነይሩ ስቂኢልካ ትዋጋእ ኣብ ጎድንኻ ብፆትካ ክስውኡ እናረእኻ ናይ መግቢ ሸውሃትካ ርግጥ ኢሉ ዩ ዝዕፀው ጥሜት ፀኒሑ ዘረኻኽበልካ ይኹን እምበር ብመስዋእቲ ብፆትካ ግና መሊስካ ኢኻ ትሕርን በቲ ሓደ ወገን ኣብ ጎንኻ ብፆትካ መውጋእቲ ኣጋጢሞም ክነሶም ደም ዘሕዛሕ እናበሉ ክዋግኡ ክትዕዘብን ከለኻ መሊስካ ትፀናዕ ስለዚ ኣብ ውግእ ሰምሃር ጥሜትን ፅምእን ከም ሓደ ርእሱ ዝኽኣለ ግንባር ፀፂብካ ዝጥመት ዘራይ ናይ ደርጊ ኮይኑ ዝዓይ ነይሩ ምክንያቱ ጥሜትን ፅምእን ጉልበት ሰብ ኣብ ምድኻም ጥራይ ዘይኮነ ኣብ ሂወት ሰብ ይመፀካ እዩ ብሰንኪ ስእነት ማይ ፅምኣት ሰብነት ወይ ደርቀት ኣካላት ኣጋጢሞዎም ዝስውኡ ብፆትና ተጋደልቲ ነይሮም እዮም ተጠቂሱ ኣብ ዓምዲ ንቑሕ ደመና ትርጉምን ትርጉም ኣልቦነትን ምንዳይ ትርጉም ሂወት ኣብ ዕድመ ኩትትና ከም ዛዕባ ተዳሲሶም ትርጉም ብፍላይ ትርጉም ሂወት ሕቶ ፅልዋን ደረት ቁፅፅርን የልዕል እዩ ኣብ ቤትና ቤት ትምህርትና ቦታ ስራሕና ኣከባቢና ወዘተ ፅልዋ ምዘይህልወና ትርጉም ሃላውነትና ክፈታተኑ ይኽእል ኣብ ዘይንቆፃፀሮ ኩነታት እውን ትርጉምና ኣብ ምንዳይ ንሽገር ኢና እዚ ከዓ ትርጉም ብዘሎና ናይ ተፃዋርነት ብቕዓት እውን ይፅሎ እዩ ጽኑዕ ሰብ ወይ ሕብረተሰብ ንነገራት ክሳብ ብዕምቆት ዝርድኦምን ብድሆታት መፍትሒ ዝረኽበሎምን ናይ ምፅዓርን ምቕጻልን ብቕዓት ስለ ዘለዎ ትርጉም ኣብ ምርካብ ኣይሽገርን እዩ ትርጉም ስለ ዝደለኻዮ ዝርከብ ርኽበት ኣይኮነን ኣብ ሓደ ግዜን ፈተነን እውን ኣይርከብን ብሂወት ክሳብ ዘሎና ትርጉም ሂወት ወይ ካልእ ኣብ ሂወት ዘጓንፈና ነገራት እናዕበና እንኸይድ ኩሉ ሰብ ድዩ ትርጉም ሂወት ክርድኦ ዘለዎ እቲ ብዛዕባ ትርጉም ሂወት ዘይፈላሰፍ ፀገም ኣለዎ ማለት ድዩ ኣብ ዓምዲ ሰምራ ጅህድ ምርግጋፅ ድሕነት መግቢ ካልኣይን ዛዛምን ክፋል ትሕዝቶ ይፀንሐና ኣብ ዓምዲ ወቕፈ ፍንያ ምዝዛም ስልጠና ስእልያ መንደፈራ ተፀዋታይ ኩዕሶ ሜሲ ኣብ መውዓውዒ ሓዳሽ ፊልም ስፓይደርማን ምርኣዩ ናይ ስፖርት ኣፍቀርቲ ኣገሪሙ ፍሉጥ ተዋሳኣይን ኣክቲቪስትን ዳኒ ግሎቨር ሕማም ኣልዛይመር ከም ዘማዕበለ ተፈሊጡ ደራሴት ካሚል ኣልዓደድ ራብዓይ ተኸታታሊ ክፋል ኣብ ምስራሕ ከም ዝርከብ ገሊጻ ኢጣልያዊ ዳይረክተር ፊልም ቲንቶ ብራስ ኣብ ፌስቲቫል ፊልም ቪነስ ናይ ክብሪ ስልማት ረኺቡ ኣብ ዓምዲ ሸባብያት ገለ ካብ ብሂላት ገዳይም ተገደልቲ ፈለምቲ ሰውረ ኤርትራ ሰፊሮም ይፀንሑና ብተወሳኺ ኣብ ዓምዲ ሸባብያት ሓድሽ ቋንቋ ንምምላኽ ዘኽእሉ ፍቱናት ሜላታት ተዘርዚሮም ይርከቡ ኣብ ዓምዲ ኩርናዕ ተምሃሮ ምህዞው ናይ ዘውትር መጓዓዝቲ ወዲ ሰብ እዞም ስዕቡ ንዓለም ቅርፂ ካብ ዘተሓዙ ምህዞታት ቀሪቦም ይፀንሑና ምህዞ እንግሊል ብሶላ ኮምፓስ መኪና ኮንክሪት ምህዞ ሓዊ ኣምፑል ቴሌቭዥን ኮምፒዩተር ኢንተርነት ባጢራ ቴሌፎን ኣብ ዓምዲ ፍረ ፃዕሪ መልኣክ ቀቐለታ በዓል ድርብ ተመክሮ ሓረስታይ ተላልዩ ይርከብ ሓረስታይ መልኣክ ቀቐለታ እዩ ዝበሃል ኣብ ምርባሕ ከብቲ እናነጠፈ ንተረፍ ምህርቲ ከብቲ ብሓፈሻ ንቐልቅልን ሽንትን ከብቲ ድማ ብፍላይ መስሪሑ ናብ ተሓዳሲ ፀዓት ዝቐየረ ኣብነታዊ ሓረስታይ እዩ ንሱ ኣባል ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ኮይኑ ኣብ ክረን ይቐመጥ ኣብዚ እዋን መስራሕን ተጠቃምን ባዮጋዝ ኮይኑ ንካልኦት ኣብነት ኮይኑ ይርከብ ኣቶ መልኣከ ብኸመይን ስለምንታይን ነቲ ጥበብ ከም ዝተኸተሎ ብከምዚ የዘንቱ ፈለማ ናይ ደቐሉ ወይ ባርካ ከብቲ ገዚአ እነጥፍ ነይረ ብድሕሪኡ ኣብ 220 ናይ ፀባ ከብቲ ናብ ምፍራይ ሰጊረ ሓንቲ ብቕዕቲ ናይ ፀባ ከብቲ ድማ ገዚአ
ቀጺለውን ካልአይቲ ወስቲኸላ ኣብ 2022 ድማ ሳልሰይቲ ናይ ጸባ ኸብቲ ዓዲገ በዚ ኸዓ ሰለስተ ናይ ጸባ ኸብቲ ብምውናን ነቲ ስራሕ ክዕብዮ ወስቲነ ኣብቲ ዝነብረሉ ኸባቢ ናይ ጸባ ጠለብ ስለ ዝርከብኩ ኸዓ ናብ ዝሕጁ ዘለኽዎ ደረጃ ክበጽሕ ክኢለ ይብል ምኽሪ ደላይት ጓል 28 ሉልያ ካብ ከረን ቀሪቡሎ ሕጂ መደወልየይ ምኽንያት ድማ ኣብ ፊት ድኳንና ከምዝናትና ዓይነት ድኳን ዘለዎም ስድራ ኣለዉ ምስቶም ስድራ ሰላምታ ዳኣ እምበር ካብኡ ዘይሓልፍ ሌላ ኣሉና ኣብ ድሕሪ ቐትሪ ዝሕሉ ግን ሓደ መንእስተይ ኣሎ እዚ መንእሰይ ምስቶም ስድራ እንታይ ዝምድና ከም ዘለዎ ኣይፈለጥኒ ግን ኩሉ ግዜ ኣብታ ንሱ ዝሕልወላ እዋን ኣነ ፍሉይ ስምዒት ይስምዓኒ ፈትየ ዮዴ ወይ ንምንታይ ከምኡ ስምዒት ይስምዓኒ ኣይርዳእንን እዩ ኣነ ከም ገሌለ ናብቲ ድኳኖም ገጸይን ተጠሚተ ንሱ እውን ናባይ ገጹ ክጥምት ንጋጠም ተመሊሰ ይጥምተኒ ድዩ ዘሎስ ወይ ሓውሲ ስርቅ ኣቢለ ክጥምት ንከለኹ ድማ ከምኣ ንጋጠም ክሪኦ ንከለኹ ዝደልየኒ ይመስል ግን ከም ወዲ ኪንዮም ጥማት ዝሓልፍ ዝኾነ ዝረእኽዎ ነገር የለን እሞ እዚ ወዲ ይደልየኒ ድዩ ኣይደልየንን ሕቶ ኮይኑኒ ዝደልየንን ዘይደልየንን ብኸመይ ይፈልጥ ኣነ እንተዝደልየዩ ኸ እንታይ ክገብር ዝብል ሕቶን ምስ ኣማኻሪ ዝተኸየደ ልቦና ሓዘል ዝርርብን ቀሪቡሎ ኣብ ዓምዲ ተርሙማ ፍቕሪ ዝሓዘለ መቕጻዕቲ ንልቦና ካልኣይን ዛዛምን ክፋል ናይ ጽባሕ ኢንጂነር ክኸውኔ ዶክተር ክኸውኔ ክኢላ ኮምፒተር ክኸውኔ ኣብ ዓምዲ ደቂ ኣንስትዮ እወታዊ ኣድልዎ ከም ኣምር ተዳሲሱ ይርከብ ኣብ ደቂ ኣንስትዮ ኣተኪሩ ዝንደፍ ፖሊሲታት እወታዊ ኣድልዎ ብቐዳምነት ነቲ ኣብ መንጎ ክልተ ፆታ ዘሎ ናይ ተሳታፍነት ጋግ ንምፅባብ ዝዓለመ እዩ ደቂ ኣንስትዮ ከም ኣካል ናይ ሓደ ሕብረተሰብ መጠን ኣብ ዝተፈላለዩ ፅላታት ዕድል ረኺበን ዓቕመን ከርእያሉ ዝኽእላ ባይታ ብምፍጣር እዩ በዚ ድማ ነቲ ብሰንኪ ዝተፈላለየ ባህላውን ማሕበራውን ምክንያታት ኣብ ትምህርትን ናይ ስራሕ ቦታታትን ንዝተፈጥረ ዘይተመጣጠነ ቁፅሪ ብምዕራይ ኣብ መንጎ ክልቲኡ ፆታታት ዘሎ ናይ ቁፅሪ ጋግ ከም ዝፀብብ ይገብር ብተወሳኺ ደቂ ኣንስትዮ ናይ ባዕለን ኣታዊታት ክህልወን ኣብ ስራሕ ክቁፀራ ናይ ውርሻን ምምሕዳር መሬትን መሰል ክህልወን ንግዳዊ ፍቓድ ናይ ምርካብ ቀዳምነታት ክውሃበን ዝብል ገለ ካብቲ ዕላማታት ናይዚ ፖሊሲ እዩ ኣብ ዓምዲ ሜን ሆናዊ ሆናክ ኣብ ውሽጢ ሓደ ዓመት 14 ሊትሮ ደም ካብ ኣካላታ ብምእላይ ሓኻይን ብሪጣንያ ንሓንቲ ሓደገኛ ሕማም ዘማዕበለት ጓል 71 ዓመት ሰበይቲ ከድሕኑ ምኽኣሎም ተገሊጹ ቀረብ ማይን ኤሌክትሪሲቲን ዘይብሉ ናይ ገማግም ባሕሪ ኣግዶ ቸሻየር ሰሜናዊ ዌልስ ብ200,000 ፓውንድ ንጨረታ ወሪዱ መንጫዕጫዕታ እትውንን ተዛማዲ ዛሕሊ ዘለዋ ከተማ ስዌስስ ካብ ሙቐት ክዕቀቡ ስልጠና መሳርሒ ሙዚቃ ብዝወስዱ በጻሕቲ ከም ዘዕለቕለቐት ተሓቢሩ ኣብ ዓምዲ ዝርዓ ወቕትሳድ ሓጀር ኣብ ጉዕዞ ልምዓትን ምዕባለን ምስ ሓላፊ ምምሕዳር ኣቶ ተስፋኣለም ዓንዶም ዝተኻየደ ቃለመጢቕ ሰፊሩሎ ኣብ ዓምዲ ውሓታል ጥፍል ካልኣይ ክፋል ፅውፅዋይ ሓደ ሰት ብሸክል ኣስቐር ስእላዊ ፅውፅዋይ ሜኪ ይጸንሑና ሓምሻይ ጉባኤ ጨንፈር ሃገራዊ ማሕበር ደቂ ኣንስትዮ ጅዳ ተኻይዱ ብተመሳሳሊ ማሕበርኩም ጅዳ ምስ ማእከል ጥዕና ዓይኒ ኣልሰቓፍ ስምምዕ ከቲሙ ኣብ ሙቐት ዝዘይደልዋ ከባቢ ዝነብሩ ዘይ ኣብ ዓምዲ ስፖትላይት ኣብ ዝተኣሳሰረት ዓለም ኣገዳስነት ምዕቃብ ባህልን መንነትን ተዳሲሱ ንረኽቦ ኣብ ዓምዲ ካልቸር ኤንድ ኣርትስ ባህላዊ ጽባቐ ኤርትራ ቅዲ ሳዕስዒታትን ኣሰራቶምን ተዳሲሱ ይርከብ ኣብ ዓምዲ ኦፒንየን ስትራቴጂ ምትእሳር ንኣሽቱ ድጋታትን ዝሃርምዎ ዕላማታትን ተገሊጹሎ ዝኸበርኩም ተዓዘብትና ሰሙናዊ መደብ ዳህሳስ ሕትመት ኣብዚ ተዛዚማላ ሰላም ቅነ

0: ኣትክልቲ ውሽጢ ገዛ ካብቶም ካልኦት ኣትክልቲ ብትሑት ብርሃን ዝዓብዩ ምዃኖም ፍሉያት ይገብሮም። ብተወሳኺ ኣብ ምስትኽኻል ኦሞዲታ ኮነ ጠሊ ዓብ እጃም ዘለዎም እዮም። ብዘይካዚ ኣብ ውሽጢ ቤት ዝፍጠር ከም ትኪ ዶሮና ብምስሓብ ምቹኡን ጥዑይን ኣየር ንኸተስተንፍስ ይሕግዙ።
1: ብመሰረቱ እዞም ኣትክልቲ እዚኣቶም ክትሪኦም ከለካ ኣዝዮም ፅቡቃት እዮም። ንክትሪኦም ደስ ዘብሉካ ትሪኦም ባህ ዘብሉካ ዓይነት ኣትክልቲ እዮም። በቲ ቆፅሎም ድዩ ዋላ በቲ ዕምባብኦም ድዩ ኮታ በቲ ኣቃወሞኦም ብኩሉ ነገራቶም ኣዝዮም ተፈተውትን ተደለይትን ዓይነት ኣትክልቲ እዮም። ወዲ ሰብ ከዓ ርዩ ባህ ዘብልዎ ዓይነት ኣትክልቲ እዮም። ስለዚ ሕጂ እቲ ርኢኻ እቲ ቀዳማይ ኣገዳስነቶም እቲ ፅባቐ እዩ። ምክንያቱ ፅባቐ ኣለዎም። ኩሉ ግዜ ፅባቐ ከዓ እንዳሕርዳ ርኢካ ከዓ ዝፈጥረልካ ነገር ኣለዎ። ባህታ ይፈጥረልካ፣ ፅቡቅ ስምዒት ይህልወካ፣ ኮታ ደስ ከም ዝብለካ ዝገብሩ ዓይነት ኣትክልቲ እዮም። ብርገፀ እንዳሕርዳኣ ደስ ይልካ ወይ ፅቡቅ ስምዒት ሃሊካ ወይ ከዓ ባህ እንዳሕርዳ ይልካ ሲ ውሽጢኻ ዝኾነ ሓጎስ ኣሎ ማለት እዩ። እዚ ሓጎስ እዚ ከዓ ንጥዕናኻ እንታይ ይገብሮ ማለት እዩ? ሙሉእ ይገብሮ። ስለዚ ወዲ ሰብ ኣብ ገዝኡ ነዞም ኣትክልቲ እዚኣቶም ክህልዎ ወይ ክህልዎ ዝደሊ መታን ፅቡቅ ርዩ ፅቡቅ ስምዒት ሃልይዎ ደስ ክብሎ ክሕጎስ ብመንፅር ከዓ ጥዕንኡ ክሕሉ ማለት እዩ። ስለዚ እዚ እቲ ቀዳማይ ኣገዳስነቶም ክንብሎ ከለና፣ ካልእ እውን ኣገዳስነት ኣለዎም። ኣብነት እዞም ኣትክልቲ እዚኣቶም ብርግፅ ተኽሊ መሰረት ዳርጋ ካብቲ መሰረታዊ ምንባር ናይ ወዲሰብ ክንብሎም ንኽእል ኢና ማለት እዩ። ተኽሊ እንዳሕር ዳሃሊ ኦክስጅን ኣሎ። ኦክስጅን እንዳሕር ዳሃሊ ከዓ እኹል ኣየር ሃሊ ተፅቡቅ ከተተንፍስ ኢኻ ማለት እዩ። ስለዚ እዞም ኣትክልቲ እዚኣቶም ኣብ ገዛካ ምህላዎም ብዓቐኖም ወይ ከዓ በቲ ዓቕሞም ኦክስጅን ናይ ምውፃእ ባህሪ ወይ ከዓ ተኽእሎ ስለ ዘለዎም ለዚ እኹል ኦክስጅን ኣብ ገዛኻ ንክህልወካ እውን ይሕግዙ። እሱ ጥራይ ዘይኮኑ ሞይስቸር ወይ ከዓ እዚ ጠሊ ንብሎ ጠሊ እውን ናይ ምዕቃብ ኣብቲ ገዛ ተኽእሎ ኣለዎ ማለት እዩ። ስለዚ በዚ እውን ክንሪኦም ንኽእል ኢና። ስለዚ ኦክስጅንን ኮነ ጠሊ ናይ ኣብቲ ገዛ ክህሉ ይኽእሉ። እዚ ሓደ ካልእ ነገር ኣገዳሲ ነገር ኣለዎም ድሕር ዳኣ ኮይኑ እዞም በክልቲ ጋዛ ዝበሃሉ ከም በዓሉ ካርቦን ሞንክሳይድ ክንብሎም ንኽእል፣ ፎርማል ዳሃይድ ክንብሎም ንኽእል። እዚኣቶም በክልቲ ጋዛት እዮም። እዞም በክልቲ ጋዛት ከዓ ነዚኣቶም ስሒቡ መፅኡ ፅሩይ ኣየር ከተስተንፍስካ ይኽእልካ ማለት እዩ። ስለዚ ኣገዳስነት ናይ ተኽሊ ብሓፈሻ ብፍላይ ካዓ እዞም ኣብ ውሽጢ ገዛና ክህሉ ንደልዮም ዘለና ወይ ከዓ ክህልዎ ኣለዎም ንብሎም ኣትክልቲ ወይ እዞም ናይ ፅባቐ እዝን ካልእን ኣዝዩ ኣገዳሲ ዝኾነ ጥቕምታት ኣለዎም ማለት እዩ።
0: ኣትክልቲ ውሽጢ ቤት ንቡርዕዮኻ እናሳለሰልካን ንእግረ መንገድኻ እትተኽሎም ምዃኖምን ብዙሕ ጉልበትን ሃልክን ዝሓቲ ይኮኑን። ጽባቐ ምችውነት ኣብ ጥዕና ዝህቦ ኣስተዋጽኦን ዓብ ስለ ዝኾነ ድማ ደቂ ሰባት ኣብ መንበር ቤቶም ኣትክልቲ ውሽጢ ቤት ክተኽሉን ክጥቀሙን ካብ ዝጅምሩ መዋእል ኣቕጺር እዩ። ኣትክልቲ ውሽጢ ገዛ ብኣስማቶምን ዓይነቶምን ዝፈላለዩ እኳ እንተኾኑ ሓደ ዓይነት ጥቕሚ እዮም ግን ዝህቡ። ንቤትና ናብ ጽቡቕ ትርኢ ዝቕይሩን ኣብ ትሕተ ቅርጺ ዝኾነ ዓይነት ዕንወት ክፍጽሙ ዘይክእሉ

0: ምዃኖም ከ ብዝያዳ ይልለዩ መውሓድ ማይ ኮነ ምብዛሕ ዝጸልኡ ኮይኖም ኣብ ቁጠባ ሓመድን ማይን እውን ኣብ ዝተዋፅ ኣለዎም
1: ብርግፅ ካብ ኣትክልቲ ኣብ ኢንፍራስትራክቸር ወይ ኣብዚ ህንፃታት ገለ ንወት ከምፅ ዝኽእሉ ክህሉ ክእል እዩ ብስሮም ድዩ ብዕብቶም ድዩ ብዝተፈላለዩ ነገር እዚኣቶም ግን ዓቐኖም ኮነ እቲ ተኽለሎም ቦታ ኣዝዩ ተወሰነ እዩ ዓቐኖም ንእሽተ እዩ ብመሰረቱ ከዓ ኣብ ሓደ ንእሽተይ ኮንቴነር ወይ ከዓ መትሓዚ ባዞ ንብሎ ኣብኡ ኢና ንተኽሎም ስለዚ ኣብ ገዛ ዋላ ሽሕ ግዜ ድኣ ይኹኑ እምበር ኣብቲ ገዛ ሓመድ ሃልዩ ኣብ ሓመድ ኣይኮና ንተኽሎም ዘለና ዋላ እውን እቲ ዓቐኖ እውን ኣይፍቅድን እዩ ኣብ ባዞ ተተኺሎም ክዓብዩ ዝኽእሉ ኣብ ማእኸል ገዛ እዮም ስለዚ ዝኾነ ይኹን ኣብቲ ገዛ ዘምፅእዎ በጀካ ፅባቐን ጥቕምን ኣገዳስነትን ዕንወት ዋላ ሓደ ዘለዎም ኣትክልቲ ኣይኮኑን
0: ኣትክልቲ ውሽጢ ገዛ ኣገዳስነቶም ኮነ ኣድላይነቶም ዓብ ስለ ዝኾነ ሕብረተሰብና ከዘውትሮም ልሙድ ተሪኦ ካብ ዝኸውን እውን ነዊሕ ዓመታት ኣቕፂሩ እዩ ብግቡእ ኣትክልቲ ውሽጢ ቤት ዝተኸለትን ከተስተማቕሮ ዝበቕዐትን ኣብነት እትኾነና ስድራ ቤት ዳሲስና ኣለና እሞ ሰናይ ምክትታል

0: ሕጂንታይ እንታይ ዓይነት ኣትክልቲ እዚ ናልባት ኣብ ሃገርና ኣሎ ድዩ ዋላስ ካብ ወፃኢ ዝመፀ እዩ? ከመይ ኸ ክገርክዮ ኣብቲ ክንክኑ ማዓስ ማዓስ ማይ ተስትዮ እንታይ ከ ክገርክሉ ብትባዞ?
1: ኣብ ሰሙን ሓንቲ ግዜ ደስትዮ ኣሎ ኣብዚ ዓድሎ። ግን እንታይ እዩ እቲ ዲፈረንት? ብርሃን ፀሓይ፣ እኹል ብርሃን ፀሓይ ይረክብ እዩ፣ እኹል ማ ይረክብ እዩ፣ ኮምፖስት የዳልዩ ዋዕለይ።
0: ነዚ ተኽሊ እዚ ምስ ተኸልክ ከመይ ይስማዓክ ንኣኺ? ናልባት ኣብ ውሽጢ ቤትና ዘለና ሕጂ ኣብዚኣ እውን ሕልፍ ኢልካ ክሽነኹም ኣላ። ነዚ ምስ ተኸልክ ከመይ ይስማዓኪ? ኣብ ጥዕናኺ ኣብ ፅባቂ እዩ ከመይ ትርዮ ንስኺ?
1: ዋው ክገልፅ ኣይክእኒ ብጣዕሚሽ ዝኾነ ነገር ትገልፆ እንዲኻ ዋው ገለ ትብል ኢኻ። እዚ ግን ክግለፅ ኣይከኣኒ ብጣዕሚ ቦታ ዘሎ ሓጎስ ይፈጥረልካ ልዕሊ ኩሉካ ምሽ በቃ ምስ ሰብ ምዕላል እውን ኣይልርኤካን እዩ። ብጣዕሚ ደስ ትብል ነገር እዩ። ኣነ ክገልፅ ኣይክእኒ።
0: ኣብ ህንፃታት ወይ ኣብዚ መንደቕ ከ ድኾነ ፀገም ኣይመፅን ወይ ኣይፈጥርን?
1: ኖ ኣይፈጥርን እዩ። ምኩል ሓንቲ ኣይፈጥርን እዩ። ጥራይ ንስኻ ፖዚሽን ምሳሓዝ ጥራይ ድልየካ ከመይ ጌርካ ኣብቲ ኣንግል ኣብቲ ቅርፂ ጥራይ ከመይ ጌርካ ኣስታይ ትገብሮ ዩ ደቅድስ በር ወላ ሓንቲ ነገር ኣይፈጥርን እዩ። ፕላስካ ናይ ገዛ ስለ ዝኾነ ዋላ ሓንቲ ሓንቲ ኖርማል ቀጠልያ ቆፅሊ እዩ። ካብቲ ካልእ ቆፅልታት ዋላ ሓንቲ ዘፍለ ነገር የብሉን። ምናልባት እዚኣ ብቅርፃ ፍልይ ድበለት ክትከውን ትኽእለ ብቅርፃ ተደይ ኮይኑ ቀጠልያ ቆፅሊ እዩ ዋላ ሓንቲ ፍልለ የብሉን። ደን ኣብ ኩሉ ገዛ ደሎ ወይ ጥራይ እንታይ ትፅባቐ ከምቲ ድገለፅ ኩልካ ቀዲመ ብርሃን ፀሓይ እኹሉ ብርሃን ፀሓይ ይረክብ እዩ። ማይ ብግቡ ኢድሰቲ ረብሻ ኣይፈቱን እዩ። ዕግርግር የለን ይከናኾነ እዩ። ብጣዕሚ ድ ከናኾኖ።
0: እዚ ኣብዚ ቢኬር ዘሎ
1: እዚ ሮዝ እዩ። ሮዝ እዩ ቀንጢባ ንቂፅ ዮ ደን ከምዚ ዓይነት ከለር ሂቡ ማለት እዩ። ያ ወ ደስ ይብለካ እዩ። ኣብዚ ዓድና ብዙሕ ዝጉትራ ይኮነ ንበር ኣብ ካልእ ዓዲ ከም ጊፍት ይሽየጥ እዩ። ኣብዚ ዓድና ግን ብዙሕ ፍሉጥ ኣይኮነን።
0: ኣብዚ ታሕቲ እውን ዝበር ናይ እንቃቑሖ ገለር ኣለኹ ዝባዞ ብዚ እግር ናይ ተኽሊ ንምንታይ ኹም ጌርኪ?
1: እዚ ነቲ ኮምፖስት ኢለለይ ሓሲብ ጌና ኣይፀብቕ ክኾን ዘለኹ ምስኡ ክባላላዕዩ ድሓር ጉቡእ ምስቲ ሓመድ ከም ድኹዖ ኮይኑ የገልግሎ ነቲ ሓመድ ነቲ ተኽሊ።
0: ማይ ከ ከመይ ይሓተክ ዶ ብዙሕ ማይ ዋላ
1: ማይ ሕጂ ፍላይ ኣብ ክረምቲ ክኾን ከሎ ኣብ ሓጋይ ክኾን ከሎ ንፈላለዩ ኣብ ክረምቲ ክኾን ከሎ ዋላ ሓንቲ እቲ ማይ ትኽኢሉ ድመፅእ ደድኾነ ነገር ማዓድን ኣብ ካልእ ግዜ ግን ከምቲ ኣብ ክረምቲ ድኾኑ ኣይኮነን ሞር ኣብ ክረምቲ ይበልፅ ይፅብቕ ዋላ እቲ ግሪን ምዃኑ ሲ ኣብ ክረምቲ ይበልፅ።

0: ተኽሊን ወሊድን ዘተኣሳስሩ ሊቃውንቲ ብዙሓት እዮም። ከምቲ ህፃን ግቡእ ኣልያ ክግበረሉ ዝሕተት፣ ተኽሊ እውን ግቡእ ክንክንን ሓልዮቱን ዘድልዮ ህይወታዊ ፍጡር እዩ። ግቡእ ድኹዕ ኾነ ኮምፖስት፣ ማይን ሓመድን ምኾስኳስ ምቕምቃም፣ እኹል ብርሃን ፀሓይ ከም ዝረክብ ምግባር ገለ ካብቶም ቀንዲ ክንማልኦም ዝግባአና መሰረታውያን ንጥፈታት ምትካላት ክልቲ እዮም። መንእሰይ ህርሞን ነዚ ኣብ ቤቶም ብዘደንቕ ትርኢት ገሪባቶ ዘላ ኣትክልቲ ብዘይ ዕረፍትን ምስልካይን ምስክኢላታት ኣባላት ሚኒስትሪ ሕርሻ እናተረኸበትን ግቡኡ ከተማልኣሉ ከም ዝኽኣለትን እያ ትሕብር።
1: ልክዕ ተኽሊ ከምቲ ዝበሃል ከምዚ ንሓደ ቆልዓ ምክንኻን ጌርካ ኣብ ዝብፃሕ ኣብፅዒኻ ፍራይ ትገብሮ እዞም ተኽሊ እዚኣቶም እውን ልክዕ ከምኡ እዮም። ማለት ተኽሊ ኩሉ ግዜ ካባኻ ተገዳስነት ይደሊ እዩ ወይ ካባኻ ዝኾነ ምእላይ ይደሊ እዩ። ስለዚ ነዞም ተኽሊ እዚኣቶም ተኺልካዮም ኣብ ገዛ ከዓ ከምቲ ዝተኽልካዮም ከተዕብዮም ወይ ናይ ምዕባዮም ሓላፍነት ክትወስድ ክትክጥ ኣለካ። ብዓብኡ ኻ እቲ ጥቕሚ ኻ ተመሊሱ ንዓኻ ስለ ዝኾነ ስለዚ እቲ ክግበር ዘለዎ ንዖም ከባላሽዎም ዝኽእል ሓደ ኣብ ቀጥታ ፀሓይ ብርሃን ዘለዎ ቦታ ክትገብሮም የብልካን። ምክንያቱ ፀሓይ ብርሃን ዳኣዮም ደልዩ እምበር ቀጥታ ናይ ፀሓይ ብርሃን ኣይደልዩን እዮም። ስለዚ ኣብቲ ፀሓይ ብርሃን ዝኣትዎ ፀሓይ ከዓ ዘየጥቅዖ ቦታ ክትገብሮም ክትክእል ኣለካ። ካልእ ኣብቲ ኣሳታት ያ ማይ እንዳሕራ መፅኻ ልዕሊ ዓቐን ማይ ትሕቲ ዓቐን ማይ ሃሳይ ነዚዮም ልዕሊ ዓቐን ማይ እንዳሕራ ትህቦም ኮንካ እቲ እታ ተኽሊ ብዙሕ ማይ ኣብ ሱራ

0: ይሁሉ እሞ እቲ ሱርካ ብግቡእ ኦክሲጅን ክኣትዎ ኣይክእልን። ኦክሲጅን ክኣትዎ እንድሕር ደኣ ዘይክኢሉ እቲ ማይ ካብቲ ባይታ በቲ ሱር ገይሩ ናብታ ተኽሊ ክበፅሕ ኣይክእልኒ። ካልኣይ ነገር ከዓ እቲ ተሱር ናይ ምሽማሽ ተኽእሉ ኣሎ ማለት እዩ። ስለዚ እዛ ተኽሊ እዚኣ ከመይ ገይራ ፅቡቅ እዛ ስዋ እዩ። መብዛሕትኡ እዞም ናይ ገዛ ኣትክልቲ ብጫ ክኾኑ ንሪኦም ማለት እዩ። ካልእ ውሑድ ማይ ውሑድ ማይ ከዓ ልክዕ ከምኡ እዩ። ምክንያቱ ትራንስፐሬሽን ክትገብር እንዳሕርዳ ኮይና እዛ ተኽሊ እዚኣ እኹል ማይ ክህልዋ ክእል ኣለዎ። እኹል ማይ ሃልዩ እቲ ዘድልያ እንዳወሰደት እቲ ዘድልያ ደገ እንዳሰደደት ክትነብር ክትክእል ኣለዋ ማለት እዩ። ካልእ እቲ ንዕኡ ዘድሊ ምክንያቱ ምምጋብ የድልዮ ማይ ጥራይ እውን ኣይኮነን ከም እቲ ዘድሊ ቶም ኒትሪንትስ ንብሎም ወይቶም መኣዛታት እውን ነዛ ተኽሊ እዚኣ የድልይዋ እዮም። የድልዋ እንዳሕራ ኮይኖም ከዓ ብግቡእ ክትምግባ ክትክእል ኣለካ። ስለዚ እዚ ወዲ ከምዚ እንዳሕራ ነታ ተኽሊ ኩሉ ኣማሊኻላ ፅብቕቲ ኮይና ተዕግበካ ተኽሊ ኣብ ገዛኻላ ማለት እዩ።
1: ስድራ ቤት ከመይ ይርእይዎ ነዚ ነገራት ክትገብር ከለኺ?
2: ናይ ባሕ ቅብ ዘይቀንዓለም ክብለካ እዚ ስራሕ ኣይኮነን ኣክሽዋለ ኣነ ደስ ኢሉን ትገብሮ ነገር እንድዩ። ግን ከም ሰብ ኣጆካ ድብለካ ትደለይኻ ኣብ ጎንካ ኮይኑ ኣጆካ ድብለካ ወላ ንሽተይ ነገር እንዳሕር ገይረልካ ደስ ኢ ድብለካ ወላ ስኻ ትተባባዓ ኢኻ። በዚ ኣጋጣሚ ስድራይ ብጣዕሚ ኣደይ ፋዘር ከማን ብጣዕሚ ከምዚኣ ክትገብር ያለ ክዚኣ በዚኣ ኢብን ናይ ዋዝቦ መትሓዚ ፍዮር ከይተረፈስ የምፅሎ እዮም ሓወይ ንበዕሉ እዮም ዋክርኩ ኣብቲ ሓሳባት ከምዝን ከምዝን ክትገብርለኪ እዝን እዝን ከምዝን ከምዝን ክትገብርለኪ ምሽ ኣብቲ ሓሳባት ሓሳብ ንበዕሉ ኮነ ዓብ ነገር እዩ። እዚ በዚ ጋጣሚ ንስድራይ ብጣዕሚ የመስግኖም።
1: ሕራይ ርሞን ኣብ መወዳእታ ሓፈሻዊ ናይ ስነ ኣትክልትን ፅባቐን ጨንፈር ወይ ኣሃዱ ናይ ሚኒስትር ሕርሻ ኣላ እዚ ኣሃዱ እዚኣ እንታይ ክትሕግዛ ክትደሊ ወይ እንታይ ሓጊዛ ትኪ ሓፈሻዊ መልእኽቲ ተልዩ ከዓ ዓድል ክበክ ማለት እዩ።
2: ፅቡቅ ሌላ ንዲ ፀኒሕና ይህን ምሂ እንዳበልና ከዓ ንከየድ ፀኒሕና ቻሃብ ዝተኻለ መጠን ኣብ ጎነይ ኮይኖም ነዚ ነገር እዚ ክተሓወርኒ ትሕትና ዓደት
1: ሕጂ እንታይ የለየክ ማለት እዩ ብጭቡጥ እንታይ ምትሕባር ዘለየኪ ኣብ ምንታይ ሓገዛት
2: እቲ በዓብዩ እቲ ኮምፖስት ድበሃሉ ንድዩ ፕላስካ ምኽሪ ምኽሪ ከዓ እቲ ድበለፀ ነገር እዩ። ሰባብ ኣብ ጎንካ ኮይኑ እዝን እዝን ክብለካ እቲ ድበለፀ ነገር ምኽሪ ብገንዘብ ከዓን ክትገዝኦ ደይ ትኽእል ነገር እዩ። ስለዚ እቲ ድዓበየ ነገር ምኽሪ ክውኒ ካተባውዑ ንደልዮ ዝጋጣሚ
3: ኣገዳስነት ኣብ ውሽጢ ቤት ዝትከል ኣትክልቲ ከምዚ ክንከታተሎ ዝፀንሐና እዩ። ብዚ መሰረት ከምቲ ካብ ክኢላን ኣብነታዊ ስድራን ዝሰማዕናዮ ኣገባብ ኣተኻኽላን ክንክንን ተኸቲልና ኣትክልቲ ውሽጢ ቤት ኣብ ቤትና ክነዘውትር ኣገዳሲ እዩ።
0: እወ ተኽሊ ምህላው ማለት ሓደ ዓብ ነገር ምህላው ማለት እዩ። ምክንያቱ ከምዚ ክንሪኦም ፀናሕና እዚ እንዳሕር ዳ ኮይኑ ዝጥቕሚ እዚ ሲ እሞካ ብቐሊሉ ክግበሩ ዝኽእሉ ስጋብ ዝኾኑ ንምንታይ ነዚ ክንብሎ ፀናሕና ኣገዳስነት ክትረክብ ኣብ ገዛ ከዓ እንተዋሓደት ሓንቲ ተኽሊ ዘይትህልወካ ሓንቲ ተኽሊ ምህላው ማለት ሓደ ፅባቐ ኣለካ ማለት እዩ። ካልኣይ ተኽሊ ምህላው ማለት ከዓ ከምኡ እቲ ብመጠን እቲ ዘለካ ትሕሶን ወይ ብዝሒ ናይቲ ኣትክልቲ ብመጠን ከዓ እቲ ጥቕሞምን እቲ ኣገዳስነቶም ኣባኻ ዓብዪ ይኸውን ማለት እዩ። ስለዚ ኩሉ ሰብ ኣብ ገዝኡ እዚኦም ዓይነት ኣትክልቲ እንተሃለዎ ተመራፂ እዩ ክህልዎ ዝግበኦ እዩ። ካልእ እቲ ብቐሊሉ ዝርከብ እዮም ብቐሊሉ ከዓ ዝመሓደሩ እዮም ንዕኦም ኢልካ ተጥፍኦ ግዜ ይብልካ ንእግረ መገዲ ኸዓ ብዝኾነ ኣባል ናይቲ ስድራ ምክንኻን ጌርካ ክትዕብዮምን ክትሕጎሰሎምን ትኽእል ዓይነት ተኽሊ ስለ ዝኾነ ኩሉ ሰብ ተኽሊ እንተሃለዎ ኣብ ገዝኡ ተመራፂ እዩ።
2: ቆፅሊ ሂወት እዩ። ኩሉ ሰብ ከዓ ኣብ ገዝኡ ከምዚ ክገብር ቀሊል ነገር እዩ። ዓብ ነገር ሳይኮነን ወላ ንዓኻ ከም ሰብ ደስታ እዩ ትፈጥረልካ ካብ ኣብ ካልእ ገዛ ከይድካ ክትሪኦ ከማን ኣብ ገዛኻ ክትተክል እቲ ድበለፀ ብንእሽተይ ኢኻ ቆፅሊ ስኒ ንእሽተይ ነገር ይዳኣኽለካ። ስለዚ ኩሉ ሰብ ኣብ ገዝኡ ከምዚ ክገብር ኣነ ደስ ምበለኒ ካብኣብ ካልእ ከይዱ ድሪኦ ኣብ ገዝኡ ከምኡ ክገብር ፈርከ ባህታ እዩ። ባህታ እዩ ትፈጥረልካ ቀጠልያ ነገር ሲሂወት እዩ። ስለዚ ኣነ ከምኡ ይመክር ሰብ ኣብ ገዝኡስ ኣብ ነብሲ ወከፍ ገዛ ሰብ ናቱ

Brazil now short.

0: ሰላምታና ተቐበሉ። ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ? ፍርቂ መዓልትን ፈረኣን ኣኺሉ ንሎሚ 6 ሓምለ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስቲ ዜና ፍልም። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብውዕዊ ሃገራዊ መንፈስ ተኻይዱ። ቤት ትምህርቲ ስነ ኪነት ኣስመራ 136 ተምሃሮ ትማሊ ብሰርቲፊኬት ኣመሪቓ። መምሕዳር ዞባ ደቡባዊ ቀይሕ ባሕሪ መንፈቓዊ ገስጋስ ስራሕ ኣብ ከተማ ዓሰብ ኣካይዱ። ኣሜሪካን ኢራንን ዝመጽእ 11 ሓምለ ተወሳኺ ዝርርብ ከካይዳ ምዃነን ይግለጽ ኣሎ። መራሕቲ ኣሜሪካን ሩስያን ብ5 ሓምለ ናይ ቴሌፎን ዝርርብ ከም ዘካየዱ ማዕከናት ዜና ቃሊሐን። ቻይናን ሩስያን ዓመታዊ ልምምድ ሓይሊ ባሕሪ ኣብ ሰላማዊ ውቅያኖስ ጀሚረን። ዝርዝር ዜና። ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ዝሓለፈ ቀዳም ሰንበት ብውዕዊ ሃገራዊ መንፈስ ተኻይዱ። ካብቲ ቦታ ዝበጽሐና ሓበሬታ ብመልክዕ ጸብጻብ ተወሃሂድሎ ሚካኤል ሓድጉ ከቕርቦ እዩ።
1: ዓመታዊ ፌስቲቫል ኤርትራውያን ነበርቲ ስዊዘርላንድ ብ4ን 5ን ሓምለ ኣብ ከተማ ሉዛን ብልዑል ተሳታፍነትን ምዕሩግ መሰናድኦታትን ተኻይዱ። እዚ ብቐዋሚት ኣምባሳደር ኤርትራ ኣብ ውድብ ሕብራት ሃገራት ወይዘሮ ሶፊያ ተስፋ ማርያምን ፈጻሚት ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕብራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይን ዝተኸፍተ ዓመታዊ ሃገራዊ ምትእኻብ ቁሸ ዞባታትን ሃማድእን ባህላዊ ምርኢት መረባት ህፃናት ሰሚናርን ካልእ ንጥፈታትን ዘጠቓለለ ነይሩ። እቲ ብመልክዕ ውድድር ዝቐረበን ዓብዪ ኣድናቆት ዝረኸበን ትሕዝቶ ንባህልን ልምድን ሕብረተሰብ ኤርትራ ማሕበራዊ ፍትሕን ንምርጋጽ ዝተኻየደ ጻዕርን ገስጋሱን ንታሪኽን ክብርታትን ህዝቢ ኤርትራ ዝገልጽ ኤርትራ እትውንኖ ሕርሻዊ ፍርያት ባህርያዊ ጸጋታትን ከምኡ ንያታዊ ኣልባሳት ብሔራት ኤርትራ ይርከቦ። ኣብዚ ካብ 26 ዞባታት ስዊዘርላንድ ዝመፁ ብርክት ዝበሉ ዜጋታት ዝተሳትፎ ፌስቲቫል ኣምባሳደር ሶፊያ ባይቶ ሰብኣዊ መሰላት ውድብ ሕብራት ሃገራት ኣብ ዝሓለፈ ወርሒ ሰነ ንዝዘተየሉ ዛዕባ ኣመልኪታ ሓፂርን ዓማምን ሓበሬታ ድሑር ምሃብ ብተሳተፍቲ ንዝቐረበላ ሕቶታት መሊሳ። ሓላፊ ህዝባውን ከማውን ጉዳያታቶ እስማዒል መሓመድ ኑር ብወገኑ ዕላማ ኣብ ዲያስፖራ ዝግበር ፌስቲቫላት ህዝብና መንነቱን ክብርታቱን ዓቂቡ ኣብ ቆልዑን መንእስያትን ሃገራዊ መንነት ንምኩስኳስን ንምስራፅን ኣብ ሃገራዊ ጉዳይ ይህን ምሂን ንምባል ከምኡ ውን ሓቀኛ ምስሊ ኤርትራውያን ኤርትራውነትን ንምጉላሕ ከም ዝኾነ ብምጥቃስ ምርኢት ቁሸት ዞባታት ናይ ፈለማን

0: ዝጥውትን ከም ዝነበረ ገሊፆም። ኣብ መዛዝም ናይዚ ካብ ኤርትራ ዝኸደት ህቡባን ድምፃውያንን ሙዚቀኛታትን ዝሓቆፈት ጉጅለ ባህሊ ብዝቐረበቶ ትሕዝቶ ደሚቑ ዝቕኒ ሃገራዊ ፌስቲቫል ንኹሎም ተሳተፍቲ ወረቐት ምስጋና ክዕደል ከሎ ዞባ ዶባዊ ቀሒ ባሕሪ ብዘቕረበቶ ምርኢት ጎብለል ቅሸታት ፌስቲቫል 226 ኣብ ስዊዘርላንድ ኮይና ተዓዊታ።
1: ቤት ትምህርቲ ስነ ኪነት ኣስመራ ትማሌ 5 ሓምለ ኣብ ዘካየደቶ ስነ ስርዓት 136 ተምሃሮ ብሰርቲፊኬት ኣመሪቓ። ዊክሊ ኤሪና ዮናታን የዕብዮ ዘዳለዎ ፀብጻብ ኣሎ። ኣብርሃም ዓንደ ማርያም ከቕርቦ እዩ።
2: ቤት ትምህርቲ ስነ ኪነት ኣስመራ ን2 ዓመት ብዓውድታት ዕርያ መኪና፣ ሓፈሻዊ ስነ ህንፃ፣ ፅርበት ዕንፀይቲ፣ ኤሌክትሮኒካዊ ዕዮ፣ ስራሓት ኤሌክትሪክሲትን ሓፈሻዊ ፅርበት ሓፂንን ዘምሃረቶም 39 ሚታዊ ደቂ ኣንስትዮ ዝርከብኦም 136 ተምሃሮ ኣመሪቓ። ኣብቲ መበል 65 ስነ ስርዓት ርእሰ መምህርታ ቤት ትምህርቲ መምህር ሰመረ ወረዳ ኣብ ዘስምዖ ቓል ተምሃሮ ንዝቐሰምዎ ፍልጠትን ሞያን ብውፉይ ስራሕ ንህዝቦምን ሃገሮምን ከም ዘገልግሉ ጽኑዕ እምነቱ ገሊጹ። ኣብ ሚኒስትሪ ትምህርቲ ዋና ዳይረክተር ክፍሊ ቴክኒካውን ሞያውን ትምህርትን ስልጠናን ኣቶ ተስፋይ ስዩም ድማ መንግስቲ ገዚፍ ወፍሪ ብምግባር ነታ ቤት ትምህርቲ ሓድሽን ዘመናውን ማሽናትን መሳርሒታትን ኣዕጢቕዋ ከም ዘሎ ብምጥቃስ ተምሃሮ ኣብ ዝምደብሉ ቦታ ኣርኣያ ተወፋይነት ክኾኑ ተላብዮም። ዕለተ ምረቓ ዕለተ ምስካም ሓላፍነት ከም ዝኾነ ዝጠቐሰት ወኪል ተመረቕቲ ብወገና ኣብ ዝወፍሩሉ ዕዮም ቦታን ብልዑል ሃገራዊ ንቕሓት ከም ዝነጥፉ ኣረጋጊጻ። የሪና ዝተወከሰቶም ተመረቕቲ ብወገኖም ሳላዊ ህፃዕሪ ወለዶምን መምህራኖምን ብሰጎናፀፍዎ ዓወት እሙናትን ህርኩታትን ብምዃኑ ግብኦም ከም ዝፍጽሙ ቃልኣት እዮም። ኣብቲ ዕለት ከካብ ዓውዶም ጸለልታ ዘርኣዩ ተምሃሮ ተሸሊሞም። ኣብ 1954 ዝተመስረተት ቤት ትምህርቲ ስነ ኪነት ኣስመራ ኣብዚ ናይ 72 ዓመታት ኣገልግሎታ ልዕሊ 10,000 ሞያውያን ኣመሪቓ ናብ ስራሕ ዓለም ከም ዘዋፈረት ሰነዳታ የነፅር።
1: ምምሕዳር ዞባ ዶባዊ ቀይሕ ባሕሪ ገስጋስ ትግባር ቁጠባውን ማሕበራውን መደባት ስራሕ ቀዳማይ መንፈቅ 226 ዝገምገመ ርክብ ብ4 ሓምለ ኣብ ከተማ ዓሰብ ኣካይዱ። ኣብቲ ኣኼባ ኣብ መዳያት ስታቲክስን ስርዓት ጂኦግራፋዊ ሓበሬታን ምስፋሕን ምውሓስን ቀረብ ማይ ሓውሲ ከተማ ዕድን ከተማ ዓሰብን ህንፃውን ሕርሻውን ልምዓት ምስራሕን ምፅጋንን ዛላታት ኣገልግሎት ትምህርቲ ተሳታፍነት ደቂ ኣንስትዮን ከምኡውን ሸፈነ ኣገልግሎት ጥዕናን ሕማም ዓሶ ንምክልኻልን ንምቁፅፃርን ዝተኻየደ ፃዕርን ብሰፊሑ ቀሪቡን ብደቂቕ ተገምጊሙን። ብመሰረት ዝቐረበ ፀብጻባት ኣብ 10 ዓድታት 8 መዋል ህፃናት፣ 2 ናይ መባእታን፣ 2 ናይ ማእከላይን ደረጃ ኣብያተ ትምህርትን መንበሪ መምሃራንን ኣብ ምምሕዳር ከባቢ ኣፋንቦ ድማ 8 ተወሳኽቲ ክፍልታት ሃኒፆም። ብዘካዚ ኣብ መደበር ፈልሲ ኣቦ ዝተፈላለየ ኣሕምልትን ፍረታትን ከምኡውን ተምርን ዓርኮብ ከባይን ከም ዝፈለሰ ኣብ 5 ሄክታር ዝተዘርአ ምቁር ድንሽ ን34 ሓረስቶት ከም እተዓደለ ኣብ 500 ሄክታር ድማ 200 ኪሎ ሜትር ዘላታት ከም እተሰርሐን ከም እተፀገነን ተሓቢሮም። ኣማሓዳሪ ዞባ ዶባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘመ ቓል ንመስርሕ ትግባር ዝወፀ ውጥን ስራሕ ብመንፅር ዝነበረ ናይ ግዜ መቓን ድሕሪ ምምስጋን ኣብ ካልኣይ መንፈቕ ንዝተግበር መደባት ብዝበለፀ ውህደትን ፅፈትን ንምዕማሙ ዕቱብነት ክሕይል ኣዘኻኺሩ። ኣብ ንኡስ ዞባ ገልዓሎ ሰራሕተኛታት መንግስቲ ዘዋፅእዎ 48,000 ናቕፋ ንስድራ ስዋኣት ከም እተመቓርሐ ኣካየዲ ስራሕቲ ንኡስ ዞባ ኣቶ ሓጎስ ገብረ ማርያም ገሊፆም። ምሕብሓብ ስድራ ስዋኣት ከም ባህሊ እናሰረፀ ምምፅኡ ዝጠቐሰ ኣቶ ሓጎስ እቲ ዝተዋፀአ ገንዘብ ካብ ምምሕዳራት ከባቢ ዳንዶርን ኢንገልዕላን ንዝተዋፅአ 8 ስድራ ቤታት ከም እተዓደለ ኣረድዩ። ኣብ ዝሓለፈ እዋን ሰራሕተኛታት ጨንፈር ትምህርቲ ዘዋዱ ሰሜናዊ ቀይሕ ባሕሪ ብዝወሰድዎ ተበግሶ ዝተዋፀአ 42,000 ናቕፋ ኣብ ምምሕዳር ከባቢ ቡያ ንዝነብራ 7 ስድራ ስዋኣት ከም እተኸፋፈለ ዝዝከር እዩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክታልኩም ደጊመ ዓደም። ኣብ ዜናታት ወፃኢ ኣሜሪካን ኢራንን ዝመፅእ 11 ሓምለ ተወሳኺ ዝዝርብ ከካይዳ ምዃነን ይግለጽ ኣሎ። እቲ ኣብ ፓኪስታን ክካየድ ተወጢኑ ዘሎ ሓድሽ ዝርርብ ኣሜሪካ ኣብ ልዕሊ ኢራን ኣፅሊቓቶ ኣብ ዘላ እገዳ ኒክለሳዊ መደባት ኢራንን ደስኪሉ ኣብ ዘሎ ገንዘብ ኢራንን ከተኩር ከም ዝኽእል ብኣግኡ ተኣሚቱሎም። ኪናት ብሰላም ንምዕራፍ ብ17 ሰነ ናይ ምርዳእ መዘክር ዝተፈራረማ ኣሜሪካን ኢራንን ብ22 ሰነ ኣብ ስዊዘርላንድ ቀጥታዊ ዘተ ብሓደ ሓምለ ድማ ኣብ ቀጠር ዘይቀጥታዊ ዝርርብ ከም ዘካየዳ ዝዝከር እዩ። እቲ ዝርርብ ንተወሳኺ ዘተ ባይታ ዘጣጥሕ ምዃኑ ወከልቲ ክልቲኤን ሃገራት ምግላፆም ይፍለጥ።

መራሕቲ ኣሜሪካን ሩስያን ብሓሙሽተ ሓምለ ናይ ቴሌፎን ዝርብ ከም ዘካየዱ ማዕከና ዜና ኣቃሊሐን። እቲ ዝርብ ቁጠባውን ፖለቲካውን ፍልልያት ሃገራቶም ብምፅባብ ኣብ ምምሕያሽ ዝምድና ሃገራቶም እወታዊ ተራ ከም ዝህልዎ ክልቲኦም መራሕቲ ሓቢሮም። ክልቲኦም መራሕቲ ኣብ ዞባውን ዓለማውን ጉዳያት ብቐንዱ ድማ ኣብ ኩናት ዩክሬን ከም እተመያየጡ እውን ክፍለጥ ተኻኢሉሎም። ፕረዚደንት ዶናልድ ትራምፕን ፕረዚደንት ቭላድሚር ፑቲንን ኣብ 2026 ጥራይ ሕጂ ንረብዓይ ግዜኦም ናይ ቴሌፎን ዝርብ ከም ዘካየዱ ፀብጻባት ይጠቕሱ። ክልቲኦም ፕረዚደንትታት ኣብ ወርሒ ነሓሰ 2025 ኣብ ኣላስካ ሕቡራት መንግስታት ኣሜሪካ ብኣካል ተራኺቦም ከም እተዘራረቡ ዝዝከር እዩ። ህዝባዊት ሪፐብሊክ ቻይናን ሩስያን ዓመታዊ ልምምድ ሓይሊ ባሕሪ ሎሚ 6 ሓምለ ኣብ ሰላማዊ ውቅያኖስ ጀሚረን። ዕላማ እዚ ክሳብ 13 ሓምለ ዝቕፅል ልምምድ ዓቕሚ ሓይሊ ባሕርን ንምምዛዝ ኮይኑ ፈተነታት ሚሳይል ከም ዘጠቓልል ገሊፀን። ኣብዚ ንልዕሊ ሰሙን ዝቕፅል ልምምድ ብርክት ዝበላ ሳብማሪናትን ዘመናውያን መራኽብ ኩናትን ይሳተፋ ምህላውን ኣዘዝቲ ሰራዊት ክልቲኤን ሃገራት ኣፍሊጦም። ቻይናን ሩስያን ካብ 2012 ዓመታዊ ልምምድ ሓይሊ ባሕሪ ከካየዳ ምፅንሐን ዝጠቐሱ ፀብጻባት ዝሓለፈ ዓመት ኣብ ሰላማዊ ውቅያነስ ከመ ዘካየዳ የረዱ። ቁጠባዊ፣ ፖለቲካዊ፣ ወታሃደራውን ፀጥታውን ዝምድና ቻይናን ሩስያን እናሰፍሐ ይመፅእ ከም ዘለየን ክልቲኤን ሃገራት ዝጠቕሳ። እስራኤል ኣብ ዞባ ማእከላይ ምብራቅ ተካይዶ ዘላ ሓደገኛ ወታሃደራዊ ምንቅስቃሳት ንመላእቲ ዞባ ናብ ኩናት ዝሸምም ምዃኑ ፕረዚደንት ቱርኪ ረሲብ ጣይብ ኤርዶጋን ወቂሱ። እዚ ዝተገልጸ ፕረዚደንት ኤርዶጋን ብ4 ሓምለ ምስ ቅድመ ሚኒስትር ፓኪስታን ሻህባዝ ሸሪፍ ኣብ ከተማ ኢስታንቡል ኣብ ዘካየዶ ዝርብ እዩ። እስራኤል ትኽልተሎ ዘላ ናይ ምስፍሕፋሕ ፖሊሲ ቀንዲ ጠንቂ ቅልውላውቲ ዞባ ምዃኑ ዝገለጸ ፕረዚደንት ጣይብ ኤርዶጋን ሃገራቲ ከባቢ ብሓባር ክቃወምኡ ኣዘኻኺሩ። ኣብቲ ዞባ ተኸሲቱ ዘሎ ጸጥታዊ ጸገማት ንቱርኪ ከይተረፈ በኣሉታ ጸሊዋ ከም ዘሎ ብምጥቃስ ከዓ ብሰላም ንምዕራፉ ተረኣ ክትጻወት ምዃና ሓቢሩ። እዚ ከምዚ ንከሎ ቱርክን ፓኪስታንን ኣብ ንግዲ ወፍርን ዞባዊ ምትሕባርን ከም እተሓጋገዛ ኣብቲ ርክብ ኣፍሊጠን። ህዝባዊት ሪፐብሊክ ቻይና ምስ ሽወደን ዘለዋ ኩሉ ሜድያዊ ዝምድና ንምስፋሕ ከም እትሰርሕ ኣፍሊጣ። እዚ ዝተገልጸ ኣብ 4 ሃገራት ኖርዲክ ዑደት ዝፍጽም ዘሎ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ብ4 ሓምለ ምስ ላዕለዎት ሰመዚ ሽወደን ኣብ ከተማ ስቶክሆልም ኣብ ዘካየዶ ዝርብ እዩ። ቻይናን ሽወደንን ኣብ ምምዕባል ንግዲ፣ ተሓዳሲ ፀዓት፣ ወፍሪ፣ ትምህርቲ፣ ጥዕናን ቱሪዝምን ብሓባር ከም ዝሰርሓ ኣብቲ ርክብ ገሊፀን። ክልቲኤን ሃገራት ኣብ 2025 ኣስታት 20 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ 2026 ክብ ከም ዘበሎ ኣፍሊጠን። እዚ ከምዚ ንከሎ ክልቲኤን ሃገራት ኣብ ዞባውን ዓለማውን ጉዳያት ዘለዎን ምትሕጋዝ ከም ዘዕዘዛ ሓቢረን። ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ኣብ ዝሓልፈ ሳልስቲ ምስ ላዕለዎት ሰመዚ ዴንማርክን ኣብ ተመሳሳሊ ዛዕባታት ከም እተመያየጠ ዝዝከር እዩ። ናይ መወዳእታ ዜና፣ ሰሜን ኮርያ ወታሃደራዊ ዓቕማ ንምድንፋዕ ሓጋዚ ምዃኑ ዝገለጸቶ ፈተነ ስትራቴጂካዊ ክሩዝ ሚሳይል ከም ዘካየደት ሓቢራ። እዚ ኣብ መሬት ኣየርን ባሕርን ንዘሎ ዕላማ ክወቅዕ ዝኽእል ዘመናዊ ኣጽዋር ክሳብ 2000 ኪሎ ሜትር ክውንጭፍ ዓቕሚ ከም ዘለዎ ኣዘዝቲ ሰራዊት ሰሜን ኮርያ ገሊፆም። እዚ ከምዚ ንከሎ ሰሜን ኮርያ ንገዛእ ርእሳ ዘፍረየቶ ብርክት ዝበለ ዝተፈላለየ ኣጽዋር ከም ዝፈተነት ተፈሊጡ። ሰሜን ኮርያ ብዝሓለፈ ሰነ መወንጨፊ ስርዓታት ሮኬት፣ ታክቲካዊ ባሊስቲካዊ ሚሳይላትን ናይ ነዊሕ ርሕቀት መዳፍዕን ዘጠቓልል ስትራቴጂካዊ ኣጽዋር ከም ዝፈተነት ኣይርስዓን። ካብ 2006 ክሳብ 2017 6 ኒክለሳዊ ፈተናታት ዘካየደት ሰሜን ኮርያ ኣገዳሲ ምስ ዝኸውን ተወሳኺ ኒክለሳዊ ፈተናታት ከተካይድ ከም እትኽእል እያ ከተጠንቀቕ ጸኒሓ ዘላ። ሰሜን ኮርያ ሓበራዊ ወታደራዊ ንጥፈታት ኣሜሪካን ደቡብ ኮርያን ቀንዲ ጸጥታዊ ስግኣታ ምዃን እያ እትሕብር። ዜና ንምዝዛም ኣርእስቲ ዜና ክንደግም። ፌስቲቫል ኤርትራ ነበርቲ ስዊዘርላንድ ብውዕዋዕ ሃገራዊ መንፈስ ተኻይዱ።

ቤት ትምህርቲ ስነ ኪነት ኣስመራ 136 ተምሃሮ ትማሊ ብሰርቲፊኬት ኣመሪዓም። ምምሕዳር ዞባ ደቡባዊ ቀይሕ ባሕሪ መንፈቃዊ ገስጋስ ስራሕ ኣብ ከተማ ዓሰብ ኣካይዱ። ኣሜሪካን ኢራንን ንዝመፅእ 11 ሓምለ ተወሳኺ ዝርርብ ከካይዳ ምዃነን ይግለጽ ኣሎም። መራሕቲ ኣሜሪካን ሩስያን ብ5 ሓምለ ናይ ቴሌፎን ዝርርብ ከም ዘካየዱ ማዕከና ዜና ኣቃሊሐን። ቻይናን ሩስያን ዓመታዊ ልምምድ ሓይሊ ባሕሪ ኣብ ሰላማዊ ውቅያኖስ ጀሚረን። ንሳዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

0: ሰላም ዝኸበርኩም ተዓዘብቲ፣ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ናይቲ ዞባ ብምትሕባር ን4 ንኡሳን ዞባታት ናይ ብሽክለታ ሓገዝ ኣበርኪቱ።
1: ምምሕዳር ዞባ ማእከል ምስ ክፍሊ ባህልን ስፖርትን ዞባ ማእከል ብምትሕባር ንንእሳን ዞባታት ሰረጀቓ በሪኽ ጋላ ነፍሒ ኣኽርያ 16 ብሽክለታ ዳኮርሶ ነፍሲ ወከፈን 4 ብሽክለታ ሙሉእ መቀያሪ ኣቑሑትን ሓጊዙ። ኣብቲ ብሓሙስ 2 ሓምለ ኣብ ቤት ፅሕፈት ፌደሬሽን ብሽክለታ ዞባ ማእከል ዝተኸየደ ናይ ምርኻብ ስነ ስርዓት እምበኣር ሓላፊ ምክትታል ፌደሬሽናትን ንኡሳን ዞባታትን ኣቶ ሳዕረ ዮሃንስ ኣብ ዘስምዑ ቓል ምምሕዳር ዞባ ንምትብባዕ ካብ ነዊሕ ዝሓሰቦ ዝነበረ ከም ምዃኑን ከም መቐፀልታ ናይ ዝሓለፈ ዓመታት ድማ ሎሚ ከመፈለሚ መበገስ ዝኾና ይወሃብኦም ከም ዘለዋ ሓቢሩ። ምምሕዳር ዞባ ማእከል ቅድሚ ሕጂ ንምትብባዕ ደቂ ኣንስትዮ ከምዚ ዓይነት ሓገዝ ኣብ ዝተፈላለየ ግዜ ንንኡሳን ምምሕዳራት ምትብባዕ ኣካይዱ ምንባሩ ይዝከር።
0: ኣብ ናይ ዙር 32 መትረኹ በፂሑ ዝርከብ ግጥማት ዋንጫ ዓለም ትማሊ ብ2 ግጥማት ቀፂሉ ኖርዌይን እንግሊዝን ናብ ርብዕ ፍጻመ ሰይረን።
1: ኣቐዲመን በዓልቲ 5 ኮኸብ ብራዚል ኣንጻርታ ድሕሪ ነዊሕ ዓመታት ኣብ ናይ ዝዓመት ውድድር ናብ ዋንጫ ዓለም ዝተመልሰት ኖርዌጅን ፀወተን ኣካይደን። እዚ ግጥም ነቶም ኣብ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ልዑል ናይ ምትህላኽ መንፈስ ዘሕደሩ ጋብርኤል ማጋላስን ኤርሊንግ ሃላንድን ዳግማይ ናብ ዓውደ ኩናት ዝመልስ ብምንባሩ ካብቲ ነዚ ግጥም ርዝነት ክውስኸሉ ትፅቢት ተገይርሉ ዝጀመረ ፀወታ እዩ። ንፀወታ ካብ ምጅማር ክቋፀርዎ ዘይተሸገሩ ኖርዌጃውያን ኣብ 4ይ ደቂቕ ብመንገዲ ፓትሪክ በርግ ሸቶ ኣመዝጊባ እኳ እንተነበሩ ነታ ቁዕሶ ዝኸሸነ ሶርሎስ ካብ ፀወታ ወፃኢ ብምፅኑሕ ግን እታ ሸቶ ተሰሪዛ። በዛ ዝተሰረዘት ሸቶ ኖርዌይ እንታይ ክትገብር ትፃወቶም ከም ዘላ መልእኽቲ ዝመፆም ብራዚላውያን ኪንዮ ብመልሰ መጥቃዕቲ ንኩዕሶ ተቐባቢሎም ናብ ልዳት ኖርዌይ ናይ ምውፋር ባህጊ ኣይነበሮምን። ኣብ መበል 15 ደቂቕ ብመንገዲ ኩንያ ዝተረኽበት ፍፁም ቅላ ንምህራም ሓላፍነት ዝወሰደ ብሩኖ ጉማረሽ ብሓላው ልዳት ኖርዌይ ነይላን ተዓጊቱ። ቅድሚ ሕጂ ኣብ ኒውካስል ንዝቐልዐን 2 ፍጹም ቅልዓት ናብ ሾቶ ቀይርወን ዝነበረ ጉማረዝ ድሕሪ 1989 ኣብ ፀወታም ብማልያ ብራዚል ፍጹም ቅላዕ ዝሰሓተ ተፃወታይ ኮይኑ ዚኮ ኣብ ዋንጫ ዓለም 1989 ኣንጻር ፈረንሳ ፍጹም ቅላዕ ድሕሪ ምስሓቱ ካብቲ ግዜት ንድድሓር ኣብ ምድብ ፀወታ ፍጹም ቅላዕ ስሒቱ ዝፈለጥ ብራዚላዊ ፀንሐን ፀወታ ብዘይ ሾቶ ንዕረፍቲ ባዶ ባዶ ምሪሑ። ድሕሪ ዕረፍቲ ኣሰልጣኒ ብራዚል ካርሎ ኣንቸሎቲ ናብ ፀወታ ንምምላስ ንኤንድሪክ ብኩንያ ቀይርዎም ፍልልያት ክፈጥር ግን ኣይከኣለን። ኣብ መበል 79 ደቂ ኣብዛ ግጥም ኣስቂጡ ዘምሴ ኤርሊንግ ሃላን ካብ ሼልደራፕ ንዝቆርፀት ኩዕሶ ልዕሊ ጋብርኤል ማጋላስ ዘሊሉ ንልቢ ብራዚላውያን ዝሰበረት ሸቶ ኣመዝጊቦም። ኣብ መበል 14 ኣህጉራዊ ፀወቱ ብተኸታታሊ ሸቶ ዘመዝገበ ሃላንድ ኣብ ሓንቲ ሸቶ ጥራይ ከይተሓፅረ ኣብ መበል 9 ደቂ ንኖርዌይ ኣብ ታሪኻ በፂሓቶ ንዘይትፈልጥ ኮታ ርብዒ ፍጻመ ዘውሓሰትላ ካልኦት ሸቶ ኣመዝጊቦም። ኣብ ተወሳኺ ደቂቕ ናይ መወዳእታ ናይ ዋንጫ ዓለም ፀወቱ ንምክያድ

ተቐይሩ ንሜዳ ዝወረደ ነይማር ጁንየር ብራዚል ንዝረኸበታ ፍጹም ቅላዕ ሓላፍነታ ወሲዱ ንብራዚላውያን ካብ ባዶ ምስዓር ዘናገፈት ሸቶ ኣመዝጊቡ ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ብዓወት ኖርዌይ 2-1 ተዛዚሙ ክልተ ሸቶታት ዘመዝገበ ኤርሊንግ ሃላንድ መዝገበ ሻም ናይ ኤሮጳዊ ክኸውን እንከሎ ድሕሪ 98 ክርስቲያን ቪር ድማ ነቲ ታሪክ ዝበጽሐ ናይ ፈለማ ተጻወታ እዩ ኖርዌይ ኣብ ታሪክ ዋንጫ ዓለም እታ እንኮ ብብራዚል ዘይተሳዕረት ጋንቲያ ኣብ ታሪክን 5 ግዜ ዝተረኸባ ኮይነን ኖርዌይ ኣብ 3 ክትዕወትን ከላ ኣብ 2 ድማ ማዕረ ተፈላለያ ኖርዌይ ኣብ ዓበይቲ ኣህጉራዊ መድረኻት ኣብ መድረኽ ርብዕ ፍጻመ ክትበጽሕ ኣብ ታሪኻ ንመጀመርያ ግዜ እዩ ብራዚል ብውሕዶ ርብዒ ፍጻመ ከይበጽሐት ካብ ዋንጫ ዓለም ካብ ናይ ውዲጋ ምሕላፍ ግጥማት ክትግለፍ ድሕሪ 1990 ብኣርጀንቲና ዝተገለፈቶ ንፈለማ ግዜ እዩ ብራዚል ብውሕዱ ኣብ ዝሓለፉ 8 ውርድራት ዋንጫ ዓለም ኣቶም 3 ክሳብ ርብዒ ፍጻመ ብፂሐያ ኣብ 14 ተኸታተልቲ ኣህጉራዊ ግጥማት 27 ሸቶ ኣመዝጊቡ ዝርከብ ኤርሊንግ ሃላን ንመወዳእታ ግዜ ኣብ ተወዳዳሪ ፀወታ ኣህጉራዊ ሸቶ ካብ ምምዝጋብ ዝተጸገመሉ ኣብ ወርሒ ጥቅምቲ 2024 ኣንጻር ኦስትርያ ኣብ ግጥም ኔሽንስ ሊግ እዩ ድሕሪ ፀወታ ካብ ኣህጉራዊ ግጥማ ጥሮታ ምውፁእ ወግዓዊ ዝገበረ ነይማር ጁንየር ድሕሪ ፔለ ኣብ 4 ውርድራት ዋንጫ ዓለም ሸቶ ዘመዝገበ ካልኣይ ብራዚላዊ ተጻዋታይ ኮይኑ ድሕረን ሓንቲ ካቢኤን ገቲ ሃገራት ናይ ዝውርድር ዝኾነት ሜክሲኮ ኣንጻርታ ብጀርመናዊ ቶማስ ቱሸል ተመሪሓ ድሕሪ 1966 ጽሙሉ ጋም ናይ ዋንጫ ዓለም ንምርዋይ ናብ ዝውርድር ኣቕኒዓ ዘላ እንግሊዝያን ገጺመን እዚ ኣብ ታሪኻዊ ስታድዮም ኣስቴክ ዝተኸየደ ግጥም ቅድሚ ምጅማሩ ብሰንኪ ዝነበረ ንጎዳ ዝተሓወሶ ሕማቅ ኩነታት ኣየር ካብቲ ዝተመደበሉ ግዜ ብሓደ ሰዓት ደንጉ ጀሚሩ ኣብ ዝውርድር ኣብ ዘካየደቶም ግጥማታ ልዳታ ሸቶ ዘየድፈረትን ኣብ ሜዳ ኣስቴክ ኣብ 89 ተዋድርቲ ግጥማት 2 ግዜ ጥራይ ዝተሳዕረት ኣብ መሬታን ኣብ ቅድሚ ኣሸሓት ደገፍታን ትፃወት ሜክሲኮ ንእንግሊዝ ዓብ ብዶ ከም እተቐምጸላዩ ብኣጉኡ ከም ግምት ሰፊሩ ይኹን እምበር ምስ ማድሪድ ዝነበሮ ናይ ውርድር ዓመት ወዲኡ ናብ ሃገራዊት ጋንታ እንግሊዝ ድሕሪ ምጥርናፉ ወርቃዊ ብቕዓቱ ዳግማይ ዝረኸበ በሊንግሃም ኣብ መበል 36 ድቕ ንእንግሊዝ ሻምላ መሪሕነት ዘተሓዘት ሸቶ ኣመዝጊቦ ኣይጸንሐን በሊንግሃም ድሕሪ 99 ሰከንድታት ቀዳመይ ትሸጡ ኣብ መበል 38 ተንድቕ ብኻሊት ሸቶ ተመሊሱ እንግሊዝ ንመሪሕነታ ከተማ ሓድሮ ኣብ ትውደበሉ ዝነበረት ግዜ ኣጥቃዓይ ሜክሲኮ ኩኖይኖስ እቲ ግጥም ሕረፍቲ ህይወት ዘርዩ ክምለስ ኣኽኢላ ንመሪሕነት እንግሊዝ ድማ ኣብ ሓደጋ ዘእተወትን ሸቶ ኣመዝጊቡ እቲ ግጥም ብመሪሕነት እንግሊዝ ንዕረፍቲ 2-1 ኣቕኒዑ ንሕረፍቲ ተኸላኸላይ እንግሊዝ ጃረል ኩንሳ ኣብ ልዕሊ ጀሱስ ጌራልዶ በደል ብምስርሑ ማእከላይ ዳኛ ብፃዊዒት ቫር ተሰኒው ብቐይሕ ካርድ ካብ ሜዳ ኣሰናቢትዎ ቁፅሪ ተፃወቲ እንግሊዝ ናብ 10 ድሕሪ ምውራዱ እታ ብ3 ኣናብስ ጽዋዕ ሃገራዊት ጋንታ ኣብ መበል 60 ደቂቕ ፍጹም ቅላዕ ረኺባ በዓል ውዕለታ ሃሪኬን ድማ ቀሊዑ 6 ሸቶ ናይ ዝውርድር ኣመዝጊቡ ሃሪኬን ፍጹም ቅላዕ ሸቶ ድሕሪ ምምዝጋቡ ኣብ ልዳት ጋንቱ ኣብ ልዕሊ ጉተረዝ ብሰርሖ በደል ሜክሲኮ ዳግማይ ናብ ፀወታ ከተምልሳ ትኽእል ፍጹም ቅላዕ ረኺባ ራዊል ኺሜነዝ ድማ ቀሊዑ ናብ ሸቶ ቀይርዋ ምስ ጉድሎ ተፃወቱ መሪሕነቱ ክዕቅብ ዝነበረ ቶማስ ቱሸል ንቆራይሊ ብስፐንስ ንኢልዮት ኣንደርሰን ብዳንበርን ንቡካዮ ሳካ ድማ ብጆንስተን ዝተኪዩ ናይ 3-2 መሪሕነቱ ዓቂቡ ወፅዩ እንግሊዝ ኣብ ታሪኻዊ ስታድዮም ታሪክ ሰሪሓ ወፅያ እንግሊዝ ንመወዳእታ ግዜ ኣብ ስታድዮም ዝተፃወተትሉ ኣብ ዋንጫ ዓለም 1986 ግጥም ርብዒ ፍጻመ ብሸቶ ኢድ ኣምላኽን ዝበለፀት ሸቶ ናይቲ ዘመን ዝተባህላ ብ2 ሸቶታት ዲያጎ ኣርማንዶ ማራዶና ዝተሳዕረትሉ እዩ ሎሚ ግን በሊንግሃም ንማራዶና ተኪዩ ንእንግሊዝ ነጊስ ላምስዩ ንቀዳሚት ሸቶ ሜክሲኮ ዘመዝገበ ኩኖይኖስ ኣብዚ ውርድር ዘመዝገበን 4 ሸቶታት ምስ ሉዊስ ሄርናንደዝን ሃቪየር ሄርናንደዝን ብማዕረ ናይ ኩሉ ግዜ ዝለዓለ ኣመዝጋብ ሸቶ ሜክሲኮ ኣብ ውርድራት ዋንጫ ዓለም ኣብ ርእሲ ምዃኑ ኣብ 3 ተኸታተልቲ ግጥማት ናይ ዝውርድር ሸቶ ዘመዝገበ ናይ ፈለማ ሜክሲካዊ ኮይኑ ኣብዛ ግጥም ሓላው ልዳት እንግሊዝ ጆርዳን ፒክፎርድ መበል 17 ናይ ዋንጫ ዓለም ፀወቱ ብምክያድ ምስቲ ዝበዝሐ ግጥማት ዋንጫ ዓለም ብምክያዱ ግብረ ወሰን ሒዙ ዝፀንሐ ፒተር ሽልቶን ተማዕራርዩ እንግሊዝ ብተኸታታሊ ንሳልሳይ ግዜኣ ናብ ርዕ ፍጻመ ክትሰግርን ከላ ብሓፈሻ ድማ ንመበል 11 ግዜ ኣብቲ መድረክ ክትፀወት እያ ጃረል ኩንሳ ድሕሪ ሬይ ዊልክስ ዴቪድ ቤካምን ዋይን ሩንን ኣብ ግጥም ዋንጫ ዓለም ብቀይሕ ካርድ ዝተሰናበተ ራብዓይ እንግሊዛዊ ተፃወታይ ኮይኑ ንቀዳሚት ሸቶ ጁድ ቤሊንግሃም ዝሃንደሰ ቡካዮ ሳካ ኣብዚ ውርድር ብዝገበሮም 3 ናይ ሸቶ ቀረባት ምስ ሃሪኬንን ጁድ ቤሊንግሃምን ተማዕራርዩ ግጥማት ዋንጫ ዓለም ሎሚ ምሸት ብዓብ ግጥም እስጳኛ ኣንጻር ፖርቹጋል ቀጺሉ ክካየድ እዩ ማርከዝ ዝኸበርኩም ተኸታተልቲ ናይ ሎሚ ትሕዝቶይ ኣብዚ ዘዚመለኹ

ናብ ባሕሪ ዲጂታላዊ ኣርካይቭስ ኤርቲቪ ምስ ኣትኻ ብዙሕን ድንቅን ታሪኺኻ ትረክብ። ኣብ ውሽጢ ዛንታ ዝጸንሕ ዛንታ እውን መወዳእታ ይብሉን። ነፍሲ ወከፍ ቀላዕ ስእሊ ናይ ገዛ ርእሳ ጦብላሕታያ ትፈጥር። ጥልቕ ኢልካን ካብ ስምዒት ወፂኢኻን ነቲ ህይወት ከተሰማዕሮ ከም ዘለዎ ክትርጉሞን ዕምቆቱን ጥልቀቱን ክትንትኖን ተፈቲንካ ሒዝካዩ ዝዕዘር። ኣዝዩ ከቢድ ዕማም እውን እዩ ዝኸውን። ምኽንያቱ ምስሊ ነፍሲ ወከፍ ተጋራላይ ምስሊ ቓልሲ እዩ ዘንጸባረቕ። ነፍሲ ወከፍ ቦታ እውን ናይ ገዛ ርእሱ ምስጢር ዝሓዘ እዩ። ምንቅስቓስ፣ ጉዕዞ፣ መነባብሮ፣ ዕለታዊ ንጥፈታት ኮታቲ ኣብ ተንቀሳቓሲ ስእሊ ዝረአ ትርኢት ካልእ ስእሊ ኣእምሮ እዩ ዝፈጠር። እዚ መደብ እዚ እውን ገሊ ጽንዓት ተምሳል ባህሊ ዓወት ንዝብል ኣርእስቲ ክትረኽዩ

ኣብቲ ዝኸበረ ገጻት፡ ኣብቲ ዝተረረ ምዕራፍ፡ ኣብቲ ዝጸንከረ ኹነት፡ ኣብቲ ዝጸልመተ ምድራኽ ተስፋ ነይሩ። ዕላማ ዝወለዶ ብርሃን ራእ ነይሩ። ደረት ትርኢትና ጽነት፡ ናብቲ ጫፋት እቲ ንምብጻሕ፡ ነቲ ናይ ዓወት መስመር ንምርግጋጽ፡ ነቲ ዝተሓለነ ምዕራፍ ንምዝዛም፡ ኩሉ ዓይነት ዋጋ ክሕተት ምዃኑ ብምፍላጥ ንዑ ዝዳረግ ዋጋ እውን ክኽፈል ጥርጣረ ኣይነበረን። እምነት ሓይሊ ስለ ዝኾነ፡ እምነት ኪነቲ ጫፍ ዘሎ ዘጠምት መነጽር ስለ ዝኾነ፡ እቲ ንስ ጩራ ውሽጫዊ ጸርጊ ስለ ዝዕድል፡ ገሊ ሓርነት እውን ናይ እምነት ልዑል መንፈስ እዩ ተሃኒጹ። እምነት ከም መርሓት ሓንጺጹ ረቂቕ ሓይሊ ኣፈልፊሉ፣ ልብን ኣእምሮን ገዚኡ፣ ልዕሊ ሰብኣዊ ሕግን ኣጽዋርን ተሰሪዑ። እቲ እምነት ብጽንዓት ተሰሪቱ፣ ኣብ ተሪር ከውሒ ተሃኒጹ፣ ልዕሊ ጫፋት በሪኹ። እምነት ነዳዲ ናይቲ ተቓጺሉ ዘይውዳእን ናብቲ ዝተደለየ ሸቶ ዘብጽሕን ዕላማ መሪሑ። እቲ ዕላማት ኸኣዩ ነቲ ራእይ ክውን ቀይሩ፣ ራእይ ሓርነትን ናጽምነትን።

0: ሂወት ገሊ ነቲ ዘይብልካ ከም ዘሎካ ብምሕሳብን ብምእማንዩን እዩ ተሓሊፉ ካልእ ዓለም ካልእ ኣነባብራ ኣትሒዙ ብዘለካ ምዕጋብ ምሂሩ ኪኖ ስጋዊ ድሌታት መንፈሳዊ ዕግበት ኣስተምሂሩ ካብ ሓሳብ ናብ ግብሪ ቐይሩ ኣብዚ ጐዳጉዲ ምንባር ኣብዚ ገደል ደጋጊምካ ምሕኳር ኣብዚ ቐዛሒ ኣስሓይታ ብእምነት ምግልባብ ኣኽኢሉ እቲ ካልእ ዓለም ገሊ እቲ ፍትሓዊ ቓልሲ ህዝቢ ኤርትራ ንእሽተይ ብልጭታ ተስፋ ኣሚኑ ካብ ውሑድን ንኡስን ዓቕሚ ናብ ደርማስ ሓይሊ ከም ዝቕየር ተኣዋሚኑ ሙሉእ እምነት ናብ ሙሉእ ዓወት ከም ዘብጽሕ እውን ቅንጣብ ጥርጣረ ኣይሕደረን።
1: እንታይ ዓይነት ኩናት ኢና ነካይድ ህዝባዊ ግንባርስ እንታይ ዓይነት ኩናት ነካይድ ብስምዒት እዩ ዝኸይድ ወይ ካብ ህሉ ኩነታት ካብ ውጣዓዊ ኩነታት እዩ ዝኸይድ እነ ዓይነት ኩናት እዩ ዘካይድ እዚ ክንፈልጥ ኣለና ቅድሚ ኩነት ተተኣኪብካ ምኻድ ኣይኮነን ወይ ከዓ ቦንዳልካ ምኻድ ኣይኮነን ኩናት ናይ ዘበን እዚ ውግእ ናይ ዘበን እዚ ሓያል ምዃኑ ተረዲእኻ ንኩሉ ከነማልኦ ዝግባአና ናይ ኩናት ክንፈልጥ ኣለና። ካልእ ዘይተማልአ ከማልእን ክፅዕርን ክቀራረብ ፀ እቲ ናይ መወዳእታ ፍርዲ ናይ ናዘው ግን ሎምንሸት ኮይኑ ማለት እሞ ኣብዚ ናይ ዘበን እዚ ኩናት እሞ ንሕና ከም ኤርትራውያን መጠን ጥራይ ዘይኮነ ዝነቕሐ ሰራዊት ኣለኒ ኢሉ ዝሕበነሉ ህዝቢ ኤርትራ ምዕቡል ህዝብን ምዕቡል ሰራዊትን ክሃንፅ እዚ ውድብ እዚ ላዕልን ታሕትን ኣብ ዝብለሉ ዘሎ እዋን ጥራይ ዘይኮነ ካብ ቅድም ሒዙ ዝስርሓሉን ዝቕፅሎ ዘሎን ውሑድ እዩ። ጥራይ ኣባህላ ኣይኮነን ልክዕ ዩ ሓፋሽ ህዝቢ ይዕወት እኳ እንተኾነ ሓፋሽ ዘይዕወተሉ ምክንያታት እውን ኣሎ። እቲ ዝዓበየ ክፋል ኣብ መንጎ ፍትሓዊ ኩናትን ኣብ መንጎ ዘይፍትሓዊ ኩናትን እዚ ንዓብዪ ኣርእስቲ ገዲፍካ ኣብዚ መንጎ ናይዚ ኮንኩሬሳ ዝወሓደ መስዋዕቲ ከፊልካ ዝበዛሕ ዓወት ቀዳማይ ክንገብሮ ዝግባአና ዲስፕሊንዳ ኩናት ዘይተቐጥሞ ኩናት ዘይምክያል ካብ ቅጣ ሓሊፍካ ኩናት ዘየድሊ ዘይምእጓል ንዝተባሃለ ኩናት ንዝተወጠነ ኩናት ጅማትካ መሃብ ናይ ዘይኮነስ ዘለካ ፅዓትካን ሓንጎልካን ምሃብ። ስለዚ ምስ ከምዚ ዓይነት ዝትግበሩ ኩናታት ራእዮም ኩናት ኮይኖም ዕዉታት ዕዉት ኮይንካ ክወፅ
0: ንኣካላዊ ተግባራት ብምቁፀር ልዑል ስብእና ዝወነነ ሰራዊት ሓርነት ሓደ ልምዲ እዩ ኣማዕቢሉ ብተመክሮ ዝሃነፆ ሰራዊት ባህሊ እቲ ባህሊ እቲ ጽልግልግ ኣብ ዝብል ጫፍ ግቦ ጩራ ተስፋ ኣቐሚጡ ንዝተሓንፀፀ ቐጢን መስመር ሓርነት ሰቒሉ ኩሉ ናብኡ ክጓዓዝ ነቲ መንገዲ ክጸርግ ዝቐደመ ንዝስዕብ እናመርሐ ከብጽሑ እውን መስመራት ሒዙ ኣብ ቅድሚ እቲ ሽግ ሓርነት ዝርከቦ በሪኽ እምባ መቕለያ ዘይብሉ ብድሆታት ክጸንሖ ምዃኑ ኣይጠፍኦን። ንመኻልፋት መፈንጥራታት ግድላትን መስገድላትን ክጥሕሶ ምዃኑ እውን ኣይተማተአን። ንሱ ጥራይ ዘይኮነ ንዕኡን ብዕጹፉን እንተመጸ እውን ካሕለፍ ምዃኑ ኣርጊጹ ኣሚኑ
2: Thank you.

0: 了，玩家。
1: ብመስርሕ ዝተሃንፀን ዝማዕበለን ገላዊ ባህሊ ንሰብ ናብ ብቑዕ ተጋዳላዩ ዝቕይር ነቲ ብዝተፈላለየ ድርኺት ናብቲ ቓልሲ ዝተጸንበረን ገዛእ ርእሱ ቅድሚ ምስዋእቲ ዝሰውአ ተቓላሳይ ነቲ ባህሊ የስርጾ ካብ ጽባሕታ ናብ ማኣዲ ቓልሲ ዝወፀላዕለት ይፍልም ካብቲ ኣህዲሉ ገላዊ ሰብነት ዝለበሰላ መዓልቲ ይቕጽል ካብቲ ሓራ መሬት ረጊጹ ናብቲ ዓብ ገድሊ ዝጽምብረሉ ማእከል ምብጽሑ ይኽእል ካብታ ናይ ንፈለማ ጉዕዞ ሓንቲ ስጉሚ ዝረገጸላ ሰዓት ነቲ ዓብ ሓይሊ ዝኾነ መድረኽ መቐይሮ ይምክሮ ኣብ ተዕሊም ምዕላም ምኽኣል ምልምማድን ናብ ምኽኣል ዘስገር ድልድል ስለ ዝኾነ ካብ ሌላ ናብ ፍልጠት ካብ ፍልጠት ናብ ርድኢት ካብ ርድኢት ከኣ ናብ ምሉእ ተግባር ንምብጻሕ እውን ቀሊል ገድሊ ኣይተጸበዮን ንተጋዳላይ

0: ኣኽበራት እሞ ምናልባት ንሕና ከይልዋ ከይልዋ ክንኣርማጃ ዘለና ሞ ያ ምዕራ ንቐፅል ንቐፅል ስራሕ ንቐፅል
1: ዓንዲ ሕቑ ገላዊ ባህሊ እምነት እዩ። እምነት እምኒ ኹርናዕ መስመር ቁኑዕ መንገዲ ሕንጻ ጻሕርነት ነይሩ። እምነት ብጽንዓት ተግባር ይኸውን። ጽንዓት ኩሉ ግዜ ናብ ምሉእነት ዘብጽሕ መስርሕ ስለ ዝኾነ ካብ ዝኸበደ ናብ ኣዝዩ ዝኸብድ ዝሕኩር መሳልል እውን እዩ። እዚ ንኣእምሮ መንፈስን ኣብ ሓደን ስጡምን መልክዕ ዝቕይር ሓይሊ እዚ ብሓደ ለይቲ ዝስራሕ ብሰናይ ድሌት ዝልበስ ከም ማሕተም ዝውቀጥ ከም መቑነን ዝዕደል ስንቂ ኣይነበረን። ሓያል ስራሕን ዘይቋርፅ መስርሕን እዩ ሓቲቱ። ንቕሓት ሱርናይቲ ዓብ ገረብ እኳ እንተኾነ ካብ ገልሲ ሓሳብ ናብ ተግባር ካብ ስምዒት ናብ ሓቀኛ መልክዕ ንምቕያር ሓያል ስራሕ ጠሊቡ ብተመክሮ ተረጋጊጹ። እዚ ዕለታዊ ንጥፈታት ግድላት ዝበዝሖ ህይወት እዚ ንሰብ ናብ ካልእ ሰብ ክቕይሮ ክኢሉ እዩ። ብእምነት
2: ኣዚ ማዕረ ትምህርቲ

0: ላላ አረጋጊ ጽዋት ይብለካለሁ። ሞ ተማም ብዙ አረጋግ ተተራጋጋ ተዛሐሸት ያ
1: አንጃ አ ወንጃ አራ አንጃ
0: ላላ

0: ብንኡስ ዓቕሚ ዝተበገሰ ሰውሪ ኤርትራ ናብዚ ዓበየን ዝተጠናነገን ቃልሲ ኣብ ዝተጸንበረሉ እቲ ብድሆታት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ማዕረቲ ብድሆታት ከኣ መንፈስ ሓርበኒነት፣ ተወፋይነት፣ ተበጃውነትን ብሉፅ ስብእናን ገላዊ ሓይልን ናብቲ ጫፍ ዘይርከቦ ክብታ ክበጽሕ ናይ ግድን ነይሩ። እቲ እምነት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ሓይልኻ ብምዕሪት ምብዛሕ ኣነ ክንዲ መስርዕ ክንዲ ጋንታ ኮይነ ክቃለስ ይግባኣኒ። ንሕና ዞም ውሕዳት ግን ሙሉኣት ነቲ ዝመጸና ጎመዳ፣ ነቲ ዘይዕርፍ ማዕበል ሓይሊ፣ ነቲ መወዳእታ ዘይብሉ ሓጺነ መጺን፣ እሳታዊ ዝናብ ሰማይን ምድርን ረቢሕናን ተራቢሕናን ኢና ናብ ማይ ንቕይሮ ዝብል ጽኑዕ እምነት ተፈጢሩ። እምነት ጽንዓት
1: ግራዋኹን ያደርሳል ያ ሞራምሳ ዘራፍ ተነስቶ ዘራፍ ሲታጠቅ ከጠላቱ ጋር የሚደባለቅ ፈዶ አይሸበር ልቦ አይደነቅ በመሬት ታንኩ በሰማይ ላጀት ይደቀደቅ ከመሬት እግረኛ ሳንጃ ለሳንጃ ሲሞሻለቅ ጅግና ሲዋደቅ ፈሪ ሲሮጥ እንዲያሸፈረኝ እንዲያሸፈረኝ ፈሪ አይውደደኝ እየሳቁበት እየነደደኝ ዘራፍ ቆራጡ አካኪ ዘራፍ የሳት ምዝግዝግ የሳቱ ላልቃ የሄደበቱ መሬቱ ነቃ የሳት ጎረቤት ይጋጋምና ይቃጠላል ቤት።

ንህምታ ድምፂ መዳፍዕ ከም ሙዚቃ ንዘይዕርፍ ደብዳብ ከም መዝሙር ኣዕዋፍ ነቲ ተረጋጋሚ መውጋእቲ ከም ፀበል ንገያፅ ገቦ ከም ስሉም ርሻን ነቲ ሃልክን ድኻምን ከም ኣዛናይ ስፖርት ኣሚንካ ክትቅበሎን ክትነብሮን ናብ ረብሓኻ ክትቅይሮን ሓይሊ የድሊ ነይሩ። እምነት ርእሲ ኩሉ ሓይሊ ስለ ዝኾነ ሰራዊት ሓቂ ንእምነት ከም ዘይውዳእ ስንቂ ቆፂሩ ካብ ጫፍ ናብ ጫፍ ተጓዒዙ ካብ ረመፅ ናብ ጋህፅሃፅ ዝብል ነበልባል ዘሊሉ ሸውዓተ ትንፋስ ከም ዝተዓደለ ፍጡር ብተረጋጋሚ ተሰው እዩ ንመስዋእቲ። እቲ መስዋእቲ እቲ ነቲ ዘይነፅፍ ዛራ ጃሕጃሕ ኣቢልዎ፣ እቲ ዝቐደመ ነቲ ዝስዕብ መንገዲ ፀሪጉ ኣጓዓይዝዎ፣ ኣነ ክሓልፍ ንስኻ ሰዓብ እናበለ ብኣርኣይነት ቀሊስዎ። እቲ ዝዓበየ እምነት ብኣርኣይነት ምምራሕ ስለ ዝኾነን ብግብሪ ስለ ዝተመስከረን

ጥራች አይትሩን ቁጥራይ በላይ አጣምም አሻቀን መጻፍራ

0: ትሪያለህ? አብረህ
1: ተቀዳሚ
0: ትሪያ
1: ትዳርለህ።
2: ይሄ ነው እያንዳንዳችሁ የምትዋጉት። መቶ ጥይት የያዛችሁት መቶ ወንበዴ የጠላትን ገንጣይ ለመግደል ነው። ደግሞ መግደል አለባችሁ። ደግሞ መግደል አለባችሁ።
3: ገላዊ ባህሊ ብእኩብ ብምሕሳብ ብውደት ብምስራሕን ተነዲቑ ገሊ ንውልቀ ባህሪ ናብ ሓበራዊ ልምዲ ቐይርዎ። ብእኩብ ልምዲ ገላዊ ባህሊ ተወሊዱ፣ ብምሕቡር ሓይሊ ኣጐቢዙ፣ ብሉፅ ኣድማሳዊ ክብርታት ወኒኑ። እቲ ባህሊ እቲ ብፍሉይነቱ ደሚቑ፣ ቅድም ቀዳድም ሃገረይ ዝብል ድምፂ ኣቃሊሑ፣ ህዝበይ ዝብል ቃና ኣጋዊሑ፣ ውድበይ ዝብል ድሃይ ኣድሚቑ፣ ገዛእ ርእሲ ኣረሲዑ፣ ንዅሉ ኣብ ሓደን ናይ ዓወት መስመርን ሰሪዑ፣ ክሳብ ናብ ፍጹምነት ዝበጽሕ እኩብን ሓበራውን ሓይሊ ፈጢሩ። ምኽንያቱ ንብልሒ ኣእምሮ ናብ ልዑል ብልሒ ስምዒት እዩ ሰቒልዎ። ባህሪ ምቕሉልነት ጠርዚ ኣብጽሕዎ፣ ንኣንነት ወጊድ ኢሉ ንትምክሕቲ ቐቲሉ፣ ንጃህራ ካብ መዝገበ ቓላቱ ደምሲሱ፣ ልዕለይን ዝያዳይን ዝሰርሑ ሓሊፎም እዮም ብምባል ንሰማእታት ልዑል ክብሪ ኣግዚምዎ። ንብጻይን ንብጾቱን ቅድሚ ግዛእ ርእሱ ሰሪዑ፣ መስርዑን ጋንቱኡን ልዕሊ ትንፋስ እዩ ኣቐዲሙ። እቲ ባህሊ እቲ ሃይማኖቱን እምነቱን ሃገር ኮይኑ
4: ተሳሓይሉ ወፂኡ ህዝቢ ኤርትራ ኣይጃጀወን። ኣብ ከተማ እንተ መፂኻ ከዓ ህዝቢ ዘርዕድ፣ ህዝቢ ዘፈራርሕ፣ ብስልኪ ዝሓንቕ፣ በዛ ሓሊፉ ተባሂሉ ዓፈንቲ ጓድ ዝበሃሉ ፈቕዶ ፅርግያታት እንዳኣረዩ መናእሰይ ፈጥፈጥ ከብሉ ዝሓስቦ ዝነበሩ በንጻር እዩ ኮይኑ ንዕኦም ንምምካት ንዕኦም ንምብዳህ ብዙሕ መስዋዕቲ ተኸፊሉ ብዙሕ ስቃይ ብዙሕ ማእሰርትን ኣጋጢሙ። ስለዚ ናፅነት ህዝቢ ኤርትራ ኣብ ውሽጢ ኣብ ደገ ኣብ ከተማ ኣብ በረኻ መሪር ስቃይ እንዳሕለፈ ብፅንዓት ስለዝመኮተ ከዓ እዚ ናፅነት እዚ ከነሰማቅሮ ክኢልና ማለት እዩ።
5: ኤርትራዊ ኣብ ስመራ ይኹን ኣብ ድኾን ይኹን ኩሉ ተጋደለ ይኮ ነይሩ፣ ኩሉ ተቓላሳይኮ እዩ ኤርትራዊ። ሕጂ ክርሸን ከሎ ኩሉ ግዜ ኤርትራዊ ከም ስለ ዝኾነ ጥራሕ እዩ ዝርሽኖ ሰላ እዩ እምበር ፈልጥ እዩ ድገበረ እንደገበረ እንደይፈልጥ ኮይኑ ኣይኮነን። ነቲ ድገበረ ከዓኒ ጭቡጥ ከይሓዘሉ ግን ከም ዝሰርሕ ስለ ዝፈልጦ እዩ ኮስታይ ዝገብር። ኤርትራዊ ስለ ዝኾነ ነቲ ዘይፈልጥ ከዓኒ ኤርትራዊ ስለ ዝኾነ ከፅምቶ ምእንቲ እዩ ሽዑ ኮስታይ ዝገብር ነይሩ። እቲ ኤርትራዊ ከዓ ሓቦ ንሕን ሒዙ ድንብር ፃይብሎን እዩ። ምክንያቱ ሃገሩ ኣብ ምንታይ ኣላ እንታይ ኩነታት ኣሎ ስለ ዝፈልጥ እቲ ህዝቢ ኩሉ ንቑሕ ስለ ዝኾነ ጸላእ ኸኣ ብኸምኡ ዓይኒ ርእይዎ እዩ ንድገበረን ደይገበረን ኩሉ ሓደ ገይሩ ድርሽኖ ነይሩ።

0: ገዛ ርእስኻ ብምቁውጻርን ብምምላኽን ብሉእ ሰብኣዊ ቁመና ክትውንን ከም እትኽእል ዘረጋገጸ ገሊ ኤርትራ ንስራሕ ብሓፈሻ ንህርኩትነት ናብ ዝለዓለ ደረጃ ኣብጺሕዎ ሰራዊት ሓቂ ልዑል ስነ ልቦና ክውንን ኣኽኢልዎ ንኸቢድ ብድሆታት ከም ዝከኣል ብምእማን ናብቲ ዝጸንከረ ምድረኽ ኣሰጋጊርዎ ግነይቲ ጸላም ዘሎ ብርሃን ክርኢ ደሪኽዎ ንጹርን ዘየጋግን ብሰላዕ ዎት ኣጨቢጥዎ ኣብ ነብሲ ወከፍ ደቂቕ ካብ ውልቀ ተጋራላይ ክሳብ ምሉእ ውድብ ብሓባር ዝሕተት ዋጋ ንምኽፋል ኣዳልይዎ ሰራዊት ሓቂ ኩሉ ግዜ ክሳብ እቲ ነቲ ዝለዕለ ዋጋ ምስዋእትነት ድልዊ ነይሩ
1: ጸላእኸን ብዝተፈላለየ መልካ ክፀውዳኸ ካባና ዋላ ብ20 ብ30 ክፀውዳ ምትኽእል ኣብዚ ሕጂ እንታይ ክጥቀማለኒ ሓደ ተብለ ጭላጭ ነገር እንተጋዳላይ ድስሕ ኣብዚ ገይረ እስቱታ ክገብር እዩ ኣዳም ሃልይዎ ኣብ ገረብ ክጥቃዓ ይኽእል ኣብ ገረብ ጠቂዕያታይ ክገብራ ዋላ ብኸምዚ ክገብራ ኽእል ዋላ እውን ብኸምዚ ክገብራ ኽእል ንኣብነት ናይ ሓደ ቁሞት ናይ ሰብ ገምኒተ ኣብ ገረብ ጥቃ ኣብ ገረብ ጠቂዕታ ይገብር ገድፋ ተሓቢርኸኒ እዛ ነታ ጉዚኣ ኣብቲ ነትጎሉኸኒ ወይ ሰብ ወይ ከዓ ማዕረ ሰብ ዝመፅእ ዝኸውን እንስሳኻ ኣብቲ ቦታ ተንቀሳቂስኹም ዘሎ ይረጋግፅ ብኸምዚ ነገር

0: ግደስ ግደስ ኣለቃ ወዲ ኢኻ ዲኻ ኣዳሊ ሃላ ጉድጓድ ኣዳሊ ሃላ ጉድጓድ ኣትኩም በዕሉ ተወልደ ምስ ወዳኹም ሓቡርና ታሽሙ ኣለኩም
1: Thank you.

ባህሊ ገሊ ኣብቲ ዘይንብር ኩነት ንቡርን ቅቡልን ሓሳባት መፍጻሚ ነይሩ። ኣብቲ ሕጭጭታን ድምድምታን ዝበዝሖ ሰዓታት ርግኣት ምፍጣር፣ ኣብቲ ሃልክን ድኻምን ዝበዝሖ ጉዕዞ ገዛ ርእስኻ ምርህጋእ፣ ኣብቲ ካብ ውግእ ናብ ውግእ ዝቕጽል ጉዕዞ መሊስካ ምጽናዕ፣ እዚ ካብ ቅሱንን ሰላምን ኣእምሮ እዩ ዝፍጠር። ኣእምራዊ ድልውነት ሓደ ካብቲ ዝለዕለ ሓይሉ እዩ ነይሩ። መሬት ቀውጢ ኣብ ዝኾነሉ እዋን መፍትሒ ምንዳይ እምበር ዘይምርባጽ ነገራት እናኸርሩ መሊስካ ምትራር፣ ኣብ ዘይዕርፍ ማዕበላዊ ወራር ናይ መኸተን ሓይልኻ ምዝያድ፣ ተጋዳላይ ቂምተ ተሓሪሙ ድቃ ሳብ ዝስእነሉ ኣረብራቢ ወራራት ተወሰኸት ጽንዓት ጽንዓት። እዚ ልክዕ ከምቲ ኣብ ውሽጢ ሃልሃል ተሓዊ በረት ዝቕይር ሓይሊ እዩ ዝምሰል። ምስ ድኻሙ፣ ምስ ጢሜቱ፣ ምስ ጽምኡ፣ ምስ ዕርቃኑ ሕጉስ ኮይኑ ይግስግስ ተጋዳላይ። ሓጎስ ካብ ነገራዊ ርክበት ዘይምዃኑ ብግብሪ ይምስክር። ሰላም ኣእምሮ ካብ እምነት ከም ዝፍጠር ይረጋግጽ። ሰላም ኣብ ትብዓት ቆራጽነት ተበጃውነት ከም ዘሎ ይኣምን። ኣብ ትሕቲ ዝኾነ ይኹን ኩነት ድምብርፅ ዘይብሎ ፍጡር ተቐይሩ፣ እዚ እውን ክሓልፍ ኢሉ ካብኡ ዝኸፍእ ክመጽን ክሰግሮ ምዃኑ ይፈለጥ። ንዅሉ ብዅሉ ቅሩብን ድልውን ኮይኑ ይነበር። ልዕልን መስዋእቲ ቅሩብ ምዃን ዝዓቢ ውሳነ ክህልውን ይኽእል ድዩ? ተልእኾኻ ካብ ምፍጸም ንላዕሊ ቅሳነት ኣእምሮ ዝፈጥር ተግባርከ ይርከብ ድዩ ዝብል እምነት ነበሮ ተጋዳላይ ወናኒ ባህላዓ

ገላዊ ባህሊ ብእኩቡን ድምርን ተመክሮታቱ ብውህደትን ስጥመትን ቃልስታቱ ብዘይጓሕጓሕ ዓቕልን ጽንዓትን ናብቲ ዝተተለመ መድረኽ በጺሑ። ሰውራ ኤርትራ ኩነይቲ መዳርግቲ ኣልቦ ተሃደራዊ ዓወት ባህሊ ዮሃኒፁ ባህሊ እምነት ፍቕሪ ሃገር ተበጃውነት ተጸማምነት ጽንዓትን ዓወትን ገሊ ጽንዓት ተምሳል ባህሊ ዓወት እዩ ነይሩ። እዚ ባህሊ እዚ ዝፈጠሮን ዘማዕበሉን ክብርታት እናተኸስኮሰ ከምቲ ውፊት ናብ ወለዶታት ዝሰግር ዘሎ

0: ምስ ድምፃዊ ኣሕመድ ኣደም ደርፊ ብቋንቋ ሳሆይና ፅኒሕና ዝኸበርኩም ተዓዘብትና ካብኡ ድማ ናብ ቴሌፎናትኩም ክንምለስ ኢና። ቴሌፎን መፅያትና ኣላ። ሃሎ
1: ሃሎ፣ ሰላም ዓለይኩም።
0: ዋዓለይኩም ሰላም ወረሕመትላ ወበረካቱ።
1: ባክልታ ዓስማን ካብረንጋ
0: ሕራይ ከመይ ውዒልኪ?
1: ባ ልሓምዱላ ምቅ ድዓ ባረካ
0: ኣላ ይባርክ ፊክ ያ ረብ። ትፈደል ሓቢብቲ።
1: መጀመርታ ንክብል ወላት ዕስማን ካለ
0: ሕራይ
1: ቀፂለ ንብምሎኦም መሳርሕቱ ኣብ መሓደር ንዞባዕቲ ሕድሳን
0: ተማም
1: ቀፂለ ንወላዲተይ ሸካይት ኣልመዶም
0: ሕራይ
1: ቀፂለ ንብምሎኦም ኣሕዋተይ ኣብ ውሽጡ ንወፃኒ ዝርከቡ
0: ሕራይ
1: ሓናን ዕስማን ምስ ደቃ
0: ተማም
1: ጅምዕ ብእምነት ምስ ደቁ ማሕፉዝ ዕስማን ምስ ተበይቱ
0: ተማም
1: ኣፍራሕ ዕስማን ምስ ወዳ
0: ሕራይ
1: ያስን ዕስማን ምስ በዓልቲ ቤቱን ምስ ደቁን ከምኡውን ምስ ጠፋ ዕስማን
0: ተማም
1: በዓልቲ ቤቱን ምስ ንጩውቲ ነጃሕ ምስ ጠፋ

0: ኣፍሪካን ሚዩዚክ ኢና ሰመፀን ኢና ዝኸበርኩም ተዓዘብትና ቀፂላት ኣብ ደርፊ ድማ ናይ ኣክረም ጀማል ክትከውን እያ ማለት እዩ። መደብና መደብ ህለው ደባይዋ ከምቲ ኣቐዲመ ዝበልክዎ ብቐጥታ ካብ ቴሌቭዥን ኤርትራ ሒዝናልኩም ቀሪብና ፀኒሕና ማለት እዩ። ብዝቐረብናዮ ትሕዝቶ ዓጊብኩም ተዘናጊዕኩም ክትኮኑ ድማ ተስፋ ንገብር። ኩሉ ግዜ ከም ንብሎ ድማ ብዘን ቁፅርታት ቴሌፎናትና ኣብ መስኮት ዝረኣያኹም 12254 ከምኡውን 12274 ደው ኢልኩም ተሳተፉ። ምስ ተሳትፉኹም ከምኡውን ርእቶታትኩም ኣየፈለየና ኢና ንብል ኩሉ ግዜ ኣብ መደብና መደብ ህለው ደባይዋ ማለት እዩ። ሕጂ እውን ቴሌፎን መፅያትና ኣላ ክንቅበላ ኢና። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ።
1: ራህዋ ይበሃል ካብ ፀሮና።
0: ሕራይ ከመይ ውዒልክ ራህዋ?
1: እግዚኣብሄር ይመስገን። ሰላም ዲኹም?
0: ፅቡቅ አልሓምዱላ ሓቢብታ ኣና። ትፈደል ይቀፅሊ። ሕራይ ጠዋሊ።
1: እሺ ክብርቲ ወላዲተይ ክብራ ገብረስላሴ።
0: ሕራይ
1: ኣቦይ ካሎ ግደይ።
0: ተማም
1: ናይ ኣሕዋተይ ብምልኦን ሰናይ ትርሓስ።
0: ተማም
1: ክፍሎም ዓንዲት
0: ኣራይ
1: ርቲና ረቢ ፍርቱና ፍዮሪ
0: ኣራይ
1: ዓንዲት
0: ተማም
1: ንብምልኦም ደቀይ
0: ኣራይ
1: ሶልያና ስቴላ ዓንደ ብርሃን ኣዳም
0: ተማም
1: ኣድማስ
0: ኣራይ
1: መድረኽ
0: ተማም
1: ኣብል
0: ኣራይ
1: ፍረ ሰላም ምስጋና ኣሚ
0: ተማም
1: ንብምልኦም ደቂ ሓውበይ ኣሕዋተይ ኣብ ደገን ወፃእን ዘለዉ ብምልኦም ደቂ ዓደይ
0: ሕራይ
1: ብምልኦም ገርባብተይ ብምልኡ ሰራዊት ኤርትራ
0: ተማም ሕራይ
1: ምልኩም ኣለው ድባይዋ ሰላም ብል
0: ሽኩራን ይቐኒየልና ረህዋ ብጣዕሚ ኢና ነመስግነኪ።
1: እሺ ንክቡር በዓል ቤተይ ተክለ ተስፋ ሚካኤል
0: ሕራይ
1: እሺ ምስ ምልኦም ኣሕዋቱ
0: ሕራይ
1: እሺ
0: ሽኩራን ረህዋ ሓቢብታ ኣና ሽኩራን ብጣዕሚ ኢና ነመስግነኪ ይቐኒልና ረህዋ ካብ ጥሮና እያ ደዊላት ልና ፀኒሓ ዝኸበርኩም ተዓዘብትና ካብ ጥሮና መስ በለት ገማ ንገለ ነገር ክተዘኻኸረን ፀኒሓ ሓደ ግዜ ጥሮና ከተማ ጥሮና ከምቲ ኩላትና ንፈልጦ ኣብ ዶብ ሃገርና ካብተን ኣብ ዶባት ዝርከባ ከተማታት ኮይና ሓደ ግዜ ስራሕ ኣብ ዝተንቀሳቀስናሉ እዋን እታ ዝፀበቐት ከተማ ኮይና ንዓይ ተሰሚዓትን ማለት እዩ። ኣብኡ ዘሎ ኩነታት ኣየር ኹን ዋላ ኣብኡ ዘሎ ኣቀባብላ ናይቲ ሰብ ብጣዕሚ ፅቡቅ ነይሩ። እቲ ኩነታት ኣየር ብጣዕሚ ፅቡቅ ነይሩ። ሕጂ ረህዋ የ ካብ ፀሮና መስበለትኒ እሱ ኸማን ክዝክር ፀኒሐ ማለት እዩ በዝጋጠምዚ

0: መጀመርታ ኮንግራቹሌሽን እንኳዕ ናፅነት ክምርኸብኩም። ከም ኩለን ሃገራት ኣፍሪቃ ክንሕግዘኩም ቅሩባት ኢና። ኦኬ
1: ፅቡቅ ፅቡቅ ሓገዝካ ፅላእ ኣይኮነን
0: ያ ድሓር ከዓ ሓደ ኣብ ትሕቲ መግዛእቲ ዝፅሕነ ህዝቢ ብቓልሲ ዋላ ኣብ ስልጣን ተበፅሐ ከም ተመክሮና ንዝበዝሐ ሃገራት ኣፍሪቃ ካብ መግዛእቲ ምስ ተጋላግላ ዘይተኣደነ ሓገዛት ኢና ንገብረለን።
1: እተን ዝሓገዝኩም መን ሃገራት ኣፍሪቃ በዓል መን ይኹና? ሓገዝኩም ከ ንምዕባል እየን ሓጋዝ ዶ ነይርኹም?
0: ከመይ ደኣ ዓብ ሓገዝ እምበር ገለ ካብቲ ሓገዛት ንምጥቃስ፣ ኣብዚ ዝሓለፈ 50 ዓመታት ካብ ሃብታማት ሃገራት ናብ ኣፍሪቃ ዝወሓዘ ሓገዝ ክንሪኦ ከለና 1 ትሪልዮን ዩኤስ ዶላር በፂሕሎ። ኣብዚ እተን ቀንዲ ተጠቀምቲ ዝኾና ሃገራት ኢትዮጵያ፣ ኮንጎ፣ ቡርኪና ፋሶ፣ ሴኔጋል፣ ታንዛኒያ፣ ዛምቢያ ምጥቃስ ይከኣል።
1: ክንዲዛ ሓገዝ ተተገይርለ እንደኣ ኣብቲ ዝበረኸ ናይ ምዕባለ ቦታ ደይበ ንኾና እምበር
0: ሽር ንዓኹም እውን ከም ሓንቲ ሓዳስ ሃገር መጠን እቲ እትደልይዎ ሓገዝ ክንሕግዘኩም ኢና
1: እሞ ምስ ብፆተ ይክላዘብ።
0: ናይስ ናይስ ኦኬ ኦኬ ተላዘቡ። ርኢኻ እዚ መሰልኩም እዩ ዲስ ኢስ ዲሞክራሲ ንሕና ከዓ ንመሰልኩም ኢና ንጠበቃ።

0: ጃስት ኣፍሪቃ ክትምዕብል እንተኮይና ሓደ እስትራቴጂ ከነውፅእ ኣለና።
1: ፅቡቅ ኣለኻ። ኣብዚ ኣህጉር ዘካየድና ሓገዝ እኮ ቀሊል ኣይኮነን። ንምጥቃስ ዝኣክል እዛ ኣብ ናይጀርያ ዝገበርናዮ ሓገዝ ናይ ላምስያ ሓደ ኸቡ እዩ። እቲ ሃገር ካብ ሕማም ዓሶ ንምድሓን ዘይተኣድነ ላምስያ ሓጊዝና ኢና። እቲ ኣብቲ ሃገር ክተካይዱ ሓሲባ ዝነበረት ፍርያት ናይ ላምስያ በቲ ዝሃብናዮም ላምስያ ስለ ዝተተክአ ናይ ምፍራይ ዝነበረ ዓላማ ሓዲጋቶ
0: ዝኩረ
1: እወ ድሕሪ 5 ዓመት እቲ ዝሃብናዮም ላምስያ ኣሪጉ ኣብቲ ሃገር ዝተዋደደ ትሕተ ቅርፂ ስለ ዘይነበረ እቲ ዝሃብናዮም ምስ ኣረገ ላምስያ ተሳኢኑ ላምስያ ዝሰርሕ ትካል ስለ ዘይሃነፁን ብሕማም ዓሶ ማእለያ ዘይብሉ ሰብ እዩ ተቐዚፉ። እቲ ናትና ሓገዝ ኣብ ዝተናውሐ ግዜ ይሰርሕ።
0: እቲ ዕላማ ፍሉጥ እዩ። ነተን ስራሕ ዝለመደ ኣዳው ኣብ ዝተናውሐ ግዜ ኮፍ ኢለን ተቐለብቲ ትቕይረን፣ ኣዳውን መቐበል ረድኤት ጥራይ ከም ዝጥቀሙለን ትገብሮም።
1: ከይወፍራ ኣብ ቤተን ትቕርበለን ተብልዐን፣ ግን ኣይተፅግበንን። ንህዝበን ፀጋታቶም ከም ዘይርእይዎ ናይ ደገ ፅጋዕተኛታት ጌርካ ትሰርሖም። ዛሲት
0: ያ እዚ ናትናዕዮ ንነዊሕ ዝዓለመ ካልኩሌሽን እዩ።

0: ሓደ ኣብ መግዛእቲ ዝፀንሐ ህዝቢ ገለ ሓገዝ ለጊስካ ኢኻ ኣብ ስልጣነ ተብፅሖ ቆልዓ ኮ ቆልዓ ታተ እንዳበልካ ኢኻ እግሪ ተትክሎ
1: ሓገዝን ታተን ዝፅላእ ኣይኮነን። እቲ ዝወሃበካ ዘሎ ሓገዝ ግን ንምንታይ ዝዓለመ እዩ? ንኽትሰርሕ ንኽትባልሓትን ዝሕግዝ ድዩ ወላስ ናይ ተፀባይነት ባህሪ ጥርዩ ናይ ስራሕ መንፈስካ ዘጥፎ?
2: ከምዚ ዝበልካዮ ሓገዝ ዝፅላእ ኣይኮነን። ኣብ ሕብረተሰብና ሓገዝ ባህልና እዩ። ንድኹም ጎንኻ ብማህፂ ትሕግዝ፣ ብወፈራ ትሕግዝ፣ ብዕሽር ትሕግዝ። እቲ ሓገዝ ግን ሽርሕ ዘይብሉ ሓገዝ ክኸውን ኣለዎ።
1: ብርግፅ ኣብ ምህናፅ ቁጠባ እቲ ወሳኒ ሰብ እዩ ሰብ ብሰብ ኣብ ነብሱ ዝኣምን ሰብ።
3: ግዜኹም ከይንወስደልኩም ሕጂ እውን መቐፀልታ ናይቲ ዝተዛረርምናሉ ዛዕባ እዩ።
4: እወ ከምቲ ኣቐዲሙ ዝተገልፀ ኣብዚ ኣፍሪቃ ዘካየድና ሓገዛት ቀሊል ኣይኮነን። ኦኬ ኣብዚ 50 ዓመታት 1 ትሪልዮን ዩኤስ ዶላር ንኣፍሪቃ ሓገዝ ጌርናላ ኣለና።
3: ኦፍኮርስ ንዓኹም ውን ዘድሊ ሓገዛት ክንገብረልኩም ንኽእል ኢና።
1: ማዕርክ ንዚ ሓገዛት ትገብሩ እተኾንኩም ደኣ ኣፍሪቃ እንተኮይና ዘይማዕብለት ዋላ ዝተሓገዝኩም ንቕድሚት ዝወስድ ኣይኮነን። ንሱ ከይኮነ ይተረፍኒ እዩ ኣደላ ድኽነትን ድሕረትን ዝወስድ ዘሎ።
3: ኖ እቲ ናትና ሓገዝ እኮ ከምዝገበርካየ እዩ።
2: እዚ ናትኩም ሓገዝ ኣይኮነን፣ ምዉት ረድኤት እዩ። ምዉት ረድኤት ከዓ ሕልናኻ ይዕሪቡ፣ ናይ ስራሕ መንፈስካ የህዲሙ፣ ኣብ ትሕቲ ወሃቢኻ ኣንበርኪኹ ልምሰትካ ርእዩ ከይሞትካ ኣብ ጉድጓድ ዘእቱ ስልቲ እዩ።
4: ኦ ሶሪ፣ እዚ ናትና ሓገዝ ግና ኣዝዩ ከገድሰኩም እዩ። ፕሊስ ፍፁም ክትሕረሙ የብልኩምን።
1: ኢዱ ጢል ዘብል ህዝብን መንግስትን ዘይኮነ እጅጉኡ ሰብሲቡ ዝሰርሕ ካብ ካልእ ዘይፅበእ ኣብ ነብሱ ዝኣምን ሕብረተሰብ እዩ ዘለና።
3: እሞ ከምቲ ሃገራት ኣፍሪቃ ዝተሓገዞ ሓገዝ ኣይንደልን ኢና ድዩ ይበሃላኹም?
4: ንሱ ድዩ
2: ህዝብታት ኣፍሪቃ ፀጋታቶም ከም መርገም ተቐይሩ ብኣሸሓት ዝስደዱ ብዙሓት ከዓ ብጥሜት ዝሳቀዩ ዘለዉ ብሰንኪ ትገብሮ ዘለኹም ምትእትታዊ
1: ዝገርመን ነገር

0: ናትኩም ኣነ ነጉርኩም ከም ሻኻ ንኣፍሪቃ ድማ ከም ጫካ ኩም ተሓስብዋ።
1: እዚ ናትኩም ሓገዛት ኣብ ውልቃዊ መነባብሮ ዜጋታት እውን ኣገዳሲ ይኮነ። ዜጋታት ሓራ ዝኾነ ተሓሳስባን ካብ ፅግዕተኛ ናፃ ክኾኑ ኣለዎም።
0: ኣብ ንብስና ኣሚንና ናይ ስራሕ መሃዝነትን ባህርን ከነዕብዩ ድሌትና። ንምዕባል ሃገር እውን እንተኾነ እኩብ ሓላፍነት ናይ ዜጋታት እዩ።
1: እወ ብቐዳምነት ኣብ ውሽጣዊ ዓቕምታትና ክንምርኮስን ክንተኣማምን ድላይና። ናይ ወፃኢ ሓገዝን ወፍርን ከም ዘድሊ ርድኡን ቅቡሉን እኳ ተኾነ እቲ ዝርከብ ሓገዝን ወፍርን ወፃኢ ንኽንረብሓሉ ውሽጣዊ ዓቕሚ ክህልወና ኣለዎ።
0: ብርግፅ ውሽጣዊ ዓቕምታትና ብርእሰ ምርኮሳን ህዝባዊ ተሳታፍነትን ያ ነማዕብሎ።
2: ኦ ንሱ ድዩ ሓሳብኩም? በቂ ኣንስያ ኦኬ ዋላ ሕን ፀገም የለን ድሓን ሕሰብሉ ግን ሕሰብሉ ግዜ ኣለኩም ኦኬ ኦኬ ኦኬ ኦኬ

0: ናይ ዝዓለ ምን ኩነታት ኣንሲ ከምዚ ኸማይ ግርም ደብለካ
1: ብኸመይ እሞ ክገርመኒ
0: ያ በዓል መባዛሕቲ ስማዕዳ ሓደ ዓርከይ ሕቶ ዱብ ኣቢልለይ

0: እኛታት ረኺቦሞ ዘለዉ ጉድ በክፉ ጥራይ ክዛረቡ መሬት ዕርብ ኢላቶ ኣይነው ኣሎ ኣየርእና ባ ዝስኒድ ኣበሎ
1: ክዕልለካ ባ ትማልበጥ ኢለ ዘቂሰ ዝሓለምክዎ ክምቅር
0: እንታይ ሕልሙ ደኣ ኮይኑ
1: ዝርገት ዘይብላን ቕሳነት ዘብጀበት ምትሕልላይ ዝበዝሓ ንተሓጋገፅ ትብል ዓለም እንድ ሓሊመ
0: ኣየ
1: ነታ ዓርከይ ምስዕ ምስ ነገርክዎሲ ክርትም ኢሉ ስሒቕኒ ኣነ ኸ ኣነ ትስሓቑ ርአ ክርትም ኢሉ ስሒቐልካ
0: እዋይ ኣታ ዓርከተ ሓቅኻ እኒኻ ሕልምኻ ክጥዕም
1: ክጥዕም ጥራይ ሽመት እንተ ዝውሃበኒኸ ሽዑሽዑ ምኣወጅኩ ዝኾነ ኣብ ልዕሊ ኻልእ ከይዕምፅ
0: ግርም
1: ኩሉ እጃሙ ከም ቀዶም
0: ሊላይ
1: ክካሰም ዝፍትን ከይህሉ ኣብዘይ ጉዳይካ ጠብሎቕሎ እሞ ኸዓ ኣይፍቀድን እዩ ካዝብ ትግጥሞ እንዲ ኸዓ ካዝብ ሓሶት ኖ ሓሶት ገበን እዩ ነዊሕ ስለ ዝኾንካ ንኸምዚ ኸማና ሓፀርቲ ምንእኣስ እሞ ኸዓ ዝኸፍአ ደቂስካ ዘየሕድር
0: ያ እዚ እሞ በደል ጥራይ ኣይኮነን ሓይጣት እዩ ተሪር ናይ ጀምዓ ኣዋጅ የድልየሎ
1: ኣንታ እዚ ደኣ እሞ ቀደም ዝተኣወጀ እንዲ
0: ዓለም ሲ መምርሒ ኣለዋ ኢልካያ
1: እንታይ ክህልዋ ደኣ እንታይ ኮይና ድያ ሕምስምስ ትብል ዘላ ለይትን ቀትሪን ትብፅበጥ ዘላ እንታይ ኮይና ድያ ብዕግርግር ጠልቅያ ዘይኮነትን ዘላ ኣዋጅ ሰላም ኣለና ክኣባህልለይ ማሕበርሲ ጥምር ኣቢሉ እንተተሓባበረካ እዩ እምበር ሆብላ ኮይኑ ብትንትን እንተበለካ ደኣ እሞ ሳጓ ጥራይ እንዳኣሉ
0: እወሕ እዚኣ ሲ ሓቅኻ ኣርከተይ
1: ዓለም ብኩናት ሰኪሓ ሞት 50 ሚልዮን ህዝቢ ምስ ረኣየት ኣብ ኳራንታቺ እንኮ ዓለም ማሕበር መስሪታ ኢሎምኻ
0: እንታይ ገባራይ ማሕበር ይኸታ ወረ እንታይ ኸ ዝዋጢ
1: ዓለም ብዓለም ኣሰላም ዝገብር ግዲ
0: ወደ ጀዘረባ እይ
1: ኳሕ የለ ኮርታሕ ዲም የለ ዲምዲም ብፅጋብ ክንጥርነቕ ሽሻይ ብሽሻይ ክትከውን ዓለም ኢሎም ሕብረት ገይሮም
0: ፅቡቅ
1: ንዕበር ንተሓበር ንስራሕ ንሳራሕ ኣይንዳወሽ እእጃምና ነኽብር ፈረኻ ደቐካ ሃብተምካ ደኸኻ ዘይብሉ ምክብባር ዝማእከላ ዓለም ክፍጠር ኢሎም ሲ ሕብረት መስሪቶም ንብለካ
0: እሞኸ ኮይኑሎም ዶ ሰሚርሎም ደኸ
1: እዚ እንዲሞ ግርም ዝብለኒ ዝበልኩኻ መደንፀው ይነገሩ ሕብረት ምስ ተባህለ ውህደት ተሳኢኑ
0: ወይ ጉድ ሕጂ ደርጊ መፅኡ
1: እቲ ፅሑፍ ሰላም እዩ ዝብል እግርግርግን ፅሓፍ ሕጊ ከም ኮበርታ ተረጊፁ እው ይብል ኣሎ ጉድሪ ኢና ፍትሒ ተፋታት ይሓማሃነና ጠፊእዋ
0: እዋይ ወይጉድ
1: ክብረት ሰብ ክብረት ሲኢኑ ንሃልካ ዓለም ሓዊ ተዘርእዋ ምውጋት ክፉእ እንተተባህለ ዝኸፍአ ተወሊዱ
0: እሞ እንታይ ዳ ይጠቁት ማሕበር ዋላዋላ ቁም ነገር የብሉን ኢልካዮ እቶም ሰማያዊ ቆቢዕ ወድኦም ፈቐዱ ኮለ እንዲብሉሲ ፋይዳ የበሎምን ዶ
1: ዋይ ናይ ሰብ ሰማያዊ ቆቢዕ ድምፃኻ ናይዚኦም ዘረባ ይብሉን ያኢ ሰብ ሰላም ኮይኖም ንሶም ሲ ሰላም ኩዕድል ፈቐዱ ይወፍሩ ስማዕ እንዶ ግዳ
0: ሃየ
1: ኣብ ጆርናለ ዘንበብኮዎ ከውግዓካ ሓደ እዋን ኣብ ሃገረ ሩዋንዳ ዝብልዎ እዞም ሰብ ሰማያዊ ቆቢዕ ብኸፎም ኣብ 100 መዓልትታት 800,000 ሰብ ተወዲኡ ኢሎም ኻ
0: ወይ ጉድ እንታይ ዘረብይታ
1: ኣብ ሃገረ ቦዝንያ ሶርያ ጉደፎ ኣብ ኮንጎ ዝበሃል ሃገር እሞ ኸዓ ዘረባ ይብሉ
0: ችድበሊ
1: እንታይ ኩንብሎ ቁፅሪ ዘይብሉ
0: እሞ ተወዲያ በላ ዝዓለ እሞ ንሶም ኮራ እንታይ ምንወጥ ነይሮም ጓርድዮም ደቕብልዎም ነይሮም ወይ ስችነማዮም ተዓዲሞም ከይዶም እንታይ ዘረቡ ዶ ኣባሃል ዝኸ ዓቀብቲ ዶ ወላስ ዘረግቲ ሰላም እዮም
1: ምወሳኽናካኮ ብርሑቕ ክጅምረልካ ኢለ እምበር ትማል ትማሊ ኣብ ጉዳይና ዝኣበስዎ ኸ ንርስዖ ዶ ኢልካና ካብ ነዘን ንምካሕለን ክብርታትና ክብርዙ እንታይ እንታይ ዘይገበሩ ገሊኦም ዘምፀኦም ገዲፎም ናይ እዝኒ ተቐይሮም
0: ችድበሊ
1: ገሊኦም ሞ ኸዓኒ ብመካይኖም ገይሮም ኣስገርቲ ኮይኖም
0: ዋዋዋዋ
1: ብዕልግና ኸዓ እሞ እንቋዓ ድኣ ኣኽሮመን ቀልጢፉ ብንቁር ኣበሎም እምበር እዚኦም ሱር ተሰዲዶም ከምዛ ቁርዲ ጥብቕ ምስ በሉኻ ደምካዮም ዝመፅኡ ቀልጢፉ ግዳመ ኺሩሎም
0: ሕራይ ገብሮ
1: ካልና ንዕልል በጃ ሃይለካ ሰበይቲ ኻዲኣ ጓልካ ሓሪሳ ዝበልካኒ
0: ግልቲአን ነቢኻ ኸትብሎ ዝዘረባ ኣብ ጓዕና ጥራይ
1: ዶ
0: ስማዕ ንዶ ግዳ ጐፁኺ ባዕሉ ሕፀብልካዮ ዝማሕበር ኣነሲ እግሪ ዝተኸለኸማን ኣይመስለንን ጌና ኣብታተ እዩ ዘሎ ካብዛ ጅረሎ ዘይተናገፈ ብባላ ይትልኽ ዝብ ዘሎ እንታይ ግድኻ
1: እዚ እንዲ እሞ እቲ ጸገም ጸገሙ ከይፈትሐ ጸገም እንዳማቱ ክፈትሕ እሞ ኸዓ ሕልሚ ደርሆ እዩ ደጊፎም ተለሃይ ዋዲ ዝበሃል ናተይ ዝብሎ ምርኩስ ዘይብሉ ምዃኑ እዩ ሽግር ኮይኑዋ ዘሎ ዝዓለም ንፉዕ ኩርኩር ናይ ሰብ ሓይሊ ኮይኑ ምፍጣሩ ኸዓ እቲ ዝገደደ جبنا.

0: ናብ ዝበልዎ ዝነብሕ ጠቃ ከም ዝዋንኡ ዘይፈልጥ ከልቢ ኣፉ ካልኦት እዮም ዝዛረብሉ
1: እዋ
0: ማሕውሩ ናይ ካልኦት እዩ
1: ችድበሊ
0: ብሽሙ ተተፈሪሙ ዝወፅእ ነውርታት እልቢ ይብሉን እዮም ዝብሉኻ እና ሞተ እዩ ዝነብር ዘሎኮ ፍኒታ
1: እንታይ ስምዒንታ
0: እብለካ እንድዮ ዘለኹ ዓለም ከም ሎሚ ኸፊ እዋ ይፈልጥን ብቕልውላው ኣመና በስቢሳ ጠልቅያ ዓለም ፅላላን ኢሳ ፅላላ ንኳዕኳዕ ኢሉ መፅቋቕ ፓሳ መሲሉ ሕጂ ሞ ኸዓ ንኸቢድ ፀሓያ ተቓሊዓ ሕጊ ኣፋውፂ እንተዝዛረብ ዘረባ ምገደፍናዮ ሕጊ ደረጅኡ ወሪዱ መፃወቱ ኮይኑ ባሳ ክብረሰብ ተናዒቑ ውርደት ንውርደት ኮይኑ እዚ ንሪኦ ንሰምዐን ዘለና ዶ ይኮነን ንዓለም ውድእ ከኣይበሃለለይ
1: እሞ እዚ ዓለም ዚ ፈኺሳ እያ
0: ፈኺሳ ጥራይ ሓፋ ቢልና ኣብዛ ድኳን እንዳክልተኣፉ እንተነምዝና እዋይ ከመይ ኩሉ ጉዳም ተቐላልዐ ወየ ብሰንኪ ረብሓታት ሰብ ቅልፅን ሚዛና ተማዛቢሉ እዩ ከም ሕማቕ ስኽራም ሰንከልከል እንዳበለት ክትጓዓዝ ንዕዘባ ኣለና 78 ዓመታ ንስሙ ዘይበቅዕ ማሕበር ተመሪዓ ኣይንነብሱ ኣይንዓለም ዘይከውን ማሕበር በቃ
1: ከም ወዮ ለባም ሓረስታይ ዝገብሮ እዚ ማሕበር ማሕረሻ ምትባዕ ዕልየ ኣሎ 78 ዓመት ገይሩ እንተሉኻሲ ንእስነቱ ሕሊፉ ጭሒሙ ዝዓጊፉ ሸምጊሉ ዕድመ ደፊኡ ኣለዎ ማለት እዩ ብዘይ ቀል ዓለም ኣኸዓየ ማሕበር ኣሪግዎ ኣሎ ዓለም ኣቦ ኢለ
0: ማ ሽምግልና ጥራይ ኣይኮነን ፕሮብለም እየ ናይዚ ማሕበር እዘን ሓሙሽተ ምሩቅያት ኢና ዝብላኸ ኣለዋ ኣብ ማዕደርቲ ናይቲ ማሕበርኖ ኣይንንቕንቕ ኣይንንኖ ቆምቲና ከየን ዝብላ ኢሎምኻ ኣንታ ካምሲንጋሽ ባርካ ዶ ክንሰደለ ተገቲረን ቆምቲና ክብላ እሞ ግርም ገይሩ ቆመንአን ክዘራርጎ
1: ብትንትን ወኸብሎ ከዓየ
0: ሓራ
1: ካብዞም ኩለን ቾንቶ ነቫንታ ትረ ሃገራሲ ከመይለን እንትን ሓሙሽተ ምሩእያት ኮይነና ኣለና እየ ዝብል ዘሎ ከዓኒ
0: ሓንቲ ካብዚኣተን ዕጭ ሓንፈፍኩ እንተደኣ ኢላ ጉዳይ ፋሕ እያ ትብል ኢሎምኻ ኩለን ዘይፈተዋሉ ነገር ኣይ ምእምእኒ እዩ ሕጂ ሕጂ እኳ የሓይሽ እምበሪ ብቐዶምሲ እቲ ሓንቲ ሓያለ የባሃሊት እንዳኣላ ናባህ ዝበላ ተዘዋውረን ነይረ
1: እሞ ሕጂ ኸላ እንታይ ተረኽበ ወደይ እተን ዝተረፋ እስቴርሶ ሒዛ ጀሚረ እንዲ
0: እቶም ሓደ እኳ ኣፍንጮሚ ቕሩብ ጥፍንቕ ኢሉ እምበሪ ካልእ ኩሉ ነገሮም ዓርመሸሽ ምዃኖም ሓጊዝዎም እዩ ዋዕ ብኩሉ ደዳኣ ክውፅዕ ኢልካዮም ናይቶም ሓደ መገረም እዩ ተዳኺሞም እንዳተባሃሉ መሳስ ኢሎም ወፂኦም ከምዛ ትኪ እንታይ ግድኻ ቮትካየ ስኮሮምን ሚዛን ግዲ ክትሕዘሊ ዓለም ናብ ጎፂ ወደያይ
1: መባልዕትና በሎ
0: እንታይ ግድኻ መባልዕትና ጥራይ ድድኣ ክውስኸልካ እንዶ ግድኣነ ወዮ ደኣ እዞም ናህና ዘይበሰለ ዘረባ ይፈትውን እዮም እምበር በዚ ድቡብ በዚ
1: በየ
0: በዚ ጀምዓ 77 G77 ዝብልዎ ሓደ ማዕበል ይጉብዛሎ ኢሎምኻ
1: ግረም
0: ሚዛን ዓለም ከተዓራርየ ኢሉ ዘንቀደ ብሪክስ ዝብልዎ ካልእ ጀምዓ ኸዓ ካልእ ጀምዓ በሎኹ ኢሉ ወፂኡ ኣሎ
1: ሰኮቲ ሕጂ ግረም
0: ኬድና በዓል እስያ ኣፍሪካ ላቲን ኣሜሪካ ኩሉ ዓለም ብዓለማ ለውጢ ደሊ ዓለም እያ ትብል ዘላ ዝበለየ ቅዲ ዓለማዊ ስርዓት ይፀገን ይተሓደስ ምስሉ ኩነታት
1: ኣማን ብኣማን ዓለም ለውጢ የድልያ ኣሎ ለውጢ ደልያ ዓለም ለውጢ ደልያ ዓለም ለውጢ ደልያ ዓለም ብዘይቀላ ዓለም እየ ኸዓየ ለውጢ ደልያ ዓለም እወ ለውጢ ደልያ ዓለም

ቅድሚኦም ሓሊፉ ልዕሊኦም ዓሚቑ ውሽጦም ጐራጊሩ ምስጢሮም ዘቒቑ መስርሑ እንዳዳቐቐ ነፍሲ ወከፍ ስጉሚ እናተኸታተለ ደቂቕ ሓበሬታ ሸለልንከይበለ ቀዳምነት ድሕነት ህዝቢ ዝዓለመ ሃገራዊ ድሕነት እዩ ዕማሙ ተ

ክትርጉም ዘይጽገም ብሓያል መጽናዕቲ ዝትንትን ሓሳቦም ውሽጦም ዝፈልጥ ልቦም ጠባቢሑ ሃገራዊ ድሕነት ኣባይ ኣሰኪሑ ዝተፋሕሰ ገመድ እናዘራዘረ ድላይ ኳም ምግባር እንከይ በኸረ ሃገራዊ ድሕነት ብቕዓት ከይነከየ ይቕጽል ኣሎ ጸላእቱ እናኣለየ ንሱ መስጣሪ ምስጢር ሸውዓተ መዓሙቕ ኣዕሚቑ ዝቐብር ልዕሊ ረቅቕቲ ዝረቅቕ መላኺ መፈንጠራ መምህር ከባቢኡ ሃገራዊ ድሕነት ሃገራዊ ዋልታ

0: ዓለም 50 ሚሊዮን ህዝቢ ኸሲራ። ካብ 61 ሃገራት 1.7 ቢሊዮን ህዝቢ ዘሳተፈ ኸቢድ መከራ ምስ ኣሕለፈት ካልእ ሓድሽ ዛዕባ እዩ ተኸሲትዋ። ዓለም ናትናያ ኣመሓደርቲ ንሕና ኢና፣ ዓለም ኣብ ቁፅፅርና እያ ዝብል መሰል ካልኦት ዘየኽብር ሓሳብ ተወሊድዋ።
1: ዋይ ኣብዚ በፂሓስ ብኸምኻን ኮይና ዝዓለም
2: ብኻ ተሪፍዋ
0: ኣበይ ክትረኽቦ እሞ መሰል ተሓሪምዎ መሰሉ ኸናዲ ንዝወፈረ ዘዳኽም ሓጣተኛ ሓሳብ ነብሱ ኣሚኑ ንዝምርሽ ከም በርከኽ ዝፍትን ህሩፍ ሃቐነ ተቐልቂሉ ብዝዓለም መሰሎም እምበር መሰል ካልኦት ዘይዓጠሙን ዘይግድሶምን ፍጡራት ላዕልን ታሕትን ክብሉ ጀሚሮም። መሰል ከም ኣፅዋር ኣብ ስውር ኩናት መተዓየዩ ኮይኑ
1: እንታይ ስውር ኩናት ይታ ኩናት ከዓ ስውርን ጉህዶን ኢልኩም ከፋፊልኩሞ
2: ፊታፊት ዘይገጥመካ ምዃኑ ድዩ እስውር ዝበልካዮ
0: ኣይ ብርሃንን ኢነን ዝበልካዮ ብስም መሰል ልዕሊ መጎጎ ዴታትና ከም ሕሱም ተጸልሙ ጥዋፍ ኮይኑ ንዝበርሀ ብዓይኒ ይብለይ ስኒ ይብለይ ንምጥፍኡ ብውዲታትን ተንኮላትን ትጓየ ብስም መሰል ጉድ ረኺባ መሰል
1: መን እዮም ዞም ክትብሎም ፀናሕካ ኸ መሰል ብማዕር ንኹልና ደይኮነትን ትብፅሕና ሕልፊ ትብፅሑ ኸ ኣሎ ድብ ዝዓለም ግን የቕሬታ ተታዶ ብዝሕልካ ሓቂ

0: ጽቡቕ ገበርካ እምበር ከነወግዕ ደሊኻ እምበር መዓስ ጠፊኢካ ኾይኑ ብየን ከምዝ ጅምረልካ እኳ ጠፋእኒ። ከምቲ ዝበልኩኻ ዓለም ብህልቂት ምስ ሰክሐት ቅድሚ 75 ዓመት 30 ዓንቀጽ ዝሓዘ ናይ መሰል ኣዋጅ ዝበሃል ኣውጃ። 30 ዓመት ይገብር ከኣሃ ኣዋጅ ቬና ዝብል ስዒቡ ኩሎም መሰላት ንዓለም ብዓለማ ብማዕረ እዮም ዝምልከትዋ ይብል ቲ ሰነድ።
1: ብማዕረ ንዓለም ብዓለማ ይምልከታ እዩ ደኻ ዝበልካል ወላ ንዓና እቲ ጉዳይ ክኸውን ከሎኸ ዓለም ብዓለማ ኣሳቲፋ
2: ንሕና ሓጅስ ኣዋጅ ክወችኮል ትሳቲፍና ዲና ዘይተሳትፉ ከምዚ ኸማና ከዓ መሊኦም እዮም።
0: ሕቶታትኩም ኣይጸላእኹውን። እዚ ናይ መሰል ኣዋጅ እዙ ንዅሎም ህዝብታትን ሃገራትን ናይ ሓባር መምዘኒ ኾይኑ እዩ ዘገልግል ኢኸ ዝበሃል። ኣብ ጉዳይ መሰል ለባም ዲኻ ዓሻ ኣዝለ ዲኻ ዋላ መሃይምነት ኣጥፊእኻ ኢኻ ክትምዘን እንተ ደኣ ኾንካ በዚ ኣዋጅ እዚ ኢኻ ትግምገም ራይት ወይ ኤክስ ከኣ ትወስድ ወይ ዘመስል ባዕላ እንተ ትዛርብ።

0: እቲ ዝገርምኒ ዘሎ ነገር ግን ሓሊፍካን ተሪፍካን ዝብለካ ኸ መን እዩ?
1: ኣብዚ ኣዋጅ ተመርኪሶም ሓሊፍካን ተሪፍካን ዝብሉ ኣለዉ። ሕማቕ ኣለኻ፣ መሰል ኣይተኽብርን ኢኻ፣ መሃይምነት ከተጥፍእ ብዛዕባ መሰል ኣስተምህሮን ሰሚናርን የድልየካ ኣሎ ዝብሉ ኣለዉ። ብዛ ዓለም ኣቐዲመ ብጌጋ ንዓለም ተወሊዶማ ዝበልኩኻን ንሶም ዝወለድዎምን እዮም ራይትን ኤክስን ዝህቡኻ
0: ንዓባ መሰል ካልኦት ኣይግድሶም ዶ ይበልካ ምንዳ ብኸመይ ባኸ ሓሊፍካ ተሪፍካ ዝብል ሕማቕ መምህር ከዶ ወደይ ንንፍዕ ተምሃራይ ግምግሞ እዩ።
1: እዚ እኳ ይቲ ቐንዲ ጸገም ኮይኑዋ ደሎ ዝዓለም ከም ገለ ኮይኑልካ ቕልጽም ስለ ዝገበርካ ሞኒተር መሰል ትኸውን ክውስኸኩም እንደ ግዳ። እቲ ዝበልኩኹም ኣዋጅ ንዅሉ ዓለም ብዓለም ብማዕር እዩ ዝምልከታ እዮም ዝብሉ። ኣበይ ከባቢ ትነብሩ፣ ከመይ ትነብሩ፣ እንታይ ትዛረቡ፣ ብኸመይ መጺኹም ከመይ ትመሓደሩ፣ እንታይ ተኣምኑ፣ እንታይ ትውንኑ ብዘይ የገድስ ካባና መሰል ተምሃሩ እዩ እቲ መልእኽቲ።
0: ዕጭ ኣይንመሃርን እምብለይ ከዓ ንብሎም ንሕና ብቐደሞ ኣዋጅ ክትብሎ ዝጸናሕካ ኣይናይ ንፋስ ዓድና ኣይናይ ጎደቦና ብዘይ የገድስ ኢልካ ኸ ኣሎ ዘረባ እሞ ኸዓ ንኸባቢና ና

0: ባብራናን ኳታስ ንእምነትናን ደረጃናን ብዘየገድስ እንተኢሎሞ ንሕና ከዓ ኣይግድሰኩምኒ ንብሎም
1: ኣይግድሰኩምን ዘይተባሃለ ዶ ኮይኑ እዙ ንኽብርታትና ዝብርዝ ብስም መሰል ዝግበር ወራር ኣይንቕበሎን ክበሃል ጸኒሑ ኣሎ። ንሃገራዊ ድሕነትን ልእላውነትን ዓብ ስግኣት እዩ ክበሃል እውን ሰሚዕኻ ትኸውን። እቲ ኣዋጅ እውን ብዓንደ ርእሱ ንባህሎም ጥራይ ኣብ ግምት ዘእተወ እዩ። ናይ ውልቅ እምበር ናይ ሓፋሽ መሰል ግቡእ ቦታ ይህብኒ እዩ ዝብሉ እውን ኣለዉ።
0: ብርግጽ ሰሚዐ ኣለኹ። ልክዕናን ዓቕናን ክብርታት መሰል ኣለና ንዝበለ እሞ እንታይ ግበር እዮም ዝብሉ ዘሎ? መሰል ብናትና መዝገበ ቓላት ጥራይ ተርጎሚ ኢልካ መጎት ናይ ጥዕና ኣይኮነን።
2: ማናትኹማን መልእኽቲ ዓይንደ ብማዕር ትርጉሞን እዮም።
1: ዝኸፈእኻ ኣለኩም እምበር ኣብ ልዕሊ ጣውሎኦምን ናብ ትሕቲ ጣውሎኦምን በበይኑ መዝገበ ቓላት እዩ ዘለዎም። ኣብ ገለ እዋን እቲ ዝሰብኩሉ መስል እናተረግጸ ዕቡሳት ይኹን ይምውልዎም ከማን ገለ እዋን ከዓ ዝተገብረን ዘይተገብረን ለቓቂቦም ምራቖም ክሳብ ዝነጽፍ ዓለም ይድውሹ ክዝሕለካ ብኢድካ ክውዕካ ብማንካ ይጣቅዎም።
0: ብዚ መሰል ዝግበር ጠብሎቕላቕ ኣለካ ዝገደደ ንኣፍጋኒስታንን ዒራቕን ከ ማዕር ደለኽመን ኢልከያ መሰል ናጽነት ግሂዝካ መሰል ትዝምር ያይ መሰል ሻፎ ተረኺባሲ መደሰ ኣቕሑቆ ኮይና መሰል ረኺባቶ ዘላ ውርደት ኣፍ ኣውፅኣተ ትዛረብ ክንደይ ጉድም ተቐልዐ መስለካ?
1: እንታይ ግድኻ ሎምስ ዕርቃን ወፁ እዩ ዝመስል ፍርሙሉኦም ኣሪጉ እዩ። ድሓር ከዓ መን ናይ መን መምህር መሰል እዩ ክኸውን? ሓድሽ ርኽበት ተረኺብለይሲ ፈቐድኡ ብስማ ክሰብኩም መሬት ዓሪብዎም ግና ሆሁ መሰል ከየፅረየ ኣፎም ኣብ 1480 ዓመተ ምህረት ሕጊ እንዳባና መሰል ሰብ ኣይኮነን መሰል ኣድገበቕልን መሰል ከባብን ዝፈልጥ ከም ዘሎ ዘንጊዖም ኣለዉ። ደጋጊሞም ዝዘራረግዎ መሰል ክጽግን ክቡር መሰል ዝኸፈለ ከም ዘሎ ብዝዓለም እውን ኣየስተውዓሉን። ምእንቲ መሰል ኣብ ዝተሓልፈ ገልጠምጠም ዝተወልደ ህዝብን ሃገርን ኣሎ ኢና ንብል ዘለና።
0: ብዘይምልከቱና እንዳማትና ክብርታት መሰል ክትርጎመልና ኣይነፍቅድን ኢና።
2: ኣብ መረበቶም ጥራይ ዝሰርሕ ትርጎመ መሰል ተገዲዱ ኣፍናይ ኩልሶን እዩ።
1: ፍሉይነትና ግምት ዘይህብ ዝሰብክዎ ትግባረ መሰል ከብድና ዝበላዕ ኣይኮነን። ንዓና ዝምጥን ዝተፈለየ ሜላ ኣተገባብራ መሰል ኣሎና እንተበልና መን እውደና? ምስ ንሕና ዘይቃዶ መሰል መሰልና ኣይኹን እዩ እምነትናን መትከልናን ኣኸለ መሰል በዕላ እንተትዛረብ ግን ክንደይ ምቐደወ ተዛረብ መሰል

0: ናብ ሕጂ እኒአው እስኻትኩም ስርዓት ይኹን ምስ ጓልኪ ኣልጋስ ወልዳ ትኤል እርፋ ወልደላ ሰባሊ ጎ ዓዳ ጣራ ክርስትያን ካብዛ መዓልቱ እዚኣ ናምን ተወልደ ብርሃን ዓድናምን
1: ሕብረተሰብ ኤርትራ መግዛእቲ ንምርሓቕ ህበብ ዝኽእሎ ተቓሊስ እዩ። ኣብ ዓድታት ይኹን ኣብ ከተማታት ዝነብር ዝነበረ ሰብ ብምስጢር ይወደብ ኣይወደብ ብዘየገድስ ብስድራ ደረጃ ይኹን ብውልቂ ዓብዪ ዕማም ይዓምም ነይሩ እዩ። ጽላእት መግዛእቲ ስለ ዝነበሮ ይጐስጐስ ኣይጐስጐስ ቀዳማይ ስርሑ ጸላኢ ምልጋስ እዩ። እቲ ብስሩዕ ዝተወደበ ድማ ብዓብዩ ብዕላማ ይነጥፍ። ነባሪት ሰንበል ኣደይ ኤልፋ ወልደ ስላሴ ባሊጎ ሓንቲ ካብተን ንጡፋት ተሓባበርቲ ዝነበራ እየን።
0: ጉልበተይ ከይበቕኩ ብርከይ እውን ብዒደ ከይበልኩ ንሃገረይ ኣገልግል ነይረ። ናይ ስሳታት ተምፃኩልካ ነዊሕ እዩ ርሑቕ እዩ። ኣብዛ ሰቐብ 77 ግና ስጋ ኣቐዘይፀበኒ ስጋ ንሞት ተሓቲተ። ስለምንታይ ንሃገረይ ንኣኹም እንደቀይ ከዓ ንነብሰይ ሕልናኻ ደርኸካ እዩ።
1: ኣብቲ ግዜ ካብ ኣስመራ ብሰንበልን ዳዕሮ ጳውሎስን ኣቢሎም ብዙሓት እዮም ናብ ታሓየአን ህዝባዊ ሓይልታትን ዝስለፉ ነይሮም።
0: መፅኒ መቸም ኣደ ስደረያኒ ድመፀ ተጋዳላይ ንመፀ ቆልዓ ኣሓብእ እሕፍብ ኣብዚ
2: ኣብዚ ኣብ ሰንበል
0: ኣብዚ ወይ እመፁኒ ክተሰደስተ ኮይኑ መፁ ድኦም ትደኻ ለመይዶማ ስልዕ ብኾን እዛ ገዛ ኣሓብኦም ቀትሪ ኣሓብኦም ሞ ኣብ ሓሰር ነይርና ብውሽጢ ቀትሪ ሓቢአዮም ምሸት ክድቁሱ ግዜ ተረኸብኩ ከዓ ኣውፅኦም። እዚ ክገብር ከለኹ ሓንቲ መዓት ፀገም ረኺበ ኣይፈልጥን ኩሎም ኣት በፂሕና ውሉኒ ንጉህ ንጉካ ፍተሽ ፈተሻ ካ እዚኦም ከዓ ምምሕዳር ፈትሽዋ ተባሂሉ ዓል ኩሰ ይብሎም እኒአ እንታይ ኢለዮም ኣብዚ ለው ሰምዑ ኣለዉ ሕጂ ፈትሽዋ ተባሂሉ ኣንጊሆም መፅኦም ኳሕኳሕ ኣብሉ እንተኾንኩም ኣቶም እንዳወሻ ደርፊ እየ ፈትናስከ ዋ እንታይ ደሊኹም ዋ ፈንጂ ለኢሎም ናብ ዝገዛ ሄይ ፍንጀረኩም ድኣ ኢለዮም ዋ ወየ
1: እንዳቦይ ወልዶ ሩፋኤል ብስድራ ደረጃ እየም ዝሰርሑ ነይሮም። ወይዘሮ እልፋን በዓል ቤተንን ኣልጋነሽጓሎም ተመሃራይ መስፍን ከይተረፈ እውን ኣብቲ መስርሕ ተሳተፈም።

0: መስፍን ወደይ ተማሃራ እዩ 11 ንጎም ግዮም መፅኦም ኣትምሳ የይ ክፈትና እዞም ላዕሎም ጦርኒ እዞም ተከላፎም ኮማንዲስ ነበሩ መፁ እተው እሂ ኣበሎ እቲ ወንበዴ መስፍን ዋ መስፍን ዳ ወንበዴ ድዩ ዝቆልዓ ኣነ እዛ መፅሓፍ ኣቐምጣ ብ ኣነ መስፍን እናደሊና ዋ ኣነ መስፍን ዶኩም ኣለኹ እስ መስፍን መስፍን መስፍን ወንበዴ እዚ መስፍን እዚ ወደይ ሓር እንደላልብልዎ ኮማንዲስ እቱ ኢሉ ዋና ወንበዴ ዋና ወንበዴ መጥፎ መጥፎ ዋና ኣታ ተማሃራይ እንዲ ዋና ወንበዴ መፅሄት ንካምቦ እንዳእተወ መፅሄት ንበዓል ዘርኣይ ዶ ንበዓል ክስተዶ ንበዓል ክስተዶ መፅሄት ሂብዎም እዩ
1: ከምኡ ዝሰርሕ ነይሩ ድዩ ኣደ
0: ወዲ መፅሄት ሂብዎም እዩ እዚ ቆልዓ ወይ እንዳልኩ ከይ ተኣሲሩ እሲ ደሞ እቶም ምስኡ ተኣስሩ ደቂ ገዛውትና ሓደ ኣብርሃም ኣሰረስተይ ሓደ ተኪኤ ዓንደ ሓደ ሰሎሞን ዮሃንስ ሓደ የማነ ተኸስተ ወዲ እንዳይ እዚኦም ብሓንሳ ተኣሲሮም እዚኦም ከዓ እዚኦም ከዓ እሱ ድመርሖም ዝነበረ ፀላ ዘይገብሮ ነገር የለን
2: ዳታት ቀጣን መጓዓዝያ ኣገት መደበር ዕቁባት
3: ንተመሃራይ መስፍን ወሰድዎ መጀመርታ ፈርቶ እንደገና ግቢ ኣተውዎ ምስ ብፆቱ ድማ ተቐጥቀጠ ኣብ ምርምራ ብዝተረኽበ ጭብጢ ኸዓ ንሞት ተፈርደ ሳላገለ ወገናት ግን ነገራት ቁሩብ ተቀያየረ
0: መስፍን ወደር ፍኤል ንሞት ተፈሪዱ ንሞት ኢሎ ሞ ዛንዳ ኺዳ ምረት ከይደፋፈው ብል ሓደ እንድዕሉ ምፅ ኢሉ ንሕና ኣብ በረኸ ኣለና ምስኦም ከዓ ኣለና ኣጅኸይትብከይ ኣይ እዚ ገይሮሞ ዘለዉ ከዓ ድሓን ምፅ ኢሎም መስም ወደር ፍኤል ንፅቡሒቱ ንግሆ ኮበርቲ ሓጀ ኸይደ ካብ ሞት ምሕረት ዝብል ከዓ ረኺበ ሃይል ኣምላኽ ጌታ ሰሚዕኒ በኺ ካብ ሞት ምሕረት ግና ንሰንበል ቤት ፍርዲ ፅባሕ ክሓልፍ እንድዩ ናብ ቤት ፍርዲ ምፅ ሕራይ ቤት ፍርዲ ከይድና መስም ወደር ፍኤል ካብ ሞት ምሕረት ገይሮም ልካዮም 5 ዓመት ማእሰርቲ ካብኡ ድማ 5 ዓመት ምስ ወዳእካ ኣብ ደሳ ኣዲስ ኣበባ ኣለም ባቃ ክትከይድ ኢኻ ዝብል ፍርዲ ተፈሪዱ ነቲኦም ድማ 3 ዓመት ዳሓን እንቋዳ ካብታ ሞት ወፀ እምበር ዳሓን ካብዛ ምቕጥቃጥካ እንቋዕ ወፀ ኣምላኽ ፍርዶ ኢለ ንፅብሒቱ ንሰንበል ኣሕሊፎ ሞ ኣብ ሰንበል ነፂኦም እተምሳይ ነበራ ዴታቶም ንዕነ በላ ኣፍርዲ በፂሖም ኣለው ኢሎም ና መንዓና ኢለየን ምሳይ ቀሪበን ደቀን ደልየን ዝተቐፂፁ ሻብያ ኣውፅያቶ ኣሕዋት ውፅዮሞ
3: መስፍንን ብፆቱን ዕድል ገይሮም ካብ ቤት ማእሰርቲ ሰንበል ኣብቲ ኣብ 1977 ዝተገብረ ስርሒት ወፁ። ስድራ ቤት እንዳቦይ ወልዶ ርፋኤል በዚ ኣይተዳህሉን። ብፍላይ ወይዘሮ እልፋን ኣልጋነሽ ጓለንን ስርሐን ቀጽላም
0: መሓሙድ መሓመድ ሰራሕተኛ እንዳሜለቲ ሰርሕ ዳሓር ፈስወኒ ዳገዛ መፅእ ጋዳዳ እየ ሰርሕ ከ እንዳሜለቲ ይታ ማሕሙድ ዘልኮ ዳሓ እንደለኺ ወይ ዳሓና ኣለኹ እሞ ንዓበድእቶ ሕራይካኣቱ እንድ ጦርካሉ ኣፍ ደገ ሰላም በሎ በል ሰላም ሰላም ኢልዎም ሓወይ ኳዩ ካብ ኣዲስ ኣበባ መፅኡ ወርቂ ስኒ ኣለዎ ከኩንዳኹ ክንዳኹም እዩ ዝኾኑ ፍሽኽ ፍሽኽ እንዳለ መቸ መፃእካ እብልዎ ሕጂ ካብ ኣየር ወሪደ ክዳውንቲ ንገለ መፅኦም ማሕማሕ ኢሉ ካብ ኣየር ወሪደ ወድማ መሽ መፁ እወ ሃር ብንቆል የሎም ኣብቲ ኣብተ ገ ገይረ ኣንባባ ገይረ
3: ምስጢራዊት ቓላሳይ ማሕሙድ መልእኽቲ ንኸብፅሕ ኩነታት ክፈልጥ እዩ ናብ ሰንበል ተንቀሳቒሱ ካብ ሕክምና ዝወፀ ናብ ሜዳ ዝኸይድ ንብረት ኣዳልዩ ነበረ። እዚ ብኸመይ ናብ ወይዘሮ እልፋ ክበፅሕ ከም ዝኽእል ድማ ዘተ እዩ።
0: እሞ ምንታይ ጌርካ ተምፅአኻ ታክሲ ገይረ እምበር ኣብተ ደገ ኮለኻ ቢቢቢቢ መብል ወይ ሓወይ መፅኡ ክብሎም እንዴ ንሓርቲ ከይድ ከለካ ከዓ ተለካ ፅቡቅ ቁሩብ ገንዘብ ዝርዝር ዘይብለ ኮይነ ኢልካ ኣቦ ቢቢቢቢ ከምሳ ድበረ ከይዱ ቢቢቢምፅ ወማመንች መፅኡ እወ መፅኡ እውይ ተቐበልዎ በርባሳ ተቐበልዎ ባ በርባሳ ሽምትምሃራይ እሺ ብረቱ ኣቐምፅ ኣቢል ምነታደ ሂቡ ዘኽዘኹ እንዳደ ነቲ ቑሑት ተሰኪሞ ሞ ኣብዛ ገዛ እትዮመን
1: መድሃኒት
0: ኣብዛ ገዛ እትዮሞ ሕጂ ዳ እሞ ሕጂ ተዓዊተ ኢሉኒ ንኣስከ ክትወስደኻ ግዜ ተረኸብኩ ወይ በለስካህራይ ድሓን እንኳዕ ዳ ካብታ ከተማሲ ኣብ ገዛአ እንኳዕ ተኸውን ሕራይ ሓፋእስክማ ቢና እዚኣ መሊኣ ከምዚኣ ኢላ እንታይ ድኣዩ ርብዲ ብርዲ ብርዲ ለይቲ ኮበርታ ምናምን ደቀይ ንኣሕዋተይ ነቶም ጦር ሰዲ ተቐቢሎም ንብረትና እትዮም ዋይ ሶ ኢሎም መቸም ሓንሳ እንድሕር ኣሚኖም ከዓ እንጣጢዮ ጎዳኣሎም ገለመደ ገብረሎም ኣቀባጥር ኣምንን ከዓ
1: ካብዚ ኸ ድሓር ብኸመይ ወፅ
0: ኣብዚ እንደ ብዛፍ ዘገዛ ማዕፀይ
1: ብኸመይ ወፅኢ ድሓር ድሓር ብኸመይ ወፅኢት መድሃኒት ካብዚ ካብዚ ገዛ
0: ይ ክወፅእ ፅናሕ ዶ ካበይ ክወፅእ በየን ክወፅእ
3: ብርክት ዝበለ ንብረት ሕክምና ኣብ ገዛ እንዳቦይ ወሉ ርፋኤል ኣተወ ኣብቲ ግዜ ድማ ኣብ ዝበዝሕ ከተማ ኣስመራ ጽዑጽዑ ፈታሽ ተጀመረ። ሰንበል እውን ተፈተሸት። ኣብ ጥቓ እንዳቦይ ወልዶ ሩፋኤል ገዛ ወተሃድራት ኣምሓራ ስለ ዝነበሩ ግን ወተሃድራት እንከለዉስ ኣይድፈርን እዩ ብዝብል መረዳእታ ፈተሽቲ ንውሽጢ ገዛ ይኣተውን። ይኹን እምበር ኣብቲ ስድራ ግን ዓብዪ ጸቕጢ ፈጠረ። ብለይቲ ኣብ ውሽጢ ኢኻንሸሎ ጐኒ ገዛ መሬት ፍሒሮም ከዓ ቀበርዎም።
0: ዘን ሓመድ ደግዲግና ከምዛ ደየላ ልቕልቕ ኣቢለ ኣብታ ልዕሊኣ ምራኽ ነርነት ምራኽ ኣሲረ ዮ ኣብታ ልዕሊኣ እቶም ሰሪሐ ብንኦም ወፅእ ኣሎ እተን ሰሪሐ ኣብ ሰለስተ መዓልቶም መፅኦም በዛኣትዮምኒ ስልለ ወይ መንደኻ በስ እኒአኖ ዋ እንታይ ኣለኩም ዳብረዚ ንእንቲ ወንበድ ውሸታም ወረለዎ ኣትዮም ሃሰሳሰስ ኢሉ ከም ገይሩ ነቲ እምኒ ኳሕ ኣብሎም ገይሩ እዚ ጉድስትም ዝወተትኸውን ገመለይ እምኒ ኮይኑ ትም ኢሉ ኣንጢንዎ ናብዚ መፅኡ ንኩሉ እንዳሓርጫ የድፍ እንዳሓደ የድፍ ሃሰሶ ኢሉ በዚኣ ካወፅ እየ ኣይረኸቡን።
3: ብድሕሪ እዚ መሓሙድ ተታሕዘ ኣብ ቤት ማእሰርቲ ኣትዩ ከዓ ተቐጥቀጠ ምስ መነመን ይራኸብ ከም ዝነበረ እውን ተሓተተም።
0: ድሓር እዮብ ኣሎ ኣሜሪካ ኣሎ ወደይ ሰራሕተኛ መለቲ እንዳ መልፊ ይሰርሕ ነዲኻ ኢሎሞ ተጋደልቲ ማሕሙድ ንገዛኹም ከየረክብ ክብል ኣብታ ማእከል ናይ ግቢ ብስወርቲ ኣሎ ነጢሩ ወፅኡ እንዳመንደ እንዳምለብ ባር ኣቲ ፀኒሑ ነጊሮምሉ ኣብኣ ንዓኹም ኮ ንዓና ምራሕ እንዳረኸምጥዎ ከለዉ ወዲ ስወርቲ ሎ ዘንዲ ተሓዲጉ ዘሊል ክወፅእ ኣብኣ ከሎ ኣታ ፊት ናይ ግቢ ሂወቱ ንዓይ ከደን ክብል ሂወት ሂቡ ኣይወለደ ኣይተወልደ ህፃን ክንዳኹም እዩ ዝኸውኑ ከምዚኣ ከምዚኣ ይድብል ኣብ ሰዊት ዕድሚኡ መፅኡ ዝወደይ ማሕቡት ፈሰዊ እዩ ንብረት ኣሎም ዝገዛ የለን ወላ ሓንቲ የለን እየ ወደይ ኣሎ ኣይተጋዘልቲ እንድ መፅኦም ክነዲኻሲ ከይጠፍዐ ብገልእትኣብ ገልእት ውዮ በላ ኣታ የለን ኣታ ዘጥፈናይ ሰበይቲ የለን የለን የለን ኣመበደይታ እዩ ንሽተ እንድዩ እንተሓዝወስ ወለ ገዛናኸ ይብል።
3: ወይዘሮ ኣልፋ ብሞት ማሕሙድ መሓመድ ጓህያ እቲ መድሃኒት ብኸመይ ክወፅእ ከም ዝኽእል ድማ ሓሰባ ኣጋጣሚታት ዝፈጥሮ ዕድላት እናቋመታን ከለዋ
0: ሰብኣይ በዚኣ ሃልስ እንጨይቲ ፅዒኑስ ኸይድ እተሰብኣይ ንዓሞ ናበይኻ ንፅላለይ በይኒኻ ትኸይድ በዝ ገይረ ዓዱምሳ ገይረ ወይ ንዓ ይህ ከ ኣሎ ንዓ መበጃኻ መርዓ ኣለኒ እሞ ኣቑሑት ስለ ዝኸበደኒ ሒዝካ ዶ ክከይድ ኢኻ ሓሙሽተ ቅዲሽ ክበካየ ሕራይ በል ሕጂ ኣነክሽኮማ እየ ንስኻ ገነፍታ ፅንሓኒ እኒው በቲኣ እንዳርፍየ ንብለሎ በታሕቲ ኣብ ፅናሕ ኮይዳኣት ጉፅዒኑ ምዛ ጓለይ ተሸኪምና ሰብኣይ ፀኒሕና በል እንታይ ጠሩ ምስኣኒ ኣረቂ ዘይቲ እሞ ከይስበረካ ዝወደይ ኣብ ሕምብርቲ እቱ ብዘለና እዞም ኩሎም ተጋደልቲ መሊኦማታ ገዛ ኣብቲ እንዳዛኛ በየን መፅኢክን ብሰንበል እዚ ኩሉ ንብረት በየን ኣትኹን ከ ከምዚገይረ ናይ መሓሙድ መሓመድ እዩ ሕድሪ ከይጠልም ነዚኣ ዒትን እዛ ፍየር እዚኣ ክትጠፍእ ንስኻ ጠፍኡ እንዲ ፍየር እንዲስስ።
3: ኣብ 1976 ኣብ ከተማ ኣስመራ ሓደ ዓብዪ ፍጻመ ኣጋጠመ ቅትለት ከነሉ የልብሹ ቀታሊት ምስ ተሰወረት ድሕሪ ተሰርሒት ዝነበረ ተራ ናይ ወይዘሮ ኣልፋ
0: ለቲና ጓልዓዶም ነገር ኣባር ሊሊ በቲ ባር ሊሊ ምንየወፁ መጃሕጃሕ ጥምት ኣብቲ ነዛት ዘለዎ ናብኡ ካብኡ ትመፀኒ እንዳ በኸየት እንዳ ነብአት ትመፅእ ዋ ኣታኹንኪ እብላ ባበይ እንዳቦዮም ደርፊኤል ኣበላ ኣልፋ ትብለኒ ኣዲ ኣልፋ ኣንዋለ ማኪና ካ ኣላታ ፀቃዳ ክንዲካልኣያ ትኸውን ንዓ ክደልየ ተረኹም ክትረኺ ካብእ መፅኢ ክተልኳ ኣነ ጉድየ ረኺበ በጃ ክውፅእኒ ዋ ኣበይ ነብያት መብራህቱ ፈልጥያ ዶ ወርያ እንበረ ፈልጣን ንቡሹ ቀምፂላ ተሓዲራ ሕጂ መሓዛኣይ ክሞቶ ደምፂ እያ ኢሎምኒ ሕጂ መፅኦም ከምዚ ኣብ ከምዚ ድመሰለት ارفعوا الهلاسه الحيد ما هتطفى اكيان دعرا اولس قلعوا تفاني اتوايدوا انديو واي بري نعمو حق غديخي بلان انا امان كون دادخو حبتون دي عدم نقر قوالكشي والده قبريل دو قوالكشي سايدو احان دخوان اخوينو عم دخلو بري عيتو كيمو نعنى ابدان دخي دانا مهرست اويس وين جمدلو عطن اي عدمين يمدد دهري هم يطغم دلو اكونن تبتقن تيلوسي بطرح قوين علو ريخ اللو ده دهري اخي ابيكم ده اطوخي نعين تايكم تقبر ابي نزاربكم دلانا مسانا علو نعنى يطرحي ابدان دخي دانا سلسة شعبيرنا يا نعبله جن عناي لهم ده كيري اخي يمدوه صمم ينقدش يمدلو دهار كيدنا وتسمعسن هو مرسكي جاده من اناي عارف ما جدي تزيل ندي اكني غد هنا كامله عند صدلك اتي تنسدي خي ولا تنسي كونكون حامي ما عقمي بكبل يدلو ومو بدي انا ندا تسمع لك دا ولاني هذا لسه بس انت قال لا مريتا حرت ذكرى الا وين بدين تاكذا ما ترى انيخي صرت غير كيف تاكذا تحت وحي عارين انا تنقطع بيلي حرك انت اسم السكن ابيلي اي حرس تندي خبدك اي كهرسام في خبدي الو ندو ندو برساتيو استو
3: ወይዘሮ ኦልፋ ተሓናጊት እናብ ትለቲናት ስርሓሉ ባርከዳ ካብ ዓዲ ጓለን ክሕርሳ ኸም ዝመጻየን መሲለን ሓደ ወተሃደር ድማ ንለቲና ናብ ክፍለ ሃገር ክወስዳ ይዳሎ ነበረ። ወይዘሮ ኦልፋ እውን ምስኦም ከዳም
0: ኣታ ተሓንዳ ሓዲርካ ኣስክፅ እንደው ሃገርካ ዝወደ ኣስክፅ ኣማርኛ ኮይነ ኮሎ ኮይነ ትም ወይ ጠላይ ተጠቃቢለ እዝጌሆ ማሕረና ክርስቶስ ምእንተ ማርያም ማሕረና ክርስቶስ ምእንተ ምጊኤ እዞም ኩሎም መላእኽቲ ፀውዒ እዮም ተደፊአ እዚ ብከይዶ ምእንተ ገብርኤል ማሕረ ገብርኤል ናት ወይ ገብርኤል ቅልብናት ገብርኤል ቅልብናት ኣዎ ተስይ ስይ قال لي انا صلاحي اللي بصير قبالي تاخذ انا ادي تاخذينا يوم تصام حراك وين الصلحه تقرا واي كوين تاخذينا يوم سدي هبا سدي اخوفيلي اتان سدا ابا صبرت انا برهم بيرا الناتا مش سوقو جددت كما جرا سايقنتن مناطيس عنك مناطيس مو انا سي لو ما يمطي كهرسه يمطي ولا على باب كبدا ارغزنات انت هي تدد دوك فلتي اسمعكو انت هي بلالو بلالو تنس ديا بلالو وي هدي دي كهرسه مطي مشيت ولد وي انت املاح ولدها املاح بلا سيدنا وندس تولد واي عملها ذهبا عملها ذهبا بودي عملها ذهبا قوم فتبر أن تهيد بلدر قاعدة واي حيد قعيسا فالكا حيد وين كان عنا يمسانا نعي وصي أطوان بدي نصاصي لوفيو عملها ندي خوفي عملها ندي وفيو ገብርኤል ብስራታዊ ወፂኢና ካብ ችግር ወፂኢና ገዛ መሊሸያ ትኺሌ ንገዛይ
3: ሓደ ግዜ ብሂል ወዲ ተኽሉ በዓል ቁሸትን ተስፉ ቀሺ ወልደ ስላሴ በዓል ፃዕዳ እምባን ናብ ቤተን መፁ። ክብሮም ግደን ክብሮም ዕቁባ ስላሴን ዝበሃሉ ዳህያ ጥፊኦም ዝነበሩ ናብ ኤክስፖ ከኣትዉ ከም ዝተረእዩ ሓበርወን ንኽብሮም ግደ ይፈልጦ እየን።